ሰላምትና ተቐበሉ ፈነወና ምክትታል ትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሎም ንሎሚ 17 መስከረም ሰዓት 5 ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና እስጢፋኖስ ግርማይ ምስ ኣቕራቤት ቋንቋ ምልክት ኣብርህት ተወልደ ብሓባር ብምዃን ኢና ንምክትታልኩም ብኸብሪ እንዳዓደምና ብቐንዲ ኣርእስተ ዜና ንፍልም መደባት ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ብሎሚ ብወግዒ ተኸፊቶም ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ካብ መላእ ዞባን ዝተዋፅአ ገዳይምን ኣብነታውያንን መምህራና ተባቢዖም ኣብ ዓዲ ቀይሕ ኣብ ኣገዳስነት ህዝባዊ ምዝገባን ስርዓተ ጂኦግራፊያዊ ሓበሬታን ኣስተምህሮ ተዋሂቦም ኣሜሪካ ምስ ኤውሮጳዊ ሕብረት ንዝፀንሓ ንግዳዊ ዝምድና ክትበትኮ ከም እትኽእል ኣጠንቂቓ መንግስቲ ዒራቅ ኣብ ሃገሩ ተዋፊሩ ዘሎ ሰራዊት ኣሜሪካ ክሳብ መወዳእታ ናይ ዝወርሒ እዚ ጠቕሊሉ ከም ዝወፅእ ገሊፆም ኣብ ግሪንላንድን ኣንታርክቲካን መጠን ምምካኽ በረድ ከም ዝወሰኸ መፅናዕታዊ ፀብጻባት ሓቢሮም ዝርዝር ዜና ኣብ 1976 ዝተመስረተት ቤት ትምህርቲ ሰውራ ኪንዮ ኣካዳምያዊ ፍልጠት ፍቕሪ ሃገርን ህዝብን ከምኡ ውን ኤርትራዊ ክብርታት ኣብ ምስግጋርን ምስራፅን ዕዙዝ ኣበርክቶ ከም ዝገበረት ዝፍለጥ እዮም ነዚ ኽሪ 50 ዓመት ምስራታ ዝምልከት መርባት ሎሚ ኣብ ኣስመራ ብውግዒ ተኸፊት ኣሎ ወኪል ኤሪና ዳንኤል ወልዱ ዘዳለዎ ዜናዊ ፀብጻብ ኣሎ ያሲን ሳልሕ ከቕርቦ እዩ

0: መደባት ዝኽሪ ወርቃዊ ኢየቤልዩ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ሃገር ሎሚ 17 መስከረም ኣብ ኣስመራ ኣዳራሽ ምምሕዳር ዞባ ማእከል ብስእላውን ንዋታውን ምርኢት ተጀሚሩ ኣብቲ ሚኒስትራት ዝርከብዎም ላዕለዎ ሰበ ስልጣን መንግስትን ግንባርን ዝተረኽብሉ መኽፈቲ ስነ ስርዓት ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳላሕ ነቲ ቅብኣታት ካርቱናት ስእልታትን ንዋትን ዘጠቐልል ምርኢት መሪቑ ከፊትዎም እቲ ምርኢት ምስ ሚኒስትሪ ዜና ብምትሕብባር ዝተዳለወ ንዝተፈላለየ ህወት ቤት ትምህርቲ ሰውራ ዝገልጽ 260 ስእልታት ኣብ ሃገራዊ ቤተ መዘክር ተዓቂቡ ዝፀንሐ ብተምሃሮ ቤት ትምህርቲ ሰውራ ዝተሳእለ 25 ቅብኣታት 25 ካርቱናት 9 ሓደስቲ ቅብኣታት ከምኡውን ስታስቲካዊ ሓበሬታ ቤት ትምህርቲ ሰውራ ዘርኢ 7 ሰንጠረጃት 2 ካርታታትን ዝተፈላለየ ንዋትን የጠቓልል ኣቦ ወንበር ኮሚቴ ስነዳን ዜናን መደባት ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣቶ ቶምቦሳ ኣስመላሽ ኔርና ኣብ ዝሃቦ ሓበሬታ እዚ ስእላውን ንዋታውን ምርኢት ክሳብ 25 መስከረም ንህዝቢ ክፉት ከም ዝቕኒ ሓቢሩ
1: ቀሪቡ ዘሎ መደብ ገለ 260 ዝኾኑ ካብቲ ብዙሕ ኣሽሓት ስእልታት ዝኣከብናዮ 260 ዝኾኑ ስእልታት ኣብ 76 ዝኾኑ ዓበይቲ ፍሬምስ ኣዳሊና ኣቕሪብና ኣለና ማለት እዩ እዚ ምስ ሚኒስትሪ ዜና ብምትሕባር ተገብረ ስራሕ እዩ ካልእ ምስኡ ገርናዮ ዘለና ናይ ካብ ቤተ መዘክር ተቐሚጡ ዝፀንሐ ናይ ቀደም መምህራን ይኹኑ ተምሃሮ ቤት ትምህርቲ ሰውራ ዝነበሩ መብዛሕቶም ከዓ ስዋኣት ገለገለ እውን ህልዋት ኣባላት ናቶም ዝነበረ ስእልታት ኣምፂና ኣብዚ እውን ኣቕሪብና ኣለና እዚ እውን 25 ስእልታት ካብ ቤተ መዘክር ኣምፂና ኣለና ብምሉእ ብቤት ትምህርቲ ሰውራ ዝነበሩ ኣባላትን መምህራንን ዝተዳለዎ ማለት እዩ ካልኦት ኣቐዲሙ ዝተዳልዮም ፀንሕን ሓደሽትን ሓዋዊስና 25 ካርቱናት ኣሎ እዚ ካርቱናት እዚ ከዓ መነባብሮ ዝገልፅ ኣብቲ ቤት ትምህርቲ ሰውራ ዝነበረ ዋዛ ምስ ቁም ነገራትን ገለን ዝገልፅ ማለት እዩ ኣቐዲሙ ተኣኪቡ ዝፀንሐ 9 ቅብኣታት ብዝተፈላለዩ ስነ ጥበባውያን ዝተዳለ 9 ቅብኣታት ዓበይቲ ቅብኣታት ኣለና ማለት እዩ ካልኦት 7 ከዓ ነቲ ስታቲስቲክስ ሕፈሻዊ ሓበሬታ ፅማቕ ሓበሬታ ዝህቡ ቁፅሪ ዝተሰነየ ካ 7 ስታቲስቲክስ ኣቕሪብና ኣለና ምስ ኣሃዱ ካርቶግራፊ ናይ ኤሚክ ብምትሕብባር ከዓኒ ንጉዕዞታት ናይ ምዝላቕን ቀያሕቲ ዕምባባ ዝተንቀሳቀስዎ ምርኢታት ኣብ ሙሉእ ድሕ

0: መስመር ትንቀሳቀስኩን ክልተ ዓበይቲ ፍሬማት ከዓ ካርታታት ኣቕሪብና ኣለና። እዚ ስእልታት እዚ ብፍላይ ኣብቲ ናይ ፎቶግራፍ መፂና ክንሪኦ ከለና ብዝተካለ መጠን ብትምህርቲ ሰብራ ካብ መስሪቱ ኣብ ትምህርቲ ዘካይዶ ዝነበረ ንጥፈታት ሓደሽቲ ወለዶ ንምብልማል ዘካይዶ ዘሎ ንጥፈታት ኣብ ዝተፈላለዩ ማለት እዩ ምስኡ እቲ ቤት ትምህርቲ ከዓ ካብ ወታደራዊ ኩነታት ተፈልዩ ስለ ዘይረአኻ እቲ ወታደራዊ ኩነታት ኣብ ልዕሊ ቤት ትምህርቲ ዝነበሩ ተፅዕኖ ማለት እዩ ንኣብነት ምዝላቕ በብእዋኑ ኣጋጥም ነይሩ ምስቲ ምስፋሕ ምፅባጥን ናይቲ ዝነበረና ግንባራት እቲ ቤት ትምህርቲ እውን ክቃየር ግደድ ከም ዝነበረ ዘርኢ ናይ ምዝላቕ ቦታታት ኣለና ማለት እዩ ካልኦት እቲ መነባብሮ ናይ ቤት ትምህርቲ ሰውራ ከዓ ክነሪኦ ፈቲና ኣለና ኣብ ትምህርቲ ተራ ናይ ኣለይቲ ኣብ ምስንካት ናይ ምግቢ ምድላው ይኹን ተምሃሮ ኣብ ምፅራይ ናይ ፅሬትን ናይ ጥዕኖኦም ንምክንኻን ዝገብር ዝነበራ ኣባላት ሕክምና ከይተርፉና ናይ ኣባላት ክሳብ ፎርኖ ዝሰርሑ ዝነበሩ ኣባላት ነቲ ደገፍ ዝህቡ ዝነበሩ ማለት ናይ ደገፍ ኣርታት ንብሎም ማለት እዩ ከይተረፈ ከም ድውከሉ ገይርና ኣለና ማለት እዩ ሓደ ከዓ ምስቶም ዓበይቲ ኣእምራት ናይ ትምህርቲ ከዓ ትምህርቲ ምስ ክልሲ ሓሳብ ምዝማድ ኣብ ዝብሎ ከዓ እቲ ተማሃራይ ናይ ቀለም ትምህርቲ ጥራይ ዘይኮነ ኣብ ክልሲ ሓሳብን ብግብርን እንዳዛመደ ብዙሕ ክእለታት ሒዙ ይወፅእ ከም ዝነበረ ንምርኣይ ክሳብቲ ትምህርቲ ንዓበየ ከይዱ ከዓ ኣብ ተግባረ እድ ከይተረፈ እዚ ሕጂ ቤት ትምህርቲ ውና ኢልና ኣብ ናቕፋን ተወቕሶ ዝነበርና ካብኡ ዝመፀ ኣስር ከም ዝኾነን ኣብኡ ኣስፊርና ኣለና ከምኡ ተሓለፈ ከዓ እቲ ባህላዊ ንጥፈታት ዘካይዶ ዝነበረ ኣብ ሰራዊት ይኹን ኣብ ተምሃሮ ጥራሕ ዘይኮነ ንደገ ወፂኡ ንሰራዊት ዘጓሳግስ ዝነበረ ናብ ህዝቢ ዘጓሳግስ ዝነበረ እውን ከይተረፈ ኣብቲ ባህላዊ ንጥፈታት ዝብል ጠቂስና ኣለና ባህላዊ ንጥፈታት ናይ ቀያሕቲ ዕምባባ ኹን ቅድሚ ቀያሕቲ ዕምባባ ዝነበረ ንጥፈታት ውን ከም ዝጥቀስ ተገይሩሎ ማለት እዩ
1: ኣብ ውሽጢ ሃገርን ወፃእን ዝካየድ ዘሎ ፅምብል ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ሙዚቃዊ ኮንሰርት ስፖርታዊ ውድድራት ከምኡውን ሴሚናራትን ሲምፖዚየምን ዘጠቓልል ኮይኑ ክሳብ 20 መስከረም ክቕፅል እዩ ቤት ትምህርቲ ሰውራ ኣብ እዋን ሓርነታዊ ቃልሲ ብ1976 ኣብ ሳሕል ከም እተመስረተት ይዝከር
2: እዚ ከምዚ ኢሉ እንከሎ ኣብ ዞባዓን ሰባ እውን ነቲ ዝኽሪ ዝምልከት መርባት ትማሊ 16 መስከረም ጀሚሩኣሎም ፀብፃቡ ወኪል ኤሪና ኣልማዝ ወልደ ገብርኤል ኣዳልያቶላ ስዒቡ ክቐርብ እዮም
3: ሰውራ ኤርትራ ኣብ መፋርቅ 1970ታት ጎንጎኑቲ መሬትን ህዝብን ሓራ ንምውፃእ ዘካይዶ ዝነበረ ፃዕሪ ንመፃኢት ኤርትራ ዘእምትን ኣርሒዕካ ናይ ምጥማት ትኽእሉ ዘጉልሕን ዘገርም ውሳነ ወሲኑ ምምስራት ቤት ትምህርቲ ሰውራ
4: ኣብ ዞባ ኣንሰባ መደባት ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ16 መስከረም ኣብ ሓውሲ ከተማ ኣስነዳ ንዞባ ኣስማት ብልዑል ድምቀት ተኸፊቱ ኣብቲ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ዝኸፈቶ ስነ ስርዓት ኣብ ቤት ትምህርቲ ሰውራ ተማሂሮም ኣብዚ እዋን እዚ ኣብ ዝለዕለ ደረጃ ዝርከቡ ኣብነታውያን መንእሰያት ብምክንያት እቲ ፅምብል ንዝተተኽለ ሽግ ወሊዖም ወኪል ኣምሓዳሪ ንዞባ ኣስማት ኣቶ ኢብራሂም ማሕሙድ ኣብ ዘስምዖ ቃል ቤት ትምህርቲ ሰውራ ካብ ኩሉ ኩርናዓት ሃገር ካብ ግፍዕታት ፀላ ኣምሊጦም ንዝመፁ ዜጋታት ኪንዮ ኣካደሚያዊ ፍልጠት ፍቕሪ ሃገርን ህዝብን ከምኡ ውን ኤርትራዊ ክብርታት ኣብ መሰግጋርን ምንፅብራቕን ዕዙዝ ኣበርክቶ ከም ዝገበረት ገሊፁ ሓላፊ ትካላት ትምህርቲ ንዞባ ኣስማት መምህር ኢብራሂም እኩድ ብወገኑ ካብ 1981 ኣብ ጃኒ እምበልዳይ ኢምቢሬትን ኣስማጥን ዝተኸፍታ 4 ኣብያተ ትምህርቲ ሰውራ ብ38 ደቂ ኣንስትዮ ዝርከብኦም 273 ተምሃሮ ኣገልግሎት ከም ዝጀመራ ብምግላፅ ኣብዚ እዋን እዚ ቁፅሪ ኣብያተ ትምህርቲ ናብ 54 ክብርኽ እንከሎ መጠን ተሳታፍነት ደቂ ኣንስትዮ ድማ ካብ ኣሳት 10,000 ተምሃሮ 41.5% በፂሑ ከም ዘሎ ሓቢሩ ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ዞባዓን ሰባ ኮሎኔል ክብሮም ንርኣዩ ድማ ምምስራት ቤት ትምህርቲ ሰውራ ህዝባዊ ግንባር ኣብ ትሕቲ ዝኾነ ይኹን ኩነታት ንትምህርትን ንቕሓትን ከም ዝቐድም ህያው ኣብነት ከም ዝኾነ ኣርድዩ እቲ ናይ ዝኽሪ መረብ ብካርኒቫል ነበርቲ ከምኡውን ጉጅለ ባህሪ ቀያሕቲ ዕንበባን ፊቶራርን ካልኦት ስነ ጥበባውያን ብዘቕርብዎ ነቲ ኣጋጣሚ ዘንፀባርቕ መሰናድኦታት ደሚቑ ነይሩ
3: ምምስራት ቤት ትምህርቲ ሰውራ እምበኣር ሓፋ ሽንቃሕ ይወደብ ይተዓጠቕ ዝብል ንፁር መትከል ህዝባዊ ግንባር ብግብሪካ ምንፅብራቅ ሓሊፉ ነዚ ሎሚ ተበፂሑ ደሎ ደረጃ መሰረት ከም ዝኾነ ዘይከሓድ ሓቂ እዩ እዚ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ምሳኣላይ ኤፍሬም ተስፋ ብርሃን ኣልማዝ ወልደ ገብርኤል ካብ ንዞባ ኣስማት ኣስነዳ
2: ናብ ካልእ ዜናዊ ፀብፃብ ምስ እንሰግር ድማ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ንኣብነታውያንን ገዳይምን ደቂ ኣንስትዮ መምህራን ኣተባቢዖም ነቲ ኣብ ከተማ ጊንዳዕ ዝተካየደ ስነ ስርዓት ዝተኸታተለ ወኪል ኤሪና

0: ኢብራሂም ነፋዕ ጸብጻብሉ ይኹልና ኣሎ ፍርቱና ዓንዶም ክተቕርበዮም
1: ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ካብ መላእ ዞባን ዝተዋፅአ 63 ገዳይምን ኣባላት ቤት ትምህርቲ ሰውራን መምሃራን ርእሰ መምሃራንን ሱፐርቫይዘራትን ኣተባቢዑ ኣብቲ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድን ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃን ዝተረኽባሉ ብ15 መስከረም ኣብ ጊንዳ ዝተኻየደ ስነ ስርዓት ሓላፍ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሽድ መሓመድ ዑስማን ኣብ ዘስምዖ ቓል ኣብቲ ዞባ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ፅላት ትምህርቲ ብዝተገብረ ገዚፍ ወፍሪ ቁፅሪ ትካላት ትምህርቲ ካብ 28 ናብ 826 ከም ዝዓበየ ከም ውፅኢቱ ድማ ቁፅሪ ተምሃሮ ካብ 19,000 ናብ ልዕሊ 97,000 ብዝሒ መምሃራን እውን ካብ 150 ናብ 3,900 ከም ዝዓበየ ብምግላፅ ንተራ ደቂ ኣንስትዮ መምሃራን ኣብ መስርሕ መምሃርን ምስተምሃርን ምምልማል ሓደስቲ ወለዶታትን መጊሱ መምህር ረሽድ ኣስዒቡ ተሸለምቲ ብቁፅሪ ውሑዳት ይኹና እምበር እቲ ናይ ምትብባዕ መደብ ምጅማሩ ብእወታት ዝረአ ምዃኑ ብምጥቃስ ኩለንትናዊ ሞያዊ ዕብት ደቂ ኣንስትዮ ምብራኽ ካብ ቀዳምነታት መደባት ሚኒስትሪ ትምህርቲ ከም ዝኾነ ገሊፁ ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃ ብወገና እቲ ናይ ምትብባዕ መደብ ምስዝኽሪ 50 ዓመት መምስራት ቤት ትምህርቲ ሰውራ ምክያዱ ድርብ ፅምብል ከም ዝኾነ ብምሕባር ምሕያል ደቂ ኣንስትዮ ኣብ ኩሉ ፅላታት ክድፋኣሉ ፀዊዓ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ድማ ኣብ ኣገልግሎት ትምህርቲ ተሳትፎን ተወዳዳርነትን ደቂ ኣንስትዮ ንምብራኽ ብዝሓየለ ክስራሕ ምፅንሑን ዝምስገን ዓወታት ከም እተመዝገብን ብምግላፅ ምትብባዕ ብሉፃት ተምሃሮን ኣብነታውያን መምሃራንን ሞራል ዘስንቕ ብምዃኑ ብውጥን ከም ዝስርሕ ኣሎ ኣብሪሃ ኣብ መወዳእታ ነተን ኣብነታውያን ደቂ ኣንስትዮ ናይ ገንዘብ መዳልያን ወረቐት ምስክርን ሽልማት ተዓዲሉ
0: ኣብ ኣብያተ ትምህርቲ ዝረአ ሕፅረታት ተማሊኡ መስርሕ ምምሃርን ምስትምሃርን ብንንፋዕ ኣብ ዝካየድ ፃዕሪ ወለዲ እጃሞም ከበርክቱ ኣብ ወንበር ባይቶ ዞባ ደቡብ መምህር ወልዳይ ገብረ ብምክንያት ምጅማር ዓመተ ትምህርቲ 2026-2027 ፀውዒት ኣቕሪቦም ንዝምባለ ጠባይን ስነ ምግባርን ደቆም መሰረት ዘንብሩ ወለዲ በዕሎም እዮም ዝበለ መምህር ወልዳይ ብቑዓት ኣፍሬትን ሃገራውያንን ዜጋታት ምህናፅ ትምህርቲ መሰረት ከም ዝኾነ ብምሕባር ንዓወት ደቆም ዝመርሕ ንጥፈታትን ክትትልን ክገብሩ ኣተሓሳሲቦም ቅድሚ ናፅነት ኣብ ዞባ ደቡብ 86 ኣብያተ ትምህርቲ ጥራይ ዝነበራ ኣብዚ እዋን እዚ ናብ ልዕሊ 1,000 ክቢልን ከም ዘለዋ ብምጥቃስ ጎኒ ጎኒቲ መንግስቲ መስርሕ ምምሃርን ምስትምሃርን ንምሕያል ዝገብሮ ዘሎ ገዚፍ ወፍሪ ሕብረተሰብ ስሉሳዊ ዝምድና ወለዲ መምህራንን ተምሃሮን ብምሕያል ተርእዮ ክዕዝ ዝተላብዮም መምህር ወልዳይ መወዳእታ ውፅኢት ትምህርቲ ብቐንዱ ኣብ ፃዕሪ ወለዲ መምህራንን ተምሃራይን ከም ዝምርኮስ ብምዝኽኻር ምስ ዘሎ ህሉ ቴክኖሎጂካዊ ምዕበለታት ወለዲ ኣብ ምክትታል ደቆም ዝያዳ ንቑሓት ክኾኑ ኣዘኻኺሮም ኣብ ከተማ ዓዲ ቀይሕ ኣብ ኣገዳስነት ስታስቲክስን ስርዓተ ጂኦግራፊያዊ ሓበሬታን ከምኡ ውን ንቆልዑ ዝውሃብ ኣስማትን ምምላእ ቅጥዕ ስድራ ቤታትን ዘተኮረ ኣስተምህሮ ብ16 መስከረም ተዋሂቦም ኣብ ዞባ ደቡብ ዋና ዳይሬክተር ክፍሊ ስታስቲክስን ስርዓተ ጂኦግራፊያዊ ሓበሬታን ኣቶ ፍፁም ገብረ እግዚኣብሄር ስርዓተ ሓበሬታ ካብ ምምሕደራት ከባብን ኣነባበርትን ከም ዝጅምር ብምግላፅ ምምሕደራት ከባቢ ነዚ ንምዕማም ምስተፈላለየ ኣብያተ ፅሕፈት መንግስትን ማሕበራትን ተዋሂደን መዛግብተን ከፅፈፋ ከም ዝግባእ ገንዚቦም ኣብ መስርሕ ምዝገባ ናይ ዝተወልዱ ህፃናት ዝተመርዓዉ ዝተፋትሑን ዝሞቱን ብውርፁፅ ኣገባብ ንኽምላእ ተራ ኣመሓደርቲ ከባቢ ክዓዝዝ ኣተሓሳሲቦም ሓላፊ ኣገልግሎት ኮምፒተርን ስርዓተ ሓበሬታን ዞባ ደቡብ ኣቶ ተኽለ ገብረ መስቀል ብወገኑ ኣብ ሃገርና ንቆልዑ ዝውሃብ ኣስማት ንባህሊ ልምድን ክብርታትን ሕብረተሰብና ኣብ ግምት ዘእተወ ምዝኸውን ብቐሊሉ ክፀሓፍን ክንበብን ስለ ዝኽእል ወለዲ ኣብ ምውፃእ ኣስማት ጥንቁዋት ክኾኑ ተላብዮም ሓላፊ ምትንታን ስርዓተ ሓበሬታ ኣቶ ተወልደ ፍሳያ ብግድኡ ንቕጥዕ ስድራ ቤታት ዝምልከት ቅኑዕን ዘተኣማምን ዳታ ንምሓዝ ከምኡ ውን ተገልገልቲ ካብ ምምላስ ንኽድሕኑ ዝተማልአ ሰነዳት ከቕርባ ተሓሳሲቦም ተሳተፍቲ ብወገኖም ነቲ መስርሕ ብፅፈት ንምስልሳል ኣብ ዓድታት ኣስተምህሮታት ክወሃብን ዘይተመዝገበ ከይህሉ ዳሳስ ክካየድን ተላብዮም ኣመሓዳሪ ንዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋዝጊ ኣብ መወዳእታ ዝተዋህበ ኣስተምህሮ ኣብ ግብሪ ውፅኢት ንኽርከቦ መምህራን መዋለ ህፃናትን ኣብ ማሕደርቲ ከባብን ናይ ክብሪ መዝገብ ዘይብሉ ቆልዓ ክህሉ ተወሃይዶም ክሰርሑ ተላብዮም ዝኸበርኩም ተኸታተልትና ዝስዕብ ዜና ሃገራት ወፃኢ እዩ ዜና ወፃኢ ኣሜሪካ ምስ ኤሮጳዊ ሕብረት ንዝፀንሐ ንግዳዊ ዝምድና ክትበትኮ ከም እትኽእል ፕሬዚደንት ዶናልድ ትራምፕ ኣጠንቂቖም ፕሬዚደንት

ፕረዚደንት ትራምፕ ነዚ መጠንቀቕታታት ዝሃበ እቲ ሕብረት ንካናዳ ከም ተሓባባሪት ኣባል ክቕበላ ከም ዝኽእል ድሕር ምእማፅ እዩ። ኤውሮጳዊ ሕብረት ናይ ተሓባባሪት ኣባልነት ጥራይ ዘይኮነ ምስ ካናዳ ኣብ ምክልኻል ፀዓት ቴክኖሎጂ ክቡራት ማዕድናትን ካልእ መድያትን ክትተሓጋገዝ ምዃና እዩ ሓቢሩ ዘሎ። ምስ ካናዳ ኣብ ንግዳዊ ኪናት

ፕሬዚደንት ትራምፕ ዘቤታዊ ፍርያት ሃገሩ ንምዕባይ ከም ዝሕግዝ ኣረዲኦም። ኣብ ልዕሊኣ ዝተገብረ ወሳኺ ቀረፅ ተመጣጣን ምላሽ ዝሃበት ካናዳ ንግዳዊ ክሳራታት ንምቅላል ጠመትኣ ናብ ኤውሮጳዊ ሕብረት ከም ዝገበረት እዩ ዝቃላሕ ዘሎም። መንግስቲ ኢራቅ ኣብ ሃገሩ ተዋፊሩ ዝፀንሐ ሰራዊት ኣሜሪካ ክሳብ መወዳእታ ናይ ዝወርሒ እዚ ተቕሊሉ ከም ዝወፅእ ኣፍሊጦም። ኣሜሪካን ኢራቅን ኣብ ወርሒ መስከረም 224 ዝበፅሖኦ ስምምዕ ፍርቂ ናይቲ ሰራዊት ኣብ መስከረም 225 ዝተርፈ ድማ ኣብ መወዳእታ 226 ክወፅእ ዝብል ነጥብታት ዝርከቦ እዮም። ምውፃእ ሰራዊት ኣሜሪካ ዕጡቃት ተቃወምቲ ጉጅለታት ብረቶም ከውርዱ ባይታ ከም ዘጣጢሑ መንግስቲ ኢራቅ ዝእምዝ ዘሎም። ሰላም ንምስፋንን ድልድል ወተሃደራዊ ዓቕሚ ንምህናፅን ኣፅዋር ኣብ ትሕትኡ ክመሓደር ምዃኑ እቲ መንግስቲ ክሕብር ፀኒሑ እዮም። በዚ መሰረት ዕጡቃት ጉጅለታት ኣብ ሃገራዊ ሰራዊትን ፀጥታን ክፅምበሩ ወይ እውን ዕጥቆም ብምውራድ ኣብ ሰላማዊ ፖለቲካዊ ንጥፈታት ክዋፈሩ መደብ ኣሎም። በቲ ጉዳይ ኣብ መንጎ ፖለቲካውያን ሰልፍታት ኢራቅ ኣብ ስምምዕ ከም እተበፅሐ ዝተቐሰ መንግስቲ ኢራቅ ትግባሩ ንምቅልጣፍ ይስራሕ ከም ዘሎ ኣነፂሮም። ኣብ ግሪንላንድን ኣንታርክቲካን ብሰንኪ ክሊማዊ ነውፂ ካብ 1979 ልዕሊ 12 ትሪልዮን ቶን ዝምዘን ኩምራታት በረድ ከም ዝመኸኸ መፅናዕታዊ ፀብፀባት ሓቢሮም። ዝበዝሐ ካብቲ ዝመኸኸ ኩምራታት በረድ ናብ ውቅያኖሳት ከም እተፀንበረ ዝተቐስቶም ፀብፀባት ንመጠን ምልኣት ናይቶም ማያዊ ኣካላት ብልዕሊ 3 ሰንቲሜተር ከባቢልዎ ክኸውን ከም ዝኽእል ኣሚቶም። ጠንቂ ናይ ዝወሰኺ ዝመፅእ ዘሎ መጠን ምምካኽ ኩምራታት በረድ ክቱር መጠን ዋዒ ድሩቕ መሬትን ማያዊ ኣካላትን ምዃኒኦም ክኢላታት ኣከባቢ ዝጠቕሶም። ብመሰረት ግምታቶም ክኢላታት ምልኣት ውቅያኖሳትን ባሕርታትን ብ1 ሰንቲሜተር ምዝውስኽ ብገምጋም ክሳብ 3 ሚልዮን ሰባት ንሓደጋ ዕልቕልቕ ይቃልዖም። ሳዕቤናት ክሊማዊ ነውፂ ብደረጃ ዓለም ዓመታዊ እናገደደ ይመፅእ ከም ዘሎ ፀብፃባት ሜትሮሎጂ ይሕብሮም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። መደባት ወርቃዊ እየቤሉ ምምስራት ቤት ትምህርቲ ሰውራ ሎሚ ብወግዓ ተኸፊቶም። ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ካብ ሞላእ ዞባን ዝተዋፅአ ገዳይምን ኣብነታውያንን መምሃራና ተባቢዖም። ኣብ ዓዲ ቀይሕ ኣብ ኣገዳስነት ህዝባዊ ምዝገባን ስርዓተ ጂኦግራፊያዊ ሓበሬታን ኣስተምህሮ ተዋሂቦም። ኣሜሪካ ምስ ኤውሮጳዊ ሕብረት ዝፀንሐ ንግዳዊ ዝምድና ክትበትኮ ከም እትኽእል ኣጠንቂቓ። መንግስቲ ኢራቅ ኣብ ሃገሩ ተዋፊሩ ዘሎ ሰራዊት ኣሜሪካ ክሳብ መወዳእታ ናይ ዝወርሒ እዚ ተቕሊሉ ከም ዝወፅእ ገሊፆም። ኣብ ግሪንላንድን ኣንታርክቲካን መጠን ምምካኽ በረድ ከም ዝወሰኸ መፅናዕታዊ ፀብፀባት ሓቢሮም። ዜና ተዛዚሙ ኣሎ። ሰናይ ምሸት።

0: ወጣተይ ትገብረሉ ካብ ዝተዓኒድካ
1: እንደአ ዝገብሮ እንዲ ጠፊእኒ
0: እዋ እንታይ ማለት ኢኸ ዝገብሮ ጠፊእኒ ኢልካ ዘረባ ከምዘይ ከመኻስ እምበር በጊዕ ጤል ደርሆ ጓሲሶም እዮም ዝኣት ዘሎ
1: ዘለዎም ይኹኑ ኣነ ከዓ ሕጂ የብለዩ
0: ኣይ ኣይነይ መዓልቲ ካሊካ ፈለጥ
1: እዋ
0: እወ ሕጂ እውን ካብ ዘምፃእ ከምፅኢኻ በጊዕ ወይ ጤል ከተምፀለይ ኣለካ
1: ካበይ እሞ ከምፅእ
0: ፈሊጠልካ ድ ካብ ዘምፃእኻ ተምፅእ ኣብ ድዓመት ንድርስባ ተደፊነልካ ይውዕልኒ
1: መን ተደፈኒ ኢልኪ ዓቕምና እኮ ክንገብር ኢና ደርሆ ስጋ ከዓ ኪሎ ክልተ ኪሎ ጌርና ንውዕል
0: ከይትሕመኒ ከይትተሓስቦ ክቶ መሕፈር ዝበሃል ባእዩ ዘይብልካ ጎረባብትና ጮማ እንዳበልዑስ ደርሆ ዶ ስጋ ገዚእና ክትብለኒ
1: ግደፍዮ ናይ ጎረቤት ከም ገዛ ከንበርከም ጎረቤትካ ዶ ይንበር ንስም ብዓቕሞም ገይሮም ኣለዉ ንሕና ከዓ ብዓቕምና ንገብር
0: ዝቕበል በጃኻ ኢልካ እንታይ ኸ ዓቕም ለካ ይበጃኻ
1: በለ ክትፈልጢ በታ ዘላትና ኢናኸ ንውዕል
0: ከይትሕመኒ ከምኣ እንተ ደኣ ጌርካ እስኻይ ሰብኣየ ኣነይ ሰበይትኻ
1: ኣብዚ ድና ተባፂሕና ፅንሕ በል
0: ሃይ

0: እንታይ ትገብርኻ ክትመስል?
1: ድሓን ባሓደ ለናንዶ
0: ድሕሪ ሕጂ እስክንደይ ናይ ባሓደ ኸይንህሉ መዓለ
1: ኣነብርሃም ዶ
0: ኣይ ገዛኻ ክተብርህ ዘይከኣልካስ ኣብርሃም ምባሎ እንኳ እዩ ዘውግሄን ዶለታ
1: ኣውደ ዓመት ምድሪ ገለ እንዲፈሲልኪ ክሳብ ዝነፍሰልኪ ኸዓ ገለል ምባል ሓሽ
0: ክትጥርግፍ በል ሃሊኻ ኸንታይ ጌርካ ኢኻ ከይሓስካ ጥራሕ እንዶ ምፃእ ብሓደ ኸ ኣለና
2: ሳራ ኸመይ ኣርፊድኪ ድሓ እንዲ ኸዳ ቤኑ ክትፀርፀር ትብል ደለኺ
0: ኣትታይ ክድሕኒ ኢልክኒኢኺ ኣይ መርዘነይ እንዲ ላዓይለ ከይድጓል
2: ዋ ንጎ ምድሪ እንታይ ኣብ ባፂሕኩም
0: ቤን ዳኣ ምስ ፀናሕኪ ኢኽኸ
2: ኣነ ደኣ ኣንጌ ቤተ ክርስትያን ክስዕሚ ኢሎም ምስ ወፃኹ ንደ
0: እምበኣር ቀሲን ክስ ቤተ ክርስትያን ካዓ በፂሕኪ
2: ኣትሳሪ ናቐስኒ ኢለ እምበር ናብኡ ኸይደ ዘረባኺ ግን ኣይተረድአኒ
0: ከመይ ኢሉ ክርድአኪ ኣብ ከብዲ ፅጉብ መዓስ ሃሊጡ
2: ዋ ሕጂ ናይ ሓስክኹን እስከነፅርለይ
0: ኣንተ ሓፍተይ ንውዳ ኣመት ዝኾነኩም ኣስቤዛኹምን ጥሪትኩም ስለ ዝሸመትኩምስ ቀሲንኪ ይብለክ ኣለኹ
2: እወ ንሱስ ሓቂ ከለኹ ሸዋሚትና ኢና ይሂ ንስኹም ከ ሸዋመትኩም እንዲኹም
0: እዋይ ኣቲ ምስ መንኪ ሽመጥ ምዝዝሩ
2: ከም ባይት በሊ መን ይፈልጥ መፅእ ከለኩ በጊዕ ወይጤል ሒዝልክ መፅእ ኸዎን
0: ካበይ ካበይ ኣምፅኡ ክምፃለይ
2: እዋሕወይ ስራሕ ምስ ዝሰርሕ እዩ ኣቋሪፅዎ ድዩ ደስ ደሞዝ ውሕድ ኮይኑ
0: ኦይ እንታይ ደሞዝ ኣለዎ ኢልክ ኢኺ እንተሃለዎ ከዓ ካብ ክራይ ገዛ ዝሓልፈ ኣይኮነ
2: ሞት ሳራ እዚ እና ፍለጥ ክዘየምፀ ዶ ዘይገበረ ኢልክ ተንፀርፅሪ
0: እንታይ ደኣ ክገብር ነይር ንስከበል
2: አየ ሳሪ ሽግር ገዛ ኸ እና ፍለጥኪ ክትርድአሉ ጥራይ ዘለኪ ድሓር ከዓ ዘምፀ ብፍሽኽታ ተቐቢልኪ ከም ዝተሓጎስ ክትነግርዮን ሞራል ክትህብዮን ጥራይ ዘለኪ
0: ኣሰይ ወረጃ ማዕዶ መን ዳ ኣብልኹ ጓል ይንስኺ ወይ ምዒድ ክኽትክእል እዮ
2: ይምዕደክ ዘይኮንኩ ዘለኹ ነቲ ትፈልጥስ ኣፍልጦ ወስኩሉ እየ ዝብለክ ዘለኹ
0: የቐን ኢለይ መዓረ ድያ እምበኣር ቆፎ ክመሊእ ክሲ ቆፎ እንዳማት ከይመልእ ትፅዕር ኣለኺ
2: በስማም ብውን መንፈስ ቅዱስ ንምንታይ ሕማ ትዛርብ ትሳሪ ኣነስ ከምኡ ሓሲበ
0: ኣቲ ተዘይተሓስብሎ ተዛሪብክዮ
2: እዎ የቕሬታ ግበርለይ ኣነስ ንፅቡቅ ከያ ሓሲበ ወደይ ከይደ ግዳ ብሩኽ መዓልቲ
0: ኪድሃው በሊ ኣበይ ዘላ እዚኣ ኣነስ ክኸይድ እንደ ግዲ ኣብዚ ዶዳ ተገቲረ ክውዕለልኩ ኮይነ
3: እወ እወ ይሰማዕካ ኣለኹ ዳሓን ዳሓን ኣይትሰከፍ ፅቡቕ በጊዕ ክሳብ ናይ ኣርባዕተ ልዕሉ ተረኺብካ እውን ፀገም የለን ብዛዕባ ገንዘብ ስኽፍ ኣይብልካ ገዚእኻ ምፃዮ ኖ ኖ ንዓይ ኣይኮነን ኣነስ ገዚአ እንዳዓርከ እዩ ንሱ ኣብቲ ደገኒ ዘሎ ስድሪኡ ክሕጎስለ ኢለ
1: እዋይ ንዘለዎ ሲውሰኾ ድዩ ዝበሃል ባዕልኻ ኣለኻታ ፈጣሪ
3: በቃ ሓራይ በቃ ውዳድ ፀኒሕ ዳ ኢካ ክገብር ቻው ቻው
1: መርሓባ ስምኦን
3: ይፅንሓልካሱ
1: ሓራይ ደልየካ እንዴ ዳኣ ነይረ
3: እሞ ረኺብካ እንደ ኮንካ ንደለኻ ወይሲ ንኻልእ ግዜ ኢኻ ደሊኻኒ
1: ንሕጂ እምበር
3: እሞ ናብ ጉዳይ ካኣቶ ይሰምዓካ ኣለኹ
1: ሓራይ እንታይ መስለካ ስምኦን ቁሩብ ተሸጊረ ኮይነሲ ነዛው ዳኣመ ዝኾን ገንዘብ እሞ ክትሕግዘኒ
3: ክሕግዘካ ወላስ ከለቅሓካ
1: ተሓገዝካኒ ይፅላእኒ ተለቃሕካኒ እውን ኣይፅላእኒ
3: ሓዲኡ ምረፅ
1: ድሓን ወላ ለቃሓኒ እንዶ
3: ክንደይ ዝኸውን ኢኻ ክደዲኻ
1: ወላ ሽሕ
3: እስካ ሓንሰብ ሰሪትካ ዶ ክንደይ ወዲያ ፀቦቕ ፀቦቕ በቃ ኣብቲ ገዛ መብፅሓ ኣሎ ሓራዳይ ክሰደልኩም ኢልኩም በሎ ድሓር ስራሕ ምፃእኒ ኢኻ ቻው ቻው ቻው ሶሪ ክንደይ ኢልካኒ
1: ሽሕ
3: እንታይ ትዛረቡ ኣለኻ ብሽሕ ዳ ድንሽ ጌካ ዲኻ ክትሕልፎ መቸም ብድንሽ ክሕልፎ እያ ትብለኒ እንትኸውን
1: ኣይተሓጭ ጭባ ብድንሽ ይሕልፎ ብድባሲ ተለቃሓኒ እንትኾንካ ኣለቃሓኒ
3: ማለት እዚ ገሪሙኒ ድዩ ሽዕ ቅርሽስ ከምዚ ዓብ ገንዘብ ጌካ ወሲድካያኖ
1: ክመልሶ ዝኽእል የለቃሓኒ ኢለካ
3: በዚ ዝርእካ ዘለኹ ደኣ ምሽ ክትመልሰለይ ጉንድኡ ትረክብ ከማን ኮይኑ ኣይስማዓኒን እዩ ዘሎ
1: ንዓባ ሰብኩን ኣይትዋራዘ ፅባሕ ኮነ ዝበፅሕካያ ዘለካ ደረጃ ክበፅሐ
3: ኣታ ካብዚ ናይ ድኽነት ባይታ ሓፍ ኢልካስ ናብዚ ናተይ ደረጃ ከይተሓስቦ ዳሓርካ ንስኻ ኮ ወዲእካ ኢኻ ዘለኻ
1: ሓቅኻ ፈጣሪዮ ኣሚኑ ዝወደቐ ፅባሕ ክትስኣየ ፀጉሞን እዩ ከምዚ ናትካ ሰቡን ፈጣሪኡን ዝረስዐ ግን ሓንሳብ ምስ ወደቐ ክንደየናይ ከይትስእ
3: ኣታ ክንደይ ክትዛረብ ኢኻ ምዃን እዞም ድኽታት ካብ ተበልዑዎ ትዛረብዎ እዩ ዝበ

0: እዋ ድኽነት ናይ ገንዘብ እምበር ድኽነት ናይ ኣእምሮ ማዓስ ሃሊና ደኣ ካብ ምዝራብ ዝተቆጠብና።
1: ኦይ ስኻ ትገድፈኒ ትመስልኒ ኢኻ ንኻዒልካ ኒርካ ሓቀይ
0: እወ ከተለቅሓኒ
1: የቕሬታ ዕድል ኣይገበርካን ቀዲመ ገንዘብ ኣዋፊር እዮ
0: እምባ ንዘይተለቅሓኒ ኢኻ ጥፍጣፊ ክሳብ ዝነቅፅ ሃለውሎ ክተብለን ፀኒሕካ
1: ምስኻ ኢኻ ጥፍጣፍካ ወዲእኻ እምበር ኣነስ ክብር ዝበለ መግቢ ሰ ዝቆረስኩ ንዓኻ ሃለውለው እንዳበልኩ ክሕቁቕ እየ ፀኒሐ።
0: እንታይ ትዛረባ ኣለኻ ዋታ ርእሲ ለካ ዲ ተሸጊረ እናበልኩ ኻስ መሕቀቕ ደገለ ትብል ኣለኻ ግደፍ ኣይትበዳዕ ሃየንታ ኣለዎ ግደፍ ስሞን ሃየንታ ኣለዎ
1: ደሓን ሓንቲ ነገር ክትሓባበረካ የ ሸሓለቂ ሕካ ክትመሰለሰ ትኽእል
0: እንታይ ኮይነ ዘይክእል
1: ደፊርካ ክተድምፆ ዘይከኣልካዶ ክቶም ፀዓቕሚ ክትረክብ ብዝኾነ ግን ኣወዳእኒ ካብ ከለቅሓካ ክኸፍለካ ኒ ዝሕሸኒ ናተይ ናይ እንዳ ዓርከን ኣለዋ ተሓርደን ሽሕኻኻ ይህበካ
0: ኣይደሊኒ ዓቕሚ ክትፈልጦ ክተለቅሓኒ እየ ዝደሊ ክመልሰልካ መታ
1: ኦው ግዜ ተቕትለለይ ኣለኻ ክትመልሰለይ ዓመታት ክፅብየካ እዚ ይህበካ ዘለካ ሓሳብ ተሓሰብካሉ ዝበለፀ መስለኒ ከይደ ኣለኹ
0: እንታይ ትዕቢት ዛ እዚ ዋታ ድኽነት ስማዕረ ከምዚ ዘሕስረካ ምዃን ምስ ሕሱር ሰብተ ተዛሪብካ ደኣዎ ኣኽ እዋይ ስምኦን እዋይ ስምኦን እውይ
2: ከመይ ውዒልካ ኣብርሃም
0: ከመይ ውዒል ክስምረት
2: ድሓ እንዲኻ ደኣ ቤኑኻ ትዛርብ ዘለኻ
0: ተዛሪበ ድ ስቂለ ገለ ሓሳብ ሒዘ የፀኒሐ ዝኸውን
2: ደሓን ሓሳብ እኮ ይፅላኒ ክበዝሕ ጥራይ ዶ ይብል ብር ዩሞ
0: ንሱስ ሓቂኺ
2: ምድላው ድኣመት ሞኸመ ኣሎ
0: ብየላ ንዓመታ ከምዚ እዋን ከይሸርመመ ከይቆርመመ ጥራይ የፅንሓና
2: ኣሜን ምንታይ ኣሎ ንሕግዞ ከብወገና
0: ኩሉ ሙሉእዩ ግዳ ፅባሕ ክሓርደልኩም ክመፅእ እሞ ተኻራታትኩም ሰሓሒልክ የፅንሒ
2: ፅቡቕ ፅቡቕ ናትኩም ከ ኸሞ ክትሓርድ ዲኹም
0: ወ ክንሓርድ ኢና
2: ፅቡቕ እሞ ኣብርሃም ሓወይ እዚአን ሓዘን ንዝኾነ ከ ኣይኾነ ኸ
0: ንምንታይ ኣለኒ ንዶ
2: ወለካ ደስ ክብለኒ ግን ተቐበለኒ በጃኻ
0: እሞ ዝገንዘብ በዚሑ ኣሎ
2: ዘይበዝሐ ተቐበለኒ ጥራይ በጃኻ ይለካ
3: ዋኣታ ተ ዝር ዘለኹ ዋኣታ ትገብርለ ክትዚ
2: እዋ ይህ እንታይ ርኢኻ ዲኻ
3: ናይ ምንታይ ዝብየ ኣለኺ እንታይ ሰርሒልኪ ስማዓታ ስኻ እንታይ ደየለካ ሕጂ ከዓስ ንሰበይተይ መፅኢኻ ልቅሕ እንትብ ኣለኻ
0: ስምዓኒ ስምኦን
2: ድሓን ፅናሕ ሞ ኣብርሃም ሕጂ ኽኢል ድሓን ርሑሳዊ ድኣመት ይግበር ኣሎ
3: እቲ ገንዘብ ከ ክወስዶ
2: ኣይምልከተካን እዩ ኪዳ ኣብርሂሞ ጉዳይካ ግበር ንሰበይትካ ከዓ ርሑሳዊ ድኣመት ይግበር ኣለና በላ
0: በሊ ዘውፃኺ ይተከኣልኪ ብሩኽ መዓልቲ ኸዓ
2: ኣሜን ኣሜን ብሩኽ መዓልቲ
3: ሕጂስ እንታይ ጌርኪ ማለት እዩ
2: እንታይ ዶ ገይረ ደይ ተፀጊሙ ርአ የ ሓጊዘዮ
3: ተጋጊኺ ኣንተ ወይ ኣለቅሕን ኢሉ ነይሩ ንዩ
2: እሞ እንታይ ጌርካ ኣብኻዮ ጥራይ ከይትኸው
3: እወ ምልቅሓ እኳ ኣይለቅሓካን ኢልዮ ግን ኣተየ ናይ እንዳ ዓርኬን ኣለዋ ተሓርደ ዘለካኻ ይህበካ ኢሉ ዮ
2: ትሕዝን ኣዝኻ ትሕዝን ዝበለካ ሂብካ ከም ሓገዝ ክንዲትሕርዶስ ጊላኻ ክትገብሮ
3: ዘይኮነ በዓል እዚኣቶም ክረኽቡ ተኮይኖም ክሰርሑ ክርፁ ጥራይ እዩ ዘለዎ
2: ኣየ ስምዖን እሂ ንስኻ ነዚ ዘለኻዮ ደረጃ ርሂፅካ ዲኻ በፅሕከ
3: ዋኣቲ ስምረተይ ምስ ዲ ክተወዳደር እንደ ዲኽንዓይ
2: በርኣያ ስላሴ ዝተፈጠረ ሰብ ኩሉ ሓደ ምዃን እየ ዝፈልጣነ
3: ንሱስ ሓቂ ኸ
2: ስለዚ ብሓደ ዓይነት ክንረአን ኣብ ግዜ ፀገምና ክንተሓጋገዝ እዩ ዘለና ድሓር ከዓ እዚ ሃብቲ በፂሕካዮ ዘለኻ ስድራይ ክውርስኒ ከለዉ
3: ይፈልጥ ያ ክተቐፅል በጃ ኺለኪ
2: ኣወዳእኒ ንዝተሸገረ ክሕግዘሉ ንዝጠመየ ክዓንግለሉ ኢሎም እዮም ቃል እትዮም ስድራይ ኣውሪሶምኒ
3: ይፈልጥ
2: ስለዚ ነዚ ንስኻ ብዕድል ዝረኸብካዮ ነቶም ብዕድሎም ዝተሸገሩ ኣይትበዳዕሉ ተኽኢልካ ሓግዘሉ
3: የቕሬታ የቕሬታ ስምረተይ ስሕታ መዓልቲ ውዒደ ድሕሪ ሕጂ ኣይደግሞኒ
2: ካብ ልብኻ ግን ክኾን ኣለዎ ታስምዖን
3: ካብ ልቢ ኣንቲ ስምረተይ ደይደንቆሮ ኮይነ እምበር ኣነስ ካብ ሰብና ትፀቡኹ እንዲ ዓብ
2: ኖኖ ሕሉፍካ ኸዝኻ ክረካ ደልየኩ ይኮንኩ
3: ኣጆኺ ኣጆኺ ሰከፊ ሕጂ ግድሓ ንኺድሞ ገዛና
0: ኣታ ናይ ብሓቂ ድያ ጌይራቶ ገዛ ዓፂ ሕጂስ ናበይ ከይዳ ትበሃል ቁሩብ ከናበይ ከይዳ ናብ ስድሪኣዶ ከይዳ ትኸውን ኖኖኖኖኖኖ እዚኣ ተፀሊላ ጥራይ ክትከውን ኣለዋ ህዋ ኣቲ ኣበይ ዲ ክዳ ፀኒሕኪ
4: ኣይ ዝናብራና ኩሉ ምስ ሓሰብኮ እንዲ ዓቕሊ ፅብብ ምስ በለንስ ፀሎት ክገብር ቤተ ክርስትያን ከይደ
0: ናይ ብልቢ በሊ በሊ ክትሕጎሰ ኸዓ ገንዘብ ረኺቦ ኣለኹ እንታይ ከምፅእ በጊዕዶ ወላጤን
4: ኣይትሸግር ኣብርሃመይ በቲ ዓቕምና ጌርና ኢና ንውዕለ ትዘግብ
0: ናይ ብልቢ ዲኺ እንታይ ደኣ ሃንደበ ተቐይርክኒ
4: እዋ ኣብ ቤተ ክርስትያን ዝውሃብ ዝነበረ ስብከት እንቋዕ ይትሰምዑ ንዕኡ ምስ ሰምዖ

0: ክዝውኑ ኩሉ ተመሊሱ ኩሉ ከዓ ተረዲእኒ ከም ገዛኻ እምበር ከም ጎረቤት ከዓ ይነበር እዩ ሕጂ ከዓ እዚ ኩሉ ዝጨቕጨቕ ኳን ዝረበሽ ኳን ይቕረ ግበረለይ ኣብርሃም
1: ይቕረ ይኹንኪ እንቋዕ ጥራይ ናብ ልቢ ክተመለስ ሕጂ ግን በጊዕ ከምፅእ ክኸይደ
0: ብሓን እቲ ንበጊዕ ዝሓሰብካ ኣስቤዛና ንጎሮ ሕጂ ግን ወላ ደሮ ምፃይ ትሸግር
1: እወይ ናይ ፈጣሪ ጥዑም በሊ ኸይደ በሊ ደሮስ ግድን ከምፅ እየ
2: ከመይ ፀኒሕኩም እንዳ ኣብርሃም
0: መርሓባ ስምረት ከመይ ፀኒሕኪ
3: ኣብርሃም ሓወይ ኣይትሓዘለይ ክንዲ ክሕግዘካ ዘየለ ዘረባና ትዛረብኩ ኣናሽከ እሞ ይቕረ ግበረለይ
1: ይቕረ ይኹንካ እንቋዕ ጥራይ ተረዳእክን
0: ስምረት እውን ፅቡቕ ሓሳብ ዳማኸርክኒ ተገልቢጠ ዘየለ ዘረባ ተዛሪበ ቀይመካ ይኮን ሞ ይቕረ በለለይ
2: ኖኖ ኣይቀየም ክንምሳር ሓፍቲ ትስይ ትደፍ
1: ርኢኹም ይቕረ ይቕረ ክትበሃል ክንደይ ጥዑም መስለኩም
0: ክንደይ ይዎ ጥዑም ኣውዲ ዓመት ምድሪ ኣብ መጎና ሰይጣን ኣት ባሕሪ ፍሽፍሽ ኣቢልና ነይሩ
2: ሕጂ ባሕሪ ድበል እንቋዕ መፍቲ ይኮንና
3: እሞ ነዛ ዘላ ሓጎስ ሓጎስና ክንውስኽላ ፅባሕ ኣውዲ ዓመት ምሳና ይምውዓልኩ ዝኾነ ከይተመኽን እዩ
0: እዋይ ፅባሕ ስባ ኣብ ገዛና ክንውዕል
2: ኖኖ ፅባሕ ቅዱስ ዮሃንስ ተኣኻኺብና ኣብ ገዛና ንውዕል ከምዛ ዝብለኩም ዘሎ መስቀል ከኣኒ ከምዛ ዝበልኩማ ኣብዛ ገዛኹም ተኣኪብና ንውዕል
0: ኣብርሃም
1: እዋ ብዘይ ምክኒት እንድዮም ኢሎም ምስኦም ንውዓል
3: ኣንበሳ ኣውዳ ኣመት ተሓቆሽካ ተውዓልካ ዩ መቐረ ዘለዎ
1: እሞ ስምዖን እተናባጊዕከ ክሓርደ እንዴ
3: ኣጆኻ ጆኻ ይትሰከፍ ሰን ዝሓርደን ኣለዎን ምፃእ ጥራሕ ብሓንሳብ ኮይና ክንበልዐን ኢና

0: ንበዓል ቅዱስ ዮሃንስ ዘንፀባረቁ ሕቶታት ማለት ኣብ ዝተፈላለዩ ቦታታት እተዳርእና በቢከባቢኡ በዓል ቅዱስ ዮሃንስ ንምክባር ዝካየድ ንጥፈታት ብዙሕሞ እስከ ንስኹም ነዚ በዓል እዚ ብከመይ ትገልዎ ክንጅምር ብመኒና ክንጅምር ሰንባሃዶ ንጅምር
1: ፀገም የብሉ ሃራይ ብመጀመርታ ንኣብ ውሽጥን ወፃእን ደሎ ክቡር ህዝቢ ኤርትራ እንኳዓ ናብዚ ክቡር በዓል እንኳዓ ናብዚ ክቡር ዕለት ኣብፅሓና ይብሎ ንዓኻ ምስ ምላእ ስድራ ቤትኪ ርሑስ በዓል ይበለልኪ ማኩ እታ ምድላው ናይ ሓፃርያ ነራ ግን ብዓቕምና ካብቲ መፅናዕቲ ዝገበርናዮ ብዓቕምና ተንፈልጠን ማለት እዩ ወስ ክነብል ኢና ማለት እዩ ኣራይ ኣባዕላ በዓላት ቅዱስ ዮሃንስ ጋብ መስቀል ደሎ በዓላት ማርያ ድበሃል ኣሎ ከምዚ በዓላት ማርያ ድበሃል ኣሎ ሕጂ ኣብቲ ናይ በዓላት ማርያ ዝኾነ ዓይነት ስራሕ የለን ዝኾነ ዋላ እቲ ፀሃያይ ድዩ ትገለ ድዩ ኩሉ ደሎ ስራሕ ናይ ሓረስታይ ሽዑ ዕረፍቲ እዩ ዋላ ፀሃያ ይውዳእ እዩ ገለ ኩሉ ዕረፍቲ ስለዝኾነ ተናዋልድ ኣብዚኣ እናፅነት ዝረኽባ ማለት እዩ ዋላቶም ኣጉባዝ ቶም ኣወዳት ናይ ዓዲ ኣብዚኣ እዮም ግዜ ዝረኽቡ ሕጂ እተናዋልድ ኣብዚኣ እንታይ እዮን ገብራ ዝቕኒያ ክውድሳ እየን ዝቕኒያ እንዳወደሳ ገዛገዛ እንዳኣተዋ ገዛገዛ እንዳኣተዋ ጥስሚ ድዩ መዓር ድዩ ኣጅቦ ድዩ ሓራውጭ ድዩ ዝተረኽበ ማለት እዩ ክውድሳ ክእክባ ይቕኒያ ማለት እዩ እዚ ሕጂ ንማዓሲ ዝኾነ ኣብቲ ናይ ቅዱስ ዮሃንስ ኣብቲ ድሮ ናይ ሆየሆየ ዝግበር ውራይ ኣሎ ማለት እዩ ናተን ውራይ ሕጂ ንኸም እየን ዝጥቀማሉ ማለት እዩ ሕጂ ዝእክብ ቀኒኖ ሙሉቕነ ኣብቲ ድሮ ናይ ቅዱስ ዮሃንስ እንታይ እየን ገብራ ሰን ኣብ ሓደ ገዛ ሓንቲ ሰበይቲ ገዛ ክደፈልና ብላ ኣምሽ ገዛ ትገድፈለን እሰን እኽለማየን ሒዘን ኣብየን ዳኣትዋ ኣብኡ ኣትየን ሙሉቕነ ክስንክታ ክለውሳ ክብላ ገለ ንቕኒያ ዋላ ምሕደራ ማሃራ የናው ኣዋልድ ባዕለን እየን ተንደይቶም ርዓ ዋልድ ኣዴታት ኣይሕግዘን ገለ ይሕግዘን ማለት እዩ ባዕለን ክስራሓ ይቕንያ ሽዑ ኣብቲ ናይ መወዳእታ መዓልቲ ከዓ ኩሉ ከምዚ እንጉደት ዓይነት ማለት እዩ ናይተን ኣዋልድ እንጉደት ዓይነት እናበላዓ እንዳሰተያ ሙሉ ለይቲ ክበላዓ ክሰትያ ኣብ ክፃወታ ይሓድራ ማለት እዩ ኣብቲ ገዛ ውሽጢ ድክ ክብላ ይሓድራ ማለት እዩ እቶም ኣወዳት ከ እንታይ እዮም ዝገብሩ እዚ በዓላት ማርያ ሽግ ወየወየ ማለት እዩ ሽግ ደለዎ ሽግ ቆልቋል ደለዎ ቆልቋል በቢ ከባቢ በቢ ዝረኸቦ ከምኡ ከዳልዎ እዮም ድቕኒ ማለት እዩ ሕጂ ተናይ ሆየሆየ ኣብ ኣብርሃም ኣላ ሓንቲ ሓንቲ ኣብ ቅዱስ ዮሃንስ ኣላ ሓንቲ ከዓ ኣብ መስቀል ኣላ ማለት እዩ ሕጂ ኣብዚአን እየን ደለዋ ሕጂ ነዚአን ዝኾኖኦም እዮም ክዳልዉ ዝቕኒዩ ማለት እዩ ሕጂ ክዳልዉ ይቕኒዩ ጭኽሮም ስንትሩ ገሎ ገብሩ ነብሰ እንታይ ዝበሃል ማለት እዩ ነብሶም ክዳልዉ ይቕኒዩ ሽዑ ካብ ኣባኣብርሃም እዮም ክሳይ ጅምሮ ማለት እዩ ወየ ጅምሮ ኣባኣብርሃም ማዕጓኽ ወይ ፀጎጋ ገለ እንዳበሉ እንታይ ዝበሃል ገብሮ ማለት እዩ ብርሃን ካ ክምላእ ኣለ እዩ
0: እዛ ዓይነት ፀወታታት ኣብ ኩሉ ቦታታት እተዳ ርኢካዮ በብናቱ በብወግዑ በብድምዲ
1: እዩድ
0: ዝንፀል ንስኹም ከ ዝገበርኩሞ ነገር እዛ ዓይነት ፀወታታት ከም ዘሎ እዛ ዓይነት ባህላዊ ልምዲ ከም ዘሎ ንስኹም ዝገበርኩሞ መፅናዕቲ እንታይ ይመስል
1: ሕጂ እዚ ንሕና ንብሎ ዘለና ናይ ውስን ከባቢታት እዩ ኣብ ትኸድና ዘፅናዕና እዮ ማለት ኩሉ ማሕበረሰብ ዝነብረሉ ባህሊ ኣይኮነን ኣብቲ ውስን ቦታት ከድና ዘፅናዕና እዮ ድዩ ሕጂ ከምዚ በቢ ልምዱሲ ሕጂ ቶም ኣወዳት ከምዚ ዝበልኩ ኸ ሎሚ እንዳሃሰሰ ዲ ኸይድ ሎ እንዳሃሰሰ ይኸይድ ኣሎ ንዕኡ ንምንፅብራቕ ንዕኡ ንምምፃእ ብክፍሊ ባህልን ስፖርትን ሕጂ ዓብዪ ፕሮጀክት ተበጊሱ እዩ ደሎ ማለት እዩ ኣብ ኩሉ ስጋብ ዓድታት ስጋብ ከተማታት ዓድታት ወሪድካስ ከመይ ገይሩ እቲ ባህሊ ናይ ቀደም ናብ ንቡር ይምለስ እንታይ እዩ ክግበር ደለዎ እንታይ ተበጉሶታት እዩ ክውሰድ ደለዎ ኩላት ናቶም ኣባላት ኣብቲ ናይ ዘባዶ ጉጅሊ ባህል ዘለና ንፅዕረሉ ዘለና ስራሕ እዩ ማለት እዩ ክፍሊ ባህልን ስፖርትን ዘባደቡ እውን ከም ሓደ ዓብዪ ዕየ ገዛ ሒዙ ይስርሓ ኣሎ ነቲ ባህልስ ናብ ቦቱ ንምምላስ ማለት እዩ ካልእ ግን ከምዚ ክንብሎ ፅናሕና እተን ኣዋልድ ናተን ዕየ ገዛ ኣለዎን ናተን ዝገብሮኦ ነገራት ኣለዎን ባቕሜን ኣሎ ንባዕሉ የዋና ክትገልፀ እያ ወድኸላይ ክቆልፀ እዩ ኣብቲ ናይ ሆየ ከዓ ኣብቲ ናይ ሆየ ኣብ ኣብርሃም ክገብሩ እዮም ኣብ ዮሃንስ ከዓ ሆየ ክብሉ እዮም ሕጂ ዮሃንስ በቲ ገዛውቲ እዮም በቢ ገዛውቲ ተኣኻኸቡ ሞ በቢ ገዛውቶም ተኣኻኺቦም ኣብ ሓደ ቅርዓት ትረኸቡ ሽዑ ኣብኡ ሆየ እንዳበሉ ንቤተክርስትያን እዮም ዝኾኑ ኣብ ቤተክርስትያን ኣቕሽሽቲ ዓበይቲ ዓዲ ገለ ፀኒሖም ከዓ እሶም ይምርቆም ንዓመታ ከምዚ እዋን የፅንሓና ከይሽረፈ ከየጉረፈ ገለ እንዳበሉ ከዓ እሶም ይምርቆም ንቤተክርስትያን ሰለስተ ሻዕ እዩ ዘርዋ ማለት እዩ ሰለስተ ግዜ ዜሮም ንቤተክርስትያን ሽዑ ናብኦም ድመፁ ናብቲ ቅርዓት ናይቲ ዓዲ መፅኦም ጓይላ ገይሮም ሽዑ ናብተን ኣዋልድ ትእንጉደት ምሽ ገይረኒ ኢልና ምሽ ትእንጉደት ትገብሮትን ኣዋልድ ናብአን እዮም ድኾር ሽዑ ናብቲ ገዛ የድምቑለን ሽዑ ጓይልአን ግልእን የድምቑለን ሆ እብሉ ትገዛእትዮም ከምዚ ዓይነት ጓይላ የለን ሽዑ ምስአን ኮይኖም ይእንጎዱ ምስአን ክበልዑ ሰት ይሓድር ሙሉ ለይቲ ማለት እዩ ሽዑ ኣብቲ ወጋሕታ እቶም ኣቕሽሽቲ ዓበይቲ ዓዲ ናይቲ ዓዲ ከዓ መፅኦም ምስኦም ይእንጎዱ ይምርቕዎም ንዓመታ ከምዚ እዋን ገለ እንዳበሉ ከምኡ እንዳበለ ሙሉ መዓልትስ ኣብ ጓይላን ኣብ ምብላዕ ምስታይ ዝተተሪፉ ከዓ ወላ ስከብ 2ሰለስተ መዓልቲ ስዎምን ገሊኦምን ኣብዮም ክበልዑ ክሰት እዩ ዝቕኒ ማለት
0: እዩዋቕሜንዋቕሜንዜኣብተዘጋዲ ማለት እዩኣብ መወዳእታወርሒናይሓሰን መጀመርታ መስከረምን እዩ
2: ዝካየድ ንጥፈት እንታይ ዝመስል ከበዚ ከባቢ ይኹን ወይ ድማ በቲ ትዕዘብዎ ዝካየድ ንጥፈት ኣብ ደቂ ኣንስትዮ
3: እንታይ ይመስል ክብረት ሃበልና ሓብተ ክብረት ሃበልና ክብረት ሃበልና ኣብ ባቂመል ናይ ኣውደ ዓመት ነታ በዓል ንክትመፅእ ከምዚ ብወኒ ብሃጎስ ማራያ ምሽ ዝፅበያ ማለት እዩ ድሓር ባቂመል ማይ ጨሎት ከም ማይ ጨሎት እዩ ማይ ጨሎት ንክሕፀባ ደርሆ ከይነቀወ ይፀባባዓ ክበሮ ገይረን ካብ ከገገዝአን ማለት እዩ ከይረፍደን መታ ናይ ደርሆ ከይደቀዋ ዝኸዳ ድሓር ናይ ባቂመል ወግዕታት እናደረፋ ከዓ ናብቲ ሩባ ክዳ ማለት እዩ ቅድሚ ናብቲ ሩባ መብፅሐን ከዓ ኣብኡ ኣወዳት ሓቄደ ይሕፀቡ ስለ ዝኾኑ መታ ንኸይርእዎን ወይ ከዓ ከምዚ ሓበሬታ ንመፅእ ኣለና ከም ዘለዋ ንክፈልጡ ገለ ከም ዘለዉ ንሳቶም ንክፈልጡ ከዓ ኣብቲ ሩባ ዘለካ ውፅአለ ይበጀኻ ተራእዩ ገለ እናበላ ፀወታ ማለት
0: እዩምቅረልኩምመወዳት
1: ቀዲሞም ኣትዮም ተፀኒሖም ያደርፊ ኣትዮም ተፀኒሖምሕጂ
3: ንክወፅሉና ማለት እዩ
2: ከምዚ ምስ ዘረፋ ሕጅሰን ቀዲሞም ድሕሪ ሓሊፎም ፀኒሖም ኣብቲ ሩባ እንዳ ህፃወታ ምስ መፃ ስጋብ ጥቃ ሩባ ድሕሪ መታ

0: ቀልጥፈን ክእሉ ኢለን እቲ ግዜ እውን ከይወግሐን መታን ከምዚ ኢለን ይደርፋሎ ማለት እዩ። ስለዚእሶም ከዓ እቲ ግዜ ክጥቀመሉ መታን ቀልጢፎም ተሓፂቦም ይእለ እዩ ማለት እዩ።
1: ኣብቲ ፀወታ ዝነጥፉ ኮ ቀንዲ ተን ጉራዝትን ተን ዘይትምርዓዋ ተን ዘይትምርዓዋ ኣሎ ጉራዝት ናይቲ ዓዲ እቶም ኣግባስካ ኹኑ እሰኔን ቀንዲ ዘድምቆ በቕሜን ንኩሉ ሰብ ንምልከት በቕሜን ማይ ጨሎት እዩ ማይ ጨሎት ከምዚ ማይ ጨሎት እዩ። ካብ ዲቕ ዝበለ ፀላም ናይ ክረምቲ ናብ በርሃው ዝበለ ናይ መስከረም ትሰጉረሉ እዩ። ሕጂ ሰብ ከም ማይ ጨሎት እዩ ዝጥቀምብሉ ንበቕሜን በቕሜን ናብ ወርሒ መስከረም ኣብ ትሰጉረሉ ዘለካ ኣብ ትሰጉረሉ ግዜ እዩ ዝርከብ ማለት እዩ እቲ ንገብረሉ ግዜ ማለት እዩ። ሕጂ መንእሰያት ጎራዙት እዚኦም ናቶም ይቐንዲ እቲ ግዜ ማለት እዩ እሶም እዮም ዝጥቀምሉ እሰኔን ቀንዲ ዘድምቆ ክቡርን ሒዘን ከምቲ ነገር ክፅንሕት የዋና እሶም ከዓ ንዕአን ክርዩ ብጣዕሚ በቃ ንዕአን ክትርኢ ክሳይ ካትገብር በቃ ከምቲ ደ ኣሎ በቃ ክትርአን ከሎ እሰን ከዓ በተን ነፀለአን ገይረን የሸፋፈና ከይርእዎን ከይመፅዎን ሕጂ እስኻ እንታይ ካትገብር ኣብዚ ኣዘንጊዕኻ ከድካ ቀስልካ ተሓቢእኻ ኣዘንጊዕኻ ከይረኣያኻ እሰን ማርያን ዝጥንቀቃ ከይትመፀን ገለ ግን ብኣዝዩ ጥንቁቕ መንገዲ ከድካ ክዳውንተን ሒዝካለን ሃዲምካ ትኸይድ ስዕር ሰንደ ድሕሪኻ እንዳመፃ በታ ሒዘና ፅንሓ ጨርቂ ነተን ካሕፀባ ፅንሓ ይሽፍነን እተን ተረፋኻ መፅን ይጎያ ናባኻ በጃኻ ኣብ ቅዱስ ዮሃንስ እምባሻ ክንገብረልካ ኢና ከምዚ ክንገብረልካ ኢና ኢለን መብፃዕታት ኣእተዋልካ በጃኻ ትክዳውንትና ጥራይ ሃቡና እንበረይ ኩሉ ነገር ክንገብረልኩም ኢና ገሊለን መብፃዕ ምስ ኣተዋልካ ሽዑ ንስኻ ትክዳውንትን ሂብካየን ትኸይድ ማለት እዩ። ሕጂ ኣብ ፀወታታት ኣሎ መራይ ደስ ዝብለካ ፀወታት ኣብ ደሎ ኣብዝኻ ብስድራ ቤተሰብ ገለ ኣይሒዙኾነ እዮም እዘን በዓላት ማርያ ስጋብ ቅዱስ ዮሃንስ ናትካ ግዜ ናፅነት ኣሎ ትን ዓመት ሙሉእሲ ኣውላድ ናይቲ ዓዲ ንዕን ክፅበያ ፅንሕ ነቲ ግዜ ስ ክፅበያ ፅንሕ ዋላ ቶም ኣጉባዝ ማለት እዩ ብሬንጋ
0: ውሳተን ሓሙሽተ መዓልቲ ዝሕፀብዎ እሰን ከዓ ሕና ክፈድያ ከዓ ደልያ ስለዚ ከምዚኣ ገይሮምና ድዮም ንሕና ከምኣ ንግበር ዝብል እውን ይብላ የን ማለት እዩ። ስለዚ ሰን እውን ከም ኣጋጣሚ እንተረኪበን ነቲ ናቶም ክዳን ይወስዶሰን እውን ይወስዶ እየ እሶም ከዓ ልክዕ ከምኣ ሶም ከዓ ከልሙን ኣለዎም ለሚኖም ተን ዝኣዘዞኦም ክገብሩ ምዃኖም መብፅዓ ኣትዮም እዮም ክዳን ንወስድዎን ማለት እዩ። ሕጂ እዚ ኣካል ናይቲ ፀወታ ኣብቲ ሩዋ ዝግበር ኮይኑ ብዘይካእቲ ብደርፍታት እንዳ ፀወታ ድመፅኦ ድሕሪኡ ከዓ እሱ ምስ ወዳእ ከዓ እንዳተፃወታ እየን ንገዝአን ዝምለሳ ሕጂ ጓቕሜን እንታይ እያ ትኸውን ዘላ ተን ሓሙሽተ መዓልቲ ምስ ተወዳእ ልክዕ ናይ ዮሃንስ ተእትወና ማለት እዩ ጓቕሜን ዝተጀመረ ኣብኣ ከዓ ኣባብርሃን ክኣላትና ማለት እዩ። እቲ ኣባብርሃን ካብቲ ፀልማት ከረምቲ ካብቲ ብደበና ተሸፊኑ ዝከረምቲ ብርሃን ቁርብ ዝቕንጠጠሉ እዩ ኣባብርሃን ዓጓ ዝብልዎ ማለት እዩ ናይ ሳምኮ ምላል ኢለ ስለዚ እዚ ከዓ ኣባብርሃን ኢሎም ጀሚሮም ስጋብ መስቀል ዘሎ ኩነታት ኣለዎ ማለት እዩ። በብግዜ ድሓን ክንከደ ኢና ማለት እዩ
2: ሓደ ዮሃና ከምዚ ብርሃነ ክብሎ ዝፀንሐ ቅድሚ ናብቲ ዝካየድ ነጥ ናይ ቅዱስ ዮሃንስ ምስጋርና ኣብቲ ናይ በቆሜን ንሩዋ መካድን ካልእን ዘሎ ፀወታታት ናይ መስተ ስም ደርክሰኒ ኢና
1: ፅቡቅ
3: ያ ነክወለይ ደርሆ ስገም ክብላዕካ

0: زمان يا أستاذ ملاك.
1: زمان يا خالتي.
2: እዚ እውን ደታትና ንገብሮ ኣሎ እ ኣውደ ዓመት እንዲ ዝኸውን ዘሎ ዮሃንስ ሕጂ ኣውደ ዓመት ዓበይ በዓል ማለት እዩ እንጂ ኣውደ ዓመት ስለ ዝኾነ እቶም ዓበይቲ ስድራ ከዓ ነቲ ኣውደ ዓመት ዝኸውን ብዛዕባ ሕሩድ ዝምልከት ብዛዕባ ትሕዝቶ ንዕኡ ዝምልከት ኣብ ምድላው ኣለው ብዓብኡ ከዓ ክልተ ሓላፍነት ከዓ ይስከሙ ማለት እዩ ስለዚ እተን ኣንስትዮ እቶም ተባዕትዮ ጥሪት ገዲፈን እዮም ናፍቲ ፆታ ዝኸዱ ኣለዉ ስለዚ እተን ጥሪት ናይ ምክትታል ሓላፍነት ከዓ እንደገና ኣብቶም ስድራ ይወድቕ ኣሎ ማለት እዩ ስለዚ እዚ ቕንያት እዚ እቶም ኣንስትዮን እቶም ደቂ ካባሲ እቶም ጥሪት ድሕልው ጓሶት ዘይክትረኽበሎም ዘይትኽእል ቅነ እዩ ማለት እዩ እጂ ኣዝዮም እዮም ዝሽገሩ ማለት እዩ ስለዚ ሓደ ቅኒኦም እያ ኣይከልእዎምን እዮም ግን እቶም መንእሰያት ከዓ ስለእቲ ፀወታ ስለ ዝምቅሮም ብእቢሎም እዮም ዝቕንዩ ማለት እዩ እ ደቂ ኣንስትዮ ከምኡ እየን ዋላብ ካልእ ግዜ ኣይውፃእ ኣብቲ ግዜ እዚ ግን ነፃ ኮይነን እየን ዝወፃ ማለት እዩ ስለዚ ፀወታ ስለ ዝኾነ እቶም ስድራ ከዓ ንዕኡ ተረዲኦም ድርብ ሓላፍነት ይስከሙ ስጋ ብድመፅዎም ይፅበዩ ማለት እዩ ስለዚ እዚ ከዓ ናቶም ምድላዋት ኣለዎም ብዕብኡ ከዓ ኣውደ ዓመት ስለ ዝኾነ ከዓ ነቲ ኣውደ ዓመት ድረኸዩ እዮም ዝተባሃለ ዮሃንስ ንፅባሒቲ ኣውደ ዓመት እዩ ሓሪድካ ሕሩድካ ትገብር እቶም ደቆም ከዓ መፅኦም ካብቲ መንጎ ፀወታ ይመፅ እዮም ፍርቅሌይት ምስ ተወደአ ነቲ ናይ ኣውደ ዓመት ተጋቢዞም ተቋዲሶም ማለት እዩ ምስስድሮኦም ናፍቲ ተዳልዩ ዘሎ ናይ ዮሃንስ ፀወታ ይኸዱ ማለት እዩ ሕጂታ ናይ ዮሃንስ ፀወታ እተን ደቂ ኣንስትዮ ዝዳለዎ ኣሎ እቲእን ዝዳለዎ ኣሎ እቲ ምድላው ብዛዕባ እቲ ስዋ እቲ ዝብላዕ መብዛሕትኡ ንመስቀል ንዳሜራ እዩ ዝዳሎ ሕጂ ኣብታ ዮሃንስ ግን ንማዓሲ ኣበኦም ዝራኸቡ ሆየ ኢሎም ወዲኦም ቤተ ክርስትያን ሰለስተ ግዜ ዜሮም ኣብታ ቅርዓት ይእከቡ ማለት እዩ እቶም መንእስያት ኣብታ ቅርዓት ክፃወቱ ይሓድሩ እተን ደቂ ኣንስትዮ ከዓ ኣብ ገሊኡ ከባቢ ብሓንሳብ ዝፃወት እዮም ዋላ ኮየ ክብሉ ከለዉ ደድሕሪኦም ሰን ከዓ ደርፍና ደረፋ ዘሰኒ ኣሎ ከባቢ 2ሰዓፍ ሕጂ ከምኡ ኣብቲ ካልእ ከባቢ እቲ ኣነ ዛዕበ ኩሉ ከባቢ ሕጂ በበይኒ ማለት እዩ ኣብኡ ከዓ ኣወዳት በይኖም ኣዋልድ በይኖም ሽዑ ኣወዳት ምስ ወድኡ ናብተን ኣዋልድ ይኸዱ ማለት እዩ ናብተን ኣዋልድ ይኸዱ ፀወታ ብሓንሳብ ክምግ ክደምቕ ስለ ዘለዎ ክመፁ ከለዉ ከዓ ሰስኑ ሰስኑ እናበላ ከዓ ይቕበሎኦም ማለት እዩ ሕጂ እታ ናይ ዮሃንስ ቀትሪ ሙሉእ መዓልቲ ክፃወት ይብሉ ኣብ ሓደ ጥላል ወይ ትቕርዓት ምቹእ እንተኮይኑ ፅላል እንተ ሃልይዎ ኣብ መንጎ ፀሓይ ስለትወፅ ሽዑ ፅላል ክኾነሉ ዝኽእል ወይ ኣብ ማይ ዘለዎ ሩባ ማይ እንድሕሪ ሃሊፍ ተከባቢ ካ ፅቡቅ መሪፆም ኣብዚኣ ንራኸብ ኢሎም ስጋብ ፀሓይ ተዓርብ ክፃወት ይብዕሉ ማለት እዩ
1: ኣብዚኣ ክምላእሉ ንብርሃነ ሓንቲ ላ ኣብ ናይ በረኸ ተማረ ካብ ጥሪ ናብ ጥሪ ትብል መፅሓፍ ዘንበብክዋ በዚጋጣሚ ንበረኸት ኣማረ ንክቡር ስነጥዋዊ ኣቦና ኣያና ሰሎሞን ፀሃየ ካብቲ ናቶም መፅሓፍቲ እሶም ነዊሕ ዝደኸምሉ ዝፀዓርሉ ካብቲ ናቶም መፅሓፍቲ እውን ንውከስ ኢና ማለት እዩ ከም ናእሽቱ ወለዶ ተማሃሮ ኣብቲ ባህሊ ዘለና ኣብ መፅናዕቲ ዘለና ማለት እዩ ኩሎም ደረስቲ ነዚ ስራሕ ዝቕርቡልና ዘፅንዑ ከነመስግኖም ንፈቲ ንፈቱ ማለት እዩ እንታይ እያ እትብልሳ ኣብ ሆየ ሆየ ሲ ከምዚ ጎደቦታት ምሻ ኣለዋ ክልተ ዓድታት ኣለዋ ክልተ ጎደቦ ኣለዋ ሕጂ ኣብቲ ቀደም ዘመን ሓንቲ ጎደቦ ናብቲ ሓንቲ ጎደቦ ክትዘምት ትደሊ ከይ ትደሊ ሽዑ መለክዒ ክልኩዕ ደልዩ ክንዘምት ክንከይድ እንተኮይና ሲ ክንደይ መንእሰያት ኣለዉዋ ተዓዲ ወይ ከመይ ዝተዓቅሚ ሰብ ናይ ተዓዲ ሲ ክንብድሆም ንክእል ዶ ኢሎም ይሓስቡ ሽዑ ነየንቲ እዮም ፅበዩ ሆየ ሆየ እዮም ፅበዩ ኣብ ኣብርሃም ድያ ኣብ ዮሃንስ ዝግበር ሽዑ ኣብ ሓደ ጎቦ ኮይኖም ወይ ኣብ ሓደ ኩጀት ኮይኖም እዮም እዞም ኣዕድዋ ነታ ዓዲ ነታ ጎደቦኦም ደላ ዓዲ እዮም ኣዕድዋ ኣብታ ምሸት ሆየ ሽዑ ኩሉ መንእሰይ ሆየ ድሕስ ሆየ ምስ ሓዘ ሕጂ በቲ ዘሎ ናይቲ ሆየ ድሕዞት መንእሰይ ክንደይ መንእሰይ ኣለዋ ተዓዲ ትፈልጥ ማለት እዩ ሽዑ እዚኣ ዝተዋፃኒያ ትብል ውሕዳት ኮይኖም ብዙሓት ኮይኖም እዚኣ ይተዋፃኒያ ኣብዚ ዓዲ እዚኣ ክዘምት የብለይኒ ገሊሎም ክስተ ይገብሩ ማለት እዩ ሓንቲ ከማን ኣላ ደርፊ ሰስኑ ሰስኑ ሽሕን ዋልታንኩኑ ኣታዝ

0: ዓድና ከይኣትዋጓና ገለገለ ትብል ማለት እዩ ሕጂ እቲ እዚኣ ምስ ምንታይ ምስ ምዝማት ገለሰ ዝነበረ መንእሰያት ናይ ዓድኻ ብዙሓት ክኾኑልካ ትደሊ ጀጋኑ ክኾኑልካ ትደሊ ዓድኻ ክሕልወልካ ማለት እዩ ሕጂ እዚኣ ከም መራእቲ ምስጠኒ መፅሓፍ ካብ ጥሪ ናብ ጥሪ ዘንበብኩ
1: ሓቂ ክንዲኻ ሞ ከምዚ እቲ ባህሊ ኣዝዩ ደስ

0: በዓል ዝካየድ ደርፍታት ፀወታታት እንታይ ዝመስል ገለ ክንፃወት ሞ ቡና እውን ናብ ፈልሓ ውሪዳ ኣላ ቅድሚ ናብ ቡና ምስጋርና ይኮና ገለ ክልተ ደርፊ ደረፍና ሳዕሳዕና ሰማዕና ተዘናጋዕና
1: ስለዚ ቦም ሰዓት ከደለና መታንስ ተሰሱኑ ትሕሸና ማለት ምስ ሳም ክብላ ዝፀንሐ እታ ሒዛ ትኸይድ እያ ተሰሱኑ ሲ ነቲ ሓይሉ ብዙሕ ጓና ከይደፍረኩም እዛ ዓይነቱ ስለዝኾነት ስለተኸይድ በኣል ንግበር
2: ጀመርናሓብተይና እዩ
3: ሰስኑ ሸሕን ዋልታ

ስስኑ ስዕማታ ጉኑ ኣታዝዓድና

ቾፕስቲክ ኣብ ሃገራት ኤስያ ዝውትር ኮይኑ ንመመገቢ ዝጥቀምሉ ፍሉይ ዓይነት ፅምዲ ዕንጨይቲ እዩ። ካብ 1200 ቅድሚ ልደተ ክርስቶስ ኣትሒዙ ኣብ ቻይና ይጥቀምሉ ምንባሮም መዛግብቲ ይነግረና። ዝኾነ ተገልጋላይ ክልተ ዕንጨይቲ ብምልጋብ ይምገብ። ኣብዚ ሕጂ እዋን ኪንዮ ኣብ ሃገራት ኤስያ ፅልዋ ቾፕስቲክ ኣብ ምዕራባውያን ሃገራት ከይተረፈ ጉንን ክኸውን ክኢሉ ይርከብ። ዛጊት ልዕሊ 1 ቢልዮን ተገልገልቲ ከም ዘለዎ ድማ ይንገር። እቲ ቀዳማይ ወይ ናይ ጥንቲ ቾፕስቲክ ፈለማ ኣብ ሃናን ዝተባሃለ ኣብ ቻይና ዝርከብ ዝነበረ ክፍለ ከተማ ተረኺቡ። እቲ ርኽበት ካብ ዕንፀይቲ ዝተሰርሐ ቾፕስቲክ ዘይኮነ ካብ ብሮንዝ ዝተሰርሐ ብንጉሳዊ ስድራ ቤት ዝዝውተር ዝነበረ ምንባሩ ኣብ ታሪክ ንረኽቦ። እዚ እቲ ቀዳማይ ይኹን ዳኣ እምበር ምናልባሽ እቶም ተራ ህዝቢ ቅድሚኡ ካብ ዕንፀይቲ ዝተሰርሐ ቾፕስቲክ ይጥቀሙ እንተነበሩ ኸ ዝብል ሕቶ ይለዓል እዩ። ካብ ዕንፀይቲ ይጥቀሙ እንተነይሮም ክሳብ ሕጂ ናይ ጥንቲ ኣሰራት ክርከብ ዘለዎ ተኽእሎ ዳርጋ የለን ክትብል ይቐልል ይብሉ ተመራመርቲ ስነ ጥንቲ። ኣብ ፈለማ ቻይናውያን ቾፕስቲክ ካብ ድስቲ መፅብሒ ጭልፋ እዮም ዝጥቀምሉ ነይሮም። ካብ ጭልፋ ናመመገቢ ማንካ ክጥቀምሉ ዝጀመሩ እምበኣር ኣብ 1000 ክፍለ ዘመን እዩ። ኣብ ጆው ክፍለ ከተማ ሰባት እናበዝሑ ብምዃዶም ንመብሰሊ ምግቢ ተባሂሉ ዝቆረፅ ዕንፀይቲ ድማ ብመንፅሩ ክሳኣን ጀመረ። ነቲ ምግቢ ቀልጢፉ ክበስለልና ኢሎም መቲሮም ከብስልዎ ጀምሩ። ኣብዚ እዩ ኣገዳስነት ቾፕስቲክ ክዓዝ ዝጀመረ። ካራ ድማ እንትርፉ ኣብ ክሽነ ኣብ መመገቢ ጣውላ ምጥቃም ገደፍዎ።

ኣብ ቻይና ከም ካራ ዝኣመሰለ በላሕቲ ነገራት ኣመመገብ ጣውላ ምጥቃም ሕጉስ መግቢ ከይትምገብ ዝዕንቅፅ እዩ ዝብል ርድኢት ኣለዎም። ካራ ሕማቕ ወይ ዘይሰላማዊ ስለ ዝኾነ ሰላማዊ መግቢ ንኽምገቡ ካብ ዕንፀይቲ ዝተዳለወ ዝጥቀሙ። ዓይነታት ቾፕስቲክ ካብ ሃገር ናብ ሃገር ብመንፅር እምነቶም ብኣሰራርሑን ብዓቐኑን ዝፈላለ ገይሮም ይሰርሕዎ። ቻይናውያን ኣብ ላዕሊኡ ጎዲም ወይ ርቡዕ ኩርናዕ ቅርፂ፣ ኣብ ታሕቲ ድማ በሊሕን ከቢብን ቅርፂ ዘለዎ ቾፕስቲክ ይጥቀሙ። ጃፓናውያን ንወዲ ተባዕታይ ተባሂሉ 20 ሰንቲሜተር ቁመት ዝውንን ንኣዋልድ ድማ 18 ሰንቲሜተር ይጥቀሙ። ኣብ ኮርያ ድማ ካብ ሓፂን ዝተዳለወ ቾፕስቲክ ይጥቀሙ። ናይ ቪየትናም ቾፕስቲክ ድማ ካብ ዕንፀይቲ ወይ ኣርቃይ ዝስራሕ ኮይኑ ቁመቱ ድማ ኣዝዩ ነዊሕ እዩ። ኣብ 1878 ጃፓናውያን ንመጀመርታ ግዜ ተጠቂምካ ዝድርበ ቾፕስቲክ ኣዳልዮም። ሃብታማት ሰባት ካብ ብሮንዝ ወይ ስኒ ሓርማዝ፣ ካብ ኮራል፣ ዓፅሚ፣ ወርቂ፣ ኣርቃይ፣ ካብ ጃደ ዝተባሃለ ክቡር እምኒ ዝዳለዎ ገይሮም እዮም ዝምገቡ ነይሮም። ንዝኸበረ ጋሻ ድማ ካብ ብሩር ዝተዳለወ ቾፕስቲክ ገይሮም ይቕርብሉ። ብሩር ኩሉ ግዜ ዝተመረዘ መግቢ እንተደኣ ኮይኑ ናብ ጸሊም ሕብሪ ናይ ምቕያር ዓቕሚ ስለ ዘለዎ እዩ ዝብል ርድኢት ስለ ዝነበሮም እዩ። ድሒሩ ብዝተረጋገፀ መፅናዕቲ ግና ሃይድሮጅን ሳልፌት ዘለዎ ዝኾነ ዓይነት መግቢ ንብሩር ሕብሪ ከም ዝቕይር ይገብሮ። ከም ፃዕዳ ሽጉርቲ፣ ቀይሕ ሽጉርቲ፣ እንቃቕሖ ዝኣመሰሉ መግብታት ድማ ብፍላይ። ገለ ካብ ብሂላት ቾፕስቲክ እንተደኣ ርኢና እቲ ቾፕስቲክ ገይሩ ዝምገብ ዘሎ ሰብ ኣብ ጫፍቲ ዕንጨይቲ እንተደኣ ሒዙ ዝምገብ ኮይኑ መርዓ ዕድሚኡ ምስ ሓለፈ ማለት ኣዝዩ ደንጊኡ ከም ዝምርዓው ይኣምኑ። ብግቡእ መዓረ ጌርካ እንተዘይተታሒዙ ድማ እታ ክትሳፈረላ ተላሊኻ ዘለኻ መርከብ ወይ ኣየር ገዲፋትካ ከም እትኸይድ ይኣምኑ። ናብ ጃፓን ጌሽካ ቾፕስቲክ ጌርካ እንተደኣ እትምገብ ኣለኻ ብግቡእ ኣተሓሕዛ ክትሕዞ ይምከር። ምክንያቱ ኣብ ጃፓን ብቾፕስቲክ ምብላዕ ምስ መንፈሳዊ ኣምልኾ ወይ መስዋዕቲ እዮም ዘተኣሳስርዎ። ብከምኡ ድማ እዮም ብዝተመላኽዐ ቾፕስቲክ ዝምገቡ። ሓደ ሰብ ክምገብ እንከሎ እንተላይ መንፈሲ እዩ ዝምገብ ይብሉ። ዘርከበ ተቐማጢ እዛ ከተማ ሕማቕ ኣተሓሕዛ ቾፕስቲክ ምስ ዝርኢ ጋሻን ድዩ ኢሎም ሸለል ከም ዘይብሉካ ክትፈልጥ ኣለካ። ንኣብነት ሩዝ እናተመገብካ ደዋ ኣቢልካ ኣብቲ ብያቲ ምስ እትተኽሎ ምስ ሓዘን ወይ ቀብሪ የተኣሳስርዎ። መረቕ ዘለዎ መግቢ እናተመገብካ ናብ ኢትካ ጥብጥብ ዝብል ምስ ዝርዩ ከቢድ ተቃውሞ ይገጥመካ። ገለ ካብ ሕቅታት ቾፕስቲክ ምስ ንርኢ ቾፕስቲክ ምጥቃም ንናይ ምዝካር ክእለትና ይዕብዮ ይበሃል። ቾፕስቲክ ብግቡእ ኣገባብ እንተደኣ ተጠቂምናሉ ልዕሊ 50 ጭዋዳታት ናይ ኣካላትና ኣብ ስራሕ ይውዕሉ ድማ ይውስኹ። ኣገባብ ኣጠቃቅምኡ ድማ ከምዚ ይመስል።

ሓራይ እምበኣር መርዓውቲ ቃልቡ ስለ ዝኾኑ ኩላትና ሓፊልና ንቀበሎም።

0: አልዩ ኣነውኮ የዋና ምጆ መጣፍ መፅእ ከለኺ ግጊ የቢለኪ ምክንያቱ ግን ኣብ ከለኹ እውን ንሳቢልያ ምክንያቱ ዘለናዮ እዋን ደቂ ኣንስትዮ እውን ዝያዳ ንበሉ ንፅበቀሉ ግድያት ስለ ዝኾነ
1: ሕጂ ጓል ሃንሰ መስቀለ ርኢኻ ኣይትተሓፀ ክበሃል ከሎ ከምቲ ዝዕለልናይ ቀዲምና ኣብቲ ቅንያት ማርያ ሽዑ ቶታሊ ካብቲ ናይ ክረምቲ ዝነበረ ስራሕ ካብቲ ዓብዪ ንዕን ኣድካሚ ናይ ፀሃያይ ናይ ገለ ስራሕ ወፅአን ብዕርፋሉ እዩ ሽዑ ዝኳሓላሉ ዝዕርፋሉ ዝፀባበቃሉ ማይ ጨሎት ካብቲ ናይ ባቕሜን ከደ ንድሕፀባሉ ሽዑ ብጣዕሚ እየን ድፅብቃ ጋርሳ ከዓ ድባሃሎ ሰቲ ሰተን ጋርሰአን ሰሪሐን ኣብዚ መዓንጠአን ገይረን ገልገለ መስቀለ ኣብዚኢተን ገይረን ተቆናኒነን ጠስመን ገይረን ገሊአን ገይረን ብጣዕሚ ኣዝን ውቅባት ኣዋልድ እንኾና በቃ ብጣዕሚ ዋላ ንሓፍቲ ካ ኢካ ትጋግያ ኣብ ብጣዕሚ ኢካ ትጋግየን ሕጂ ምስ ከድካ ብዘይልብኻ ዋላ እታ ክፍእቲ ዝነበረት ጓል ኣዝያ ፅቡቕ ስለ ትኸውን መሪፅካ ትብል ትኽእል ኢኻ ማለት እዩ ሽ ዳሓራይ ካልእ ግዜ ምስ ረእኻዮ ሽዑ ንዕኻ ከምቲ ትፅቢትካ ይጎድለካ ማለት እዩ ሕጂ ብኸምኡ እዩ መስለኒ ብርሃን ከ
2: ዳኣለ ከምኡ እዩ እዚ ወርሓት እዚ ሓደ ዋላ ምድሪ ብምሉኡ ብገልገለ መስቀለ ዝተሸፈነ ብዕምባባ ገልገለ መስቀለ ዝተሸፈነ ስለ ዝኾነ እሰን ከዓ ነቲ ዘለዎን ፅባቐ በት ናይቲ ገልገለ መስቀለ ወሲኸን እየን ዝያዳ ዘድምቆ ማለት እዩ ሕጂ ዓይነትኣ ናይ ብሓቂ ፅባቐ ዘለዋ ዓይነትኣ ቀያሕ ዓይነትኣ ፀላም ንምባል እዩ ኳ ምፅባቕ ሲ ነቲ ናይ ገፅ ቀይሕን ምፅባቕን ማለት እዩ እቲ ብግዳም ርኢኻ ሲ ነቲ መርፆ እዩ ማለት እዩ ኣብዚ ቕንያት እዚ ሲ ኣይትምረፅ ከምዚ ክብሎ ዝፀንሐ ሲ ዳሓርቲ ዝነበረ ፅባቐ ብቲ ገፃ ትፍዮርታት ምስተኣልየስ ሳድያ ከይትብል እዛ ዓይነት እዩ
0: ኣብ ግድምን ዜማ ንተዳርእና እስከ ብርሃነ በቲ ከባቢኹም ማለት እዩ እስከዚ ክደርፎዎ ዝፀናሕኩም ኣብ ኩሉ ቦታታት ድዩ እዚ ዓይነት ግጥሚ ዝግጠም ማለት ወላ ብቲ ፀወታታት ልክዕ ይኹን እንታይ ይመስል ሕደ ዓይነት ድዩ እንታይ እዩ እስከ ነብ መገዶም
2: ዎ ሕጂቲ ግጥሚ ዜማን ይፈላለዩ ሓደ ዓይነት ኣይኮነን ኣብ መብዛሕትኡ ከዓ ተመሳሳሊ ፍልልያ ኣለዎ ተመሳሳልነት ኣለዎ ዋላ ኣብ ዜምኡ ዋላ ኣብ ግጥሙ ማለት እዩ ሕጂ ኣብ በዓል ከባቢ ሰንዓፈ እንተ ደኣ ከድካ እቲ ንመስቀል ዝበሃል ደርፍታት ካልእ እዩ ሕጂ እዛ መስቀለይ ንመስቀለይ ንመስቀለይ ትብል ኣብ ኩሉ ልምድ እያ ኣብ ኩሉ ከባቢ ሲ ሰብ ለሚድዋ ርዕምዋ ይደግማ እዩ ማለት እዩ እንድሕር ዕሙቕ ኢልካ ኣትኻ ናፍቲ ናይቲ ከባቢ ትሕዝቶ ግን ነናቶም ዝተፈላለየ ኣለዎ ማለት እዩ ሕጂ ኣብ ከባቢ በዓል ሰንዓፈ ዋዓንበብ ዝበሃል ኣሎ ንዕኡ ዝድረፍ እቲ ዋዓንበብ ናይ ፀወታ ኣሸንዳ ካብ ናይ መቐፀልታ ናይቲ ኣሸንዳ ኮይኑ እቲ ዋዓንበብካ ኣብቲ ከባቢ ዮሃንስ እዩ ዝውዕል ሕጂ እዚ ኣብ በዕል ሰንዓፈ ጉኑን እዩ

0: ዝተፈላለዩ ናቱ ደርፈት ኣለዎ ብጣዕሚ ጥዑሚ ኣይፅገብን በቲ ካልእ ከባቢ ከዓ በታ ኣነ ዝዓበ ኩሉ ከባቢ ሕጂ እቲ ዋዕንበብ ፍሉጥ ኣይኮነን እቲ ፀወት ኣሎ ዋዕንበብ ዝበለ ኣሰያይማ ግን ኣብ ከባቢ ሰንዓፈ ይደሎ ኣብቲ ግን በቲ ናይ መስቀል ኣፀዋታ በዚ ክነግረ ክፅናሕና መስቀለይ ድርብ ከበሮ ሓዛለይ ዝብል ይፍለጥ ማለት እዩ እንደገና ኣብቲ ዝውድሶ ኣዋልድካ ኸምኡ ኣብ ሰንዓፈ ዝውድሶ ደርፍታት ካልእ ናት ኣለዎ ጥዕሚ ብጣዕሚ ጥዕሚ እዩ በቲ ከዓ እንደገና ከምኡ ማለት እዩ ካልእ ከዓ ኣብ ገሊኡ ግን ናይ ግድን ይራኸብ ከዓ ከምዝታት እዩ ማለት እየ
1: እቲ ኣብ ግድምን ዜማን ዘሎ ክልልያት ክህልዎ ይኽእል እዩ እንትኾነ ግን ኣብ ትሕዝቶ ግን ኩሉ ንምውዳስፅዋ
0: ኣብቲ ኣጋጣጥሙ ይፍልይ ዘለዎ እምበር እቲ ዕላሙ ሓደ እዩ እቲ ውሽጣዊ ትሕዝቱ ሓደ እዩ ነቲ ምውዳስ ነቲ ንፍቕሪ ነቲ ንሓድነት ነቲ ንፅንዓት ዝገልፅ እዩ ማለት እዩ
2: ታዋ ዕንበብ እውን ከተስማዓ ክትኽእል እያ ዮሃና ወናም እያ ክትፈትዋ መዓት እያታ ዜማሰ
0: ናይ ዋ ዕንበብ ዮሃና እውን ነዊሕ ስለዝደረፈትሉ
1: ሰሚዕናያ ኣለና ሕጂ እውን እዛ ደርፊ ዮሃና ሓቆም እዮማ ዘኪሮም ኣለዉ ክደርፍልና ነሸግረክለና ዲ ነዛ ቡን ርሸ ዘይምነው

0: يا عهو
1: عمبقبو،
0: يا عهو عمبقبو،
1: يا
0: عهو عمبقبو.

0: بتعبي بتعبي.
1: ማለት ኣነ ብዙሕ ይፍልጦ የብለይን እንዲ ብጣዕሚ ጥዑም ዕንበብ ከምዚ ጋርሳኻ ጌርካ ሰተ ኣሲርካ ወላት ኣብኡ ዘለዎኒ ማለት እዩ ቅድሚ ቲ ምድራፍ ናብቲ ታሽ ምእታውካስ ትምድላዋት ዘለዎ ይሰርቀካ በቃ ከምዚ ምሻሉ ተሻላሊምና ጋርሳና ጌርና ከምዚ ኣሸንዳ ዕንበብ ክንብል ከለና ገለ ብጣዕሚ ጥዑም ኣነ ክገልፆ ይክእልኒ ክደርፈሉ ይሕሸን ምስአንሆ ክብል ገለ ክዘሊ ከምኡ ብጣዕሚ የዝፈትካ ማለት እዩ ፅቡቅ ኣባዓላ ባህሊ ኣለዎ ነቶም ካኣልዮት
0: መራፅቡቅፅቡቅ እንታይ
2: ኣርኩርዮንስ ነዊሕ ክትፅበያ ማለት እዩ ብጣዕሚ ነዚያ ዕንበብ ፀወታን ደርፍታት ንምስናይ
1: ብጣዕሚ ኣይከማይን ዝህሉ ይህሉ ዶ ብጣዕሚ እየ ዝፈቱ ኣሸንዳ ዕንበብ ቅዱስ ዮሃንስ ገለ ከማን ከምዚ ምሽ ኣብ ሕብረተሰብና ሕጂ ኣነ ደይተቆነነት ጓል ንበል ማለት ሰበይቲ ጓል ገለ ዝኾነ ደይተቆነነት ክርኢ ደስ ይብለኒ ሓቂ ዘረባ ማለት ኣብ ግዜ ዕንበብ ዝግበረሉ ናይ ቅዱስ ዮሃንስ መስቀል ገለ ግዜ እዩ ክትቆነና ኣለካ ትክደም ባህልናይ ክብረትናይ ገለ ልዕሊኡ ዝሓለፈ ከዓ ከምዚ ወኒ ክህልወካ ኣለዎ ሕጂ ተቆኒና ተርአ ወላ ምሽ ማራ ሕጎስ ከምዚ ምሳ ክቐርብ ክዕልል ገለ ናብቲ ዕንበብ ክወዛ ክማ ንደሊ ሕጂ ፈቱ እየ ማለት እዩ ኣብዚ ሕጂ ግዜ ወቅቲ ኩሉ ሰብ ክቁነን ይደሊ ከምኡ ከብዕሎ ማለት እዩ ከምዚ ምሽ እትጓል ተርአ ከማ ብዙሕ ክሳይ ይኮን
2: ከመይ ቀኒ ሕጂ እዚ ንጥፈት እዚ ኩሉ ክንዕልሎ ዝፀናሓት ዝሓለፈ እዋናት ኣብ ዘባደቡብ ከባቢ መንፈራ ማለት እዩ ከመይ ቀኒ ከመይ ገይሩ ትኩመት
1: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ብኡሞ ከዓ ብጣዕሚ ፅቡቅ ብፍላይ ሕጂ ውርተልኪ ፍትሕቲ ጨውሪ ከማ

0: ትረኽብኒ ጋማ ኣጌራ ዕንቃ ኩሉ ደድልያ ንዓ ማለት እዩ ነቲ በዓላት ደንፀባረቕ ኣብ ድኸድክዮ ማለት እዩ ብእሙኻ ከምኡታት ጥራሕ እዩ ከማን ዘሎ ንዓይ ከማን ካብ ይኹም ጭውይ ኣቢልኩም ኣብፅሕ ይመስለን ኣነ ከዓ ስለ ዝፈትዎ ንኩሉ ክጠራ ንፎ ስለ ዝደሎ ከየ ንዖም ግድፍ ኣቢለ ክምለሰኩም ኢለ ናባ ክመፅ እየ ባዕልካ ፀናኸማ ኪተ
1: ኣምዛዋ ዕንበብ ንእሽ ክንወስ ከላ ኒዮሃናሰይ ሕጂ ምስቲ ዝነበረ ናይ ቅድምን ሕጂ ክንሪኦ ከለና እቲ ፀወታ ካብቲ ካልእ ከባቢ ዝሓሸ ኣብ ከባቢ በዓል ሰናዓፈ ኣሎ ማለት እዩ ሕጂ ከምቲ ናይ ቀደም ዋላ ኣይኹን ግን እቲ ከባቢ ናይ ህዝቢ ሰናዓፈ ስጋብ ሕጂ ካብቲ ተኸራኺሩ ገፅንሑ እዩ ማለት እዩ ሕጂ ከሃስስ ምስ በለ ኣጋጣሚ ብክፍሊ ባህልን ስፖርትን ዘባሉ ተወዲቡ እቲ መደብ ከም ብሓድሽ ከም ዝበራበር ተገይሩ ማለት እዩ ስለዚ ንኩለ ነተን ከባቢታት ዓድታት ብመልክዕ ውድድር ልክዕ ከምቲ ቅድም ዝገብርኦ ዝነበራ ካብ ኣካዳድነአን ጀሚረን ኩሉ ደርፈን ጀሚረን ኣዋዳድበአን ከበሮ ዝሃርማ ከበሮ ኩሉ ተዳልየን ኣብቲ ናይ ኣቡና ኣንበስ ቦታ ኣብኦም ዝራኸቡ ብከምኡ መልክዕ ተን ዓድታት ውድድር ክንገብረልክኒ ተባሂሉ ተኻይዱ ማለት እዩ ሕጂ ኣዝዩ በቃ ብዘደንቕ ልክዕ ከምዚ ናይ ኤክስፖ ፌስቲቫል ዝካየደ ህዝቢ ተኣኪቡ ብከምኡ ተኻይዱ ማለት እዩ ካብኡ ንዳሓር እቲ ህዝቢ ተባራቢሩ ሕጂ ፅቡቅ ይቕፅለሎ ማለት እዩ ሕጂ ኣብ ካልእ ከባቢ ከዓ ከምኡ ዳርጋ ተገዲፉ ስለ ዝኾነ ከምዚ ዓይነት ምብርባር የድልዮ ኮይኑ ይስማዓኒ ንኩሉ ናይ ኩሉ ሕብረተሰብ ሓላፍነት እዩ ማለት እዩ ናይቲ ሓደ ናይቲ ሓደ ኣይኮነን ዚኣታ ፅቡቕቲ ናይ ዋዓንብ ዘላ ማለት እዩ
0: ሓቁ ኣሎ ኣነ ከማን ብርሃን ሓወይ ሓቁ ኣዋያ ደስ ትብለኒ ብፍላይ ናብኡ ተወሪድካ ከዓ ኣብ ደሎ ወግዕታት ኣፍራሶም ገይሮም ገለ ሓቂ ዶ ብሪንካ ኣፍራሶም ገይሮም ክቃላድሙ ከለዉ ኣብቲ ኣምና ኣንበስ ማለት ይረሲዕዮ ሓቂ ንዓ ዘኪር ንረሲዕ ፀኒሐ ኣብኡ ደሎ በዓዕላ ሞካ ፍሉይ ማለት ደስ ድብለካ ካብቲ ወግዕና ማለት እዩ ፈረስ ገይሮም ጓየዩ ገለ ኣብቲ ቤተክርስትያን ይኸልዋ ገለ ብጣዕሚ ደስ ዘብል ባህሊ እዩ ዘለና
2: ከምዚ ፌስቲቫል ዓይነት እዩ ክትብሎ ትኽእል ኢኻ ከምዚ ፌስቲቫል ሕጂ ህዝቢ ሰናዓፈን ከባቢኡን ኩሉ ሰብ እንዳውና ኣንበሲ ዝበሃል ትበዓል ኩሉ ሰብ እዩ ከምዚ ኖርማል ክዳን ገለ ገይሩ ኣይከይድኒ ኩሉ ሰብ ባህላዊ ክዳን ገይሩ ይደ ካብታ ዘላቶ ባህላዊ ክዳን ገለ ኣብ ልዒቲ ባህሊ ኣሎ ሓቂ ዓይሽ ናብ ካልእ ክዝርጋሕ ደስ ይብለካ ብጣዕሚ ምሻሎ ሕጂ ከማ ከም ፌስቲቫል ኮይኑስ ከም ለዋ ከም ፌስቲቫል ኮይኑስ ዋላ ካብ ሃገር ሙሉእ ከማ ከምዚ ንግደት ከምዚ ዓብዪ ንግደት ኮይኑ ሰብ ከይዱ ባህሉን ያትኡን ወግዑን ክስተማቐር ክላለ ክመሃር ገለ ብጣዕሚ ደስ ይብለካ ንሕና ከዓ እታ መፅናዕት ትገብርላ ግዜ ከዓ ሸዐ ሽዑ ኩሉ ሰብ ናይቲ ከባቢ ስለዝመፅእ ኣብኡ ኮይድካ መፅናዕት ትገብር መፅናዕት ትገብር ክመሃር ዘለየ ክርኢ ዝደልየ ክዘናጋዕ ዝደለየኻ ከምኡ ማለት እዩ ሕጂ እቲ በዓል ሓንቲ መዓልቲ ንዓዲ መኪና ርሓ ክትመፅ
3: ኢኻሚን
1: ሕጂታ ወዕንበብ ንብላ ዘለና ፀወታ ነዊሕ ካበይ ዝጅምር መስሊ ካብቲ በዕላት ማርያ እዩ ዝጅምር ካብቲ በዕላት ማርያ ስጋብ መስቀል ዘሎ ናይ ኣዋል ፀወታ እዩ ብዝተፈላለየ ኣብ ዝተፈላለየ ከባቢ ክፈላለየ ይኽእል እዩ ግን ካብቲ ማርያ ካብቲ ምውዳስ ነቲ እኽሊ ነቲ እኽለ ማይነት ናይ መስቀል ዝኸውን ኢለን ዝጅምሮ ፀወታ ካብኡ ይጅምር እዚ ግዜ እዚ ብምልኡ ኣዋል ነፃ የን ማለት እዩ ስለዚ ኣብዚ እንዳደረፋ እንዳደረፋ ብድሕሪኡ ጓቁሜን ካ ኣለዎን ጓቁሜን ካ ኣለዎን ከምኡ ፀወታ ማለት እዩ ካብ ጓቁሜን ዮሃንስ ክርክበለን እዩ ካብ ዮሃንስ ከዓ እዚ ንብሎ ከደልና እቲ ናይ ናቱ ሰለብሬሽን ኣሎ ናቱ ፅምብል ኣሎ ማለት እዩ እንደገና መስቀል ከዓ ኣሎ ናይ መወዳእታ ማለት እዩ መስቀል ሕጂ ናይ ኩሉ ናይቲ ክግበር ዝቐነ ፀወታታት ናቱ ከም ዓብዪ መዛዘሚ እውን ክንብሎ ንኽእል ኢና ማለት እዩ በብከባቢኡ ግን ክፈላለዩ ይኽእል እዩ ማለት እዩ ሕጂ እዚ ፀወታ እዚ እዩ እቲ ዋዕንበብ ፀወታ ከዓ ኣብ ከባቢ ስመጃና ብፍሉይ ኣብ እዩ ዝፍለጥ ከም ዋዕንበብ ይፍለጥ ኣብ ካልእ ከዓ ከም ኣሸንዳ ይፍለጥ ማለት እዩ እታ ዋዕንበብ ትበሃል ንናቱ ደርፍታት ንዋዕንበብ ዝገልፅ ኣለዎ ዝተፈላለየ ናቱ እቲ ናይ እኽለማየ እንጉሎት ኣለዎ ኣብቲ ከባቢ ንግደት ናይቲ ዓድታት ከ ኣሎ ሕጂ ኣብቲ ፀወታታት ስነሮም ናብቲ ንግደት እዮም ዝኸዱ ማለት እዩ እንደገና ኣብቲ ከባቢ እሱ ኣወዳት እቲ ፅቡቕ ነገር ናይቲ ከባቢ ሕጂ እንታይ እዩ ኣብታ እንዳኣውን ኣንበስ ከባቢ ምስ ተኣከቡ እቶም ኣወዳት መሪሖም ነቲ ቤተክርስትያን እንዳጨፈሩ እንዳደበሉ ይዘርዎ ተነዋልድ ከዓ ጋርሰአን ገይረን ዕምባብአን ፍየሪአን ገይረን ናቱ ኣካ

0: ዳድና ናይ ሕዛብ ኣለዎ እሱ ገይረን ደድሕሪኦም እቲ ደርፍታት ናይቲ ዋዕንበብ እናደረፋ ይዘራ ማለት እዩ። ድሕሪኡ እዚ ምስ ገበሩ ተቐዲሱ እቲ ቤተክርስትያን ተሳሊሞም ገለ መለ ናፍቲ ዝብለክ ደልኹ ናይቲ ከባቢ ንግደታት እናኸዱ ከዓ ይዛናግዑ ማለት እዩ።
1: ክቡራትን ክቡራንን ተኸታተልትና ምስ ትሕዝቶታት መደብናትን ኣለኹም ትሕዝቶታትና ገና ፃሊእ ዘሎ በዝቐርብ ዘሎ ትሕዝቶታት ትዛነይ ክትልው ተስፋና ሙሉዩ ሓብትና ዮሃና ቡን ከም ዝፈልሐ ትነግረና ኣላ። ንሕና እውን ቡና ክንሰቲ ኢና። ንስኻትኩም ውን ኣብ ሕብረተሰብና ተዳርኢናዮ ቡን ሓደ ካብቲ ወቅዑ ቡን ንበዓላዊ ዳኣመት ዝያዳ ድምቀት ዝህብ እሞ ምሳና ክትሓብሩ ብክብሪ ይዕድም። ናብ ዘቕፅል ትሕዝቶና ክንሰግር ኢና። ክሳብ ቡና ንሰቲ ንቐደም በሉ።

እንኽደኖም ክዳውንቲ ኪኖ ፋሽን መግለፂ መንነትን ጠባይን ህልው ኩነታትን ምዃኑ ብዙሓት ዝገልፅዎ እዩ። በዚ መንገዲ ነብሲ ወከፍ ሕብረተሰብ ናተይ ዝብሎ ኣካደድና ክውንን ንዕዘብ። ካብዚ ሓሊፉ ንዝተፈላለዩ ኣጭረቕቲ ኣደናቂ ቅዲ ብምውፃእ ዝሰርሑ ሰብ ሙያ ክህልዎ ዝኽኣለ ካብቶም ደቂ ሰባት ዘድልይዎ ኣገድስ ነገራት ከይኮነ ይተረፈን። ኣብ ሰሙን እምበኣር ብዛዕባቶም ኣብ ሃገርና ዝተፈላለዩ ኣፅሮቕቲ ተጠቂሞም ባህልን ልምድን ሕብረተሰብና ከይበረዙን ብሰንተቲክ ዝዓይነቱ ጨርቂ ተጠቂሞም እውን ፍሉይ ስራሓት ካብ ዘቕርቡ ዲዛይነራት ሓደ ዲዛይነር ሰሚር ሳልሕ ተመክርኡ ከካፍል ዓዲምና ኣለና ሰናይ ምክእታል።

0: ኣብ ዓውዲ ናይ ቅዲ ክዳን ዝነጥፍ ሰብ ሞያ ዝተፈላለዩ ኣጭረቕቲ ተጠቂሞም እዮም ስራሓቶም ዘዳለዉ። በዚ መዳይ እውን ባህላውን ዘመናውን ዘካተተ ስራሓት ናብ ሕብረተሰብ ምቕራብ ግድን ይገብሮም። ብተወሳኺ ዘመናዊ ቅዲ ምኽታል ማለት ባህሊ ምጉሳይ ከም ዘይኮነ እውን ገለ ካብቲ ዘዕለለና ነጥቢ እዩ። ምክንያቱ ኩሉ ስራሓቶም ኣብ ዘዳልውሉ እዋን ባህልን ልምድን ሕብረተሰብና ኣብ ግምት ብምእታው ከም ዝሰርሑ እዩ ዝገልጽ። እንተኾነ ከም ፍሉይነት ናይ ኣጭረቕቲ ኣብ ወቕቲ ከይተረፈ ብቕዲ ፈላለዮም ከም ዘዳልው እውን ኣዕሊሉና እዩ። ቅዲ ክዳን ብዝተፈላለዩ ኣጭረቕቲ ተጠቂምካ ፍሉይ ስራሕ ምድላው ክሳብ ዝኾነ ኣብ ክሊ ዕድመ እውን ተፈላለዩ ይስራሓሉ እዩ።
1: እዋ ሕጂ እንታይ እዩ እቲ ኣብ ክሊ ዕድመ ዘዳሉ ዲዛይናት ወይ ትቕዲ ክዳን እንታይ እዩ? ኣብ ጨርቂ ፍልል የብሉ ዝኾነ ዓይነት ጨርቂ ኣብ ዝኾነ ዓይነት ክሊ ዕድመ ክትጥቀመሉ ትኽእል ኢኻ። እቲ ዝፈልዮ እንታይ ዳ እዩ? እቲ ቅዲ ኣሰፋፍያ ማለት እዩ። ዝኾነ ሕጂ ንኣብነት ብልምድ ብዓድና እቲ ብብዝሒ ኣብ ዓበይቲ ኣንስቲ ገለ ወይ ዝጥቀማሉ እቲ ሽፎን እዩ። ብንኣሽቱ ድማ ከም ዝበልኩ ዝተፈላለየ ዓይነት ናይ ዘመናዊ ጭርቕቲ ናይ ቅርፂ ይኹን ኣብ ደቂ ኣንስትዮ ኣብ ደቂ ተባዕትዮም ከምኡ ብሌዘር ገለ ኣብኡ ፍልል ኣለዎ። እቲ ናይ ዓበይቲ ጭርቕቲ ካብ ናይ ንኣሽቱ ክመፅእ ኣይክእልኒ ማለት ከ ኣይኮነ። እቲ ናይ ዓበይቲ ጭርቕቲ እውን ኣብ ናይ ንኣሽቱ ቅዲ ቀይርካ ተምፅኦ ትኽእል ኢኻ። እጂ ጨርቂ ዘይኮነ ዝውስነካ እቲ ቅዲ እዩ።

0: ጉልበት ዲዛይነራት ክንብልን ከለና ሓድሽ ቅዲ ዘተኣታቱ እኳ እንተኾኑ ንባህሊ ጎሲኦም ዝሰርሑ ማለት ግን ኣይኮነን። እንታይ ደኣ ባህሊ ምርኩስ ብምግባር ዕውስ ስራሕ ዝሰርሑ እኳ ዳ። በዚ መዳይ እውን ንባህላዊ ዘመናዊ ቅዲ ተኸቲልካ ምድላው ዘለዎ ጥቕሚ ብከምዚ ስዕብ ይገልጾ።
1: ጅብዚ እንታይ እዩ ዘሎ? ክልተ ጥቕምታት እዩ ዘለዎ። እቲ ባህላዊ ናብ ዘመናዊ ቀየርካ ወይ ምስ ዘመናዊ ሓዊስካ ክስርሖ ከለካ ክልተ ጥቕሚ እዩ ዘለዎ። እቲ ሓደ እንታይ እዩ? ተቐዳምነት ምስ ዓለም ብቐረባ ክትላልየሉ ትኽእል። ዘመናዊ ቅዲ ስለ ዝኾነ ነቲ ባህሊ ብዘመናዊ ዓይነት ቅድስቲ ቅዲ ጌርካ ምስ ዓለም ብቐረባ ክትላለ ትኽእል ኢኻ። ምክንያቱ ነቲ ናትካ ባህልስ ብኡ ተንፀባርቁ ኣለካ ማለት እዩ። እቲ ካልኣይ ድማ እንታይ እዩ? እቲ ባህሊ ይጠፍእን ሕጂ ኣብቲ ዝነበሮ ባህሊ ጥራይ በቲ ዝነበረ ቅዲ እንዳሕርኣ ትኸይዳ ለኻ ኹን ካብ ተጠላብነቱ እንዳጎደለ ይኸይድ። ምክንያቱ ምስቲ ዘሎ ናይ ዘመናውነት ወይ ናይ ምዕባለ ዝመፅእ እቲ መንእሰይ ይኹን ወላ እቲ ክክደን ዝደሊ ሰብን ምስ ማዕረ ማዕረ ዓለም ክክደን ስለ ዝደሊ፣ ስለዚ ከምቲ ኢንተርናሽናል ወይ ከዓ ዓለምለኻዊ ዝኾነ ኣከዳድና ናብኡ ኣምሲልካ ክትቅርቡ ከለካ ነቲ ባህሊ እንታይ ይኸውን? ኣይጠፍእን።

ኣብ ሃገርና ዝፈርዩ ዘለዉ ዲዛይነራት ከም ብዝሖም ዝተፈለየ ኣደናቂ ዝኾነ ስራሕ ከቕርቡ ንዕዘብ ኢና። እቲ ምክንያት ከዓ ተወዳዳሪ ምዃን ጠባይ ናይ ዝሞያ ከም ዝኾነ ይገሊጹልና። ዲዛይነር ሰሚር ብሰንተቲክ ተጠቂምካ ፍሉይ ስራሕ ምቕራብ ካብቶም ፀቂጡ ዝሰርሓሎም እዩ። ከምዚ ንዕዘቦ ዘለና እውን ብርክት ዝበሉ ፍሉይ ቅዲ ዘለዎም ካብ ምቕራብ ኣይሓመቐን።

0: ግልጋሎት ዘይብሉ ከም ዝኾነ ይገሊጹልና። እንትኾነ ግን ንስራሕ ብብዝሒ ክሰርሓሉ ዝኽኣለ ምኽንያት ኣለዎ።
1: ሕጂ እንታይ እዩ እዚ እቲ ማዕረቲ ፒር ሌዘር ኣይኮነን። እንታይ ዳ እዩ ሰንተቲክ ሕጂ እቲ ንባዕሉ እንታይ እቲ ኣብዛ ዓድና ዘሎ ዳርጋ ጠፊ እዩ። እቲ ናይ ቆርበትን ውፅኢት ቆርበትን ኣሰራርሓ ዳርጋ የለን ጠፊ እዩ። ስለዚ ሕጂ ንሕና እቲ ቀንዲ እንታይ እዩ እቲ ስራሕናን ዕላማናን ነቲ ዝነጠፊ ዘሎ ናይ ቆርበትን ውፅኢት ቆርበትን ስራሕ ንዕኡ ንምብርባር ብዝበለፀ ከዓ ምምዕባል ማለት እዩ። ሕጂ እቲ ዝነበረ ጥራይ ኩንካ ፅሩይ ቆርበት ወይ ከዓ ዝለፍሐ ቆርበት ጥራይ ምፅባይ ዘይኮነስ ዋላ ንዑ ተመሳሳሊ እውን ብሰንተቲክ ከምዚ ትሪኦ ዘለካ እናገበርና ነቲ ስራሕ ምምዕባል ንብርባር ነቲ ናይ ውፅኢት ቆርበት ማለት እዩ። ሕጂ ንሕና እቲ ዓቕምና ካብቲ ናይ ቆርበት ስራሓ ሲ ዳርጋ ባሕሪ ጭልፋ ኢና ዝንሕና ንገብሮ ዘለና ናቱ ጨንፈር ናቱ ክፋል እምበር ሙሉእ ናይ ቆርበት ስራሕ ኣይኮነን። ግን ንሕና ምስቲ ዘመናውነት ምስ ዘመናዊ ጭረት እናሓወስና ገለ ንስራሕ ናብ ዝነበሮ ንምምላስ ንፍትና ኣለና። ዓማዊልካ ፅቡቅ ስለ ዝፈትዎ ፅቡቅ ተቐባልነት ኣለዎ ወላ ብደረጃ ዓለም እውን ፅቡቅ ጠለብ ስለ ዘለዎ እቲ ናይ ቆርበት ወይ ናይ ሰንተቲክ ፅቡቅ ተጠላብነት ኣሎ። ስለዚ ንዕኡ ንሕና ሓቲትና ንሕዚ ሒዝና ኣለና ማለት እዩ።

0: ንስራሕ ፈለማ ሰሪሖም ኣብ ዘቕረብሉ ብዋጋ ልሙድ ብዘይምፅንሑ ተጠላብነት ክረክብ ግዜ ከም ዝወሰደ እዩ ገሊጹልና። ድሕሪ ግዜ ግን ነቲ ዓይነት ጨርቂ ብብዝሒ ብምትእትታው ኣድናቂ ቅዲ ብምስናይ ዘዳለውዎ ግን በቢግዜኡ ተጠላብነቱ ከም ዝበዝሐ እዩ ዝገልጽ። ብተወሳኺ ከም ዲዛይነር መጠን ኣብ ዝተፈላለዩ ናይ ቅዲ ክዳን ውድድራትን ካልእን ብብዝሒ ብምትእትታው እዮም ነዚ ናይ ሰንተቲክ ስራሕ ከላልይዎን ተጠላብነት እውን ክህልዎ ዝኽኣልዎ። በዚ ዝፈለመ ኣብዚ እዋን ብዙሕ ጠለብ ካብ ዝረኽቡ ዓይነታት ጨርቂ ክኸውን ክኢሉ ኣሎ። ብሓፈሻ ኣገባብ ኣሰራርሓ ናይዚ ዓይነት ጨርቂ ከም ዝስዕብ እዩ።
1: እዋ ሕጂ እንታይ እዩ እዚ ቁሩብ ካብቲ ካልእ ጨርቂ ቁሩብ ፍልይ ይብል እዩ ሰንተቲክ ብፍላይ ማለት እዩ ኣሰራርሑኡ በዚ ቁሩብ ጥንቃቐ ጌርካ ይስራሕ ዝኾነ ብላሕቲ ነገራት ክረኽቦ የብሉን ኣብ ኣዝዩ ሙቐት ክትክድኖ ይትኽእልኒ ኢኻ ናይ ፀሓይ ክበልዖ ክእል እዩ ሓፀቦን የብልካ ብምሕፃብ ማይ ገለ ክትን ክፎ የብሉን ክሰርሖ ከለካ ድማ ናብቲ መስርሕ ኣለዎ ማለት ጀ ኮለካ ኖርማል ስተጌርካ ክስራሕ ይትኽእልኒ ኢኻ ኣብዚ ንሕና ሕጂ ኣብ ካልእ ናብቲ መስርሕ ኣለዎ ናይቲ ቁርበት ማለት እዩ ንሕና ንጥቀመሉ ድማ ኣብዚ ናይዚ ማሽን መርገጫ ዝበሃል ኣሎ ንዑ ቀይርና ነቲ ሰንተቲክ ከይቀለጠ ማለት እዩ ከይቀረፈ ንዑ ብፅቡቅ ክሰፊልካ ዝኽእል ኣሳፍያ ወይ ከዓ ዘይተ እንዳለኸና ኢና ንሰርሑ ማለት እዩ ቀሲርካ ጥንቃ ቀየርካ ይስራሕ ዝኾነ ብላሕ ነገራት ተረኺቦ ድማ ገይሩ ክቕፅል ይኽእል እዩ ስለዚ ሕጂ ጥንቀቂልካ ቀሲርካ ይስራሕ ምስተሰርሐ ግን ፅቡቅ ፅባቅ ኣለዎ ኣዝዩ ሰሓቢ ይኸውን ማለት እዩ እ ኣሰራርሓ ናይቲ ሌዘር ወይ ከዓ ሰንተቲክ ንሰርሖ ኩላ ግዜ እንታይ እዩ ቁሩብ ጥንቃቀ ይሓትት ካብቲ ካልእ ንሰርሖ ዝኾነ ብላሕቲ ነገራት ክረኽቦ የብሉን እትደልዮ ዓቐን ድማኒ ብሜላ ምስ ዳለኻ ካብኡ እንታይ እዩ ብቐሊልታ መኪና ክሰርሖ ስለዘይትኽእል ወይ ካብ ሰንተቲክ ስለዝኾነ ክትቆርፎን ክትስሕቦን ስለትኽእል እንታይ እዩ ኣብዚ እቲ ዘይተ እንዳለኸኻ ኣብቲ ማሽን ብከይሃሰየ ብሰጠስ ገይሩ ይሰርሐልካ ማለት እዩ እዚ ከምዚ ገርና ዘይተ እንዳለኸነና ንሰርሖ ቆስ ጌርካ እ ዘይተ ከምዚጌርካ ምስለኸ ከምዝተዳለናዮ ድሕሪኡ ኣብዚ እዚያ ዝኾነት ዓይነት መኪና ሰፊልካ ትኽእል እያ ማለት እዩ ብዓብዪ ግን እንታይ ትቐንዲ ንዕኡ ኢለ ንሰርሓ ናቱ ሰራርሓ መካይኑ ስለ ዘለዋ ኣብቲ ናቱ ሰራርሓ ብቀረባ ክትሰርሖ ይቐልል ማለት እዩ ብዘለካ ዓይነት መሳርሒ ድማ ብከምዚ ጌርካ ብዘይተ እንዳለኸኻ ክትሰርሖ ትኽእል ኢኻ ማለት እዩ ሕጂ ዘይቲ ስለ ዝለኸኽዋ ከይሸገረትኒ ትኸላ ትኸደለያላ ማለት እዩ

ከም ካልእ ኣማራፂ እውን እዚኣ ናይ እግሪ እዚኣ ቀይርና በዛ መርገጫ እዚኣ ገርና እዚኣ ኣብ ክንዲዘይትንለክ ማለት እዩ እዚ ናታ መሳርሒ ኣሎ

እዚኣ መርገጫ እዚኣ ንሪኣ ዘለና ብዝታያ ኣብዚ ሸረር ትብል ዕንክሪ ኢላ ኣላታ እዚኣ እንታይ ዛ ሸረር ትብል ነቲ ጎማ ነቲ ሌዘር ክሰፈ ከሎ ጠጠው ስለዝብል ስለዝሕዞ እዛ ብዘላ ዓንክሊል ግን እንዳሰሓበት እንዳጀረር ድሕሪ ተውፅኦ ማለት እዩ

እዚኣ ድማ እንታይ ትገብረላ ነቲ ጎማ ነቲ ሌዘር ኣብቲ እግሪ ኣብቲ መርገፅናታ ሸረር ዝብል ዕንክሊ ስለ ዘለዋ ከየሸገረት ነቲ ጎማ ከይሰሓበት ቀስጌራ ሰፊያ ተህበና ኣላ ማለት እዩ። ስለዚ ሕጂ በዚኣ እውን ክንጥቀም ንኽእልና በዛ ዓይነት እዚኣ

ጫማውን ክንጥቀም ንኽእል ኢና ማለት እዩ። እዚ ፅቡቅ ነገሩ ሰንተቲክ እዚ ሌዘር ከዓ እንታይ እዩ ምስ ተሰርሐ ንዝኾነ ይኹን ዓይነት ጨርቂ ከይዱ ፅባቐ ክፈጥር ይኽእል እዩ። ኣብ ዝኾነ እዋን ድማ ብዘይ ዝኾነ ሽግር

ስሪ ኢና ክንሰርሕ ፀኒሕና መሰራሕናያ ስረ ድማ ምስ ተሰርሐት እዚኣ ዝመስል ማለት እዩ።

እያ ሕጂ ኩላ እዚኣ በዚ ላዓሊ ክንሰፍዮ ከለና ወላ እዚ ክነልግቦ ከለና ወላ እዚ ላዓሊ ኩሉ ክንሰፍዮ ከለና ብሙሉእ ነፍሲ ወከፈን ዘይት እንዳለኸና ቀስ እንዳገበርና ሰፊና እያ ማለት እዩ። እዚ ብሙሉእ እዚኣ ወላ እዚኣ ብሙሉእ በዚ ኣብ ዘሎ ጅባ ወላ እዚኣ ክንገብረላ ከለና ነፍሲ ወከፈን ብሙሉእ በዚኣ ዘይት እንዳለኸና ጌርና ንሰፍያ ማለት እዩ። ኦረ ብላዕሊ ንሰፍዮ ስፌት ብሙሉኡ ወላ ኣብዚ ዘሎ ተሰፊዩ ዘሎ እዚ ኣብዚ ስፌት ዘሎ ወላ ኣብዚ ቅድሚ ዘሎ ነፍሲ ወከፉ ዳለኸና ቀስ እናገበራ ንሰርሖ ማለት እዩ። ስለዚ ኣብ ሓንቲ ስራሕ ሲ ክልተ ስራሕ ትሰርሕ ኣለካ በተሰፍ ለካ በታካ ትልክላ ዳለካ ከምሉ ግዜ ተጥፋ ኣለካ ማለት እዩ። እጂ ዝያዳ ጥንቃቐ ሓተት ቀሲካ ሰሪሕክያ ከዓ ከምዝትሪእዎ ዘለኹም ፅፉፍ ስራሕ ፅባቐ ዝፈጥር ስራሕ ይኮነልካ ማለት እዩ። እዚያዳ ከምዚ ትሪእዎ ዘለኹም እቲ ናይ ሌዘር ስራሓት እቲ ፅቡቅ ተጠላብነት ኣለዎ። ሰቡ እንዳፎቶ ከይዳ ኣለዎ በተፈለየ ከምዚ ከይ ዘለኹ ዓይነት ቅድታት እንዳገበርና ገለ ድማ እዚያዳ ኣብ ምምዕባሉ ንፅዕር ኣለና ማለት እዩ። እዎ ሕጂ ብዚ እንታይ እዩ እቲ ንሕና እቲ ሌዘር በይኑ ዝስራሕ ከምዚ እዚያዳ ኣብ ምሕፃብ ኣብ ነዊሕታ ዝሓፀብከያ ተመራፂ እዩ። ዝኾነ ነገር ፅቡቅ ነገሩ ዝኾነ ርስሓት ኣይሕዝኒ ዝኾነ ሰክፍ ነገር የብሉን ካብ ሓዊ ይኹን ካብ በላሕቲ ነገራ ጥራይ ክትንቀቀሉ ኣለካ። ምስ ዘመናዊ ጭርቅቲ ወይ ከዓ ምስ ባህላዊ ከምዚ ጌርና ንስሕር ኣሰሪሕክያ ድማኒ ኣብቲ ክሕፀብ ከሎ ፀገም ዘለዎ ይኮነ ንሕፀቢ ኣዝዩ ማይ ክበዝሑ የብሉን ብዙሕ ክትሃስ የብልካ ና ምሕፀብ እምበር ሚዛናዊ ዝኾነ ኣተሓፅባ ጌርካ ምስ ጨርቂ ትሓፅቦ ትኽእል ኢኻ ሽግር ዘለዎ ይኮነን። ኣብቲ ነቓቕፁ ከምዚ ሓፀብካዮ ስለዚ ጨባበጥ ንሓድሕዱ ምስተሓፅበ ብፅሩይ ጨርቂ ጌርካ ነቲ ሰንተቲክ ኣፅሪኻ ኣፅርዮ ማለት ተንቅፆ ማለት እዩ። ክሕፀብ ዝኽእል ሽግር ዘለዎ ይኮነን ከይበዝሐ ማለት እዩ።

0: ከምዚ ክንዕዘቡ ዝፀንሕና ናይ ሰንቲቲክ ዓይነት ዝኾነ ጨርቂ ኣብ ተዳልወሉ ብዙሕ ፃዕሪ ዘድልዮ ምዃኑ ምግንዛብ ኣይከብድን። ብመንፅር ሓንቲ ክዳን ከዳሉ ዝውድእዎ ግዜ እውን ቀሊል ኣይኮነን።
1: ሕጂ እንታይ እዩ ኣብቲ ካልእ ዓይነት ስራሕን ኣብዚ ናይ ሰንተቲክ ወይከዓ ናይ ቆርበ ስራሕን ዝወዝዶ ግዜ ድሕር ረኣየልና እዚ ናይ ቆርበ ስራሕ ክትቀዶ ይኹን ክትሰፍዮ ኣዝዩ ቁሩብ ግዜ ይወስድ ማለት እዩ ካብቲ ካልእ ዓይነት ኣሰራርሓ። ሕጂ ንኣብነት ኣብ ሓንቲ ሽፎን ክትሰርሕን ወይ ከዓ ካልእ ዓይነት ካምቻ ድዩ ስራ ኣብ ተራ ጨርቂ ክትሰርሕን በዚ ሌዘር ዝሰርሑ ዓይነት ኣሰራርሓ ክትሰርሕን ዲፈረንስ ወይ ከዓ ፍልልይ ኣለዎ ማለት እዩ። እንታይ ብዙ ሕጂ ኣብ ኤቭሪታ ተሰፍያ ስርሓ ስራሕ ዘይተ እንዳለኸኻ ወይ ቀስ እንዳገበርካ ኢኻ ክትሰርሓ ማለት እዩ ክትቀዳን ክትሰፍያን ከለኻ ኣብቲ ካልእ ዓይነት ሰራሓን እዘን ግን መበይን እዩ ማለት እዩ። ስለዚ ኣብዚ ዝያዳ ግዜ ይወስድ ካብ ሓንቲ ብሌዘር ስራሕ ጃኬት ድያ ወይ ምልእቲ ክዳን ክትሰርሕ 10 ሽፎን ክትውድእ ግዜ ይቐልል ማለት እዩ። ሕጅብቲ ሰራርሓ ቀስ ኢልካ ስራሕ ጠንቃቐ ዘይሓትት እዩ ዝበልኩ ግን ምስተሰርሐ ኣዝዩ ዝዕግብ ደስ ዘብል የሕጉሰካ እቲ ስራሕ ማለት እዩ።

0: ክቡራት ተኸታተልትና ፍሉይ ስራሕ ንምቕራብ ዘድሊ ፃዕሪ ቀሊል ኣይኮነን። ካብ ጠለብ ዓማዊል ርሕቑ ዝነበረ ዓይነት ጨርቂ ተጠቂምካ ኣድናቕ ስራሕ ምቕራብ እውን ኣድናቖት ዝግበ እዩ። ኣብ መወዳእታ እውን ዲዛይነር ሰሚር ኣብዚ ሞያ ንዝነጥፉ መልእኽቱ ክሕልፍ ዕድል ብምሃብ ኢና መደብና ዝዛዘምና።
1: ሕጂ እንታይ እዩ ከምዝበልኩ ሕጂ እንታይ እዩ እዚ ቆርበት ወይ ከዓ እዚ ሌዘር ወይ ውፅኢት ቆርበት ኣነ ከም ናተይ ኣገላልፃ እንታይ ኢለ ዝገልፆ ናይ ወትሩ ፋሽን ወይ ከዓ ዘይወድቕ ፋሽን ኢለ ዝገልፆ ምክንያቱ ኣማፃ

ወላ ከም ህዝቢ ወላ ዓለም ሙሉእ ማለት እዩ መሰረታ ክዳን ብኡ ብቁርበት ጀሚሩ ኣብ ቁርበት ኣሎ ስጋብ ሕጂ እውን ይቕፅል ኣሎ ማለት እዩ ኢንተርናሽናል ዝኾነ ወይከዓ ዓለም ለኻዊ ዝኾነ ዓለባ እዩ ሕጂ ክወደቕ ወይ ከዓኒ ዘይመውት ፋሽን ስለ ዝኾነ ፀቒጥካ ዝሰርሐሉ ብቐረባ ልዕሊ ኩሉ ድማ እንታይ እዩ እዚ ምስ ዓለም ከላለየና ዝኽእል ነቲ ናትና ባህላዊ ኣልባሳት ሕጂ ከም በዓል ልብስ ትሪእዎ ዘለኹም ምስ ጀዲድ ግን ሓዊሳ ሰሪሕና ዘለና ብከምኡ መንፀር ተሰሪሑ እውን ብቐረባ ምስ ዓለም ከላለየካ ይኽእል ማለት እዩ እ ዘይወድቕ ዘይመውት ፋሽን ካብ ኮነ ድማ ዓቲብና ክንሰርሐሉ ክነማዕብሎን ክንቅፅሎን ኣለና ብዓብዩኻ ስለ ዝነበረ ምሳና እውን እቲ ጅተቐንዲ ኣነቲ ለቦዋ ዝገብረሉ እንታይ እዩ ቆርበት ውፅኢት ቆርበት ቁርባ ኣብቲ ዋጋ ሕጂ ንሕና ብቐረባ ንረክቦን ኢና ነቲ ህዝቢ እውን ብቐረባ ትቅርበሉ እውን ቁርብ ናይ ዋጋ ፀገማት ስለ ዘለዎ ናብቲ ናይ ቀደም ተመሊሱ ከም ዝነበሮ ቁርበትን ውፅኢት ቁርበትን ዝበለፀ ቅፅል እንተኮይኑ ኣብቲ ዝነበረ ናይ ቀረብ ቁርበትን ውፅኢት ቁርበትን ዝያዳ ኣብ ዓድና ቁርበት ለፊዑ ናብ ዕዳጋ ምስ ዝቕርብ ዝበለፀ ድማ ብዝሓሰረ ዋጋ ንሕና ከዓ ንተገልገልቲ መቐረብና ማለት እዩ ኩሎም ሞያውያን ኣብ ዲዛይነራት ወይከዓ ኣብ ቅዲ ክዳን ዝነጥፉ ሞያውያን ድማ ነዚ ፀቒጦም ተዝሰርሕሉ ብተፈላለየ ዲዛይናት ብቅዲ ጌርና ዝበለፀ ንዕዳጋ ተንቕርብ ዝያዳ ማዕበለ ህዝብና እውን ዝበለፀ ካብኡ ተኸዳኒ ምኾነ ማለት እዩ።

0: ካልኣት ደርፍታትካ በቢ ከባቢ እዩ ዘሎ በቢ ናቱ ከባቢ ማለት እዩ ሕጂ ኣብ ከባቢ ሰንዓፈ እንዳስመጃና ከምዚ እንዳበላ ይዝይማ ማለት እዩ ዋና ሓፍቲ ንሪት
1: ኣረቂ መርፋረቂ ዳጎይታ የሕንጭልጭል ወርቂ ኣረቂ መርፋረቂ ዳጎይታ የሕንጭልጭል ወርቂ ሎይ

0: እምበይተየ ወርቂ ዕዛብኒ ለጋስተ ኮይነ ሎሚ ዕዝብ እምበይተየ ወርቂ ሒዛበኒ ለጋስተ ኮይነ ሎሚ ዕዝብ ለጋስተ ኮይነ ሎሚ ዕዝብ ለጋስተ ኮይነ ሎሚ ዕዝብ
1: እንዳ ጎይታይ ጭንጭን ወርቂ
2: እዚ ናይ መወዳስ ንሎ ዘለና እዚ ዝበሃል ዘሎ ሕጂ ናይ ከባቢ ስመጃና እዩ ናይ ሰናዕፈ ናይቲ ሙሉእ ስመጃና ንዲፅዋዕቲ ከባቢ ናይ ከባቢ በዓል ሰናዕፈ ስመጃና ዓይነት ኣዋላድሳ ዜማን ግጥምን እዩ ዚ ሕጂ ከም ከባቢ እዩ ከምቲኻ ኣብቲ ካልእ ከባቢ ከዓ ካሊእ ማለት እዩ ቲካልእ ከባቢ ክውድሳ ከለዋ ከዓ ንወድሰን ንወዳድሰን ንመስቀለይ ንወድሰን ንመስቀለይ ዝሃብክኒ ንመስቀለይ ዝበልክኒ ድርብ ከበሮ ይሃብኒ ሕጂ ከበሮ ሃብኒ ማለት ኣይኮነን ግን እቲ መብፅዓ ንኩሉ ዘማሊ እዩ ማለት እዩ ነቲ ትሕዝቶ ደሊንዮ ዘለዋ ነቲ ከበሮ እውን የገድሰኒ ፍጥቕነት እዩ እቲ ከበሮ ክቐኒየን መታንየን ድርብ ከበሮ ዝደልዮ ዘለዋ ሕጂ እዚ ትፍልልያቱ ማለት እዩ
3: ኣብ ፀወታታት ውን እንተዳርእና ገለ ይህብ ገለ ኣይህብን ኣብዚ እውን ደርፍታት ኣሎ መስለኒ ዮሃን ሓቀይ ገሚዕሰብ
4: ኣነ ሕጂ እዚኣ ካብተን ቀንዲ ከምዚ ምሽ ኪፍ ትበን እያ መርያ ፎቶ ከምዚ ምሽ ገሌአን ሕጂ ኣለዋ ንኸይህባ ኢለን ወይ ብቀት ክኸውን ይኽእል ወይ ከዓ ዘይብለን ክኾና ክእላ ካብ ኒዮ እንዳወደሳ ክመፀእ ከልዋ ምስ ራእየን ጎየን ከይድና ኣብ ዓፋፉን እኒ እንዳኣትዋ ይሕብኣ ትናንስቲ ማለት እዩ ኣብ ዓፋፉን ይኣትዋ ወይ ኣብ ውሻ ጠዋትየን ሕብኣ ገለ ሽዑ ከምዚ ምስኮና ፀዊዕን ፀዊዐን ወዲሰን ወዲሰን ዝሰምዐን ሰብ ምስሰኣና ከዓ ስቕስቕየ ትቕጫ ስቕስቕ እዮ ምሰዋልድ መደረ ግደፍ እዮ እንታይ ተዓይላ ብሪቱ እንታይ ተዓይ ቅጫ ኣብዋ ብቆልቃል ተናኽሰላ ገለ እንዳበላይ ብውድሳ
2: ማለትእዩስማዓነታ ዘማ ዮሃና ግበርኒ
0: ሰቕሰቕዮ የ ትቕጫ ሰቕሰቕዮ የ ምስ ዋልድ መደረ ግደፍዮ ሰቕሰቕዮ የ ትቕጫ ሰቕሰቕዮ የ ምስ ዋልድ መደረ ግደፍዮ ታይተዓይላ ብሪቱ ታይተዓይላ ቅጫ ኣብዋ ብቆልቋ ተጣወቆላ ኣይረባጨላሉ ኣይረባጨላ ቅጫ ኣብዋ ብቆልቋ ተጣወቆላ ኣኪልገዮ ምስንካ ፃዕዳ ቅጫ ኣይረባጨላሉ ኣይረባጫየ ኣኪልክዮ ምስንካ ፃዕዳ ቅጫየ ታይታዓይዮ ምስካ ፃዕዳ ቅጫየ ታይኪልክዮ ምስንካ ፃዕዳ ቅጫየ ታይኪልክዮ ምስንካ ፃዕዳ ቅጫየ ምናለይ ኣፉ ምላ
4: የድሕነና እዩ
3: ብጣዕሚ
4: ዋ

0: ዎሆ
1: ካብቲ ፀወታታት ናይ ፍፅምቢ ስለ ዝኾነ ምናልባት እስከ ኣብ ኣወዳትን ኣብ ኣዋልድን ካብቲ ምውዳ ሲፋ እንታይ ይመስል ወይ ሕደ እዩ ማለት ኣብ ቦትኡ ክኸውን ይኽእል ወላ እውን ኣብ ሓደ ቦታ ምውዳስ ንብሎ ዘለና
0: ልክዓልካልይ ምስኣ ክነተኣሳስራኻ ንስ ጥራይ ኮና ንድውድሳ ገዛገዛ ጥራይ ኮና ንዳክዳ ድውድሳ ዋላ ንዓበይቲ ኣያታትና ሰብኡት ንዝረኸብኦም ኣብ መንገዲ ረኪበን ይውድሳሎም እየን ማለት እዩ ሕጂ ናቶም ካኹም ኣለዎም ማለት እዩ እንታይ ሂቦም መን ናቶም ሂቦኦም ማለት እዩ እንተዝሂቦም መን ከዓ ፀሪፈ እንደ ኣቢለ እንደን ገለ የፋንዎኦም ማለት እዩ ገሊኦም ከዓ ሕጂ ኩሉ ይኮነ ሕጂ ተዘይብሎም ተደይ ፀኒሖም ኣብጅቦኦም ከዓ ንከምዚ መዓልቲ ምፅ ንቅዱስ ዮሃንስ ምፃ ከምዚ መዓልቲ ምፃ ሞ ኣዳየልክን ክፀኒሐ የገሊሎም ከዓ ኣቢሎሞ ንክዲኦም ማለት ሽዑ ሰንካ ኣብታ ሰዓትን ኣብታ ዕለተን ከዓ ከይደን እቲ ዝተባሃለ መብፅዓካ ይወስዳ ማለት እዩ ሕጂ ተዘሂቦም ዳ ይጭፍጨፉ
2: ግድና
3: ኣሎ ኣለዎም በርማ ካሕፍተይ እንታይ እስከ ገብሩ ከምዚ ርኢም ሰበሉና ይሃድሙ ገለምሽ ሽዑ ደድሕሪኦም ንጎይ ገለ በቃ ብማራ ንሕን ገለ ነዚ ንርክቦ ኣለና ነዚ ገለ ከምዚ ታኒንካ ገለ ተኸይድ ሽዑ ኩላና ገሌና በዚ ገሌና በቲ ገሌኦም ብቅድሚት ቀዲማን ከማ ብቅድሚት ከይዶም እዮም ዛዕግቶኦም ቀዲሞም ጎዮም ገለ ማለት እዩ ሽዑ ሓዛለይ ሓዛለይ ከይትሰዳለ
4: ሓዛለይ ሓዛለይ ከይትሰዳለ
3: ሓዛለይ ሓዛለይ ከይትሰዳለ

0: ተዝረሉ ማለት እዩ። ካብቲ ዝነበረ ከረምትስ ብሓምሊ ኢኻ ትኸርም መብዛሕትኡ ማለት እዩ። ስለዚ ካብኡ ናፍቲ ሸዊትን ናፍቲ ሽሻይን እንኳዕ ኣሰጋገርና ኢሎም ሆየ እዳበሉ ሽዑ ልክዕ ከምቲ ናይቲ ዝቀነይዎ ቕንያት ናፍቲ ቕርዓት ወይ ናፍቲ ቤተክርስትያን ይኸዱ ማለት እዩ። ስለዚ ኣብቲ ቤተክርስትያን ሰለስተ ግዜ ዜሮም ሽግ እውን ከይውድኦም ተጠንቂቖም እዮም ዝኸዱ ማለት እዩ። ስለዚ ኩሉ ናይቲ ከባቢ በብ ጨናፍሩ ድመፅእ ዓድታት ኣብታ ጥቓ ቤተክርስትያን ተኣኪቦም ሽዑ ብሓንሳብ ልክዕ ነታ ቤተክርስትያን ሽዑ ብመብራህቲ እዮም ትኽብዋ ማለት እዩ። ልክዕ ከምዚ ቀሊቤት ዓይነት ኮይና ነቲ ብርሑቕ ዝርኢ ቀሊቤት እያ ትኸውን ማለት እዩ። እጂ ከምዚኣ ገይሮም ይወፁ። ካብዚኣ ከዓ እሶም ከዓ ናቶም ምድላዋት ኣለዎም። ከበሮ ሒዙ ድመፅእ ከበሮ ናይ መውዳእታ ከዓ ስለዝኾነ ክሕጎስ ስለ ዘለዎም ጭራዋጣ ዝሃርም እንተኮይኑ ጭራዋጣ ሒዙ መፅእ ኣብቲ ቕርዓት ተኣኪቦም ይፃወቱ ማለት እዩ። ሕጂ ምሸት ኢና ንብል ዘለና ማለት እዩ። ተነዋልድ ከዓ ልክዕ እቲ ኩሉ ክእክቦኦ ዝቐነያ ክዋፅኦ ዝቐነያ ኣብ ሓደ ገዛ ዕጫየን ድገብራ ኣብቲ ገዛ ገዛ ሲ ኣብ መን እንትኹን ሎም ዓመት ኢለን ካብተን ደቂ ኣንስትዮ ዕጫይ ገብራ እንታ ድበፅሓታ ኣብ ገዛ ይካየድ ማለት እዩ። ስለዚ ብምሉእ እቲ ንጥፍታት እታ ዋና ገዛ ንዕ እንትገድፈለን ማለት እዩ። ንዕ ዋላ ሓንታይ ትሕግዘኒያ ማለት እዩ። ናተን ሓላፍነት ስለ ዝኾነ ኣብዚ ከዓ ንእግረ መንገደንሲ ባዕለን ስውራይ ክሕልፋ ከም ዝኽእላ ዝመሃራሉ መገዲ እዩ ማለት እዩ። እዚ ከዓ ሕጂ ከምዚ ገይረን ሰንካ ተዳልየና ኣለዋ ስጋብ እቶም ኣወዳት ተፃዊቶም ስጋዕ ድመፅዎን ሰንካ ኣብቲ ቦታእን ኮይነን ይፃወታ ማለት እዩ። ብድሕሪኡ እሶም ተፃዊቶም ሙከዓ ገዛገዛ ከዓ ክውድሱ ከዓ ስለዝኾኑ ሽዑ እውን ለይቲ ከዓ ይውድስ እዮም ማለት እዩ። ኣብ መስቀል እየ ዘለኹ ለይቲ ነቲ ገዛውቲ ገሊኡ ንዓመታት ዝተማፅዕኦም ኣለዋ ስዋ ዘዳለዎ ኣብ ብውልቆም ኣብ ገዛ ዝተዳለወ ስዋ ኣሎ ንቕጫ ንዓመታ ንዓመታ ጠስሚ ገይረ ከምዚ ኢለን ዝተዳለዋ ኣሎ መብፅዓ። ስለዚ ነዚ ክበፅሕዎ ስለ ዘለዎም ነቲ ጓይላ ናይቲ ቕርዓት ኣቋሪፆም ናብቲ ዝቕፅል ይኸዱ ማለት እዩ። ሕጂ ብዚ እንታይ ይገብሩ እንድሕር ብዙሕ እቲ መንእሰይ ብጣዕሚ ብዙሓት እንተደኣ ኮይኖም ናብ ሓደ ገዛ ከኣቱ ስለ ዘይሸግሮም እንታይ ይገብሩ ኣለዉ ናይቲ መንእሰያት ናይቲ ከባቢ ፍሉጣት ኣለዉ ነቲ መደብ ዘማእዝንዎ ኣብ ክልተ ወይ ኣብ ሰለስተ ይምቀሉ ማለት እዩ። እዚ በዕሎም የመሓድርዎ ስስኹን ካብዚኣ እንዳክስቶ ስጋብ እንዳእከለ ደላ ወድሶ ንሕና ከዓ ካብ እንዳእከለ ስጋብ እንዳእከለ ኢሎም ብድሕሪኡ ኣብተን ደቂ ኣንስትዮ ደለዋ ንራኸብ ተባሂሎም ይቋፀሩ ማለት እዩ። ስለዚ ስጋብ ከምኡ ድገብሩ ከባቢ ወጋሕታ ይኸውን ኣሎ ማለት እዩ። ሰንካ ውፀንሕኦም ናብ እንካ ይመፁ እንደገና ሰሱን ሰሱን እንዳበላ ይቕበሎኦም። ሽዕቲ ጓይላ ናተንን ናቶምን ተደሚሩ ናይ ክልቲኦም ተደሚሩ ኣዝዩ ድሙቕ ጓይላ ይኸውን ማለት እዩ። ስለዚ ልክዕ ናዋ ከኣትዎ ከለዉ ከዓ ወዲሰም እዮም ዳኣትዎ ንዕንካ ከምቲ ካልእ ገዛ ወዲሰም ዳኣትዎ ናዋ ከዓ ወዲሰም ይኣትዎ። ሕጂ ብካልእ ከባቢ ንወዲሰን ኢሎም ይኣትዉ ኣብ ካልእ ከባቢ ከዓ ሽቦ ለጊ ኣብ ሽቦ ኢሎም ይኣትዉ ማለት እዩ። ሽቦ ለጊ ኣብ ሽቦ ኢሎም ኣትዮም ይቕበሎኦም ጓይልኦም ይቕፅሉ። እቲ ጓይላ እንዳቐፀለ ከሎ ቅጫ ድዩ ገለዲ ንዕን የዳልዋሎም በሊዖም ሰትዮም ከዓ እንደገና እቲ ጓይላ ይቕፅል ማለት እዩ። ከምኣ ኢለን ትወግሕ እንደገና ይውዕሉ ማለት እዩ። ምስ ወግሐ ሽዑ ኣብቲ ንግሆ ቶም ዓበይቲ ዓድካ ይመፁ ናብቲ ተዳሊሉ ዘሎ እኽለማይ ናብኡ መፅኦም እኽለማይ ባሪኾም እሶም ከዓ ምስኦም ስዎኦም እዳሰተዩ እቲ ጓይላ ከዓ ሙሉ መዓልቲ ይውዕል ማለት እዩ። ስለዚ መስቀል ስለዝኾነ ሽዑ ከዓ ዳሜራ ስለዝኾነ ሕጂ ኣብ ካልእ ከባቢ ዳሜራ ጥራይ ዝግበረሉ ኣሎ ዝብለክ ደለኹ ከዓ ኣብቲ ካልእ ከባቢ በዚ ከባቢ በዓል ማይምነ ዝግበር እዩ ማለት እዩ። ሙሉእ መዓልቲ ይውዕሉ። ቀዳም ሰበት እንተደኣ ኮይኑ እቲ ስዋ ስጋብ ዝውዳእ ስጋብ ሳልስቲ እዮም ፃወቱ። ስራሕ እንተርኪባቶም ግን ኣማራፂ የብሎምን ተፃዊቶም ንናብ ስራሖም ይኸዱ። እቲ ስራሕ እውን ሽዑ ስለዝጅመር ስጋብ ሽዑ በዓላት ገለ መለ ማህርያ ጀሚሩ ስለ ደይሰርሑ ደለዉ ሽዑ ዝተረፈ ፀሓይ ደለዎ ገለ ደለዎ ጥሪት ደለዎ ናብ ጥሪቱ ይኸይድ ማለት እዩ። ስለዚ ኣብዚኦም ወለዲ ከዓ ዓንቲ ጠቂስናያ ዝነበርና ዝሽገሩ ዝበልናዮም ናብ ፀወታ እዚ ናብ ሰለስተ መዓልቲ እንተደኣ ኮይዱ ተን ጥሪት ዝሕልወን የብለን ማለት እዩ። በዚ ኣጋጣሚ ዘራዒ ናይቲ ዓዲ ኣብዚ ግዜ እዚ እዩ ከዚ ክዘርዕ ዝጓየ ማለት እዩ። ስለዚ ናቱ እውን ዝኸበደ ሓለው ኣለዎ። ግን እሱ እንዳሓለወ እተን መቕፃዕቲ ዝግብአን ጥሪታት ከዓ እንዳቐፅዐ ናብ ዋንአን የብፅሐን ማለት እዩ። እቲ ዝተረፈ ከዓ መሉእ ለይ ዘመምፅተይ ሳብ ምስክቀፅ
1: እሱ እዩ በቃ ኣስፋሕ ኣቢል ገሊፅ ወይ
2: ጭራዋጣ እውን ይፅወት እዩ ኣብቲ ዋነት ካና ነርካ ግ መንገድና ስከብዛ ጭራዋጣ ከቢልና ገለ ምክንያቱ ነዛ በዓልና እውን ዝያዳ ኣድሚቕዋ ዘሎ በቲ ሙዚቃ በቲ ደርፊ ዝግበር ንጥፈታት ይኮነ ንበዓል ቅዱስ ዮሃንስ ዝያዳ ኣብ ደርፊ ዘተመርኮሰ እዩ ፅባቅ እዩ ነቲ በዓል ዘፀባርቂ ኢ ከመይ መስለከ ካብ ደርፍታት ተመረፅ ክምሉ ዝፅቦ እዩ ሞ ብኡ ክንዛነ ነግር መንገድና ነዚ ዘለና ትምስቶታት
1: ሕጂ እንታይ እዩ ከምዚ ኣብቲ ጓይላ ዝግበር ናይ መንእሰያት ኣብቲ ናይ መስቀል ዝግበር ፍሉይ ንዕሉ ዝግበር ደርፊ ገለ የለን ጓይላ እዩ ፅራይ ጓይላ እዩ ድቕ ዝበለ ናይ ዋጣ ፅራይ ጓይላ እዩ ከምኣ ከዓ ብርሃን ሓንቲ ወስ ከብለልና እዩ ማለት እዩ።
0: እንጂ ከምዚ ክብሎ ዝፀንሐ እቲ ጓይላ ከምዚ ደምቀልካ ጌርካ ኢካ ትፃወት ሽዑ በዓል

ረወጣ ከዓ ዓመት ዓመት ዝገብራ መፅዑ እያ ክሳብ ከዓ ምንጋር ኣይተድልየን እያ ካብጥዑ ሒዙ መፅዩ ናብተን ኣወዳት ዘለዎ ቅድም ናብኡ ምኸይድ ሽዑ ምስኦም ኮይኑ ከዓ ናብተን ደቂ ኣንስትዮ ይኸዱ ብሓንሳብ ከዓ ሓቢሮም ይፃወት ማለት እዩ እ ልሙድ ጓይላ እዩ ምናልባት ወቕታዊ ዘውፅኦም ጓይላታት ከዓ ህል ይኽእሉ እዮም ኣብዚ ግዜ እዚ እውን ደርፍታት ሓደሽቲ ደርፍታት ዋላ የውፅ እዮም ማለት እዩ ስለዚ ዓበይቲ ዓዲ ከዓ እንታይ እዮም ድብሉ ተማቁ ዘይተሳተፉ ሎሚ ዓመት ከ እንታይ ዓይነት ደርፍታት ወፅዩ ኢሎም ሲሓቱ ማለት እዩ ስለዚ ኣብ መስቀል ዝተደርፈስ እንታይ ነይሩ ዳ በቶም ጎርዘጉላ ወይ በቶም መንስያት ዝተደርፈ ሕጂ በዚ ቢሎም እቲ ወቕቲ እንታይ ዓይነት ወቕቲ ምዃኑ ይእሙት እዮም ማለት እዩ በቲ ዝወፀ ደርፍታት ነቲ ወቕቲ ዝእምት ደርፍታት እዩ ዝወፅእ ማለት እዩ ሕጂ ከም መበገሲ ከምትክሉ በቲ መስቀል እዩ ንጅምር ማለት እዩ።

0: እዚኦም እየ ከምሸዊት ዓይነ ዓተር ኩሉ ፈታዊኦም እየ
1: እዚኦም እዚኦም እየ ከምሸዊት ዓይነ ዓተር ኩሉ ፈታዊኦም እየ
0: ከምሸዊት ዓይነ ዓተር ኩሉ ፈታዊኦም እየ
1: ከምሸዊት ዓይነ ዓተር ኩሉ ፈታዊኦም እየ ሰቅ ሰቅ

0: ሓቢርና ኸልህና ከምዘና ዓመካ ሰላም ከጽናሓና ለለለ ለለለ
1: ከምዚ እንዳበሉ ወጋሕ ትበል ይቕፅሉ
2: ርዳን
1: ኣብ ድዓመት ይግበረልና ንኩላትና
3: ጥዑማትመሳርሒታትጣዕሚ እስከብርሃለ ምናልባት ከምቲ ዝበልካዮ ቀዲምካ ካብቲ ኣብ መብፃዓ ዝካየደ ንጥፈታት እውን ብጭራዋጣ ጌርካስ ንምዝናይ ነቲ በዓል ዝያዳ ንምድማቕ ኢልካ እናፀኒሕካ እቲ ዘሎ እዋናት እውን ትገልፅ ኢኻ በቲ ደርታ ሰኒኻ ንስኻስከ እንታይ ዓይነት መልእኽቲ ኢኻ ተመሓላልፍ ኣብዚ እዋን እዚ ማለት እዩ ኣብቲ ፀወታኹም
1: ንግሪ መገዲ ካብዛ መሳርሒት ሙዚቃስ ግድን ኢካ ክትፃወት ማለት ከምዚ ኣቀዲምና ዝበልናዮ ሲ እቲ ፀወታ ነቲ ብርሃን መስቀል ነቲ ሓድሽ ዓመት ንዓመታ ብሰላም ንኸፅንሖም ዝገልፅ ሙኒት ዘለዎ ትሕሶታት ደርታት መብዛሕትኡ ከምኡ እንዳገበርካ ኢ ምስቲ ኩነታት ትደርፍ ማለት እዩ። ስለዚ ኣንፋት ዝበልናይ ነቲ ደርታት እ ብከምኡ እዩ ማለት እዩ። ስለዚ ንሓድነት ንፍቕሪ ንፅንዓት እዩ ዝድረፍ ማለት እዩ።
3: ሃራይ ምናልባት ዝሰረኸና ነገርክልስለኒንታይ ደሪፍና ኣሎ
2: ኩሉ ጨሪስንያ እንዲና ሕጂ ኣብዚ ቕነ እዚ ኣብ ወርሓት መስከረም ህዝብና ወይ ከዓ እቲ ሕብረተሰብና ንዝሃዋህ ዙ መራ እዩ ድፈቶ ብጣዕሚ እዩ በ ብዝኽድካዮ ዓፋፉን በቒሉ ባሎንጋ ሸዊቱ ብዝሓለፍካዮ ገዛ ኣብ ዓድታት ማለት እዩ ብዝሓለፍካዮ ገዛ ቶክ ተረግሮ ናይ ዕፉን ትሰምዓሉ እዩ ማለት እዩ። ሸዊት ሸዊቱ ቆልዑ በቃ ብዝኸድዎ ገደና ሸዊቶም እንዳበልዑ ዝኸድሉ ሓምላይ ትርእየሉ ከም ዝበለ ናይ ዓንቲ ኣዋልድ ጋርሲ እንጌረን እቲ

0: ገልገለ መስቀለ ለጌረን ዝኸዳሉ እዋን ኣዝዩ በቃ ተፈታዊ ወርሓት እዩ ክብል ይፈቱ ማለት እዩ። ኣብዚኣ ግን ንሕና ሕጂ ሰብ ክርዳእልና ዘሎ ብዓቕምና ማለት እዩ፣ ናእሽትኢና ብዓቕምና መፅናዕቲ ጌርና ተዓቕምና ካልኣይ ኣብቲ ከባቢና ዝግበር ንኩሉ ይኮናን ወኪልና ዘለና ማለት እዩ። ኣብቲ ከባቢና ዝግበር እቲ ድሩት ኣፍልጦና ኢና ወስ ኣቢልና ዘለና እቲ ግዜ ሓጢር ስለ ዝነበረ ነቲ መዳለዉ ማለት እዩ። በጊመር ሕሳው ዳኣመት
1: ብጣዕሚ እኩል እዩ። እስከ ሳሚ ምናልባት ኣብ መወዳእታ ኣብ ዝተፈላለየ ደርፍታት እውን ተዓዚብና ሰሚዕና ካለና እቲ ግዜ እቲ ባህላዊ ስራሕ ዝካየዶ መፅናዕቲ ጉቡይ ዝኮነ ሓበሬታ ናብ ህዝቢ ከይተመሓላልፍ ዝግበር ጥንቃቐ ርዱእ እዩ። እስከ ኣብ ደርፍታትኩም ብድሕሪ ሕጂ እንታይ ኢና ክንፅበር? ምክንያቱ ባህልና ዝንብሎ እንተደኣ ኮይኑ ፅባቐ እዩ እዚ ንገልፆ እንተደኣ ኮይኑ እስኻ ከም ሳሚ ንባህላዊ ደርፍታትና ብከመይ ትገልፆ ናብ ዝተፈላለየ ሕብረተሰብ ማለት እዩ ተመሓላልፎ መዳት
0: እዚኣ ፅቡቅ ትሕተ ባህላዊ ደርፍታትና ኣብዚ ሕጂ እዋን ኣነ እንታይ ሕጎስከ ኩሉ ደረፋይ ናይ ዓድና ትርእዮ እንተሊኸ ሕጂ ኣብቲ ባህላዊ ደርፊኣት ርዒሙ እዩ። ባህላዊ ደርፊ ደይደረፈ ደረፋይ ኣብ ሃገርና ዳርጋ የለን ክትብል ትኽእል ኢኻ ማለት እዩ። እዚ ከዓ እንታይ እዩ ፍትወት ናይቲ ባህሊ ፍትወት ፅባቐ ናይቲ ሕብረተሰብ ናይቲ ያታ መንነት እዩ ማለት እዩ። ኩሉ ደረፋይ ሲ ኣብ ዝተፈላለየ ሸዋ ድዩ ኣብ ናይ ውልቁ ደርፍታት ድዩ ሕጂ ከዓ ከምዚ ዘዕለልና ብዙሕ ስራሕ ቀኒ እዩ ዮሃንስይ መስቀለይ ማለት እዩ ብዙሕ ስራሕ ተሰሪሑ ኣሎ ሕጂ ክዝርጋሕ እዩ ማለት እዩ። ንሕና ከዓ ብዓቕምና ሓወት ንብላ ኣለና ንፍትና ኣለና ኣብቲ ናይ ጉጅ ለና ጉጅ ለባህለ ዝዋደቡ እውን ዕዙዛበርኩቶ ይደለና ማለት እዩ ምስ ኩሎም ብፆተይ ምስ ኩሎም መሳርሕተይ ማለት እዩ። ቀፃሊ ኣብ ስራሕ ኣለና ቀፃሊ ኣብ ፃዕር ኣለና ብሕጂ ከዓ ኣይሆብ ፈጣር እንተሓጊዝና ሓደ ሓደ ስራሓት ኣብ ምስራሕ ንርከብ ኣለና ማለት እዩ። ብዓቕምና ከምቲ ዝጀመርናዮ ቁርብኳ ኣነ ብውልቀይ ድሕሪ ኢለ ፀኒሐ ካብቲ ስራሕ ብዝተፈላለየ ምክንያታት ናይ ውልቂ ናይ ስድራ ቤት ክኸውን ይኽእል እዩ ድሕረ ፀኒሐ ሕጂ ግን ብሓይሊ ተበጊሰ ኣለኹ ብሞራል ፈጣሪ ይሓግዘኒ ህዝበይን ኩሎም ኣፍ ቅርፂ ንፅብካ ሞራል ክቡን ክንታውዑን ከዓ ብትሕትና ይሓትት ማለት እዩ።
1: ኣንከምሓላልፎ ዝበሊ ኣብ ባህላዊ ኣብ ምዕቃቡ ወረ ማለት እዩ ከምዚ ዝበሉ ሳምሓ ወይ ናብ በዝ ኩሎምዚ ናብ ባህሊ ይኣትሎ ኣነ ባህል ኣዝየ ዝፈቱ ንዓይ ከምዚ ህወተይ ገዛዩ ኣነ ባህል ናብራይ ዝፈቱ ባህሊ ኢኻ ብባህሊ ክወፅ ኢ ከዓ ዝደሊ ከምዕ ምንደኒ ከምኡ ክሰርሕ ዝደሊ የ ኩሉ ሰብ ከማ ከማ ክኾን ይደሊ ማለት እዩ። ቆብ ከምዚ ናይ ሜኒ ስራሓት ገለ የብለይ ምስ ጉጅለይ ምስ ዘባና ኮይኑ ዝሰርሑ ስራሓት ከም ዝረክዮ ከዓ ቤምታት ንንሽ ከዓ ይፍትን
0: ሳዕስዕናዋሳቅጥቀትና ምዛእሳይት
1: ሳዕስዕፍትን ማለት እዩ በቃ ይዋሳ ገለ ማለት እዩ ትደንፍካ ቅንዲ ሞ ብጣዕሚ እየ ዝፈቶ ስነስርዓት የዘፍቅሮ ማለት እዩ ማካሓተይ ከምዚ ኢለ ስለዘረባ ይኮንኩም ከምዚ ግዜ ሙሉኣዊ እየ ዝፍር ብጣዕሚ እየ ዝፈቶ ናብቲ ኣነ ዝደልዩ ክልታት ዝበፅሕካ ኣምላኽ ሓግዘኒ ማለት እዩ። ከምኡ ከዓ ኩሎምና የህዋተይ ደገፍተይ ከምዝሻሎ ከምቶም ኣርቲስት ዓበይቲ ዘለዉ ንኣምለክኸውን ከዓ ሞራሎ ማለትፈለ እዩ ኣነ ክልትናቶም ዝበፅሕ ማለት እዩ ብባህሊ ብፍላይ ከምዚ ዓትና ክንሰርሐሉ ዘለና ጉዳይ ኣብ ናና ዞባና ከዓ ብጣዕሚ እያ ንሰርሐሉ ብጅሎ ይኮኑ ገለ ብጣዕሚ እዮም ዝሕጉዝና ማራ ኢና ንሰርሓሉ ኣብ ከዳድና ናገለ ከዓ እወ ኣነ ከመይ ዋና ከምዚ ኣከዳድና ዘፍቅር እዚ ኣብ ዝኾነ ዋላ ደሓኒ ማለት ኣብ ኣከዳድና ከምዚ የፀብቀልና ኮይኑ ስማዕኒ ግን ደሓኒ ተመሰኩሉ ግዜ ክንገብር ኣይንክእል ምኳ ግን ከብሮስ ዝሓለ ኣከዳድና ክንክደን ከመዋል በስለና እዩ ማለት እዩ እቲ ባህሊ ግን ክዕቀብ ኣለዎ ኣብቲ ግዜ ከምዝብል ዓ ኣብዚ ግዜ እዚ ተቆናና ገለ እተኮይኑ ዘፍራና ተቆኒና ገለ ገለ ዕንቁና ጌርና ዲና ገለ ኣብቲ ግዜ ክበዓል ክኽእል ኣለ ባህሊ ኣዝየ ዝፈትዎ ክሰርሓሉ ከዓ ኣምላኽ ሓግዝ ሰርሓለዩ ኮምሽን ባህሊ ስፖርት ዝባሉ ማማትእየ ዝዋሉ ጉጅለይ ማለት እዩ ጅለባህል ተሳየ ዝዋሉ ኣዝየ ዝመስለና ይሕጉዝኒኦም ሰራሕካ ኣለና ኣና ንፈፅምቲ እየ
2: ንሕና እውን ኣብ ካልእ ስራሕ ከንረክበልቲ ተስፋ ንገብር ስራሕቲ ከምድላይ ክኾነልክ ድማ ኣሓክስኪ ንከስከንታይ ትብልታይ ተወሰኸልና
3: ኣብዚ እዚ ባህሊ መሰረቱ መንነት ወይ መግለጽ ናይ ሓደ ሕብረተሰብ እዩ። ስለዚ ሓደ ሕብረተሰብ ባህሉ ክዕቅብ ስለ ዘለዎ ኢና ዋላ ዝሕጂ ንገብሮ ዘለና ማለት እዩ። ስለዚ ኩላትና ኩሉ መንሰይ ይኹን ዓብዪ ይኹን ባህሉ ናይ ምዕቃብ ሓላፍነት ንነብሶ ወከፍ ሰብ እዩ ዝምልከት ማለት እዩ። ነቲ ሓደ ነቲ ሓደ ዝምልከት ኣይኮነን፣ ኩሉ ሰብ ባህሉ ዓቂቡ እቲ ናቱ መንነት ዘርእየሉ መንገዲ እዩ። ስለዚ ኣብዚ ሕጂ እዋን ኩሉ ሰብ ዝተፈላለየ ብዛዕባ ባህሊ ናይ ምዕቃብ ንጥፍታት ይካየድ እዩ። ግን ከዓ ጎኒ ጎኒ ከዓ ነቲ ባህሊ ናይ ምብራዝ ካብ ደገ ዝመፁ ፅልዋሃት ከዓ ስለ ዘሎ ንዕኡ ኩላትና ክንቃለሶ ነቲ ባህልና ከመይ ጌርና ናብቲ ዘለዎ ደረጃ ነብፅሖ። ምክንያቱ ስጋብ ሕጂ ሕብረተሰብ ኤርትራ ብዝተፈላለየ መግዛእታት ተገዚኡ ባህሉ ኣየጥፍአን ማለት እዩ። ስለዚ ከም ካልእ ሕብረተሰብ ወይ ከምቲ ዝተካየደሉ ናይ መግዛእቲ ወራር ባህሉ ክርስዕ ዝግብኦ ነሩ። ግን ህዝቢ ኤርትራ ብጣዕሚ ኣብ ባህሊ እውን ፀኒዑ ተቃሊሲ እዩ ማለት እዩ። ስለዚ ኣፅኒሕዎ እዩ። ስለዚ ሕጂ እውን ነቶም ሕጂ ዘለና መንእሰያት ወለዶ ከዓ ነዚ ፀኒዕና ክንቃለሶ ባህልና ዝያዳ ክነድምቆ ነቲ ናሃሰ ዝኸይድ ዘሎ ከመይ ጌርና ነበራብሮ ዝተፈላለየ ንጥፋት ይካየድ እዩ፣ መፅናዕትታት ይካየድ እዩ፣ ደርፍታት ይካየድ እዩ፣ ፊልምታት ይካየድ እዩ። ኣብ ኩሉ ንገድፎ ንገብሮ ንጥፍታት ብዓቕማ ነቲ ሕብረተሰብ ሲ ኣብቲ ዘለካዮ ከባቢ መሲልካ ምኻድ ፅቡቅ እዩ። ዋላ ከምዚ ዮሃና ድበለቶ ኣብ ኩሉ ዋላ ባህላዊ ኣይትግበር፣ ግን ኣብ ከምዚ በዓል ክኸውን ከሎ ኣብቲ ከባቢኻ ሲ ሽዑ ክተንፀባርቕ ኣለካ። ሽዕቶም ንኣሽ ዛዕብ ዘለዉ ከዓ ይርእዮ ማለት እዩ። ስለዚ ናሰሙን ናይ ምቕፃል ሓላፍነት እናተምሃሩ ስለ ዝመፁ ነዚ ዓቂብናዮ ክንከይድ ኣለና እየ ዝብል በዚ ኣጋጣሚ ርሑስ ኣውደ ኣመት ክኾነልና ንኩሉና ህዝቢ ኤርትራ ኣብ ውሽጥን ኣብ ደገን ዘሎ ብፍላይ ከዓ ንምክልኻል ሓይልታት ኤርትራ ንሕና ነዚ መደብ ዝኾነ ክካይዶ ከለና እሱ ኣብ ደባት ኮይኑ ሃገርና ህዝብና ንከይድፈር ኣብ ሓለዋ ዘሎ ርሑስ ሓዱሽ ዓመት እንኳዕ ናብ ዝብቃዓና ክብልፈቱ ከምኡውን ንዓኻትኩም እንዳዜና ነዚ ዕድል ዝሃብኩምና ኣዝና ነመስግን። እዚ ሎ መዓልቲ ንገብሮ ዝፅናሕና ኣለስ ብዙሕ ማለት ኣይኮነን፣ ግን ካብተን ዝሓዝናየ ነንእሸይ ኢና ቁንጭል ቁንጭል እንዳበልና ማለት እዩ። ስለዚ ካልኦት ከዓ ከምኡ ክቕፅልዎ ከዓ ተስፋ ንገብር ማለት እዩ። ብዙሕ ክርስዕ ንኽእል ኢና፣ ናይ ዝተፈላለየ ከባቢታት እውን ክንሕውስ ንኽእል ኢና። ግን ካብ ዘይ ምስራሕ ዋላ ብሕማቕ ምስራሕ ይበልፅ ይሓይሽ ኮይኑ ይስማዓኒ ዜነና ተይቐኒልና
0: ባህሊ ያታ እዩ፣ ያታ መንነት እዩ፣ መንነትና እዩ ማለት እዩ። ሕጂ ኩሉ ሰብ ኣብ ዘለዎ ኣምባሳደር ናይ ባህሉ እዩ ማለት እዩ። ኣብ ውሽጢ ይሃሉ፣ ኣብ ደገ ይሃሉ፣ ኣብ ዝተፈላለየ ዓድታት ወላ ዘሎ ብባህሉ ሲ ክወርዕ ኣለዎ፣ ባህሉ ክዕቅብ ክፅዕር ኣለዎ። ባህልናስ መንነትና እዩ። ስለዚ በብዓቕሙ ኩሉ ሰብ ማለት እዩ ዋላ ብስነ ጥበብ ደየለ ሰብ ብዛዕባ ዓቕሙ ብዓቕሙ ሲ ክዕቅብ ኣምባሳደር ናይ ባህሊ እዩ ኩሉ ሰብ ማለት እዩ ኣብ ዘለዎ ቦታ ማለት እዩ። ሕጂ በታ ንእሽተይ ዘላቶ ዓቕሚ ሰብ ብዛዕባ ባህሉ እዚ ድመፅ ዘሎ ናይ ሶሻል ሚድያ ፅልዋታት ናብዚ ሕብረተሰብ ወይ ናብዚ መንእሰይ ገለ መፅኡ ካልእ ዕብላላታት ከየምፃልና ማራ ስክፍታ ኣሎ ኣብ ኩሉ ሰብ ስክፍታ ዘሎ እዩ። ስለዚ ብፍላይ ከዓ ንሕና መንእሰያት ካብቶም ዘለዉ ኣያታትና እንዳወረስና ባህልና ክንዕቅብ በዚ ኣጋጣሚ ለጎዋ ይቕርብ ማለት እዩ።
4: عمقي بغنبرية دينوي ماقرية وعد عمو عمقي بغنبرية دينوي ماقرية

ንዓመታት ተዛዕቑረኒ ንመስቀለ ይመብፅዓለኒ ንዓመታት ተዛዕቑረኒ ንመስቀለ ይመብፅዓለኒ

ንዓመታ ዶዝዓቕረኒ ንመስከለ መምፃዓለኒ ንዓመታ ተዝዓቕረኒ ንመስከለ መብፃዓለኒ እሕማየ እሕማየ እሕማየ እሕማየ

0: ሞግየኩም ደጎርጎይኩም ወተዋታ
1: ጥራሽ እኮ ሰሚል ኩሉ በፂሕና ኣማዕዲና ንዓዶም ክምለሱ ርኢናዮ ንስኡ ከዓ ክሳብ ሕይፅኒሕና
0: ተመሊሶም እምበኣ
1: ተመሊሶም

ወይ መፅኦም ተመልሶም

0: ሰፍሮ ይባናሉ ዲሞ
1: ሃይ እሽተይ እንዳሉ ፈንተት እንዳሉ ዋይ እፍለጭ ፍላቅ ምፍላቅ እንዲ ይፈልጦም እንዴ ዋይ
2: ወይታ ምዝለኩሞ ደሞ ዋጣ ገር ወቀ ይኸስማዕኩ
1: አንታ ዋጥ እየ እምበሪ ክዋጥ ደ ይበሃል እዩ እዚ ኮ መተባብዕ እዩ በሎ
0: ሓንሓንሓን ብደፎቅ ግዜ ይኮነን
1: ኣ ሸበድበድ ኮይና ዶ
0: ወ ኣብቲ ዘድየ ንባዕለይ ክነግረኩም
1: ሕራይ ድሓን ሕራይ በዚ ኣቢል ዓዲ ክኸይድ
0: ኣበይ ነርካ ትብሎ ካ ኣበይ ነይረ ክትብሎ
1: ዋ ከይረኣይና ዓዲ እንድሕር ኣት ዋ ሓሚመ ደቂ ሸነረ ይብ
0: መቸማ ምክንይታ ኣይምነወካኒ ምሳኻ እያ ተፈጢራ
1: ምሳያ ምክንይታ ምሳያ ድሓን ከይድ ዳቐልጢፈ ምናልባት ምናልባት ዝኾነ ነገር እንተልዩ ሓድሽ ነገር ኣብ ዓድኻ ርቁ ፅላ ቢለ ክመፅእ ከምታ ንገብራ ክመፅእ ድሓ ወለ ወለ ወለ ዘይነገርኩኻ ዓይኖም ከዓ ተሓፂ ኣላ
0: ፈሊጠ ድሮ መርዓ ነገር ወራድ መርዓ ኮይነ ምስቶም እዳ ወዲ ካኣት እየ እዳ ሰኣት እየ ብትንትን ክእት ወላ
1: ዓዲ ክትኣቱ
0: እዲ ክዳቕወ
1: ከደበል ድሓና ይትሕመቑ

0: ሓዋላ እዛ ዒረ መልሓስ ክትቕጥበ
1: ኣንታቤት ትኾን ክሲ ኣብ ከምዚ ክዘላላቐ
0: ወተኸይ ፈለማሲ ኣብ ትቐድኹም ደሎና ወተኸይ ፈለማሲ ኣብ ትቐድኹም ደሎ
2: ምን ታዓይኑ
3: ይሄ ሹማይ
2: ፅበይ ክልኹም ንሲ
3: ዝሓስበ የብለዩ
2: ቁሩብዳ
3: ቁሩብ ከይትበለን ዝሓስበ የብለዩ ንብለካ ኣለኹ
2: ዓይኖ ባዕ ከይትፅበለ ኣለኹ
3: ዛዕባ
2: ክልቴና ዶይኮነ
3: ዘሕሰተ ንዲኻ ንስ ሓሰብ
2: ኣነ ዝሓሲበ ነይረክብ ብዛዕባ ክልቴና እዩ ተሓስብ ንፈረቓ ንበር
3: ሓሲበ ወደ እየ ካብለካ ኣለኹ ኣነ ክኸይዶ እወ
2: ሓለፊ ሓፂር መልሲ ሃብኒ
3: ሂበካ
2: መልስሉ
3: መሊሰሉ እኮ
2: እንታይ ትኾኑ ኣለኺ
3: መልዓና ይኖሕ እንተብልኩ እንታይ ሽግርካ
2: እንታ ሓፀረ ክንታይ ፀገምኪ
3: ሓሳብ ልበይ ይፈርስ ሓደሽደሽ ይብላታ
2: ትጋግ ኣለኺ
3: ዓድና ብሓዘን ተጎብዮም ማንም ዛ ፍጡሩ ዝዓዲ ብሰላም ክንቀሳቀስ ፀሎት እናፃቐስ ንሕና ዳስ ኣበ ክንተክል
2: ሓጎስ ኹን ሓዘን መናብርቲ ሂወትና እዮም እቲ ብፅሑ ዝበለና ድማ ንበፅሕ
3: ዘይንቃዶ
2: ዘቃዱ ዘይተዛረብኪ ዓይኖ ዝሓለፈ ኣክል ብቓሕታ ክሕኒን ኢለ ካብ ሳቕ ነዊሕ ገረስ ክንዲና ኣበባና ዝወዳእናዮ መዓልቲ ንዋሒድ ክዝቆሰሎ ቕስሎ ክተምስል እዮም
3: ኣቆጢዕካ ደ
2: ሰላሊዕ ክና ተዛርብ ክልበይ ተመሲሑኹ
3: በልሓ ናይ ትንደት
2: ናይ ትንደት እቲ ቓሕታ ንበይን ድ ዝስማዓኒ ኣነ ሓኒ ንድብል ዘለኹ ኮ ክልተ ሰለስተ ሳዕ ካብ ኢድ ከታሮ ካብ ተመንዛዕኺ ንሳልሳይ ራብዓይ ግን ዝሞትኩ ምዃን እዩ
3: እንታ ሽማይ ትበልሕ ማቕ ዘረባ
2: ትፍ ዝበሃል ዘረባኺ እዩ ዓይኖ ደስ ዝበል ክልበይ ኣለሎ ንሱ እተኮይኑ ቓሕታ
3: እንታ ሽማይ

0: ሰብኡት ዝቡ ክትፈልጥ ኢላ ከይዳ ኣላ
1: ኣውስ የላ ናብ ውን ፀኒሐ
0: እሞ ናብ ወይና ሳንዳ ኣሉዳ ተኣልያ ኮይና
1: ኣንተ ክንዳ ሒሎ መሊሶ ክሳዲ ክእትዎ
2: ኣቦ
3: ባው ወዲ ባው
1: ኣንተረግም ትውላት
4: ኣይትሓና እንዲና
0: ምሳ ክበኣር ድሓና ኣሎ እዩ በሊ ነቦኸስ እዙ ይቆጢዕዎ
3: መዓልኩም ዳብርሃ
0: መዓልካ ላእ
3: ኣይድሓና ና እንተ ቅድስቲ ኣብርሃን ፅርፅር ከይዳ ብመንገዲ ረኺብ እዩ
5: ድሓኒና እንታ መልእክን
3: እሞቶም ሃደ ኣንፀርፂሩ መንገዲ ኸይ ይረኽብ እዩ
5: እንታ ምስተ ዓይኖም ተኳርዮም ከምዚ እኳ ሓቁ ርኦ እዮም ኣይፈልጥን እምዚ ንፅርፂሮም ከይዶም ርኦ እዮም ኣይፈልጥን
3: እሞ ክሳዕ ክንዲዙ በልዳሓ ከደ በልዳሓ ክስዕቦ ከይደዳ
5: ኪዳኣ ህደ ኣብሎም ስ
6: ረስኒ
2: ድማ ሃላዊ ጥዕና
5: ዊዊ
2: ርኣይ በልኣኹ ምስ ኢሉ
3: ሓዊ
2: ተመስገን ተመስገን ናበይ ዳዕርኩም ወጥቐሺ ናበይ ዳዕርኩም ብንደም ክትቀላል ትኸይደ ክትቀራርብ ፋልኩም ርስታዩ

0: 当たるな。
1: ፀኒሐ ኣብያ ሰሚዐ ወፅ ኣነ ንመኻ እንዳወድ ዘጎ ቤት መሲሊ ንሞ ቆልዑዮም ርዱኑ ዝብል ነበረ ዲስ መስ እንታይ እዋ ንኸደ ሃጢሙ በሎ ኣነ ዘበዝያደ ሃይ ረኽመት ብሕራ ንሕና ኸ ንቅድስ ዝተሃ ክንገብር ሕራ ግር

0: ስኢለባጎቦ ኮይነ ሰላም ኣቢልኒ
1: በሊ ድሓ ተቆልዓ ጉን ገይራ ኣላ ሞ ድሕ ድን ተክመፅ
2: ራይዶም ጌርና
1: ኣድም ግን ዋላ ብወይና ገይራ ይትፀበይኒ ለዘይሉ ከላ
2: ደቂ
1: ኣትፈግልብ ትክብል እየ
3: ስምዓነ እዞም ገዛ ድሓን
1: እዮም ድሓን እዮም ድሓን ንክስኺ
3: ኣነስ ድሓን እየ ምሳ ንደይ ዓይኖም ተኳርዮም
1: ወ ምስ ወፀት ኳ ዘይተመፅ
3: በር ስምዓኒ ከይመልቆካ ከም ቃልቲ ከይትዛርብዳ
1: ኣንቲ ተኩ ደብል እዮም
3: ኣወዳእኒ
1: ሕራስ ክብል
3: ሳንደይሲ ምራን ሰቂለን ክሕነቐሲ ዘምህረት መፅኢ ድሒንዎ
4: ሰሃሊ ኢለነ
2: ኣንታ ድሓንዓይኖም ኣንቲ ድሓንኺ ዓይኖም ጓለይ ወይ ኣነ እንታይ ኣምፀኽ ሳዕ ክንዚ መቁፀርያ ዘይብሉ
5: ወጥቐሲ ሕጂ ኣይገዝእን እዩ ኣይመልክዑ
2: ድሓ ወይ ኣነ ሽማይ ዓይኖም
6: እዛ ዘረባ ከዓ ኣፍና ክመልቆ ይብ ኣፍና ልጓም ንግብረ
0: ደይ ትበልዓ ሽሮ ተሓሰማ ይልክ
7: ኣለናበሉ ዛ ዝበፅሒ
0: ይገበርኩ
7: ወብሬዳ ዘረባ

0: suoi. Eta! Uai!
1: ወይታን
2: ኣዳ
1: ዓይኖም በደጊማን ኣብዚ በረሓና ተመሊሳ
2: ኣምፀያ።
1: እሺ ወይታን
3: እንደሻ ኣሎ ምኽዋል
1: ኣብዘይ ቅድስቲ ቅድስቲ ከዓ ይብልኹ
3: ክትፈልጢ ቅድስቲ ክንዲዝብሉኸ ኣንቲ ቀያ ሓንጭዋ ክትፈልጢ ብፍንጫ ይኹን ብካለ ይኹን
1: ካብ ሕይን እዮ ሓማት ሳውን ክትኮን እዩ
2: ሓማተይ ብኣምኸይ ከዓ ሰብኣይ ክን ሰብኣይ ጓልክን ንኣይ ከጥፉ ናብ ዝበረኻ ወፊሮ የግዳይ ሰለጦም እግሮቶ ጎሚሲ ሰብኣይ ጓልክ ፀይሮሞ ኸይዶም
3: ኣይትምልሰልካ ንያ ኸመይ ድያ እንታይ ኢለ ክትምልሰልካ

0: ኣነ ዓጓል ክወርሐን ክልተ ሰሙንን ተሪፍዎኣሎ
1: ደካ
0: ኣብ መርዓጓልኪ ወራድ መርዓ ተመሲለ ሰብኣይ ክን ሰብኣይ ጓልክን ቀትለ ጓልክ ናብ ዝበረኻ ዝሒዘ ያ ክመፅ እየ
1: እዚኣደት ዓይሽ ከም ወዲ ዓዲኺ ከም ፃዕዳ ከም ቀራቢኺ ምኻድካ ይሸክም ምስሊ

0: እቲ ናቱ ተለዊሱ እቲ ዕድሚ ተሰንኪቲ እዩ እቲ ናትና ድማ ተለዊሱ ኣሎ ፅንዓት ይሃባን ታቦቱ ንብዓት ይኣኽለና ኣይንምባዕ
1: መዓላት ክንት
2: ማዓልካ ሽማ
1: ይ ድሓን ይኽና ኣትኽና
2: ድሓን ኢና ድሓን ከ ኣይኮና
1: እንታይ ተረኺቡ
2: ውራይ ቆፀራና ፈሊጡ ዳስና ክግምጥል ንዓኻ ቐቲ ንዓይ ወሲዱ በረኻ ክሕፅነኒ በዓል ትንዱ ክገብረ ንሳውን ወዲዩ ኣሎ
1: እዚ ሞ እንታይ ዘሻቕል ኣለኹ
2: ተሻቂለ ይኮንኩን ሽማይ
1: እንታይ ዳ
2: ኣደይ ውራይና ብገፊሕ ኣቦይ ድማ ብጭሉቕ ክብሉ ክሳብ ሕይሕን ይንብሃሉ ኣለዉ
1: ሒዳ እንታይ ኢና ክንገብር
2: ንገብሮ ዳኣ መሊ እዩ
1: ኣይኖ ድፍለት ክልዕሊ ማ ንምፈልጠ ብቃዓ ጥራሕ ከምዚ ኢል ክስተንፈስ ክለየ እምበር መዓልትና ድያ ክትኮኑ መዓልቱ ብሓንሳብ ኣለና
3: ሰቕ ጥራይ ትሻቅል

ክብራትን ክቡራን ተኸታተልቲ መደብናትራን ናይ ሎሚ ሰሙን ትሕዝቶ መደብናትራን ከምዝተዓዘብኩሞ ብምክንያት በዓል ቅዱስ ዮሃንስ ዝተዳለወ ትሕዝቶታትን ክትከታተሉ ፀኒሕኩም ኣዛ ናይ ዝኾነ ትሕዝቶታት ናብ ክማቅሪብና ክንከውን ተስፋና ሙን እዩ። ስለ ምክርታልኩም ድማ ኣዝና ንመስግን። ደጊምና ንመላ ህዝቢ ኤርትራ ውሽጢ ሃገር ንወፃእን ዝርከብ እንቋዕ ናብ በዓል ቅዱስ ዮሃንስ ብሰላም ኣብፅሓና ንብል። ኣብዚ ቦታ ኮይና ነዚ በዓል እዚ ንመደብናትራን ድማ ብዝያዳ ድምቀት ንባሃብ ዘኽ ኣለና ኣብ ቤት ምግብን መስተን ስቴላር ብምዃን ብፍላይ ድማ ንሳሙኤል ገብረ ሃዋርያት ምስ ኩሎም ኣብዚ ቦታ ዘለዉ ሰራሕቲ ከነመስግኖ ንፈቱ ረሑስ በዓል ክንብል ንፈቱ ኣዝና ነመስገን። ምስ ሰኣላይ ሓደ ካብቶም ብምዃን ከምኡ ሰኣላይ ተስፋ ኣለምሃብ ተገልግሽ ብምዃን ንስኹም ፀናሕ ብምክሪ ሓጎስ ተሰናይ ንምነ ንስተርኩ መርባት ኤርቲቪ ሰላም።

0: ሰላም ከመይ ፀኒሖም ዝኾርኩም ተኸታተልቲ፣ እዚ መደብ እዚ ምክንያት መበል 50 ዓመት ዝኽሪ ምስራት ቤት ትምህርቲ ሶራ ንካይዶ ዘለና ቃለ ምሕተት እዩ። ዕዱማት ኣጋይሽ ኣለውና። ዕዱማት ኣጋይሽና ድማ መምህር ኢብራሂም መሓመድ ከምኡውን መምህር ስቶም ሰይድ እዮም። እንኳዕ ዳሓ መፃኹም። ብመምህር ስቶም ክጅምር፣ ናብ ቤት ትምህርቲ ሶራ መዓስ ክተፀንቢርኪ? ቤት ትምህርቲ ሶራ ክብ ከመይ ኩነታት ነይሩ ሽዕብቲ ዋንቲ?
1: ኣነ ብሽሕን 978 ምዝላቕ ዝነበረሉ ግዜ ኣጋ ሽዑ ካብ ባህሊ ውድብ ናብ ቤት ትምህርቲ ሶራ ከም መምህር ትግሪ ሽዑ ቤት ትምህርቲ ሶራ ዜሮ ነይሩ። ሽዑ ኣብኡ ኸይድ ብኣጋጣሚ ድሕሪ ቅሩብ ግዜ ከይበላዕኩ ምዝላቕ መፅኡ ሕጂ ምስቶም ኣሃዱ ኣዝሊቐ ማለት እዩ ቀልዑት ሒዝና በብሸነኽካ እዩ ነይሩ እቲ ምዝላቕ። ገሌ ብካሊእ መንገዲ ኸይድ ገሌ ብካሊእ ንሕና ግን ዝሓዝናዮም ቃልዑትን ንሕናን ብሃወላዕ ጌርና ዓይተርባ ዝበሃል ናይ ሱዳን መሬት ረጊፅና መወዳእተን ጀልሃንቲ ኢና እቲና ክነኽፅሮ። ሕጂ ኣብ ጀልሃንቲ ከም መምህር ሓፂር ግዜ እየ ሰሪሕ። ሽዑቲ ሓፂር ግዜ ዝሰራሕ ኩሉ ድሕሪኡ እንታይ ይበሃል ኣካዳሚ ይጅመር ትምህርቲ። ሸውዓነ ባዕለየ ሻትሻይ ወዲአ ሸውዓይ ከይጠንቀፍኮ ጀነራል ምስ ሓረፍክ ክብ ኣብ ሰውራ ዝወፃእኩ ማለት እዩ ሕጂ እንታይ

0: درجة شاد شاي قفل بمنتايا بتي زنبرة سرعات نرقصة وانقا بزوح هاي تقدس اللون خاي تقامي خا تقرينيا خا اي عندي زنبرة نحنا نحنا نمان جن نتن علي تنبر قانقا عدي بيت تمر ثورة بتعمي عبي أدهوبة ينيروها في اللي تقرين تقرينيا نشعون مهارو نيرون بطنبالوت ما تعفتي نيران كمان بتقري حجي እንታይ ገብሩ እዚ ኣነ ኣካዳሚ ክምሃር ምስ ብፆተይ ማለት እዩ ምስተን ከማይ ክምሃር ዝግባአን ኣለይቲ ነይረን ኣነ ነይረ ዋላ እውን ኣብቲ ሕክምና ገለገለ ኣባላት እምበር ገሊአን ከማ ንድሓን ነይረን ከም ትምህርቲ ሕጂ ትምህርቲ ጀሚርና ማለት እዩ ራብዓይ ክፍሊ ትምህርቲ ጀሚረ መምሃራኒ እውን ዘለው ኣለዉ ክሳብ ሕጂ በዓል ትካባኣይ ሙት በዓል ኣብርሃም ተክሌ ከበደ ነይሩ ስቡእ ኣልሚሂም ብዙሓት ነይሩ ኣብኡ ዝምህሩና እየ ክምድል እዩ ካብኡ ካብታ ራብዓይ ንሓምሻይ ምስ ሓለፍኩ ሕክምና ነይራ ማዕረታም ኣባላት ኣለይቲ ነይረን ኣቦታት ነይሮም ተመሃሮ ብኣማት እዩ ካሊእ መምሃራን ነይሮም ምስኦም ውን ሕክምና ነይራ ሓላፊት ናይታ ሕክምና ከዓ ዶክተር ኣወጣሽ ነራ ክሳብ ሕጅላ ዶክተር ኣወጣሽ ዓብዪ ተራ ዝነበራ ኣብ ቤት ትምህርቲ ሰብራ መጀመርያ ዝመፀቶን ብሕክምናዊ መዳይ ቀልዑት ተኣሊ ዝነበረት በዕላ ብዓብኡ ትገልፆ ነይራ ወላ ሕጂ ክትገልፆ ፅቡእ እዩ ምክንያቱ ህወት ምድሓን እዩ ሕክምና ስለዚ ናታ ክዛረብ ዳሓና ዓዓ ይገድፎ ነተን ሕክምና እውን ምሳይ ዝነበራ በቢ ደረጃኡ ንዓኣ ንገትፈለን ናት ጥራሕ ዛረብ ሕጃኒ ዝነበርኩሉ ሽዑኡ ኣነ ከም ሓምሻይ ሓሊፈ ስለ ዝኾንኩ ደሓን እያ ተባሂለ ድየ ትሰራሕ ኣለዋ ተባሂለ ካብቶም ቋንቋ ናይ ትግሬ ዝነበርኩዎ መምህር ንሕክምና ምደብ ኣብ ሰውራ ከዓ ዝመፀ ምፃእካ ፍለጦ ኣይትፍለጦ ኣብዚ ግዜ እንታይ ምበልካ ህወት ሰብ ከመይ ገይረ እየ ኣነ ራብዓይ ክፍለ ኸይነ መርፊቅ ወግ ኣይክእል ሕሙም ተሓማማኒ ክኣልዩ ኣይክእል ተመተኒኸ ብዙሕ ኢኻ ተሓስብ ማለት እየ ኣብቲ ግዜ ግን ምሕሳብ የለን ኣብቲ ግዜት ዝመፀካ ኩሉ ኣሚን ኢልካ ተቐቢልካ ትገብራ ሓንቲ ኸ የጋጥመካን ምክንያቱ ንዓይ ገምቱ ንሕጂ ብራብዓይ ክፍሉ እቲ እንታይ ገብሩ ኣወጣሽ ንዓይ ከማይ ዝኣመሰላ ኣጋር ሓኪም ትምህረና ምስኡ ግን ስቡእ ዶክተር ናርኣዮ መፂኡ ከዓ ምህረና ነይሩ እዚኣ ሕዝና ወዲኢ ግን ተባሂና ንውዕ ተመሂርና ከም መምሃር ምስ ተምሃርና ሕጂ ዳይረክት ኢና ባንቺ እውን ኣቱ ኣብ ምልምም ኣቱ ኣብ ስራሕ ከዓ ቁስሊ ትሕክም መርፊኡ ትወጊእ ረስኒ ትዕቅን ምስቶም ቀልዑ ትሓድር ረስኒ ተለዎ ትሕብር ወይ ድማ ንድሕሪ በርቲዕዎ እንቲ ልዕሊኻ ዘሎ ድሓን ዝኾነን ወይኒ እታ ዶክተር ኣወጣሽ ዝብሎ ዘለኹ ንዓኣ ትሕብራ በዚ ደረጃ ትሰርሕ ሕጂ ሓንቲ ፅቡቕቲ ናይ ዶክተር ኣወጣሽ ዝነበረት ንሕና ክንምዕብል ስለ ትደሊ ንሕና ብቋንቋ ግሊሽ ንኹማት ነይረ ኣነ ወር ባዕለ ከማን ከማይ ዝኣመሰለ ሓደ ክልተ ከዓ ነይረ ሕጂ እንታይ ትገብረና ነቲ ዓይነት መድሃኒት ኩሉ ግዜ እንግሊዝ ዝፅሓፍቲ መድሃኒት ግን ቋንቋ ትግርኛ ትፅሕፈሉ ኣቐንዶስ ትፅሕፈሉ ምጥኹምኒ ረስኒ እታ ተርሞሜትር ተርእየካ ከመይ ከም ትዓቀም ስለዚ እዚኣ ሕዝካ ኢኻ ትብገፍስ ከም ስርዓት ከምዞም እንደ ነርስ ንብሎም ንኸውን ኣብዚ ግዜ እዚ ከምኦም ዓይነት ንሰርሓሉ ነርና ዝስራሕ እዚ ግን እንታይ ኢኻ ተመስግን ኣብቲ ግዜ እቲ ወላ ተሓላፊኻ ወላ ብልዕልኻ ዘሎ ንክትምሃር ጥራሕ እዩ ዕላሙ ንክትምሃር ስኻ ተማሂርካ ከዓ ነቲ ሰብ ዘሎ ክተድሕኖ ብትምህርትን ይበሎ ብምእላይት ይበሎ ብሕክምና እዚ ኩሉ ተበጊስካ ንዕኡ ስለ ዝሰርሕ ኣይስማዓካን ስለዚ በዚኣ ገይረ ከም ሓኪም ኮይነ ኣብቲ ዝነበረ ናይ ሕክምና ናይ ቤት ትምህርቲ ሰውራ ዝበሃል ኣብኡ ተመዲበ ማለት እዩ ብኡ ገይረ እውን ሩብ ማዕቢለ ሓንቲ ባዶ ሓደ ባዶ ክልተ እናበሉ ይፈላለ ነይሩ እቲ ናይ ወላ ሕክምና ምስኦም እዩ ዝፅጋዕ። ምክንያቱ ሓንቲ ባዶ እንድሕርላ ኮይና እታ ባዶ ሓደ ህፃናት በቢ ደረጃኦም እዮም ዝፍለይቶም ቋልዑት ኣብቲ ኣወዳድባ ናይቲ ኣነባብሮኦም ንበሎ ኣተኣላለዮኦም ንበሎ ኩነታቶም ንበሎ ህፃናት በይኖም ማእከሎት በይኖም ንኣሽቲ ከምኡ እናገበርካ ሕክምናው ብከምኡ ባዶ ሓደ ትኸዳ ኣለዋ ባዶ ክልተ ኣነ ሕጂ ኣልማዝ ክዳኒ ሽማ ወላ ሕጂ ምን ኣላ ኣልማዝ ካባይ ቁሩብ ዝበለፀ ምንችሙ ነይሩዋ ኣንፈት ናይ ትምህርትን ናይ ክእለት ናይ ሕክምና ምስ ኣልማዝ ኮይነ ክልተና ባዶ ሓደ ንሕሽ ሕጂ እዚታት የብላሓካ እቲ ዝነበረ ሃዋኹ ማለት እዩ ግን እንታይ ይልዕሉ ኩሉ ነቲ ዘይትፈልጦ ነገር ዘፍልጠካ ዝብገስ ስለ ዝነበረ ዘይትፈልጦ ነገር ቅድሚካ ዘሎ ሰብ ይፈልጥ ስለ ዝኾነ ኣምር ናይቲ ነገር ስለ ዘለዎ ከምኡ ክትኸውን ኣይበቃልካን
1: ብእስቶ ናብ መምር ኢብራሂም መሓመድ ክንከይድ ማዓሲኻ ተሰሊፍካ ናብ ቤት ትምህርቲ ሶራ ማዓሲኻ ተፀንቢርካ ከምንታይ ከ ትሰርሕ ነርካ
2: ኣራይ መጀመርያ እዚ ሓበሬታ ምናልባት ንክእሎ ከነዘንቱ ኣብዚኣ ምዕዳንኩም ሚኒስትሪ ዜና ክመስግነኩም ፈቱ ካብኡ ቀፂለ ኣነ ምናልባት መጀመርያ ኣነ ብ1976 18 ወርሒ ኣብ ተሓኤ ከይደ ነይረ ካብኣ ግን ቀታ ናብ ህዝባዊ ግንባር 77 መፅ 77 ከዓ ኣብ ብሊቓት ተዓሊመ ካብ ብሊቓት ንብርጌት 70 ተወዚዐ ሰራዊት እየ ነይረ ማለት እዩ ድሕሪ ምንስሓብ ግን ተወጊአ እንዳ ስንኩላን ኣትየ ካብ እንዳ ስንኩላን ከዓ ተወዚዐ ምስኮነ ናብ ቤት ትምህርቲ ሶራ ውዛዕ ወርሒ 79 መወዳእታ ኣቢሉ ኮታስ ታ ዓመት ከይተወደአት ጀልሃንቲሲ ሓደስቲ ይፀንሑ ነዛ ከምዛ መምር ትብሎ ፅንሐት ቅድመይቲ ናይ ገለ ዋርሒ ፀኒሖምን እዩ ከም ኣቦ ምስቶም ኣብኡ ዝነበራ ባዶታት ባዲ 4 በፅሓኒ ስለዚ መጀመርያ ትመፃፃይሲ ካብ እንዳ ስንኩላን ኤቤት ትምህርቲ ሶራ ዝመፅእ ማለት እዩ እጂ ምናልባት ኣብቲ ኣቦታት ምስ ተወዛዕና ሕጂ እቲ ዕድሞኦም ገሊኦም ከማና እዮም ብሓቂ ዳርጋ መዛኑና ትረክብ ኢና ኣጋጣሚ ክቶም ኣቦታት ዝነበርና መብዛሕትኢና ብሰራዊት ኣቢሉ ዝመፁ ስንኩላን እዮም እግሪ ስንኩል ወይ ኢዲ ስንኩል እታ ነ ዝነበርኩ ኣጋጣሚታት ተወዛዕ ኮ ባዶ 4 ናይታ ብምልእታ ናይታ ባዶ ሚካኤል ሕድሩ ዝበሃል ነይሩ ስን ብሰራዊት ዝመፀ እዩ ሚካኤል ደጀን ሚካኤል ኮበዶሚና ንብሎ እሱ እውን ኣሎ ኣጋጣሚ ወዲ ባሻይ መስፍን ተክለ እዩ ተሰዊኡ እዩ ኣጋጣሚ ካብታ ባዶ 4 ዝነበርና ቦታት ኣነን ሚካኤል ደጀን ኣለና ማለት እዩ እጂ እታ ስራሕ ናይ ኣቦታት እንታይ ምናልባት ድሓርቲ ሕተት ዘይኮነ ክቅፅላ ጅብኣ ምስ ተመደብካ እታ ቤት ትምህርቲ ሶራ ብዓባያ ዳርጋ 4 ቆምቲ ክፍልታት ማለት ትካላት እዩ ነይርዋ ሓደ ፊተወራሪኦም ኣለይቲእን ኣቦታት ሓልዋ ጋንታ ሕክምና ሕጂ ኣብቲ ምእላይ ማለት ታረኣ እውን ቀንዲ ትካል እዩ መምሃራን ከዓ ጅጋጣሚ ንሕና ብከምዛ ዝብለካ ኣብታ ኣቦታት ኮይነ ኣብኣ ተመዲበ ማለት እዩ
1: ሕራይ ናብ ስቶም ክንከይድ እስኪ ተረኣ ኣለይቲ ከመይ ትገልፂ ዮ መምህር ነርኪ ዳሕራይ እውን ሓኪም ኮይንኪ ማለት ተሓጋጋዚት ነርሲ ውላ ክንብሎ ንክእል ከመይ ነይሩ እቲ ተራ ኣለይቲ ኣብ ቤት ትምህርቲ ሶራ ከመይ መገለፅኪ እዮ
0: ኣነ ኳ እንታይ ክልድል እየ ኣለይቲ እንደኢ ወላ ሕጂ ክትዝክር ከለካ እምበርዶ ከምኡ ነይሩ ኣብኡ ስለ ዝነበርና እምበርዶ ብሓቂ በዲሆነኦ የን ሓሊፈን ከም ሰባት ጠጠው ኢለን ኣለዋ ኢልከ ክትዛ ታናተይ ርድኢት በቲ ዝሪኦ ዝነበርኩ ብፍላይ ከዓነ ምስቲ ናይ ምዝላቅ ዝዕለልኩ ቀዲመ ጀልሃንቲ የ ዳርጋ ኣትየያታ ቤት ትምህርቲ ሶራ ዜሮ ሕድ ገይረ ኩለን ብሕዱ እዚ ግዜ ፀሓር ግን ኣብ ጀልሃንቲ ቁሩብ ብርክት ዝበለ ግዜ ይወዲ እዩ ኣለይቲ ጀልሃንቲ ፀሓይ ጀልሃንቲ ክነግረካ ነ ልዕሊ 50 እያ ትኸይድ ዲግሪ ሰንቲግሪድ ኣብታ ፀሓይቲ ኣ ለይቲ ሰንኪትካ ወዲእካ ቃልዑት ክትቆርስ ቃልዑት ክትሓፅብ ቃልዑ ጥዕንኦም ክትከታተል ወእንድዒ እንታይ እየ ከእታ ኣልያናቶም ልዕሊ ኩሉ ሓውሎ ይልብልበካ ፀሓየላ ትልብልበካ ምስ ዋዓየት ክትግረሙ ላፋ ብፍርቂ ፊስቶ እዩ ናይ ቆራጥ ናይ ፊስቶ ብኡ እዩ ዝግበርቲ ላፋ ባስካ ዓብዪ ኣብኡ እዩ ዝግንጠል ትሕሩጭ ዝለውሰኦ መቐጫ ንበሎን እንጀራ ንበል ሕጂ ኩሉ ክትትንትኖ ቅሩብ ማዕለሽ ድሓን ግን ግምት ይወስድ እዩ ሰብ ንዚኣን ጌርና ከም ኣዴታት ኮንና ምሰራሕና እያ ዶ ንገብራ ሳንከሎ ላፋ እውን ተፀግመና ኣይኮነን እዚ ክንገብር ኣብኣ ግን እንታይ እያ ነይራ ዕላማ መትከል ሕልና ናተይ ኢልከ ንዝኾነ ስራሕ ተቐቢልካዮ ምስራሕ ተቐቢልካዮ ግን ክብል ከለኹ ንክጋደላ እየን መፅአን ኩለን ንክዋግኣ እየን መፅአን ዋላ እውን ተዋጊአን ተሰዊአን እዩ ከይደናና እየ ብዙሓት ግን እንታይ እዩ ኣብታ ስራሕ ተዋህበት እየ ዝዛረብ ዘለኹ ኣነ ከም ናታን ብዘይ ተጉላባነት ብዘይ ሸለልትነት ይሰርሓኣ ስለ ዝነበረ እየ ዘመስግነን ዘለኹ እምበር ናይ ተዋጋኢ ሓይሊ ስምዒታት ነይርዎን እዩ እሰን ከዓ ክምደባሉ ዝግባአን እውን ይግባአን ነይሩ ምምዳባት ምናቱ ክብርያስ ነይርዎን ግን ኣብ ሰውራ ኣብርየኒ ኣነ ይሰርሖ ነ እዚ እዚ ከቢድ እዩ ከምዚ ኸይኑሎ ሓሚማ ይብላን እየን ደቂ ሰንኪ ንግረካ ሕሙም ርኢ ይፈልጥን ኣነ ሓደ ኣባል እንዲ ሓደ ክልተ ክህልዎ ክእሉ ግን ከምኡ ይነበረን ሓሚማ ኢልካ እውን ኣይትውክርን ኢኻ ሕናበርካ ብፃይ ከዓ ካትሕጊ እንታይ ዓይነት ፍጥረት እዩ እንታይ እዩ ብኸመይ ገይሩ ሰርሕ ነይሩ ኢልካ ትግረም ኢኻ ናይ ብሓቂ ንሕና ሓደ ቆልዓ የፀግመና ኣሎ ሕጂ ምስ ወለድና ክልተ ቐልዑት የፀግሙና ኣርባዕተ ሞተ መፅሑ ግደፍዎ ትፅለን ግን ኣብኡ ዝነበረ ሓይሊ ኣብኡ ዝነበረ ሕሊና ንበይኑ ዓይነት ሰውራ ናይ ብሓቂ ንሰብ ኣብሊሕዎ እዩ ከምዘካራ ሓምሳ ዓመት ናይ ቤት ትምህርቲ ሰውራ ብጣዕሚ እየ ብጣዕሚ ዘመስግን ከምኡ ዝወደቡ ክትኸውን ክውን ክገብርዋ ዝፀዓሩ ንምንታይ ኩሉ ኣብ ቤት ትምህርቲ ሰውራ ዝግበር ዝነበረ ሰብ ከም ታሪክ ክፈልጦ ከለ ከኣምኖ ከማ ነይክእልን ይገርሞ እምበር ዶ ሰብ ከምዚ ነይሩ እዩ ኢሉ ስለ ዝድነቕ እሰን ግን በቶም ቀልዑት ኣይኮነን ንሰብ መምሃራኖም ክብሪ ኣለዎም ኣብ ኣለይቶም ክብሪ ኣለዎም ኣቦታቶም ዝነበሩ ክብሪ ኣለዎም ሓካይም ነርና ንሕና የኽብሩና እዮም ከማና ሕጂ ሓደ ፈተውራሪ ፍፁም ኣላይኡ ረጊፁ ዝኸይድ የለ በሊሖም ማዕቢሎም ከዓ ምንታይ ደረጃ ኣለዎ ድሕር ንዛረበሉ ንኸውን
1: ሕራይ ናብ መምህር ኢብራሂም ኣቦታት ኢልና ነርና ተራቦ ከመይ እዩ ክንደይ ተምሃሩ እዩ ዝኣሊ እንታይ እንታይ ትንጥፈታቱ ትገልፀልና
2: ሕጂ ኣቦታት ኣምዛ ዓንተወ ዝበልኩ ኸ ኣካል ናይታ ባዶ ኮይኖም ናይቶም ቆልዑ ኣለይቲ እዮም ኣቦ ሕጂ ኩሉ እዩ ካብ ቁርሱ ጀሚርካ ምስሑ እቲ ናይ ኣመጋግባ ብምሉኡ ናይ ክዳኑ ክዳኑ ውን ቀዳት ከይትኸውን እቲ ክዳን ናይ ሜዳ ኩሉ ርዲእ ብፍላይ በዓል ጀልሃንቲ ክዳን ኣብ ነብስኻ ይፀንሐን እዩ ክዳኑ ትከታተሎ ድሕሪ ብዓባያ ጥዕኑ እቶም ተማሃሮ ሲ ሓምሳ ድኦም ስሳ ብሓደ ጋንታ ኣለዉ እዛ ጋንታ እዚኣ ወይ ዛ መስርዕ እዚኣ ንበላ ብምሉእ ናይቲ ኣቦ ሓላፍነት እዩ ካብ ኣመጋግቦም ካብ ፅሬቶም ትምህርቶም ግዜ መፅናዕቲ ኣላ እቶም ቆልዑ ሰዓት ክንደይ ክሳብ ሰዓት ክንደይ ምዘፅንዑ ናይ መፅናዕቲ ግዜ ኣሎ ካብ ሰዓት ክንደይ ናብ ሰዓት ክንደይ ናይ ባህሊ መደብ ተልዩ እታ ናይ ባህሊ ዝገብሩ ኣላቶ ካብ ሰዓት ክንደይ ናብ ሰዓት ክንደይ ዕንጨይቲ ይውፈር ምክንያቱ ዘ ናብታ ናይ ኣሌት ዳሓር ከምፃየ እቲ ቀንዲ ምስቲ ትምህርቲ ኣህላኽ እንታይ እዩ ዕንጨይቲ እዩ ዕንጨይቲ ሲ እንድሕሪ ዕንጨይቲ ዘልዩ ምግብና የለን እቲ ምግብና ቅጫ ይስንከት ቅጫ ወዲ ዓከር እዞም ቆልዑ እዚኦም ዘን ኣለይቲ ገይረን ምስ ገበሮኦ በባእቲ ኣቦ ዝገብሮ እታ ምግብና ትመፅእ በብማእድታት ይቕረቡ ተቐሪቦም ኮፍ ምስ በሉ ተን ዝፍትፈታ ቅጫ ትቦምካ እዚ ዋሕዲ እውን ኣሎ ኳሊቲ ጎድሎ እዩ እናዕለልካ ኸ ከማ ትገብሮ ስቕልካ ሳይትፍትፍትን ኢኻ ናቱ ብኣፍካ ከይትዎ እቲ ኣቦ እዚ ብምሉእ ምስ ተቐረቡ እተን ማእዲ መፃ ማእዲ ተፈትፊታ ኣብ መማእዶ ምምለስ ምስ በልዑ እውን ኢዶም ተሓፂቦም ክሳብ ዝመፅ ልካ ከምቲ ኮታስ ሎሚ ደቀኻ እውን ከምኡ ትኽእሎም ንኸ ናይ ኣቦ ግን ድርብ ድርብ ሓላፍነት እዩ ትምህርቲ ይለካ ኣለኹ ናይ ፅሬቶም ናይ ኣመጋግቦኦም ናይ ክዳኖም ናይ ዲስፕሊኖም ፍርዝን ፍርዝን ዝበሉ ከዓ ማይ እውን ይሕግዙ ንድሕሪ ሕጂ እዞም ፊተወራሪ ክልወስቲ ኮይኑ ፀብሒ ክግበርቲ ኮይኑ መን ይዝስርሖ መስለካ እቶም ፊተወራሪ ይሳተፉ እዮም ጀሪካናት ማይ ዝኣትዎ ነቲ ዝልወስ ቢሑቁ ኣብ ገሊብ ቁራፅ ፊስቶ ገሊ ኢንፋክት ዝሓራ ከተማታት ምስ ኮነ ዝኸደ እዚ ባስካ ናይ ባኞ ደሪኢ ኸ ኣለካ ከምኡ ብክሳድ እናተጓዓዓዘ ዝመፀሉ ኣብኡ ብእግርኻ ክትረግፆ ክትለውስ ከለኻ እዚ ኣብ ምግባር እውን እቶም ኣቦታት እንታይ እዮም ዝገብሩ ነቶም ቆልዑ የማእዝኖም እገለን እገለን እገለን ሎሚ ማይ ነዘን ኣለይቲ ኣዴታት ማይ ትቕርቡ ዝስኹም ኹም ማይ ይቕርቡ ዕንጨይቲ እውን ካብታ ቦታ ናብኣ ከምፁ እዚ ብምሉእ ናይ መን ሓላፍነት ናይ ኣቦ እዩ ኣቦ ሕጂ እዚኣ እናገበረ ከሎ ዘናብ ኣለይቲ ምእንቲ ካልኣይቲ ክትኸውን ሕጂ ብታ ናይ ኣለይቲ እዚ ምስንካት ኣሎ ንሰን ኩሉ እታ ናይ ህዝባዊ ግንባር ፅቡቕት እንታይ ሓንቲ ቦጠቂሳ እታ ዋላ ሓንቲ ክፍሊ ዘሎ ነትሕቲ ዘሎ ካልኣይ ክፍሊ ይምህሮ ኩሉ ትብኡ ዘሎ ይመሃር እዩ ሕጂ ኣለይቲ መሃራ ዩ ግዜ ኣለዎ መምሃር ኣካዳሚ ማለት እዩ እቶም ኣቦታት ንመሃር ኢና ግዜ ኣለና ገሊኡ ምስቶም ተምሃሮ ንኣብነት ኣነ ፐርሰናሊ ዕድመይ እውን ቁርብ ድሓን ስለ ዝነበረ ምስኦም እየ ዝመሃር ምስኦም ክላስኣቱ ምስኦም ተማሂረ መፅእ ከምኦም እየ ማለት እዩ እተን ኣለይቲ ግን ንምግብና ነቲ ስራሕ ክጥዕም ተባሂሉ ናተን ፐረድ ኣካዳሚ ዝመሃርሉ በብክፍሉ ካብ ቀዳማይ ክሳብ ሓምሻይ ዚ ክሳብ ሻድሻይ ንበሎ ይመሃራ ሳተን ትምህርቲ ወዲአን ከዓ ልክዕታ ጥራ ዘቐሚትካ ዲቢዛ የለን መቐመጢ የለን ኣብታ ዝነበርካ ኢኻ ትምለስ ታፍሉና ቢሮን ጥራዝን ወይ ከዓ ፊሮን ረሳስን ሒዝካ ዝመፅካ ተቐምጣ ኣብታ ስራሕካ ትምለስ ሕጂ እቲ ናይ ኣለይቲ ብፍላይ ኣብ ዝበዓል ጀላንቲ ብጣዕሚ ርሱን እዩ ማይ ዋሕድ ኣሎ እዚ ኣሎ ፕላስ ኣብ ልዕሊ እዚ ከዓ እንታይ ኣለና ምሸት ፖለቲካ ኣሎ ንካሓትና ስክዓቢ ኣለዎ ፖለቲካዊ ትምህርቲ ቀፃል ኣሎ ኩሉ ግዜ ምሸት ምሸት ኣሎ ኣብታ ጀላንቲ ሕጂ እንታይ እዩ ዳርጋ ንእሽቶ ከተማ ኮይና ነራ ቤት ትምህርቲ ሰብራ ኣለው ማሕበራዊ ጉዳይ ኣለው እንዳሳርቶ ኣለው ክፍልታት ነረን ናይ ውድብ ናይ እንዳ ቁጠባ እውን ዝበሃሉ ኣለዎ እዚ ናይ ስንቂ ናይ ወዲ ስንቂ ናይ ገለናይ ገለ ከዓ ዝገብሩ ምክንያቱ ንሳሒብና ኣብ መሬት ሱዳን ኢና ተዓቂብና ዘለና እዚኦም ኣብ ወርሒ ድብ ከለ ከዓ ብላዕለዎት መርሕነት ሰሚናር ይግበረልካ እዚ ብሙሉእ ኣብኡ ብቲ ዝብለካ ዘለኹ ስንኪ ትውዒልካ ነዛ ሰሚናርካ ክትሳተፋ ግዴታ ናይ ሓደ ሰዓት መገዲ ትኸይድ ንኩሉ ብዝጥዕም ኣብኡ እዛ ሰሚናር ወዲእኻ ምስ መፅእኻ ደቂስካ ኸውን ገሊኡ ብሓቂ ሕጂ ክተዘንትዎ ከለካ ቀሊል መስል ሙሉእ መዓልቲ ባህሉ ክስንክት ወይ ክትምህር ውዒልካ ንመገዲ ሰዓት ወሲካ ናይ ሓደ ሰዓት ክልተ ሰዓት ሰሚናር ጌርካ ድሕሪኡ ኻ ክትመፅእ ከለካ ድሕሪኻ ሰዓት ሰለስተ ከዓ ክጅምሮ ኻ እቲ ናይዞም ቆልዑ ሞ እቲ ኣተኣላልያ እዚ እዩ ነሩ
1: ሓራይ ናብ መምህርስቶም ክንከይድ ብፍላይ ካብ ቤት ትምህርቲ ሰብራ እውን ዳሕራይ ከም መምህር ኮይን ክካልእ ቦታታት ትንቀሳቀስክ ነርኪ እስከ ከመይ ነይሩ ትጉዕዞ
0: ሕራ 83 ብተሻሸይ ወራር ማለት እዩ ካብ ሕክምና እዞም ዘመት ወፋራ ናይ ትምህርቲ ኣብዚ ቦታት ክኸዱ ከለዉ ቅድሚኡ ዝኸዱ ነይሮም ግን ብብዝሒ ዝኸዱ ሰብ ሽዑ እዩ ሕጂ ኣነ ሓንቲ ካብኦም ትግሬ ንክምህር ከም መምህር ከም ሓኪም ኮይኑ መጀመርያ ይኸይድ ኣብይ በፅሓኒ ሳሕል ሮራ ሓባብ ባቕላ ቤት ትምህርቲ ማለት እዩ ሕጂ ኣብኡ ተመሃሮ ክንምህር ከለና እንታይ እዩ ነይሩ እቲ ዕላማ ሳልሳይ ክፍሊ ዝበፅሐ ንካልኣይ ክፍሊ ካልኣይ ክፍሊ ዝበፅሐ ንቀዳማይ ክፍሊ እቲ ራብዓይ ከዓ ንሳልሳይ ኣነ ሓምሻይ ክፍሊ ነይረ ንራብዓይ ክምህር ኣለን ራብዓይ ምህር ሳልሳይ እውን ኣቱ ካልኣይ ኣቱ ኩሉ እየ ዝጠቕመን መምህርና ግን እታ ፅቡቕቲ እንታይ እያ ኣብ ቤት ትምህርቲ ሰውራ ሓደ ዝሰሓት ዘይብሉ እዚ ስነ መምህርና ትመሃር ኢኻ እታ ዘላ ትሕዛ ኢኻ ኸዓ ከምዚ ሕጂ ምስ ካሊእ ፕሮጀክት ጌርካ ወይ ካሊእ ጌርካ መሃሮ የለን بقالو نقرك وي سليدالو تحفي نقرك تحزو يا خا.

0: ደስ ኢኻ ብሓትት ንዓይ ሕዝከኣ ኸትብገስኒ ምምህርና ሓት ናይ ክፍሊ ህዝቢ ተራ ነይሩ ሕጂ ጀማሂር ንብሎ ጀማሂር እግሪ እግሪናን ምሳና ከምዛ ሕጂ ንብሎ ውዳቤ መሽንብል ናይ ህዝቢ ወላ ብምምሕዳራት ሕጂ ክንሪኦ ከለና ትካላት ኣለዋ ሃማዲኤ ለምሳኻ ከም ናይ ንኡ ዞባ እዚ እንዳዕዩ ኣለዉ እዩን ሰብኣዊ ድሕነትን ኩሉ ከታስ ምሳኻ ይኣቱ እዩ ኣብኡ እውን ብፍላይ ክፍሊ ህዝቢ ዓብይ ተራ ነይርዎም ኣብቲ ህዝቢ እናወደቡ ምሳኻ እውን እዋሱ እዩ ሓምሻይ ክፍሊ ዳይረክተር መምህር ሓኪም ናይ ባህሊ ከዓ ፈታትን ባህሊ ስለ ዝነበርኩ ግጥሚታት የውፃሎም ቶም ቀልዑት ምዕፃዊ ትምህርቲ በዕለ የ በቃ ዘላ ናይ ገለ ዜማ ናይ ዝኾነ ተሓዋዊሰ ወይ ቀደም ዝፈልጣ ወይ ኣባህሊ ከለኹ ዝሰማዕክዋ ወይ ገለ ንዓዓ ኣዋሲበ ቤት ትምህርተይ ክዓፁ ከለኹ ከመይ ዝበለ መደብ ይገብር ኣግራብ ዘለዎ ኣብ ሃበሮ ብጣዕሚ ገረብ ናይ ጋባ ብዙሕ እዩ ካብ ምንታይ ንጥቀመሉ እቲ ጋባ ከመይ ጠቂሙና እኒ ከምዚ ኣቡካስ ንብል ንኹና ሕጂ ናይ ቁፅሪ ክትምህር ከለኻ ጋባ ሕጂ እረዩ ንብሎም ነቶም ተምሃሩ ኣርዩና ሕጂ ክመፅእ ካሎ ተማራዩ ንጎ መፅኡ ድሕሪ ቀትሪ እየለ ምክንያቱ በዛዕባ ኣጣሉ በዛዕባ ገሊኡ ክሓስብ ኣለዎ ማለት መነባብርኡ ድሕሪኡ ምሳና ናይ ንጎ ጥራሕ እዩ ዝምሃር ክሳብ በፋዱ ሰዓት ሓደ ገፁ ሕጂ ዘን ጋባ ኣርዮም ምሰምፅዎን ከምዚ ወርክሾፕ ንብሎ ሕጂ ኣነ ሕጂ ገርመኒ ወርክሾፕ ኣይፈልጣን ነይረ ኣነ ምእካብ ተምሃሮ እዩ ዝፈልጥ ነይረ በብእካብ እካብ ገይረዮም እተን ጋባ እየ ዝገብረሎም ሕጂ ምጉዳል እንድሕሪ ክምህርካይነ ብልዓየን እየ ዝብሎ ዓሰርተ ጋባ እንድሕሪ ቀሪበ ኣሎ ነተን ኣርባዕቲ ብልዓየን ይብሎ ክንደይ ተሪፈና ካ ቆጥረን ሓተ ክለ ሰለስ ኣርባዕ ይብለካ ሽዱሽተ ቤተ ደክልአ በልዓኩዎን ይብለካ ተንክልቲ በሊዕዎን ኣሎ ክንደይ ተሪፈና ኻ ኣርባዕ ተርፈየኒ ይብለካ በዚ ንጥቀም ነርና ኣብ ሳምብል ናይ ማትስ ናይ ቁፅሪ እየ ዘምፅኣ ዘለኹ ካሊእ እውን ከምኡ ንገብር ነርና ቅርፅታት ሕጂ ኣቕፅልቲ ነርና ዝገርመካቲ ቁፅሊ ኣነ ብሃበሮ ዝሪኦ ከምዚ ሕጂ ቅፅሊ ምስ ረክብ ኣርባዕተ ኣንገሎ ትገብራ እዚኣ እንታይ ኣላ በዚ ሓደ ክልተ ሰለስተ ኣርባዕተ ይብለካ እንታይ ሕጂ ከምዚ ንራብዓይ ንሳልሳይ ክትኣቱ ከላ ከምዚ ስኩዌር ንብል እዚ ትሪያንግል ገል ንብሎ ናብዚ ብከምኡ ንጥቀመሉ ነሩ እምኒ እምኒ ንሰርዖ ከምዚኣ ገይርና ኣርባዕተ ሕጂ ትሽንአይ ናትና እዚ ነ ተሓሪና ንምዕቢ ሕጂ እዞም ተምሃሮ በዚ ንምህሮም ዝነበርና እንድዒ ኣነ መምሃራን ኮይኖም ሓለፍቲ ኮይኖም ካሊእ ደረጃ በፅ
1: ሕራይ ንመምህር ኢብራሂም ከም ኣቦ ኮንካ ትሰርሕ ነርካ እሞ መዓት ብድሆታት ነይሩ እዩ እስኪ ብድሆታት ብኣብነት እንዳጠቐስካ ክትገልፀልና
2: ሕጂ እንታይ እቲ ኣቦታት ኮንካ ዓንተቦ ከምዝበልና ነይሩ ሕጂ እቲ ቤት ትምህርቲ ሶራ ዘሎ ሰብ ኣብኡ ዓንተቦ እውን ጠቂሳቶ ነራ ክመፅእ ከሎ መብዛሕትኡ ክጋደል ዝወፀ መንእሰ እዩ ሕጂ ተዋፃፅኡ ገሊኡ ካብ ዓዲ ዝወፀ እዩ ብጥርኑፍ ግን ብፍላይ እዚ ናይ ምንስሓብ ናይ 78 ቀያሕቲ ዕምባባ ደቀ መሓረ ሰገነይቲ ደቀ መሓረ ዛግር ደቀ እዚ ከረን እዚኦም ብእኩባት ዝመፁ እዮም ሕጂ እዚኦም ብተዛማዲ እውን ትንቕሓቶም ድሓንኩን ዋላ ብል እምበር እቶም ካብ ፍቐዱኡ ዝመፁ ግን ክወፁ ከሎ ዋላ ናእሽቶ ኮይኑ ክጋደሉ ብረት ከልዕሉ ሞ ንፀላኢ ካሃርሙ ዝመፁ እዮም ሕጂ እዚ ዓባይ ብድያ ነቶም ኣቦታት ወላ ንመምሃራን ምክንያቱ ለይቲ ይሃድሙ ሓደ እንድሕሪ ሃዲሞም ዝብኡ ምብላዓ ኣሎ ሓደጋ እውን ነይሩ እዩ ናብ ፀላኢ እውን ናዮ ክስታይ ክኾኑ ክእሉ ነዚ ሓልዋ ዓንተቦ እንታይ ደካ ነ ሓልዋ ጋንታ እውን ነራትኒያ ሓልዋ ጋንታ እንታይታ ዓላማኣ ካብ ፀላኢ ካብ ኣራዊት ካብ ኩሉ ብፍላይ ብተቀዳማይ ግዜ በቲ ሓደ ወገን ተጋድሎ ሓርነት ነይሮም ተፃውኦታት ነይሩ በቲ ሓደ ወገን እውን ከም ዝብለካ ናይ ኣራዊት ዲ ናይ ካልእ ናይ ካልእ እውን ፀገን ከይክዎን ቶም ቆልዑ ከይጉድዑ ተባሂሉስ ሓልዋ ኣላ ምሉእ ለይቲ ይሕሉ ለይቲ ቀትሪሕሉ ሕጂ እዞም ኣቦታታ ዝዓበየት እዚ ሃዳምነት እዩ ዝበሃል ሕጂ ሽዑ ነይሩ ንምንታይ እታ ሃዳምነት ሽም ወፅያታ እታ ሽም ክፍእቲ ስለ ዝኾነት እንተገደፍዋ ተባሂላ እቲ ዘይኮይኑ ዕድማ ኣይኮነን ክንስዋዕ እዮም ዝብሉ ዘለዉ ንሕናስ ንሃገርና ኢሉ ሕጂ እቲ ዝኸበደት ብደወሳ ነይራ ልዕሊ ዓቕምና ሕጂ በቲ ሽዑ ግዜ ዝነበረ ክሳብ ላዕሊ መርሕነት እውን በፂሑ ኣብ ጀልሃንቲ ዝከረኒ ፕረዚደንት ስያስ ሽዑ ናይ

0: ምክትል ዋና ፀሓፊ እዩ ነይሩ። ሽዑ እዚ ህድማ እዚ ሃዳምነት ምስ በፅሐ መፅኡ ሰሚናር ገብረሎም ፀገሞም ፅባሕ ንጎሲ እዚ ሕጂ ሒዝናዮ ዘለና ብረት ኣብ ፎርኖ ኣትዩ ከም ዝኸውን እዩ፣ ንስኹም ግን ዓዲ ነባኹም እያ፣ እዚ ንስኹም ትምሃሩ መተካእታኹም ኢሉ መቸም እቲ ክግብኦ ዝግብኦ ጎስጋስ ገይሩሎም ነዚ እውን ኣይቅበልዎን እዮም። ምክንያቱ እታ ሕልሞም እንታይ መስዋእቲ ሕጂ በዚ ሎምዓ ንክሪኦ ከለኹ ወላ ሽዑ እውን እቲ ዕላሞም ንሃገረይ ምባል እያ። እቲ ካብ ህዝባ ጉንባር ወይ ካብቲ ሰውራ ሰብ ዝተምሃሮ እንታይ እዩ? ኣነ ክሓልፍ ንስኻ ትረፍ። እዞም ቆልዑ እዚኦም እዞም ናእሽቱ ኣለዎ እዚኦም እሶም እዚ ዝበሃል ዘለኹ ንሕና ግን ክንስዋእ ኣለና ተባሂሉ እጅታ ይገብሩ ነይሮም። ሕጅታ ዓባይ እዛ ናይ ተውዚዕ ምእላያ እውን ፀገም ዝነበረት ክተረድኦም ፀገም፣ ምክንያቱ ሓንሳ ሰብ ክጋደል እየ ክስዋእ እንታይ ኢሉ ካሲ ክትክልሎ ብጣዕሚ ፅብ ከቢድ ነይሩ ማለት እየ። እዚኣ ሓንቲ ካብተን ሓንቲ ዓባይ ውድሆ ገሊ እውን ለይቲ ሓመካ ቆልዓ ተመን እውን ኣሎ ብፍላይ ብዝበዓል ጀላንቲ ኮልቦ ዲሰሎ እውን ኣሎ ገለገለ። ሕጂ እታ ዝዓብት ሓላፍነት ናይ ትቦ እያ። ንስኻን ጉቡዝ ጉቡዝ ዝበለ ኣልዒልካ ንሕክምና ክተብፅሖም ኣለካ ክትወስዶም ኣለካ ማለት እየ። ኣብኣ ምሰብፅሕካያ ግን ናይቶም ሕክምና ሓላፍነት እዩ። ሓላፍነት ማዕረ እዩ ዘላ ኣብ ምብፃሕ ግን ናትካ ሓላፍነት እዩ። እቲ ትቦ ጥራይ ብጀካት ዓንትቦ ዝበልናዮም ኩሉ እቲ ሓላፍነት ከም ስድራ ከም ሓንቲ ፋሚሊ ጌርካ ርኢኻዮ ብሙሉእ እቲ ኣብኡ ዝግበር ሓላፍነት ናት እዩ ማለት እዩ።
1: ሓራይ ናብ መምርስቶም ምናልባት ንድሕሪት ክመልሰኪ ካብ ዜሮ ናብ ጀላ ሓንቲ ከድና ኢልክ ነርኪ ትጉዕዞ ከመይ ነይሩ? ምናልባት ተምሃሮ ኣለዉ ንብረት ኣሎ ኣርኪብ ኩሉ እንተኮንኪ ከመይ ነይሩ? ሽ
2: ሕጂ እንታይ እዩ መስልካ ኣብቲ ጉዕዞ ኩሉ ድሉ እዩ። እዞም ቀልዑት ግን ክትሪኦም ከለካ ቀዲመን ብዛዕባ ኣለይቲ እየ ዛረብ ነይሩ። ንሕና መምሃራን ነርና ኣለይቲ ንኣሊ ግን ከምኣን ኣይንኣሊን እኽሎም ኣሎ ምስኦም ንብረቶም ኣሎ ምስኦም ቀጣፎም ኣሎ ሻሂኦም ኣሎ ካሊኦም ኣሎ ገልጠምጠም ኣሎ። ኣብ ሓንቲ ቦታ ምስ ወረትካ እሶም ክዕርፉ ትገድፎም ፍርደኻኒ እቶም ዓበይቲ ከምዛ ኣብራሂም ዝብለ ዝነበረ ገለ ማይ ገለ ቅብሉካ እዮም። ዕንጨይቲ ዘሎ ቦታታት ከዓ ኣርዮም ምስ ኣብ ቦታቶም እዮም ዝኡልካ እሰን ከዓ ስንክታ ለውሳ ኣብቶ ቦታ ክተብልዖም ኣለካ ክተስትኦም ከቢድ እዩ ፍርዲ ከቢድ እዩ። ምክንያቱ ሓንቲ ጋንታ እንድሕር ሕዘን ኣለዋ ኣይዕርፋን ሙሉእ ጎቕዞ ተጓዒዘን ንዞም ቀልዑት እየን ዘብላዓ ዘስትያ ፍርዲኻኒ። ሕጂ እንታይ እዩ ሓጊዘ ክትብል ከለካ ስኻ ብዓቕማካ ትሕግዝኻ ማዕርያን ግን ኣይኮንካ ከም መምህር ኮንካ ክትሕግዝ ከለካ ማለት ኣነ ሽዑ ከም መምህር ኮይነ ይጓዓዝ ስለ ዝነበርኩ እዩ ዝዛርብ ዘሎ። ሕጂ ቀልዑት ግን ኣነ ሕጂ ማእከሎት ጣዕቢ ዝበልኦም ነይሮም ምሳና ምስ ገሊኦም ከዓ ንኣሽቲ ነይሮም ዝእለዩ ምስ ገለ ማእከሎት ነይሩ ነዚኦም ሕዝና ኢና ንሕና ተጓዒዝና ኣብ በዓል ሃዋላዕ ንርእሱ ነፈርቲ ነይረን ዝርክባካ ኣብ ፅላላት ትእትዎም ጥንቃቄታት ናይ ነፈርቲ ትገብር ክሓልፋ ከለዎ ስንብዱቶም ቃልዑ ጥጆኹም ክትብል ክተኣሊ ከቢድ እዩ። ነቲ ሕጂ ትዛረበሉ ከቢድ እዩ ከቢድ እዩ። ምክንያቱ ከመይ ጌርካ ሓደጋ ክረኽቡ እዮም እዞም ዋላ ቶም ቀልዑት ንዕኦም ከመይ ሕሳብ ግደፉ ናይ ነፍስኻ ትብኢልኻ ግን ብፍፁም ኣብኡ ኣመር ቁልዓ የለ ምስ ወረትካ ከዓ ጓይል ኣሎ ፃወታ ኣሎ ዕላል ኣሎ ሓዊ ኣጊትካ ሕጂ ኣይፍለጠካን ብመሰረቱ እምበር ጉዕዞ ካብ ጫፍ ናብ ጫፍ ማለት እኳ እዩ። ካብ ጫፍ ሳሕል ንጫፍ ሱዳን ሱዳን ተኣትላ ሕጂ ኣብ ከምዚ ቁሩብ ግን ሳለ ወላ ሕጂ እውን ዝዛረብ ኣለኹ ንጡፋትን ንፉዓትን ልባማትን ኣለይቲ ስለ ዝነበሩ እዞም ቆልዑት እዮም ብኩሉ መዳይ ወለ ብሕክምና ዎ መዳይ ሕክምና ሕጂ ንርእሳን በዕለ ወጣሽ ገለፃ ኡዳ እምበር ዓብይ ተራእዩ ነይሩ ብሕክምና ኣብ ቤት ትምህርቲ ሰውራ ኣርዳኻን መድኒት ሽግር ይነበሮም እንቶም ቆልዑት ግን ኣለይቲ ከዓ ዝለዓለ ነይሩ ኒኦ ኣርዳኻኒ ሕጂ ወላ ኣብ መንገዲ እናተኣለዩ እዮም ከይዶም ብሕክምና ዊ መዳይ ብፅርያት መዳይ ብመግቢ መዳይ ብምእላይ ኣጆኹም ብምባል እዚ ኩሉ እናተዕለዩ ስለ ዝኸዱ ብዙሕ ኣነ ዝረእኽዎ ዘጋጠመኒ ሕማቕ ነገር ኣብቲ ጓዕዞ ኣይረእኹን ኣነ ግን ምናልባሽ ናተይ ሳይ ተጓዓዙ ዕብ ዝበሉ እዮም ነፍሶም ክእሉ ሽግረ ዘይ
1: ሕራይ ብፍላይ ብቤት ምርሲ ወራ እንተልዒልካ ላ ካብ ንጎ ንምሸት ክንዛረብ ንኽእል ኢና ስለዚ እስኪ እቲ ኩሉ ፃዕሪ መዓት ብድሆታት ሓሊፉ ቤት ምርሲ ወራ ውፅኢቱ ከመይ ርኢኹምዎ ፍረ ናይ ቤት ምርሲ ወራ እብራሂም እስኪ ብኣኸ ክጅምር
0: ፍረ ቤት ትምህርቲ ወራ ሕጂ ንኣብነት ኣነ በዓለ ሲ ፍረ ቤት ትምህርቲ ወራ እዩ ክብል ዝኽእል ዋላ እቲ ፍረ ናይ ህዝባ ጉንባር ይኹውን ንዓይ ዚ ሕጂ እብራሂም ሒዘ ዘሎ ካራክተር ንኸዝ ዝገበረትኒ ቤት ትምህርቲ ወራ እያ እዛ ዓንተዎ ዝበልኩካ ዋላ እቲ ካዳም ዋላ ኣቦ ኮይነ ይምፃእ ዋላ ተጋዳላይ ኮይነ ምፃእ ተማሂረ

0: ሕጂ እንታይ እታ ዘራ እታ ቤት ትምህርቲ ሰውራ ብጀካ ኣብቲ ኣካዳሚኡ ትመሃሩ ብግብሪ ክመሃሩ ተባሂሉ ናይ ሕርሻ ናይ ገለ ኣብ ነቕፋ ኣብቲ ግንባር ነቕፋ ኸዱ ናይ ጋራጅ ናይ ገለ ቴክኒክ ንበዓል ዓጊግ ኸዱ ንበዓል ዓንበርበ ብኸዱ ኣብ ብዙሕ ክፍልታት ናይ ውድብ ምውዛዕ ነይሩ ገሊኦም ኣብ ዜና ኸዱ ሕጂ ኣነ ኣጋጣሚ ኮይኑ ሓደ ጉጅለ ምስ ካልኣይ ወዲ ማቴዎስ ዝበሃል ኮይኑ ሒዝና ንዘራ ንኸይድ ዘራ እንታይ ሕጂ ሕክምና በቲ ሕጂ በታ ዝበፅሕዋሲ ኩሉ ሰብ ከምዚ ዓንተዎም ርስቶም ዝበለቶሲ ሕክምና ንምሃር ምስኦም ነይ ንሓፅብ ቁስሊ ንሓፅብ መርፊ ንወግእ ገለ ንገብር ተማሂርና ምእላይ እውን ናይቶም ውግኣት እውን ውግእ ስለ ዝነብረ ብፍላይ ውጋእ ሓድሕት ከዓ ነይሩ ሽዑ ዝመፀ ውግእ ናሃናድዩ ናይ ተጋድሎ ሓርነት ዝመፀ ውግእ ንሕክም 24 ሰዓት ኣብ ዘራ ነርና ምስ መዓት ተፃብኡ ማለት እየ ካብ ዘራ ሞታት ብከይድና ሕጂ እቲ ፅንዓት ናይ ቤት ትምህርቲ ሰውራ ኩር ፀላኢ ወርዶ ንሕድና ክስታይ ነይሩ ሲ እቲ ክስታይ ምስ መፀ ሕጂ ብኮ ተራኺቡ ተባሂሉ ፀላኢ ካብ ቁርደት ተበጊሱ ንኩር ወርድ ሞታት ብበፅሕ ማለት እዩ ንሕና ብኡ ምስ ከድና ሕጂ እቲ ኩር ነቲ ግንባር ዝዋጋእ ዘሎ ሰቦጥ ብሞቶረ ይፀዓን ነይሩ ዝመልእ ኣብታ ሞታት መስእተና ግን ሞቶረ ብኩር ተሪፉ ሓደ ኮይኑ ቦጥ ብሳኬሎ ንመልኣ ቦጥ ሰባ እዛ ቦጥ እዚኣ ሲ ብሳኬሎ እቶም ቤት ትምህርቲ ሰውራ ኢና ሕጂ ምስቶም ሓካይም ኣብኡ ዝነበሩ ኮይና መሊእና ናብኡ ንሰደሎም ምክንያቱ ድሕር ከምኣ ዘይገርካ እቲ ኣብቲ በረኻ ዘሎ ማይ የብሉን ማለት እዩ ሕጂ እዛ ናይ ቤት ትምህርቲ ሰውራ ፅንዓት እንታይ ፈጢራ እንተልካኒ ኣነይተሓዘለ ሕራይቲ ብዓብዩ እቲ ውድብ ብኩሉ እንትንኡ ነዚ ሃገር ነዚ መንእሰይ ሃኒፅዎ እዩ ቤት ትምህርቲ ሰውራ ግን ፍልይ ዝበለ እዩ ናይ ክስዋእ ናይ ክገብር ዝብል ናይ ሓምፂኡ ሕጂ እቲ ቤት ትምህርቲ ሰውራ ምስ ኣካዳሚ ጥራ ኣይኮነን ምሂሩ ባህሊ እውን ቀይር እዩ እቲ ንኸደ ንሕና ናይ ሳሕሊ ባህሊ እዩ ዘለና ብሓቂ እቲ ናይ ባህሊ ናይ ህዝቢ ትፈልጦ ንኻ ኣብ ከበሳት ተኸትካሲ እንታይ እንታይ እዩ ዝግበር ንኣብነት ምስቶም ኣቕሽቲ ኢካ ትቐርብ መምህራን ተባሂልካ ክባርኸልካ ኣለዎ ቐሺ ነዚያ እውን ኣይንፈልጣ እናገሊ እዩ ምስ እታን ጌይረ ቕርብ ምስ በለሲ ብዙሕ ተዘክሮታት ኣለና ኣብ ናይ ኣስላም ቦታታት ተኸትካ እንታይ እዩ ገሊእ ተሸፊነና ንስፅ መዓት ተፃውእ ነዚ ውፅኢ ኸ ነዚ ካብዚ ውፅኢ ነቲ ሰብ ብጀካቲ ኣካዳማዊ ዚ ናይ ፊደላት መምሃር ናይ ማሃይምነት ምጥፋእ ዘይኮነ ብዙሕ እውን ናይ ባህሊ ቅያር ተገይር እዩ ካብ ቤት ትምህርቲ ሰውራ ዝበቀሉ ከዓ ከምዛ ዝብለካ እዚ ኩሉ መሰናክል ዝሓለፉ ኣብዚ ሃገር ኣምባሳደራት ዝኾኑ ኣለዉ ዓበይቲ ሓለፍቲ ዝኾኑ ኣለዉ ዓበይቲ ደጓትር ዝኾኑ ኣለዉ ኮታስ ኣብ ኩሉ እቲ መሓውር ናይ ዝውድብ እሲ በፂሕዎም ይበልኳ
1: እድለኛ ኢኻ ኣነ ሕጂ ትግረ ወላ ኣብ ገዛይ ብሄረ ትግረ እየ ዛረብ ነይሩ ቋንቋ ትግረ ውፅኢተይ ግን እንታይ እዩ ኣብ ትግረ ብጣዕሚ ዝማዕበል ኩሉ ኣብ ቤት ምሰር ከም መምህር ከም ዳይረክተር ኸይነ ስለ ዝኸድኩ ዓብይ ትምህርቲ ክቐሱም ክኢለ ቋንቋ ትግረ ክመልካ ክኢለ ኣብ ፅሑፋት ሕጂ ክፅሕፍ ከለኹ ዝሕግዘኒ እቲ ትግረ በዕሉ ስለዚ ቤት ትምህርቲ ሰውራ ሓደ ኣደ ፍልጠት ነቶም ደቅና ልክዕ ንሪኦም ኣለና ብሓቂ ኣብ ምንታይ ደረጃ በፂሑ ነታ ዓብይ እውን ኣብፂሓቶ እያ ንሕና ምሕደራና ኣነ ነፍሰይ ናይ ነፍሰይ ክገልፅ ከሎ ምሕደራ ካብኡ ተማሂር እየ ኣተኣላለየ ቐልዑት ካብኡ ተማሂር እየ ጥርዲኻኒ ምክንያቱ ኣብዚ እውን ከይጋጥመካ እዩ ብዙሕ ብድሆ ኣብዚ ምስእትኻ እዚ ብድሆ እዚ ተማሃርናዮ ካበየ ካብ ቤት ትምህርቲ ሰውራ ሕጂ እዞም ቀልዒት ውፅኢቶም ክንብል ከለና ነፍስና እውን ውፅኢታ ናይ ነፍስና እውን ውፅኢት እሳ እያ ዓብይና ዲና ንእሽና ፈተውራር ኣይ ንምበር ኣብታ ድስቲኣ ግን ኣብታ ዓባይ ኣብኣ ስለ ዝዓበና ካብኣ ስለ ተማሃርና እንታይ ረኪብና ፍልጠት ሓሳባት ኣተኣላልያ እዚ ኩሉ ካብኡ ወርስና እዩ ስለዚ ኣነ ቤት ትምህርቲ ሰውራ ዝነበሩ ቀልዑት ንዝክሮም ከለና ወላ ሶም ዘይኮኑ እዚኦም ኣብ ገጠራት ዝምሃርና እዮም ከ ፓይሎታት ኣለዉ ኣነ በዕሊ ሄ ኢለ ጀመርኩሎም ቴክኒሽን ግራውንዲ
2: መበል 50 ዓመት ክበዓል እዩ ዝኽርብ ምስራት ቤት ትምህርቲ ሰውራ ስለዚ ምሳኹም ነበሩ ብፀድኩም ኣለይቲ ነበሩ ተምሃሮ በዚ ጋጣሚ ስ ዮሃና ክትብልዎም ዕድልክብ ብእብራሂም ክጅምር መጀመርያ
0: ኣነ ብጣዕሚ ብዙሓት እንድኦም ብጣዕሚ ምክንያቱ ኣጋጣሚ ኣነ ከምዛ

0: ብላ ፀናሕና ኣብ ቤት ትምህርቲ ዕራ ዳርጋ ትኩሉ ሂወተይ ዝድሓርዋይ ማለት እዩ ኣብኡ ተወዲ እዩ ሕጂ ንሓደን ንሓደን ገዲፍካ ብጣዕሚ ከቢድ እዩ ሕጂ ብገሊኡ ግን ዚ ሰረት ናይ ኣብ ኤርትራ ዘሎ ናይ ትሽዓቲአን ብሄራት ናይ ብሓቂ ክውን ክገብር ዝኽእለ ቤት ትምህርቲ ሰራ እዩ ቤት ትምህርቲ ሰራ እውን ረኣይ ናይዚ ሕጂ ዘሎ መርሕነት እዩ ኣነሲ ምናልባት ንክብሩ ፕረዚደንት ስያስ እውን እንቋዕቲ ኣብ ጀላንቲ ጋጣምብታ ሰሚናር ነይረ ዝዓንተቦ ዝበልኩኻ እቲ ሽዑ ዝበሎ እቲ ሽዑኡ እዚ ኣለይቲ ሃገር ክትኾኑኡኹም ናይ ብሓቂ ስኹምቲ ዝብረት ክድርበ እዩ ዝብል እቲ ረኣይ እውን እዚኦም ኣለይቲ ኮይኖም ኣሎ ኣርኪቡሎም እውን ኣሎ ንዕኡን ዋላ እዚ ናይ ላቲናይዜሽን እዘን ፅሑፍ ናይ ዘይብለን ናይ ዘይነበራት ብሄራት ሓደ ካብቶም ብኒሕ ሰሪሑ ዘእልየላ ዝነበረ ሰብኣይ እሞ ንክቡሩ ፕረዚደንት ስያስ እውን እንቋዕ ረኣይ ካሰመረ እውን ክብሎ ደሊ ብዛ ናይ ቤት ትምህርቲ ሰብሎ ሚኒስተራት ኣለዎ ንኣብነት ሚኒስተር ዑስማን ሳልሕ ሕጂ ካብቶም ኣቦና ኣያና ኣነ ብፍላይ ካብ ድሕሪ መስመር ናይ ዘመተ ተመሊሰሲ እዚ ናይ ላቲናይዜሽን ክመሃር ከሎ ካብቶም ቀዳሞት ነዚ መፅሓፍቲ ናይ ሳሆ ክትርጉም ወይ ከዳሉ እዚኦም መርክ ሳላናቶም ምክሪ ማለት ሳላናቶም ኣልያ ማለት እዩ ኣነ ብኡ ክጅምር ደሊ ምክንያቱ ካብቶም ዓበይቲ እዩ ካልኦት ከማና ዋላ ክንዳነ ክሳ ይኹኑ ኣብ ደገ ዘለዎ እጂ በዓል ረባዕ ዝበሃሉ ኣለዎ ኣብዚ ንሃገሮም ክሳይ ትገብሩ ዘለዉ ማለት እየ ፅቡቅ ተወፋይነት ዘለዎም ቤት ትምህርቲ ሰራ ዝነበሩ እሞ ደገ ከለዉ ኩሎም ገሊኦም ኣምባሳደራት ዝኾኑ ገሊኦም ኣብ ናይ ህግደፍ ኣብ ብዙሓት ኣሎ ሕጂ ንሓደ ንሓደ ንሓደ እንተጠቂስካ መወዳእታ ይብሉን ብሓፈሽኡ ግን ብሓፈሽኡ እዞም ኣብ ቤት ትምህርቲ ሰራ ከም መምሃራን ከም ኣለይቲ ከም ሓካይም ከም ሓለዋ ጓንታን ተምሃሮን ዝነበረ እንቋዕ ነዚ ወርቃዊ ናይ መበል 50 ዓመት ብህወት ካብቶም ተረፉ ኮይና ረኣናያ ነዚ ነዘንትዎ ዘለና ንከዘንቱ ከዓ ሰውን ዕድል ናይቲ ካባና ተረፈ መላእቲ ክኾኑ ይምኒ
1: ኣነኮ መጀመርያ እንታይ ምበልኩ ነተን ኣለይቲ እንቋዕ ሓጎሰኪን ምበልኩ መጀመርያ ንምንታይ ዓብይ ተራ ጠጠው ክብሉ እዞም ፍቱብራድ ዝገበረ ስለ ዝኾነ ካልኣይ ስርሐን ማለት ኣይኮንኩን ፅዒሩ እዩ ሰሪሑ እዩ ካልኣይ ሕክምና ከዓ ዶክተር ኣወጣሽ ኣላ ኣወጣሽ እውን ዝለዓለ ተራ ተፃወተት እያ ኣቤት ትምህርቲ ሰብራ ሕጂ ብሓደ ክልተ ኢልካ ግን ክትዛረብ ከምዚ እብራሂም ዝብላ ዘሎ ኩሉ ሰብ ኣበርኪቱ እዩ ኣበርኪቱ እዩ ኣብ ደመደም ደምተናተይ ግን እንታይ ክብል እዛ 50 ዓመት ነዚ ወደቡ ክውን ክትኸውን ዝገበሩ ከመስግኖም ፈቱ ንምንታይ እዩ ቤት ትምህርቲ ሰውረ ታሪኻ ኣይፍለጥን ብሓቂ ልክዕ እዩ ኩሉ ሰብ ይዛረብ እዩ ኣባል ቤት ትምህርቲ ሰውራ እዩ ቤት ትምህርቲ ሰውረ ነይሩ ብሓላፍነት ደረጃ ክነብር ክእል እዩ ሰብ እዚ ኩሉ ከዓ ብሓላፍነት ኣለዎ እቲ ቤት ትምህርቲ ሰውረ ዝነበረ ምክንያቱ ዓቕሚ ኣለዎ ክእለት ኣለዉ ከምታ ዝብለካ ዝነበርኩ ዕድል ናይ ትምህርቲ ከዓ ረኪቡ እዩ ሕጂ ኩሉ ከምኡ ክትብሎ ከለካ ኣነ ዮሃና ዝብሎም ንኩሎም መምሃራን ኣለይቲ ሓካይም ኮታስ ኣብታ ቤት ትምህርቲ ሰውረ ኮይኑ ክውን ክኸውን ንዚ ጉዳይ እዚ ንዚ ጉዳይ እዚ ዝገበሩ ንዕኦም ኩሎም ዮሃና ኣብሎ እንኳዕ ኣብዚ ኣብ ቃዓ ንሕና ከዓ ዕድሜና ከይዱ እዩ ሕዚ ኣብዚ ግዜ እዚ ንኣሽቲ ኮናን እንቋዕ ከዓ እዚ ኣርኣየና ብእዝንና ከዓ እዚ እንቋዕ ሰማዕና ህዝብና ከዓ ህዝብና እንቋዕ ከዓ ንዚ ነገር እዚ ክንገልፀሉን ክግለፀሉን ከመይ ከም ዝነበረ ሰውረ ከዓ ክእለቱን ዓቕሙን ኣወዳድቡኡን ሓያል እዚ መርሕነት ከም ዝነበሩን ክነፍለጦ እንቋዕ ከዓና ደጊመ ዮሃና ዮሃና ንኩሉ ኣባል ቤት ትምህርቲ ሰውራን ወላ ህዝብናው እናበልኩ ብኣ ክዓፅዋ ደሊ
2: ሕራይ ኣቶ እብራሂም መሓመድ ከምኡውን ወይዘሮስቶም ሰይድ ስለቲ መፂኹም ዝሃብኩምና ንዝኽርታት ቤት ትምህርቲ ሰውራ ዝፍትሽ ሓበሬታ ኣዚና ንመስግነኩም ይቕኒልና ባርከ ዝኽርኩም ተዓዘብቲ ንሎሚ ዘዳለናዮ ምስ ወይዘሮስቶም ሰይድ ከምኡውን ኣቶ እብራሂም መሓመድ ክነካይዶ ፀናሕና ንዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ስዛዝምሎ ስለምክታልኩም ንመስግን ሰላም።

0: Dani. Dani. በዚ ህፃን ተሰኪመ በዚ ከዓ ንዓኻ ክቃል ዳኽእሉ ድ
1: ተሓጊሱ ሓገዙ ክቀባፀሩ ይከኣለ ነገርካ ኣይክእል እ እታ መዓልቲ ሲኣግኒ
2: እነይቲ መዓልቲ
3: እንተና ሜካል ኩሉ ብዝዕሸል ትንከስ ምስ ትብል ግን ትፈልጥ ኣለኻ ንሓንቲ ካሊእ እትኾኑ ውን ብሂወታይ ትሰርሕ ንፍሓረ
4: ኣንትስቕበል እዩ ተኣሲርና ከም ዝነበርና ምዝተፈላለኸ እዩ ዝርድአካ ካብዚኦም ተፈለየኻ ዕረፍቲ ኢኻ ትረክብ ዳንኤል ኣኸይሉ ከይሰምዓና እምበር
2: ጌሽካ ኸይንብል ኣብ ስመራ በዚ ርእዮ በዚ ረኺበ ዝብለካ ሰብ ብዙሕ እዩ
5: እምበኣር ከምህቡ ሰብ ክውረየለ ጀሚሩ
6: ኣቶም ሰባት ሓወይ ኳ እዩ ልዕሊማንም ልዕሊማንም ሓዊ ክርዮ ዝደሊ ሓወይ ተዝፈልጥ ነይረ ሞ ዝሕጅ ዘለዎ ዳንኤል ኣይመሃለዎ
7: ከባቢ
8: ከለካ ኣ ከርጊፅካ ንትሓልፍ
7: ዘለካ
8: ምስ ሜሮን ከዳ እንታይ ረኺብ
7: የገሸክሪ
8: ኮይኑ ብስራሕ የደለያ
7: እሞ ኣብቲ ኣነ
8: ንስኻን
7: ጥራይ ቦታና
8: ንብሎኹም ከ ዝስራሕ ስራሕ ኣነ ንስኽ ንረኸብሉ ቦታ ዝበሃል ዘሎ ኮይኑ ይስምዐ ኣለና እየ
7: እንዳሓ በር ሓራይ
8: ጓሓጎሰክኻ
7: ናይ ምንታይ
8: ሓሳብ ልቦኻ ሰሚርልኪ ምስ ሚልዮን ትወፅእ ጀሚርኪ
7: ንምንታይ ኸ ግን ነዚ ጉዳይ ተዓባቢካ ትርኢ ዘለካ
8: ብስራሕ ድ ክትብል ደለኻ ምሰሊ እዮ ኣነ ኳ ኣፀቢቐ ዝፈልጠክ ሰብ እዩ ይ ከም ዝኾነ ድ ክድውለልኪ ርክብ እዮ ረ ሰላም

0: ማይክ
1: ይሰግ ሓንዲ ክዳ
0: ድሓኒ ዝኾነ ዝጎደለ ነገር ክህሉ ኢልያ ሓተካ ደለየ
1: ኣነ ኩሉ ተዳልየ ንፌበን ጥራይና ንፅበ ዘለ
0: እሞ ኣይዶንጎየት እንደኣ
1: ኣነ ኣይዶንጎየት ዳሓር ካ እዚ ኩሉ ተዳልኹም ዘለኩ ይፈለጥ ሳርፕራይዝ ና ክንገብራ
0: እዋ እሞ ስለዘይፈለጠ ዳ ከይዱንጌና ድሓር ከዓ ከመይ ጌርና ኢና ሳርፕራይዝ ክንገብራ
1: ኣይዱንጌና ናዳ ሓደ ሰብ ሒዝዋ መፅእ
0: መን ሰብ
1: ጆን ዓርከይ
0: ይሂዳ ጆን ሓሲብካ
1: ይሂዳ ትስንብድ
0: ኣይሰንበድኩንኩ ድሓኒ
1: ኣይነበርኳ ኣኖ ተነጊራያስ ከይትፈልጠን ኢልኹም ገይረ
0: ፅቡቅ ድሓን
1: ይሰኒና ድሓን
0: ኖኖ ድሓኒ

Dale. ንስኻ ውን ሰምዓን እንተለኻ ብጣዕሚ ካ ፀሎት ክበር ፈጣሪ ጣይነስ ወርድና ስለሽ ክፈትሓልና ዝኽእል

0: ኣንተ እንተኾን ጌኻ ንቃዓሰ ዝተንፍስ ዘለኻ
1: እንድዒ ኣብ ነዚ ጉዳይ ወላ ይደስ ኣይበለኒ
0: እንታይ ማዕት ወ ተስኻ ስምበርዶ ሰብኣይ ኢኻ እንታይ ማዕርክ ንዱ ዘፍርሓካ ዘሎ
1: ሰብኣይ ንፈርቃ ከይበል ንስኹ ኮ ፀገም ካ ዝርክ ስለ ዘይጥምጥ ኢኸ
0: ዶ ኣራይ ኣዘይሩ ዝሓስብ ሰብ ሰሚዕና ልካ ሕጂ እንታይ እዩ ሞድሕ ዝበካ ዘሎ
1: ኣነ ዶ እዚ ጉዳይ መፀዋድያ ከይከውን ይፍርሓኒሉ
0: ዋ ናይ ምንታይ መፀዋድያ እዩ እዚ
1: እንታይ ኮይኑ ይብሉ እሞ ንዓምፀያ ይብለኒ
0: ዓርኩ ስለ ዝኾንካ
1: ኖ እዚ ጉዳይ በታ ሓደሸ ንክምርኣይ እውን ከገድሰናዩ ምናልባሽ ፈሊጡ እንትኾነ
0: እንተዝፈልጥ ሞ ፈፂሙ ከምዘይንገበረ
1: ከይበን ከመይ ገይር ክትፈልጥ
0: ኣተግደፈና ዶ እዋ ጠባይ በዓል ቤት ዩ ንዓይ ክጠፍኣኒ ንሱብ ከምኡታት የለን ነጌረካ ኮይ
1: ንሱብ ከምኡኢታት እንተዘይሃለወ ሰባት ነገሮማ ይኹኑ
0: እዎ በጃኸ ኢለካ መሓረና ንዓና የእትወኒ ገዛ ዕለተ ልደተይ ከኽብሩ ይፅበየን እዮም ዘለዉ
1: ፌበን ንሓሰብ ፅኒሕ ክትኣት ከለኹም ይስኮል ግበረለ ድኒ
0: ግበረሉ
2: ንኸይ ደሞ ሕጂኻ
1: ሃራይ ንኸይ

0: ክትረክብ እያ ሞ እዳፈለጣ ትሰቅ ትብል
1: ጓልክ እታይ ፅቡቅ ደው የፍትወላይ እምበር ኣምፅናዳ ዘለና ሓሳብ ማዓስጠፊዋ ኮይኑ ክትፈጢ እዚ ምፅዕድና ዘሎ ሓሳብ ተደይ ተቐቢላቶ ከም ጓለይ ቶባ ክብላይ
0: ተፀሊልኩም ዲኹም
1: እንታይ መፅኢድ ነ ፅለን ድዝተፀለለት ጓልክ እያ
0: ምሕረት የውርደልኩም ከይደ ደቂሰ ኣለኹ
1: ኪድቡ ቅፅወል ደይ ንስኺ መንገፀ ይርእያ ኣሎ ዋ ህውከት

0: ብራሲ ክኣርጉ ንደሊና ክፀንሕልና ስነ ንደሊ እዩ
1: ዓቀባ ኣለካ ሰብ ሰብ ወደ ወላዱ ዶ ፅገብ ኮይኑ መለስ ግርማይ ኮዕል ኢል ር መደብካ ከመይ እዩ ዘለዎ
0: ባባብየኒ ኣነ ሕብብ ኣይፈልጡን እየ ኣብ ዝነበርኩ ዓዲ ኮነ ለይለ ምስሓት ፃዕዳ ተመሪዐ ነይረ ከምቲ ዘለኽዎ ስለዘይኮነ ለይ ግን ሓንቲ ቆልዓ ወሊድና ተፈላለዩና
2: ምስዘይ ጓል ዓዲ ከዳ ከመይ ኢሉ ክጥዕመካ ዳሓር ከዓ ኣይ ከምቲ ምስ ሓዉኻ ምስ ወዲ ዓድኻ ንትገብሮ እቲ ሓቂ እሱ እዩ
0: ቀማመርጋ እጂ ተሰዊጥኒ ሓው ቦይ እዚ ኩሉ ምስ ነበርክዎ ዋልኩን ከም ዘላ ናብራ ከም ዘይጠዓማኻ ኣሊልኒ
1: ኣየኸ ኣይጠዓማ ንጥራይ ዲኸ ታሰም ሰብ ወዲ ከመይ ዝበለት ሉል ትመስል ጓል ወሲዱ ቋ ደኪሞ
0: ጌርኩም ኣይተንፀርፅሩ ዳሓር ከዓ እኮ ጋና እዩ ዘሎ ማያ ይሓለፉ
1: ከመይ ዘይብል ሳምሰብ ወዲ ወላዲ ክርኢ ዝደሊ ተቐንዲ ነገር ውላዱ ሓሊፍሉ ክርኢ ንሕና ግን ነዚ ክንሪኢ ኣይተዓድና
0: ዝኾነ ሕጂ ንሳ ምስኡል እያ ዘላ
1: የሳምሰብ ወዲ ንሱ ምስ ኣሎ እዩ ፅጣ ኣይንሳን እያ ተናብዮም ንሱ ዳ ኣይህሉ ኣይሰሩ ንዲ ኮይኑ ዘሎ
2: ሳምሶም ወደ ጠቕሊልካ ዲኻ መፅኢኻ ወላስ ክትመለስ ኢኻ
0: ና እታገብር ትመለስ ጠቕሊለ የ መፅ ንስኩም ከ ብዛዕባ ይዕሊልኩም ማለ
2: ድሓ ድሓ እናቱ ኣታይ ግድኻ ክንነግራ ኢና ነዚ ጉዳይ ምስ ነገርና ኢኸ ይትሕሰሞን ግዲ ትኸውን
1: እንትርጋት ተሓሲማቶ ከበይት ክብጣቱ ሳምሶም ወደ በዚ ስቅሰ ባዕለ ያ ኣለኹዎ ኣይትሰክም
0: ኣውበይ እኳ ፅቡቅ ገይሩ ዕሊልኒ ጠባያ መልክዓ ቁሞናኣ ብፍላይ ብፍላይ ስእላ ምስርእየኒ ብእውነት ኢለ ክፅለለ ይደል
2: ሓቂኻ ዝወደይዎ ኩሉ ከምቲ ንሓስቦ ጥራይ ይግበረልና እምበረኢ ምሰበልካዮ እውን ንስኻ ክትፈትዎ ኢኻ በሎ ስተይዎስከ ስተይዎሞ ክደግመኩም
3: ክገብር ኢኹም ወደን ዘለኻ ሕጂ
2: እትትገብሮ ዶ ኣነ ዲ ክነግረካ ትፅበ ዘለኻ
3: ትነግርኒወ እቲ ዘይገበርካ እዚ ዘይገበርካ ኹን ክትብል ዘለ
2: ትነግራ እቲ ኩሉ ነገር ትነግራ ሚኬለ ኣነ ንወደይን ተበዲልና እናሃለና ብሂወታ ዘላ ጓለይ ዳግማይ ተበዲላ ክርኢ ኣይደልን እየ
3: እሞ ሕጂ ክነግራ ይክእልኒ ሕጂ ኮሰሊና ዓባይ ጓል ኮይና እያ
2: ካልእ ኣማራፂ ይብልካን ፈቲኻ ፀሊኻ ንሳ እያ
3: ከቢድኒ ኣመና ከቢድን ትዝመራ
2: ድሓን ባዕለይ ክነግራ እየ ሰሊና ሰሊና ሰሊና

0: ይመስለን ሓደ ክዕረይ ዝግብኦም ባህርያት ገዲፍካ ንኣኸ ዝበቃ ሰብ ኮይኑ ይስምዓኒ።
1: ብከመይ ግን ከም ትብል ኣለ
0: ጠባይ ልዕለይ ስ ክትፈልጥ እዮ ጎደሎ ተልይዎካ ውድለት ትምልእ ሉ ምክንያቱ ሙሉእ ዝበሃል ሰብ ስለዘየለ ብዓብኡ ግን ኩሉ ነገርኩም ካብ ንኣሽቶኹም ስለተፋለጡ ዝኾነ ነገር ንክትገብሩ ትፅገሙ ይመስለኒ።
1: እንዳ ወደ ኢዝያስ

0: ማማ ሓደስ ፅቡቅ ጌርከ ሓዊሐ
1: ተመስገን ኣምላክ ሰላኽ ዘጓል ዘንተምፅእን ድለኸኒ ኢና ጥቕሚ ኢና ኣቢለና እቲ ድ ሓዊሒ ትሰከፍስኺ ሓዊሒ ሓሳብ ልብኩም የስምረልኩም ዞም ደቂ
2: ኣሜን ኣሜን።

0: ሓቂ ንምዝራብ ደስ ይብል ንውዒሉ
1: ብሓቂ
0: ካልእ ግዜ ምስ ሰብ ከምስ ከለኹ ስለምንታይ እንደአ ከምዚ ብድብድ ብል ዘምስ ኣለክምሽ ዓቕለየ ፅበብ ዓይነ ሓንጎለይ ስራሕ እንታይ ሒዜ የቕርብ ናፃ ዝኸውን እንተዘይኮይኑ ኢነ ክኸውን ናርፅ ሓንቲ ሕተረ ሓተለ ኣንተ ወይ ምስ ሄኖ ክዘይመሰባሚዕኹም ንስኽን ካልእ ምፍቃድ ከምዘይተቐበሎ ነጊር ክን ነርክ እንታይ ዳ ኾንኪ ክሓተኪ ነበረኒ
1: ኖኖ እንከም ማለት ኣይኮነን።

0: ምስቲ ወዲ ግን ዝኾነ ዝገበርኮ ነገር የለን ማለት ፅቡቅ ጌርና ክኾነ ኣይንፋለጥኒ ኢና
1: እሞ ና ሓደ እዮም ከይተኸስርባህ ጠንቀቐይ
0: ይዕሩኽ ይኹም ነርኩም ሓቀይ
1: ምስ መን ምስኖ
2: ዋ
1: ኣይነበርና ደቂ ክላስ ነርና ክንከውን ንኽእል ኢና ከም ደቂ ገዛውቲ ከዓ ስሕቲ ስሕቲ ኢልና ንርአ ነርና ፅቡቅ ገይረ ግን ሕጂ ቅድሚ 2ልተ ዓመት ገለቢል በሊጥ እዩ
3: ሄሎ ሄኖክ ከመይ ምስ
4: እግዚኣብሔር መስገን ቅሬታ ለይት ምድሪ ደው ኢለ
3: ኖኖ ፀገም የብሉን ድሓ ንዲኻ
4: እወ ድሃይሰልና እንዲ ሓተካ ደለ ቴሌፎና ከ ኣብያትኒ
3: እምባ ኣነ ዳ ብሓደ ኣለኹም ደ ዝብል ዘለኹ ገዜያ ተወትን ኣላ
4: ኣይ ንሳ የላን ምስ ሓደ ወዲ ቆፀራ ኣለኒ ገለ ትብል ነራሲ ኣትያ ዳ ያ ተወትን ከረጋግፂ ኢ ደ
3: ንስኻ እንተዘየላ ዳ ኣብያ ምስ ኣባሃል ወዲ በልስከ ድሓን ክድውለልከ
4: ኖኖ ድሓን ድሓን ብዙሕ ኣይትሸቐል ኣነ ከም ዝደወልኩ ኣይትንገረአኻ ካልእ ከይመስላ
3: ሃራይ ሃራይ ሸ
0: እውይ ማይ ክንዲ ድኣ ዝድውል ዘሎ ከይተረዳእና ግዜ ከይዱ መስለኒ
1: ሶሪ ከምሲልክምሽ
0: ኖኖ ፅቡቅ ግዜ ነይሩ እምበር ዳስ ወይ ኩ ከይተረዳእና ግዜ ከይዱ ስለ ኩሉ ነገር ቴንክዩ
1: ኣነ እምበር ቴንክዩ
0: ኔክስት ታይም ግን ሻናባያምሽ
1: ሃር
0: በል ብሩክ ለይቲ
1: ብሩክ ለይቲ
4: ዘይፈለጥክነን ዓይዳ

0: ኣበይ እሞ ኣነ እንተዝኸውን ተወዲ ሕርቃ ናይ መውፃእ ኩልክ ነይረ ጓል እንታይ ክትፍደ ከም ዘለዋ ፅቡቅ ገይረ መርአኹ
1: እዋ ናይ ሄኖክ ዘረባ እንታይ እዩ ዝኾውን ዘሎ ይዕሩ ክዘይኮኑ ከለዉ ሲዕሩ ኢና ክብል ኽእል እንድዕ ወደይ ብኸመይ ክልዕሊ ሄኖክ ንሚል ኣሚን እዮ ተመስገን ድሓን እንኳዕ እሞ ምስ ሚልሻ ሰተና እቲ ካልእ ካቐሲ ኢልካ መፅእ
2: ዓይኒ ሄኖ ሰክተሽከዕኒ
1: ማይክ ገይምሳ
3: ደሃኒ

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ፣ ስፖርታዊ፣ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኹለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

ክብራት ተዓዘብቲ መደብና ኣብ ናይ ዝሓለፈ ሰሙን ዝነበረ መደብና ቅነ ተምሃሮ ኣብ ንእዞባ ባሮንቱ ከም ዘቕረብና ዝዝከር እዩ። ንሎሚ ድማ ካልኣይ ክፋሉ ሒዝናልኩም ቀሪብና ኣለና።

0: ብቋንቋ፣ ልምዲ፣ ታሪኽ ሕብረተሰብ ተፈላለዩ ካብ ኣህጉር ናብ ሃገር ዝተመቓቐለ ህዝቢ ዓለም ብሓደ ቕኒት ኣስሚሩ ክሰማማዕ ዝኽእል ኣካል ናይ ጥበብ ዝኾነ ኣዝዩ ረቂቕ ኣምር ኣብ መላእ ዓለም ብዙሓት ሰዓብቲ ሞያውያንን ዝርከብዎ ሓደ ካብቲ ዓበይቲ ጨናፍር ስነ ጥበብ ዝኾነ ሙዚቃ እዩ። ነፍሲ ወከፍ ሕብረተሰብ ናተይ ዝብሎ መሳርሒ ሙዚቃ ያታው ፀወታታት፣ ቅድታት፣ ቅኒታትን ረምታን እኳ እንተሃለዎ ብዓለም ደረጃ ተማእኪሉ እውን ዓለምለኻውያን ማለት ኣብ መላእ ዓለም ተጠቃምነት ዘለዎ ፍሉጣት መሳርሒ ሙዚቃ ኩሉ ህዝቢ ዓለም ዘስተማቕሮን ዝኽተሎን ቅድታት ዝጥቀመሉ ሕግታት እውን ኣሎ። ስለዚ ድማ እዩ ሙዚቃ ኣድማሳዊ ቋንቋ ዝበሃል። ኦርኬስትራ እውን ሓደ ካብቲ ኣብ ዓለም ሙሉእ ዝግበር ዓይነታት ፀወታ ሙዚቃ ኮይኑ ዝተፈላለያ መሳርሒታት ብዓብ ቁፅሪ ብምውሃድ ዝቐርብ ስራሕ እዩ። ኦርኬስትራ ኣብ 15 ክፍለ ዘመን ዝጀመረ ንጥፈት እኳ እንተኾነ ብዝበለፀ መልክዑ ፀፊፉ ዝቐረበሉን ነዚ ሕጂ ዘለዎ ኣቃውማ ዝሓዘሉን ግን ኣብ 17 ክፍለ ዘመን እዩ።
1: ኦርኬስትራ ዝበሃል ሓደ ጉጅለ ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓደቁ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ፣ ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሃሂዶም ከቕርቡ ከሎ ኦርኬስትራ ኢልና ክንፅውዖ ንኽእል።

0: ሙዚቃ ዝሳተፉ ሙዚቀኛታት ብቐንዱ ድማ ኣብቲ ዓይነት ዝፅወት ዘሎ ቅዲ ሙዚቃ እቶም ኦርኬስትሮም ዝፈላለዩ እዮም።
1: ኦርኬስትራ ዝተፈላለዩ ዓይነት ቅዲ ወይ ኣቀራርባ ክቐርብ ክእል እዩ። ዓብዪ ሰፊሕ ኦርኬስትራ ሲምፎኒ፣ ናይ ሲምፎኒ ኦርኬስትራ ንብሎ ኣሎ ክሳብ 100, 150, 120 ሰባት ዝጥርንፍ ካብኡ ውሕድ ዝበለ ኣብ ፍሉይ ከባቢ ዝግበር ቻምበር ኦርኬስትራ ዝበሃል ኣሎ 40-30 ክኸውን ይኽእል። ብሓፈሾ ከዓ ኣብ ልቢ ሰብ ዘሎ ደርፍታት ብናይ ኦርኬስትራ ኣቀራርባ ጌርካ ከዓ ተቕርቦ ኢኻ። እቲ ቁፅሪ ዳርጋ ካብ 20 ክሳብ 100 ይብል ክበዝሕ ይኽእል፣ ቁርብካ ክንክ ይኽእል፣ ብከምዚ ክንገልፆ ንኽእል። እቲ ፍሉጥ ዓበይቲ ስራሓት ዝግበረሉ እዚ ናይ ሲምፎኒ ኦርኬስትራ ንብሎ ኣብ ዓለም ህቡብ እዩ። ኣብ ዝተፈላለየ ከተማታት ናይ ሲምፎኒ ኦርኬስትራ ወይ ፊልሃርሞኒክ ሲምፎኒ ኦርኬስትራ ዝበሃል ዝውትር ኣሉ። ኣብዘን ዓበይቲ ከተማታት ከም በዓል ኒውዮርክ፣ ፓሪስ፣ ለንደን፣ ሲድኒ እዚኦም ቀፃሊ ዓመት ሙሉእ ኣብ ውሽጢ ዓመት ክሳብ 200 ኮንሰርትታት ዘካይድሉ ግን
0: ከምቲ ኣብ መእተው ዝተባህለ ብኦርኬስትራ ዝቐርብ ሙዚቃዊ ስራሓት ካብ 20 ክሳብ 150 ዝበፅሑ ሙዚቀኛታት ብምስታፍ መሳርሒ ሙዚቃ ከከም ኣገዳስነቱ ኣብ ዝተደለየሉ ክፋላት ይኣቱ። መሳርሒ ሙዚቃታት በብደረጅኡ ማለት ኣቦቱ ንኽኣቱ ብጉጅለ ተመቓቂሉ ተደልዩ ዘሎ ጣዕሚ ዜማ ብውህደት ይፍጠር። ኣብ ኦርኬስትራ ዝቐርብ መሳርሒ ሙዚቃታት ካብቲ ልሙድ ማለት ደርፊ ንምስራሕ ዝጥቀምሉ መሳርሒ ሙዚቃታት ብቁፅርን ብዓይነትን ዝዓብዩ
1: ግሩፕ ወይ ከዓ ብፋሚሊ ክንገልፆ ንኽእል ኢና። ስትሪንግ ፋሚሊ ዝበሃል ኣሎ፣ ንቫዮሊን፣ ቫዮላ፣ ሸሎ፣ ደብል ቤዝ ዝሓዘ ንባዕለንተን ቫዮሊን ኣብ ቀዳማይን ካልኣይን ዝፃወታ ማለት እዩ። ፈርስት ፓርት ኤን ሰከንድ ፓርት 8 ክኾነ ክእላ 12 ክኾነ ክእላ ናተን ተራ ከዓ ኣለዎን። ቫዮላ ከምኡ እዚአን ናይ ሸሎ ደብል ቤዝ እዚ ምስ ስትሪንግ ዝወሃሃድ እዩ። ድሕራይ ብራስ ንብሎም ኣለው። እዚ ከዓ ሓደ ፋሚሊ እዩ። ከም በዓል ትራምፔት፣ ትሮምቦን፣ ቱባ፣ ፍሬንች ሆርን እዚ ከዓ በብቁፅሩ ነናቶም ስራሕ ኣለዎም። ብራስ ፋሚሊ ክንብሎ ንኽእል። ካልኦት ከም ውድ ዊንድ ኢንስትሩመንትስ ዝበሃላ ከ ኣለዋ። ከም በዓል ክላርነት፣ ፍሎት፣ ባሶን ከምኡ ዝኣመሰለ ንፔርካሽን ከዓ ምስ ድራም፣ ዛይሎፎን ካልእ ካልእ ምስ ከበሮታት ዓጠቐ ከዓ ሓደ ግሩፕ ኣለና። ሕጂ ነዚ ብምሉኡ ኣጣሚሩ እዩ ክስታይ ዝገብር ኦርኬስትራ። ሕጂ እዚ ዓብዪ እዩ ከም ዝበልኩ ከ ካብ 80 ክኸውን ተስዓ ክኸውን ይኽእል፣ 100 ልዕሊ 100 እውን ክኸውን ይኽእል። ካብኡ ከዓ ውሕድ ዝበሉ ንውሕድ ፋሚሊ ብስትሪንግስ ጥራሕ ዝቆመ ክህሉ ይኽእል ወይ ገለ ዊንድ ኢንስትሩመንትስ ዝሓወሰ ኣብ ፍሉይ ቦታ ንፅብብ ዝበለ ቦታ ዝካየደሉ ዝቅድውን ፍሉይ ዝበለ ካልእ ኣገባብ ኣቀራርባ እዩ። ካልእ ከዓ ፖፕ ዓይነት ኣብቲ በዓል ሲምፎኒ ብዙሕ ዝውትሩ ዘይኮነ ከም በዓል ጊታር፣ ሳክሶፎን፣ ኪቦርድ፣ ፒያኖ ኣሎ። ካብቲ ዓብዪ ሲምፎኒ ፒያኖ እውን ተኣተውያ። እዞም ምስ ኤሌክትሪክ ዝተዋሃደ ወይ ብኤሌክትሪክ ገይሮም ዝሰርሑ ጠሚሩ ዋላ ካልእ ናይቲ ዓዲ ያታውያን መሳርሕታት ሓዊስካ እውን ዝቐርብ ከምዚ ንሕና ንገብሩ ዓይነት ከዓ ኣሎ እንጂ ዝተፈላለየ ዓይነት ኣቀራርባ ኣብ ዝተፈላለየ ዓይነት ቅዲ ዝተመርኪስካ ክተቕሙ ትኽእል ማለት እዩ።
0: ኣብ ኦርኬስትራ ዝትግበር ምውሃድ ሙዚቃ ካብቲ ኣብ ደርፊ ማለት ሶንግ ራይቲንግ ዝበሃል ኣሰራርሓ ፍልይ ዝበለ እዩ። ምክንያቱ ከምቲ ክበሃል ዝፀንሐ ብዓይነትን ቁፅርን ብዕፅፍታት ዝበዝሕ መሳርሒ ኣወሃሂድካ ዝግበር መስርሕ ስለ ዝኾነ። ኣብዚ ኣወሃሃዲ ሙዚቃ ነፍሲ ወከፍ ታራ መሳርሒ ሙዚቃ ማለት ኣበይ እንታይ ዓይነት መሳርሒ ሙዚቃ ትፃወት ብመልክዕ ናይ ሙዚቃ ፅሑፍ ወይ ድማ ኖታ የቕርቦም። ስሩሑ ድማ መሳርሒ ሙዚቃታት ብልክዕ ፈሊጡ እቶም ኣገደስቲ ብሎካት ምውሃድ ሙዚቃ ማለት ዜማ፣ ስኒት ወይ ሃርሞኒ፣ ህርመት፣ ኣቃውማ

0: ኮራስ ጥቕሲ ወዘተን ካልእን ብዝግባእ ፈሊጡ ይሰርሕ።
1: ሕጂ እቲ ምውሃድ ተራ ናይቶም መሳርሕታት ምስቲ ፍሉይ ቅርፆም ስራሓቶም ብሓፂን ዝተሰርሑ ክኾኑ ይኽእሉ፣ ብዕንጨይቲ ዝተሰርሑ ክኾኑ ይኽእሉ፣ ብስትሪንግ ዘለዎም ክኾኑ ይኽእሉ፣ ተነፋሕቲ ክኾኑ ይኽእሉ። እዚኦም ናቶም ሕብሪ ናቶም ባህሪ ዘለዎም እዮም። ነዚኦም ኣዋሃሂድካ ኢኻ ትገብር። ኩሉ ግዜ ግን ሓደ ዝጠምረካ ነገር ኣሎ። ንሕና ከም ኮርት ፕሮግሬሽን ወይ ካልእ ካልእ ንብል፣ ኣብዚ ተመርኪዝካ ጠማሪ ነቲ ሃርሞኒ ነቲ ሕብሪ ክጥምረልካ ዝኽእል ሓደ ኮርት ፕሮግሬሽን ተኸታታሊ ኮርት ግን ዝሰማማዕ ነታ ሜሎዲ ከዓ ሓቂፉ ዝሕዝ ብምግባር ነቶም መሳርሕታት ከከምቲ ናቶም ፍሪኩንሲ እቲ ታሕቲ ረጉድ ፍሪኩንሲ ዝሕዙ ኣለዉ፣ ማእከላይ ፍሪኩንሲ ዝሕዙ ኣለዉ፣ ላዕለዋይ ነቲ ሜሎዲ ጥራሕ ሒዞም ዝኸዱ ኣለዉ። ነቲ ሜሎዲ ጥራሕ ሒዞም ዝኸዱ ኣለዉ ንዕኡ ከዓ መህብተሚ ሕብሪ ዝውስኹ፣ ሃርሞኒ ዝውስኹ፣ ዕምቀት ዝውስኹ ከዓ መሳርሕታት ኣለዉ። ነቲ ግዜ ዓቂቦም ሬትም ዓቂቦም ዝኸዱ ከወረታት ከዓ ኣለዉ። ሙዚቃ ፅብ ክትፈለጥ ክትክእል ኣለካ። ቴዎሪ ናይ ሙዚቃ ክትፈለጥ ክትክእል ኣለካ። ናይ መሳርሕታት ሙዚቃ ኣትሊስት ሓንቲ ክልተ ትፃወት ክትከውን ክትክእል ኣለካ። ካብኡ ንላዕሊ ትፃወት ንሕር ኮንካ ባህሪ ናይቲ መሳርሕታት ንምፍላጥ ማለት እዩ። ብንባብ መብዛሕትኡ ብኣንቢብካ ስለ ዝፅወትካ ንዕኡ ብፅቡቅ ጌርካ ክትፈልጥ ኣለካ። ልዕሊ ኩሉ ግን ነታ ደርፊ ወይ ነታ ስራሕ ኣብ ኩሉ ነገር ማለት እዩ፣ ኣብ ኣቃውማ፣ ኣብ ጠባይ ናይታ ደርፊ ወይ መንፈስ ወይ ዕማም ናይታ ደርፊ ከመይ ይመስል ልዕሊ ኩሎም ስኻ ኢካ ትፈልጥ። እጂ እቲ ኣዋሃዲ ነዚ ብግምት ምእታው ተራ ናይ ነብሲ ወከፍ መሳርሕታት ከዓ ፅቡቅ ገይሩ ክፈልጦ ክኽእል ኣለዎ። ኣብ ምንታይ እንታይ ተኣቱ እንታይ ኣበርክቶ ኣለዋ ኣብቲ ብምሉእቲ ናይቲ ቅርፂ ናይቲ ሜሎዲ ማለት እዩ፣ ቅርፂ ናይቲ ደርፊ ወይ ናይቲ ድርሰት ማለት እዩ። ነዚ ብዝግባእ ክፈልጦ ክኽእል ኣለዎ። ከጉብእን ከዓ ተተርአን ከዓ ከምዝፃወታ ሽዑኡ ብሓፈ ሽዑ ከዓ ተወሃሂዱ ከዓ ሓደ ምኡዝ ዝተማዓራረየ ዝተሰርዐ ሙዚቃ ኣብ እዝኒ ሰብ ከም ዝበፅሕ ክገብር ክኽእል ኣለዎ።
0: ኣብ ኦርኬስትራ ዝቐርቡ ሙዚቀኛታት እውን ነቲ ብኣወሃሃደ ዝተዋህቦም ስራሕ ብፅሑፍ እናንበቡ ምስ ከምኡ ሙዚቀኛታት ብምስና ይሰርሑ።
1: እታ ፒስ እታ ደርፊ ብኖትስ እያ ትፅሓፍ፣ ብኖትታ ትፅሓፍ። ናይ ነብሲ ወከፍ መሳርሒ ሙዚቃ ተራ ከዓ ብሽት በዚ ብኤፎ ተፃሒፉ፣ ናይ ሙዚቃ ኖቴሽን ተፃሒፉ ይወሃቦ። ብኣ መሰረት ከዓ ኣብ ዝግባእ ቦታ ኣብዚ ተፃሓፈሉ ክስታይ በቲ ዝተፃሓፈሉ ገባብ ይፃወት ማለት እዩ። ሕጂ እቶም ሓደ ካብቲ ቀንዲ ከምዚ ዓይነት ብዝሒ ዘለዎ ሙዚቀኛታት ክትቅርብ ከለካ ኣፍልጦ ናይ ሙዚቃ ዘለዎም ከንብቡ ዝኽእሉ ቴዎሪ ናይ ሙዚቃ ዝፈልጡ በታ መሳርሒኦም ከንብቡ ዝኽእሉ ምስ ጉጅለ ኮይኖም ክፃወቱ ዝኽእሉ ገለ ተመክሮ ዘሎ ክኾኑ ክኽእሉ ኣለዎ። ሕጂ እንታይ እቲ ዝጠምሮም እቲ ንባብ እዩ ማለት እዩ። እቲ ኖቴሽን ኣብ ምንታይ ቦታ ኣብ ምንታይ ባር ብባርስ ብገለ ኢና ንሕና ንሰርዖ ኣብኡ ናይ ነብሲ ወከፍ ሰብ ወ ናይ ነብሲ ወከፍ ኢንስትሩመንት እንታይ ክትገብር ኣለዋ ብኣ ተኸቲሎም እንዳንበቡ ይኸዱ ማለት እዩ። ሕጂ እቶም ኣብኡ ዝፃወቱ ብዙሕ ነገር ከማልኡ ኣለዎም። ሓደ ምልከት ናይታ መሳርሒ ሙዚቃ ዕሙቕ ዝበለ ምልከት ክህልዎም ክኽእል ኣለዎ። ናይ ክልስ ሓሳብ ናይ ሙዚቃ ኣፍልጦ ክህልዎም ኣለዎ። ተመክሮ ብጉጅለ ኮንካ ናይ ምፅዋት ተመክሮ ክህልዎም ኣለዎ። ብነዊሕ ሰዓታት እዮም ካብ ዝብሉ ዓቕሊ ክህልዎም ኣለዎ። ኩሉ ነገር ማለት እዩ ተዋሂድካ ኢካ ትገብሮ፣ ተዋሂድካ ኢካ ሓደ ምኡዝ ስሩዕ ሙዚቃ ናብ ህዝቢ ናብ እዝኒ ህዝቢ ተቕርቦ እንጂ ነዚ ኩሉ ዘማልኡ ክኾኑ ተመራፂ እዩ።

0: ኣብ ኦርኬስትራ ዝፃወት ሙዚቀኛ ዘማልኦም ወይ ድማ ክፈልጦም ዘለዩ ሃገራት ዓብ ኣቓልቦ ተዋሂቦ ዝቐርብ ሙዚቃዊ ስራሕት እዩ። ብዙሓት ኣፍቀርቲ ድማ ኣለውዎም። ካብቲ ካልእ ዓይነት ኣቀራርባ ሙዚቃ ድማ ብኩሉ ነገሩ ፍልይ ዝበለ ስለ ዝኾነ ዝቐርቡ ምርኢታት እውን ብዋጋ ክብር ዝበሉን ንንውሕ ዝበለ ግዜ ዝሓቱን እዮም። ኣብ ሃገርና እውን እዚ ናይ ኦርኬስትራ ናይ ምርኢት መደባት ተጀሚሩ ክስርሓሉ ፀኒሕሎ።
1: በዓልና ፅነትና ኣብ ስታድዮም ዝቐርብ እውን ብከምኡ ዓይነት ከነቐርብ ጀሚርና ማለት እዩ። ኣብዚ ሕጂ ክልቲኡ ሓናፍሲና ኢና ንገብር። ዘመናውያን መሳርሕታት ሙዚቃ ኣለዋና፣ ናይ ዓድና ያታውያን መሳርሕታት ሙዚቃ ኣለዋና። ነዚ ዝሓቆፈ ዓይነት ናይ ኦርኬስትራ ክሳይና ንዎ። ኩሉ ግዜ ኦርኬስትራ ብህያዊ ዝቐርብ ብህያዊ ኣጋፍ ኮንሰርት ንብሎ ከም ቅቡል ኣብ ኩሉ ዓለም ተቐቢሉ ከም ቃል ማለት እዩ ኮንሰርት ኢና። እዚ ኮንሰርት እዚ ከዓ ህያው ናይ ሙዚቃ ኣቀራርባ ማለት እዩ። ብላይፍ እዩ ዝሓልፍ። ኦርኬስትራ ብላይፍ እዩ ዝሓልፍ። ዋላብቲ መጀመርያ ምናባሻ ይጠቀስናዮ ንኸውን ህያው ይቐርብ። ኣብ ብዙሓት ሃገራት ብናይ ኦርኬስትራ ኣገባብ ነቲ ናቶም ደርፊ ናት ናካ ትራዲሽን ነቲ ዓዲ ዓድካ ዘሎ ኣብ ልቢ ሰብ ዘሎ ደርፍታት ናትካ ብናይ ኦርኬስትራ ኣቀራርባ ጌርካ ክተቕርቦ ከዓ ተኻኢሉ ማለት እዩ። ሓደ ካብኡ እዝናና ናይ ሜይ 24 ንበረ ናይ

0: ኣብ ኦርኬስትራ ዝግበር ምርኢታት ኣብ ቅድሚቶም ዝተፈላለዩ መሳርሒ ሙዚቃታት ዝዓጠቑ ሙዚቀኛታት ቆይሙ ብየእዳዉ ምልክት ናይ ገጹ ምውዝዋዝ ኣካላት ኮታስ ምስቲ ሙዚቃ ዝኸይድ ዝተፈላለዩ ምንቅስቓሳት ቀንዲ ድማ ምውዝዋዝ የእዳው ምስ ዝፅወት ቅልጣፈ ድምፂ ብዝኸይድ ኣገባብ ዝመርሕ ሰብ ኣሎ። እዚ ሰብ እዚ ኮንዳክተር ይበሃል።
1: እዋ ሕጂ ኣብ ቅድሚ መብዛሕትኡ ኦርኬስትራ ብሕልፊት ዓበይቲ ኦርኬስትራታት ብዘይ ናይ ኮንዳክተር እዩ ዝበሃል ትልሙ ደገራ ፀዓ ብዘይ ናይ ኮንዳክተር ህልውና ኣይከይድን እዩ። ክንደኦም ዝኣክል ሰብ ኣብ ሓደ ጠሜርካ ነቲ ሙዚቃ ዝመርሕ ነቲ ሪትም ዝሕሉ ይኸውን ዘለዎ ወኢድ ይኸውን ዘለዎ ዓውዲ ክብል ዘለዎ ክትሕዲ ዘለዎ ናይ መንተራእዩ ሕጂ ናይ መንተራእዩ ዳሕራይ ኩሉ ዝሕብር ብምልኦም ቶም ሚእቲ ዝኾኑ ሙዚቀኛታት ዓይኖም ናው እዮም። ንሱ ከዓ ነቲ ድርሰት ብዝድላእ ኣገባብ በቲ ክትኮኖ ዘለዎ ኣገባብ በቲ መልእኽቲ እቲ ደራሳይ ዝተገበሮ ደራሳይ ክኸውን ይኽእል እቲ ኮንዳክተር። መብዛሕትኡ ግዜ ግን ኣብ ብሕልፍት ናይ ቀደም ደረስቲ ይኮኖን ነቲ ዝተደርሰሎም ነዊሕ ዓመታት ዝፀንሐ ስራሓት ናይ ኦርኬስትራ እዮም በቲ ኣዋ ማለት በቲ ዝግባእ ሰሪዖም የቅርብዎ ማለት እዩ። ሕጂ እቲ ኮንዳክተር ንብሎ ደራሳይ ክኸውን ይኽእል እዩ ከይከውን ከማ ንኽእል እዩ። ብዘይ ብኡ ብሕልፊ ብሕልፊ ዝዓበይቲ ኦርኬስትራ ብዘይ ብኡ ክግበር ዳርጋ ይከኣልን እዩ። ዓሚቕ ኣፍልጦ ክህልዎ ኣለዎ ብልቡ ነቲ ኣድርሰት ፅቡቅሩ ክፈልጦ ክእል ኣለዎ። ኖም ዝወከፍ ሙዚቀኛ መብዛሕትኡ ናቱ ተራ እዩ ሳይ ዝገበር ኦቨርኦል ከዓ ጀነራል ኣፍልጦ ክህልዎ እሱ ግን ንነብሲ ወከፍ ኣካይዳን ጣዕምን መንፈስን ናይታ ስራሕ ክርኢ ኣለዎ። ካብታ መጀመርያ ምብጋስ በዓሉ የበግሶም በዓሉ የበግሶም ነቲ ኣካይዳ ናይቲ ህርመት ናይታ ደርፊ በዓሉ እዩ ዘዕቁባ ውዒቲ ኮላ ክዝሕላ ይክእልኒ ክዝሕልቲ ኮላ ክዕያ ኣይክእልኒ ንዑ እዮም ዝኽተሉ ተረኦም የዘኻኽሮም ዓብ ክብሉ ቀስ ክብሉ

0: ዋላ ብመንጎ እውን ደው ከብሎ ክእል እዩ ዋላ ፅሑፍ ከለዎ ማለት እዩ ደው ክብሉ ክብሎ ክእል እዩ ሕጂ ሲ ከም ዓይኒ ከም ቀንዲ ብሌን ኮይኑ እዩ እሱ ነተይ ስራሕ ዝወሃዶ ዘኺዶ ማለት እዩ መራዲ እዩ እዋ ሳይን ላንጅ ናብኡ ገፁ ዝኸደ እዩ
1: ብዓለም ደረጃ ዝፍለጡ ዝዝውተሩን ዝተፈላለዩ ቅድታት ኣፀዋውታ ሙዚቃ ኣለዉ እዞም ቅድታት ዋላ እኳ ኣቀራርቦኦም ዝተፈላለዩ ይኹን ዕላሞኦም ግን ጣዕሚ ዜማ ንምፍጣር እዩ እዞም ቅድታት ነናቶም ታሪክ ኣማፃፃ ትርጉምን ፅባቐን ዘለዎም እዮም ኦርኬስትራ እውን ከምኡ
0: ካብቲ ካልእ ናይ ጉጅለ ባንድ ንብሎ ካልእ ጉጅለ ባህሊ ኣባና ኣሎ ልሙድ ማለት እዩ ካልቸራ ግሩፕ ንብሎ ካብኡ ዝፈልዮ እንታይ እዩ መብዛሕትኡ እቲ ናይ ኦርኬስትራ ስራሕ ብጥሙር ዝካየድ ስፍሕ ዝበለ እዩ ትርጉም ኣለዎ ጥምረት ናይቲ ዓዲ ሓደ ናይቲ ዓዲ ልቢ ናይቲ ዓዲ ዝገልፅ እዩ ቀሊል ኣይኮነ ሕጂ ብባንድ ደረጃ 45 ኮንካ ክትገብሮን ብኦርኬስትራ ደረጃ ሞኻ ኣብ ዓበይቲ ፅምብላት ኣብ ዓበይቲ ቬኑ ርኣይ ቦታታት ከምኡ ገይሩ ክቀርብ ከሎ ናይቲ ሃገር ምስሊ እዩ ናይቲ ሃገር ሓድነት ዝገልፅ እዩ ናይቲ ሃገር በፂሓቶ ዘላ ኣገባብ ናይ ሙዚቃ ቁርብ ዝሕብር እዩ እንጂ ብብዙሕ ነገር ክትፈልዮ ትኽእል ኢካት ካብዚ ናይ ኣሹ ናይ ጉጅለ እዋ ሰፊሕ እዩ ከቢድ እዩ ርዝነት ኣለዎ ዕንቆት ኣለዎ ንዝፈልጡ ከዓ ንዝፈልጦ ልዕሊ ኩሉ ዝለመደ ከዓ በጋባብ ክርድኦ ክእል እዩ ዋላ ርኢ ከተበሎ ከሉ ከዓ ኩናት ምስሊ ኣለዎ ካብ ሓሙሽተ መሳርሕታት ዝሓዙ ሙዚቀኛታት ስፍሓቶም ርኢኻ ዝተፈላለዩ ዓይነት መሳርሕታት ብሓንሳእ ተጠሚረን ክፀወታ ከለዋ ውህደት ፈጢረን ምኡዝ ዝኾነ ሙዚቃ ክቅርባ ከለዋ ናቱ መልእኽቲ ኣለዎ
1: ኣብ መወዳእታ ከምቲ ዝተባሃለ ኣብ ሃገርና እውን እዚ ናይ ኦርኬስትራ ምርኢታት ኣብ ዝሓለፈ ቀረባ ዓመታት ተጀሚሩስ ኣተባባዕ ዝኾነ ተቐባልነት እውን ረኺቡ እዩ ካብዚ ዘለዎ ንክዓብን ብዙሓት ሰዓብቲ ዘለዎ ልክዕ ከም ናይ ደርፊ ንጥፈታት ፍትውን ልሙድን ንክኸውን ብምትስፋው መደብና ንዛዝም
0: ዳምነት እቲ ተበግሶ ናይ ገደን ክብፃሕ ዘለዎ ዘይተርፍ እዩ እቲ ተበግሶ ብጣዕሚ ክምንጎስ ዘለዎ ተበግሶ እዩ ቀስ ኢልካ ኢኻ ከዓ ትጅምሮምን ሓደ ነገር ቀስ ኢልካ ከዓ ደረጅኡ እንዳዕበኻዮ ትኸይድ ክቕፅል ኣለዎ ዶ ናይ ግድን ክቕፅል እዩ ማለት ዝፈትና ፀሊኢና ከማ ከነቐፅለ ኢና ብዓብኡ ግን ጀሚርናያ ስለ ዘለና ካብ ሓንቲ ናይ ኮንሰርት ናይ ኦርኬስትራ ኮንሰርት ተኻልኣይቲ እንዳተምሃርካ ታሳብሲቲ እንዳተምሃርካ እንታይ ትገብር እንታይ ከመጌርካ ትዕምቆ ከመጌርካ ተስፍሖ ከዓ ትምህርቲ እንዳወሰድናሉ ኢና ንኸይድ ዘለና

0: السلام تنا تقبلوا فن وانا مكتسال تركبوز خبركم تعذبتنا كما يتوعلم نلومي عربي عشر شو متمس كرم استدالوا هاجراوين زناتا حزركم قريبه زلهو ستيفانوس غرمايه نمكتالكم بخبر اند عدمكو باندي ارست زينا يفلم ابزو باغاش باركا مربا زغري ورقاوي ايابيريو بمسرات بيت تمرت ثورا اب تغول تخفيتوم ኣብ ዞባ ማእከል ብምክንያት ዝኽሪ ወርቃዊ እየቤልዩ ምምስራት ቤት ትምህርቲ ሰውራ ክካየድ ዝቐነየ ስፖርታዊ ውድድራት ተዛዚሙ ኣብ ዞባ ማእከል ኣፍለጦ ሕብረተሰብ ኣብ ምክልኻል ገበን ንምብራኽ ሰሚናር ተኻይዶም ኮንግረስ ኣሜሪካ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ከጽድቕ ንዘቕረቡ እማመ ኣሕሊፎም መራሕቲ ኣሜሪካን ቻይናን ኣብ ዝመፅ ስሙን ኣብ ኣሜሪካ ተራኺቦም ክዘራረቡ ምዃኖም ተገሊጾም ኢጣልያን ኖርወይን ኣብ ሓያሎ መድያት ክተሓጋገዛ ዝኽእለን ስምምዓት ተፈራሪመን ዝርዝር ዜና መረባ ፅምብል ዝኽሪ ወርቃዊ እየቤልዩ ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባ ጋሽ ባርካ ኣብ ምምሕዳር ከባቢ ትኹል ንኡ ዞባ መወልቂ ተጀሚሮም ነቲ ስነ ስርዓት ዝተኸታተለ ወኪል ኤሪና ቀዳወት ተወልደ ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ ያሲን ሳልሕ ከቕርቦ እዩ
1: ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ኣብ ውሽጢ ሃገርን ወፃእን ብዝተፈላለየ መሰናድኦታት ዝፅምበል ዘሎ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባ ጋሽ ባርካ ብ16 መስከረም ኣብ ምምሕዳር ከባቢ ትኹል ንኡ ዞባ ሞልቂ በግዒ ተኸፊቱ እቲ ንክብሪ ናይ ቶማ ወርሒ ታሕሳስ 1983 ብመግዛእታዊ ሰራዊት ፋሽሽታዊ ስርዓት ደርግ ብዝተፈፀመ ናይ ቃፃ መጥቃዕቲ ናይ ዝተሰውኡ ቀያሕቲ ዕንበባ ዝርከብዎም ጀጋኑ ሰማእታት ኣስግሬ ናብ ዝዓርፈሉ ቦታ ብምብፃሕን ኣኽሊል ዕንበባ ብምንባር ዝፈለመ መደብ ንተዘክሮታት ቤት ትምህርቲ ሰውራ ብዝቕስቅሱ ባህላዊ ስፖርታውን ስነ ጥበባውን ትሕዝቶታት ከምኡውን ሴሚናራት ስእላዊ ምርኢትን ስነዳውን ጥፈታትን ክሳብ 20 መስከረም ክቕፅል ኣብ ትኹል ኣብ ዝተኻየደ ምውላዕ ሽግ ምንባር እምነ መሰረት ሓወልቲ ሰማእታት ምትካል ፈልስን ምንባር ኣኽሊል ዕንበባን ዝተኻየደሉ ስነ ስርዓት ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ እድሪት ሳልሕ ካብ 17 መስከረም ጀሚሩ ኣብ ከተማታት ባረንቱ ተሰነይን ኣቕርደትን ስፖርታውን ባህላውን ጥፈታትን ካልእን ዘጠቓልል መደባት ከም ዝካየድ ሓቢሩ እዚ ከምዚ ኢሉ እንከሎ ብ17 መስከረም ኣብ ባረንቱ ንመነባብሮ ተምሃሮ ቤት ትምህርቲ ሰውራ ንጥፈታት ኣካዳምያውን ሞያውን ትምህርቲ ባህላዊ ስፖርታውን ማጠታውን ጥፈታት ኣብ ቤት ትምህርቲ ሰውራ ደብዳብ ነፈርትን ሓፈሻውን ጥፈታት ቤት ትምህርቲ ሰውራን ዘንፀባርቕ ስእላዊ ምርኢት

0: እቲ ቀሪቡ ኣብ ክልቲኡ ኣጋጣሚታት ኣማሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑርን ሓለቓ ስታፍ እዚ ምዕራብ ብሪጋደር ጀነራል ፀሃየ መኮነንን ዝርከብዎም ላዕለዎት ሰበስልጣንን ከምኡውን ኣባላት ቤት ትምህርቲ ሰውራ ነበርን ካልኦትን ተረኺቦም ነይሮም።
1: ብተመሳሳሊ ፅምብል ዝኽሪ ብምስራት ቤት ትምህርቲ ሰውራ ብደረጃ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ኣበባ ፅዕን ዓሰብን ተኻይዶም ወከልቲ ኢሪና ኢብራሂም ዑመርን ዒሳ መሓመድን ዝለኣኸቦ ትሕዝቶ ብመልክዕ ፀብጻብ ተወሃሂዱ ኣሎ። እልልታ ኣብ ተማርያም ክተቕርቦ እያ።
2: ፅምብል ዝኽሪ ወርቃዊ ኢዮቤል ብምስራት ቤት ትምህርቲ ፀውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ትማል 17 መስከረም ብወግዒ ተጀሚሩ ኣባፅ ኣብ ዝተገብረ ሚኒስተር ሃብቲ ባሕሪ ኣቶ ተወልደ ቀላትን ኣመሓዳሪ ዞባ ሰሜናዊ ቅሕ ባሕሪ ወይዘሮ ኣስመረት ኣብርሃን ዝተረኽብሉ ስነ ስርዓት ብስእላዊ ምርኢት ተኸፊቱ። እቲ ክሳብ 20 መስከረም ዝቕፅል ፅምብል ሙዚቃዊ ኮንሰርት ከምኡውን ስፖርታዊ ውድድራትን ሰሚናራትን ዘጠቓልል ኮይኑ ኣብ ናቕፋ ኣብ ዓበትን ግንዳዕን ብተመሳሳሊ ንጥፈታት ይሰላሰል ከም ዘሎ ወከልቲ ኤርና ሓቢሮም። ብደረጃ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዓሰብ ኣብ ዝፈለመ ፅምብል ብኣመሓዳሪ ዞባ ኣምባሳደር መሓመድ ስዒድ ማንታይን ኣዛዚ እዚ ምብራቅ ብርጋዴር ጀነራል ኣብርሃም ዓንደምን ብዝኸፈተዎ ስእላዊ ምርኢት እዩ ፈሊሙ። እቲ ቀሪቡ ዘሎ ስእልታት ካብ ምስረታ ቤት ትምህርቲ ሰውራት ጀሚሩ ንመነባብሮን ካልእ ንጥፈታትን ተምሃሮ መምህራንን ኣሌትን ከምኡውን ተምሃሮ ቤት ትምህርቲ ሰውራ ኣብ ሓራን ሓውሲ ሓራን ቦታታት መሃይምነት ንምጥፋእ ዝገብሮ ዘመትን ዘንፀባርቕ እዩ። ን4 መዓልታት ዝቕፅል መደባ ዝኽድሚ ምስራት ቤት ትምህርቲ ሰውራ ሰሚናራት፣ ሙዚቃዊ ኮንሰርት፣ ስፖርታዊ ውድድራት፣ ዕላል ተመክሮን ካልእ መደባትን የጠቓልል።
1: ኣብ ዞባ ማእከል ብምክንያት ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ብኣላይነት ምምሕዳር ዞባታት ተሳታፍነት ኣብያተ ትምህርትን ዝተፈላለየ መደባት ይካየድ ኣሎም። እቲ ኣብ ከተማ ኣስመራን ከባቢኣን ዝካየድ ዘሎ ባህላዊ ስነ ጥበባውን ስፖርታዊ መደባት ን3 ኣዋርሕ እኹል ምድላዋት ዝተገብረሉ ምዃኑ ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ ኣስመሮም ፀጋ ብርሃን ገሊፆም። ኣብቲ ኣጋጣሚ ኣመሓደርቲ ንኡ ዞባታትን ሓለፍቲ ኣብያተ ፅሕፈት ትምህርትን ኣብ ዘስምዐዎ ቃል ምምስራት ቤት ትምህርቲ ሰውራ ንናይ ነዊሕ ራእይ ህዝባዊ ግንባር ዝገልፅ ታሪካዊ ፍፃመ ከም ዝኾነ ብምግላፅ ንዝነበረ ብድሆታት ብምስጋር ዝተሓፍሰ ዓወታት መሰረት ብሩህ መፃ ኮይኑ ከም ዘሎ ኣብሪሆም። እቲ መደባት ብተምሃሮ ዝቆማ ጉጅለታት ቀያሕቲ ዕምባባ ደጊመን ብዘቕረብኦ መዛሙርን ደርፍታትን ጉጅለ ባህሊ ቀያሕቲ ዕምባባ ቤት ትምህርቲ ሰውራን ካልኦት ጉጅለታት ባህልን ህዝባዊ ግንባር ዝተሰነየ ነይሮም። ኣብ ዞባ ማእከል ብምክንያት ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ክካየድ ዝቐነየ 5 ዓይነታት ውድድራት ስፖርት ትማሊ 17 መስከረም ኣብ ስታዲየም ኣስመራ ብወግዒ ተዛዚሞም። እቲ ስነ ስርዓት ብሰልፊ ስፖርተኛታት ስነ ጥበባዊ ምርኢትን ዝተሰነየ ነይሮም። ኣብቲ ክካየድ ዝቐነየ ግጥማት ኣብ ግጥማት ኩዕሶ ሰክዔት ካብ ደቂ ተባዕትዮ ቀዳሚት ጋንታ ሓወልዕም ኣብ ደቂ ኣንስትዮ ጋንታ ድማ ግልዕ ተዓዊተን ኣሎም። ኣብ ግጥማት ኩዕሶ መርበብ ድማ ካብ ደቂ ተባዕትዮ ቀዳመይቲ ጋንታ ዓራርብ ካብ ደቂ ኣንስትዮ ድማ ጋንታ ሳሊና ተዓወትቲ ኮይነን ኣብ መወዳእታ ኣብ ግጥማት ኩዕሶ እግሪ ካብ ደቂ ኣንስትዮ ቀዳመይቲ ሓወልዕ ካብ ጋንታታት ደቂ ተባዕትዮ ድማ ጋንታ ዓራክ ቀዳሞት ብምውፃእ ተሸሊመን። ኣብ ዞባ ማእከል ንኡስ ዞባታት ፕራሪዞን ጎራይፍን ኣፍልጦ ሕብረተሰብ ኣብ ምክልኻል ገበን ንምብራኽ ዝሕግዝ ሰሚናር ተኸይዶም። ኣዛዚ 4ይ መደበር ፖሊስ ካፒተን መርያም ጣህር ብ16 መስከረም ምስ ነበርቲ ምምሕደራት ከባቢ ዓዲ ሰግዶ ዓዲ ኣቤቶን መካን ነገነትን ኣብ ዘካየደቶ ሰሚናር ተልእኾን ረአን ፖሊስ ኤርትራ ብሰፊሑ ድሕሪ ምግላፅ ንምስማሩ ኣብ ዝካየድ ንጥፈታት ንቑሕ ተራ ሕብረተሰብ ወሳኒ ከም ዝኾነ ገሊፃ። ካፒተን መርያም ኣስዒባ ኣብ ቀዳማይ መንፈቕ ናይዚ ዓመት እዚ 147 ገበናትን 263 በድላትን ኣብቲ መደበር ከም እተመዝገበ ንጥሕሰታት ሕግታት ትራፊክ ዝተኸሳት ተሽከርከርቲ ድማ ልዕሊ 3200 ከም ዘነበራ ብምሕባር መራሕቲ ብሽግለታን ካልኦት ተሽከርከርትን ብሕግታት ትራፊክ ክመላለሱ መኺራ። ተሳተፍቲ ብግድኦም ገበናትን በድላትን ምክልኻል ንፖሊስ ጥራይ ዝግደፍ ዕማም ስለ ዘይኮነም ኣበርክቶኦም ክብከብሉ ብምርግጋፅ ተመሳሳሊ ሰሚናራት ክቐፅል ተላብዮም። ኣመሓዳሪት ንዞባ ፓራሪዞ ወይዘሮ ስቶም ሰይድ ብወገና ገበናትን በድላትን ንምክልኻልን ገበነኛታት ንምቅላዕን እቲ መሰረታዊ ምትሕብባር ህዝብን ፖሊስን ከም ዝኾነ ብምሕባር ወለዲ ኣብ ምምእዛንን ምክትታልን ደቆም ዕቱባት ክኾኑ ኣዘኻኺራ። እዚ ከምዚ ኢሉ እንከሎ ኣዛዚ 7ይ መደበር ፖሊስ ንነበርቲ ንዞባ ጎዳይፍ ተመሳሳሊ ሰሚናር ገይሮም። ዝኸብርኩም ተኸታተልትና ዝስዕብ ዜና

ሃገራት ወፃኢ እዮም። ዜና ወፃኢ ኮንግረስ ኣሜሪካ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ከጽድቕ ንዘቕረቡ እማማ ኣሕሊፎም። እቲ እማመን ንጽላታት ነዳድን ምክልኻልን ሩስያ ዕላማ ዝገበረ ኮይኑ ፕሬዚደንት ትራምፕ ክታሙ ምሳንበረሉ ኣብ ግብሪ ከም ዝውዕል ተገሊጹሎም። ብዘይካዚ እቲ ወጥን ፕሬዚደንት ቭላድሚር ፑቲን ንዝገበርዎ ዝርከቦም 28 መዝን ብርክት ዝበላ ኩባንያታት ሩስያን ዝነጻጸረ ምዃኑ ተፈሊጡሎም። እቲ እማመ ብተወሳኺ ብቐጥታ ናብ ኣሜሪካ ንዝለኣኽ ፍርያት ሩስያ ክሳብ 500 ሚታዊት ቀረፅ ክግበረሉ ዝወጠነ ምዃኑ እዩ ዝንገር ዘሎም። ኣሜሪካ ኣብ 2025 ኣስታት 4 ቢልዮን ዶላር ዝግመት ፍርያት ሩስያ ብቐጥታ ከም ዝዓደገት ጸብጻባት ይጠቕሶም። እዚ ከምዚ ኢሉ እንከሎ እቲ እገዳ ምዝትግበር ካብ ሩስያ ብብዝሒ ነዳዲ ንዝሽምታ ቻይናን ህንድን ብኣሉታ ክጸርወን ከም ዝኽእል ብኣሉታ ብኣግኡ ይእመት ኣሎም። ሩስያን ቻይናን ድሮቲ እማመን ብምቅዋም ንግዳማዊ ረብሓታት ምውካስ ኣድላይ ስጉምትታት ከም ዝወስዳ ኣጠንቂቐን ኣለዋ። እቲ እገዳ ብደረጃ ዓለም ተፈጢሩ ንዘሎ ሕፅረት ነዳዲ ብኣሉታ ክጸልዎ ከም ዝኽእል እውን ይግለጽ ኣሎም። ሃገራት ምዕራብ ኪናት ዩክሬን ኣመሳሚሰን ኣብ ልዕሊ ሩስያ ከዝድቕኦ ዝጽንሓት ተደጋጋሚ እገዳታት ፍታሕ ከምጽእ ከም ዘይከኣለ ዝፍለጥ እዮም። ፕሬዚደንት ቻይና ሺ ጂንፒንግ ዝመጽእ ሰሙን ኣብ ኣሜሪካ ምብጻሕ ብምፍጻም ምስ ፕሬዚደንት ዶናልድ ትራምፕ ክዘራረብ ምዃኑ ተገሊጾም። እዚ ዝመጽእ 24 መስከረም ክካየድ ተወጢኑ ዘሎ ዝርርብ ኣብ መንጎ ኣሜሪካን ቻይናን ተፈጢሩ ዘሎ ፍልልያት ንብምጽባብ ዲፕሎማስያውን ቅጠባውን ዝምድና ንምምዕባል ዝዓለመ ምዃኑ እዩ ዝሕበር ዘሎም። ከም ኣካል እቲ መደብ ሚኒስትራት ጉዳያት ወፃኢ ዋንግዮን ማርክ ሪብዮን ትማሊ 17 መስከረም ናይ ቴሌፎን ዝርርብ ከም ዘካየዱ ክፍለጥ ተኻኢሉሎም። ፕሬዚደንት ሺ ጂንፒንግን ፕሬዚደንት ዶናልድ ትራምፕን ኣብ ዝሓለፈ ወርሒ ግንቦት ኣብ ከተማ ቤጂንግ ቻይና ተራኺቦም ከም ዝተዘራረቡ ዝዝከር እዮም። ኢጣልያን ኖርዌይን ፀጥታ ምክልኻልን ፀዓትን ኣብ ዝርከብዎም ሓያሉ መዳያት ክተሓጋገዛ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዕ ቀዳሞት ሚኒስትራት ክልቲአን ሃገራት ትማሊ 17 መስከረም ኣብ ከተማ ኦስሎ ኖርዌይ ኣብ ዘካየድዎ ዝርርብ ተበፂሖም። ክልቲአን ሃገራት ኣብ ምምዕባል ብርቂ ማዕድናት ቴክኖሎጂን ጽላት ጠፈርን ብሓባር ክሰርሓ እውን ኣብ ትርክብ ኣፍሊጠን ኣለዋ። ቀዳመይቲ ሚኒስተር ኢጣልያ ጆርጂያ ሜሎኒ ኣብቲ ኣጋጣሚ ኣብ ዝሃበቶ መግለፂ ተበፂሑ ዘሎ ፀጥታዊ ስምምዕ ንክልቲአን ሃገራት ጥራይ ዘይኮነ ብደረጃ ኤውሮጳውን እወንታዊ ተራ ከም ዝህልዎ ኣሚት ኣላ። ጸጥታውን ቅጥባውን መዳያት ኤውሮጳ ንምምዕባል ኣባላት ሃገራት ብሓባር ክሰርሓ ቀዳሞት ሚኒስትራት ኢጣልያን ኖርዌይን ጸዊዖም ኣለዎም። ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባል ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክሰርዓ ተሰማሚዐን። እቲ ክልተኣዊ ስምምዕ ምምስራሕቶም ክቡራት ማዕድናት ከም ዘጠቓልል እውን ሰመዝ ናይተን ሃገራት ገሊፆም ኣለዎም። እቲ ስምምዕ ኣካል ናይቲ ቅጠብአን ንምምዕባል ኣቐዲመን ዝኸተምኦ ውዕላት ምዃኑ ብምጥቃስ ንትግባርኡ ከም ዝሰርሑ ኣረዲኦም ኣለዎም። ሩስያን ህንድን ብዕቑር ፀጋታት ብርቂ ማዕድናት ምስ 5 ቀዳሞት ሃገራት ዓለምና ከም ዝስርዓ ፀብጻባት ይጠቕሶም። ኣብ 2025 መጠን ዘካየድኦ ንግዳዊ ምልውዋጥ ኣስታት 70 ቢልዮን ዶላር ምንባሩ ዝገለጻ እተን ክልቲአን ሃገራት ኣብ ዝመፅእ 3 ዓመታት ብዕፅፊ ንምዕባዩ ይሰርሓ ምህላወን ሓቢረን ኣለዋ። ኣሜሪካ ምስ ኤውሮጳዊ ሕብረት ንዝፀንሓ ንግዳዊ ዝምድና ክትበትኩ ከመ ትኽእል ፕሬዚደንት ዶናልድ ትራምፕ ኣጠንቂቖም። ፕሬዚደንት ትራምፕ ነዚ መጠንቀቕታት እቲ ዝሃበ እቲ ሕብረት ንካናዳ ከም ተሓባባሪት ኣባል ክቕበላ ከም ዝኽእል ድሕሪ ምእማት እዮም። ኤውሮጳዊ ሕብረት ናይ ተሓባባሪ ኣባልነት ጥራይ ዘይኮነ ምስ ካናዳ ኣብ ምክልኻል ፀዓት ቴክኖሎጂ ክቡራት ማዕድናትን ካልእ መድያትን ክተሓጋገዝ ምዃኑ እዩ ሓቢሩ ዘሎም። ምስ ካናዳ ኣብ ንግዳዊ ኪናት ኣትዩ ዘሎ ፕሬዚደንት ዶናልድ ትራምፕ ውጥን ኤውሮጳዊ ሕብረት ምዝትግበር ካብ ዝለዓለ መጠን ቀረፅ ክሳብ ምብታኽ ንግዳዊ ዝምድና ዝበፅሕ ቀጥታዊ ስጉምቲ ክውሰድ ከም ዝኽእል እዩ ገሊፆም። ኣብ ልዕሊ ዝተወሰነ እታው ካናዳ ናይ 50 ሚታዊት ወሰኺ ቀረፅ ኣፅዲቑ ዘሎ ፕሬዚደንት ትራምፕ ኣሜሪካ ካብ ካናዳ ክትእትዎ ንዝፀንሐት ኣልኮላዊ መስተ ንዝርከቦም ሓያሎ ፍርያት ከም እተቋርፆ እውን ኣነፂሮም። እዚ ንምእታው ሞተር ብሽክሌታን ፍርያት ፀባን ስጋን ዘጠቓልል እገዳ ካብ መወዳእታ ናይ ዝወርሒ እዚ ኣብ ግብሪ ከም ዝውዕል ዝገለጸ ፕሬዚደንት ዶናልድ ትራምፕ ዘቤታዊ ፍርያት ሃገሩን ንምዕባይ ከም ዝሕግዝ ኣረዲኡ ኣሎም። ኣብ ልዕሊኣ ዝተመገብረ ወሳኺ ቀረፅ ተመጣጣኒ ምላሽ ዝሃበት ካናዳ ንግዳዊ ክሳራታት ንምቅላል ጠመትኣ ናብ ኤውሮጳዊ ሕብረት ከም ዝገበረት እዩ ዝቀላሕ ዘሎም። መንግስቲ ዒራቅ ኣብ ሃገሩ ተዋፊሩ ዝፀንሐ ሰራዊት ኣሜሪካ ክሳብ መወዳእታ ናይ ዝወርሒ እዚ ጠቕሊሉ ከም ዝወፅእ ኣፍሊጦም።
ኣሜሪካን ዒራቕን ኣብ ወርሒ መስከረም 224 ዝበፅሖኦ ስምምዕ ፍርቂ ናይቲ ሰራዊት ኣብ መስከረም 225 ዝተረፈ ድማ ኣብ መወዳእታ 226 ክወፅእ ዝብል ነጥብታት ዝርከቦ እዮም። መውፃእ ሰራዊት ኣሜሪካ ዕጡቓት ተቃውምቲ ጉጅለታት ብረቶም ከውርዱ ባይታ ከም ዘጣጥሑ መንግስቲ ዒራቅ ዝእምዝ ዘሎም ሰላም ንምስፋንን ድልድል ወተሃደራዊ ዓቕሚ ንምህናፅን ኣፅዋር ኣብ ትሕቲኡ ንክመሓደር ምዃኑ እቲ መንግስቲ ክሕብር ፀኒሑ እዩ። በዚ መሰረት ዕጡቓት ጉጅለታት ኣብ ሃገራዊ ሰራዊትን ፀጥታን ክፅምበሩ ወይ እውን ዕጥቆም ብምውራድ ኣብ ሰላማዊ ፖለቲካዊ ንጥፈታት ክዋፈሩ መደብ ኣሎም። በቲ ጉዳይ ኣብ መንጎ ፖለቲካውያን ሰልፍታት ዒራቅ ኣብ ስምምዕ ከም እተበፅሐ ዝተቐሰ መንግስቲ ዒራቅ ትግባሩ ንምቅልጣፍ ይስራሕ ከም ዘሎ ኣነፂሮም። ኣብ ግሪንላንድን ኣንታርክቲካን ብሰንኪ ክሊማዊ ነውፂ ካብ 1979 ልዕሊ 12 ትሪልዮን ቶን ዝምዘን ኩምራታት በረድ ከም ዝመኸኸ መፅናዕታዊ ፀብፃባት ገሊፆም። ዝበዝሐ ካብቲ ዝመኸኸ ኩምራታት በረድ ናብ ውቅያኖሳት ከም እተፀንበረ ዝተቐስቶም ፀብፃባት ንመጠን ካልኦ ምልኣት ናይቶም ማያዊ ኣካላት ብልዕሊ 3 ሰንቲሜትር ከባቢልዎ ክኸውን ከም ዝኽእል ኣሚቶም። ጠንቂ ናይ ዝወሰኽ ዝመፅእ ዘሎ መጠን ምምካኽ ኩምራታት በረድ ክቱር መጠን ዋዒ ድሩቕ መሬትን ማያዊ ኣካላትን ምዃኒኦም ክኢላታት ኣከባቢ ዝጠቕሶም። ብመሰረት ግምታቶም ክኢላታት ምልኣት ውቅያኖሳትን ባሕርታትን ብ1 ሰንቲሜትር ምዝውስኽ ብገምጋም ክሳብ 3 ሚልዮን ሰባት ንሓደጋ ዕልቕልቕ ክቃልዑ እዮም። ሳዕቢናት ክሊማዊ ነውፂ ብደረጃ ዓለም ዓመታዊ እናገደደ ይመፅእ ከም ዘሎ ፀብጻባት ሜትሮሎጂ የነፅሮም። ዜና ንምዝዛም ቀንዲ ነጥብታቱ ክንደግመልኩም፣ ኣብ ዞባ ጋሽ ባርካ መረባ ዝኽሪ ወርቃዊ እየቤልዩ ምምስትራት ቤት ትምህርቲ ሰውራ ኣብ እትኾል ተኸፊቶም። ኣብ ዞባ ማእከል ብምኽንያት ዝኽሪ ወርቃዊ እየቤልዩ ምምስትራት ቤት ትምህርቲ ሰውራ ክካየድ ዝቐነ ስፖርታዊ ውድድራት ተዛዚሞም። ኣብ ዞባ ማእከል ኣፍልጡ ሕብረተሰብ ኣብ ምክልኻል ገበን ንምብራኽ ሰሚናር ተኻይዶም። ኮንግረስ ኣሜሪካ ፕሬዚደንት ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ከጽድቕ ንዘቕረቦ እማም ኣሕሊፎም። መራሕቲ ኣሜሪካን ቻይናን ዝመጽእ ሰሙን ኣብ ኣሜሪካ ተራኺቦም ክዘራረቡ ምዃኖም ተገሊጾም። ኢጣልያን ኖርዌይን ኣብ ሓያሎ መድያት ክተሓጋገዛ ዝኽእለን ስምምዕ ተፈራሪመን። ዜና ተዛዚምሎ ብሩኽ መዓልቲ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ። ንምክታልኩም ብኽብሪ ዕድም
1: ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ካብ 1 ክሳብ 15 መስከረም ብምምሕዳር ዞባ ማእከል ተወዲቡ ንዝኽሪ 50 ዓመት ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ መንጎ 5 ፌደሬሽናት ዞባ ማእከል ክካየድ ዝቕነየ ስፖርታዊ ንጥፈታት ትማሊ 17 መስከረም ኣብ ስታድዮም ኣስመራ ብኸብ ዝበለ ስነ ስርዓት ተዛዚሞም። ኣብቲ ዝተፈላለዩ ዕድማት ኣጋይሽን ሓለፍትን ዝተረኸብሉ ኣጋጣሚ ብሰልፊ ስፖርታውያን ምርኢት ኣክሮባት ስነጥበባዊ ትሕዝቶን ከምኡ ውን ኣብ ቤት ትምህርቲ ሰውራ ዝፅወት ዝነበረ ስፖርታዊ ፀወታትን ንምርኢት ቀሪቡ ነቲ ናይ መዛዝም ስነ ስርዓት ድምቀት ሂብዎ ኢሎም። ኣብ ናይ መዛዝም ዕለት እምበኣር ናይ ፍጻሜ ፀወታት ኩዕሶ እግሪ ተሰሪዑ ነይሩ። ኣቐዲሙ ፍርቂ መዓልቲ ካብ ዝቐረበ ፀወታ ናይ ደቂ ኣንስትዮ ኮይኑ ኣብ መንጎ ሓወልዕ ደንደን ኣንጻር ግልዕ ኩባንያ ህንፃ ሰገን ገጢመን። ናይቲ ግጥም ኣብ ላሊ ዝነበረት ሓወልዕ ደንደን ኣብ መበል 41 ድቕ ካብ ሄርሜላ እዮ ብፀወታ ሸቶ ብምዝጋብ ንፀወታ እኳ ክትቕልሶ እንተተረኣየት ድሕሪ 2 ደቓይቕ ግን ግልዕ ሰገን ካብ ትዕግስቲ ኣብርሃለይ ብፀወታ ሸቶ ብምርከባ ንውፅኢት ሓደ ብሓደ ማዕር ክትገብሮ ክኢላ እያ። ፀወታ ቅድሚ ዕረፍቲ ምእካሉ ሓወልዕ ደንደን ካብ ሄርሞን እዮ መሊሳ ካልኢት ሸቶ መዝጊባ ንዕረፍቲ 2 ብ1 መሪሓ።

ይፋም ድሕሪ ረፍቲ ሓወል ልዕደንደና መበል 66 ደ ካብ ኢልሃም ዓብደልቃድር መበል 88 ደ ካብ ሄርሜላ ቴድሮስ ኣወዱእ ግዜ 93 ደቕ ድማ ካብ ሄርሞን እዮብ ንዓ ሳልሴቲ ሃትሪክ ንክለባ ሓወል ልዕደንደን ድማ 5ሸቶ መስጊባ ፀወታ ብዓወት ሓወል ልዕደንደን 5-1 ተዓፅዮም ብልፅ ተፃወቲ ድማ 3ሸቶታት ዘመዝገበት ሄርሞን እዮብ ተሰይማም ብድሕርዚ ፀወታ ናይ ደቂ ተባዕትዮ ይቀፂሎም ኣብ መንጎ ቀብሪውት ኣዶሊስ ኣንጻር ዓራግ ቀይሕ ባሕሪ ዘረኸበ ግጥም ነይሮም ኣብ ናይ ቀዳማይ እብረ ቀዳሞት 5 ደቓይቕ ብወገን ክልቲን ጋንታት ፅቡቅ ምንቅስቓስን ፀቕጥን ዝፈለመት ፀወታ ኣብ ዝቐፀለ 10 ደቓይቕ ግን ቁፅፅርን ዕምብለላን ኣራግ ቀይሕ ባሕሪ እዩ ነይሮም ኣብ መበል 15 ደ ናይ ሓፂር ግዜ ዝክረ ሰማእታት ድሕሪ ምክያድ ድማ ፀወታ ቐፂሉ ኣራግ ቀይሕ ባሕሪ ንፀወታ ኣብ ትሕቲ ቁፅፅሮም ይእትዮም ቀብሪውእት ኣዶሊስ ሓሊፎም ይፍትኑ ቀዳማይ እብረ ብዘይሸቶ ተዓፂኦም ናይ ካልኣይ እብረ ፀወታ እውን እንትኾነ ከም ናይ ቀዳማይ እብረ ኮይኑ ቐሪቦም ዓራግ ቀይሕ ባሕሪ ንዝተቋፀርዎ ፀወታ ሓሓሊፎም ዝፈጥርዎ ዝነበሩ ዕድላት ክጥቀምሉ ይከኣሉን ቅብሪውት ኣዶሊስ እውን ኣብ መልሲ መጥቃዕቲ በዳህቲ ኣይነበሩን ቀዳማይን ካልኣይን እብረ ብዘይ ዝጥቀስ ፈተነ ኣብ ማእከል ተዓብሊሉ ተሪፉ ባዶ ባዶ ተዛዚሞም ናብ ፍጹም ቅላዕ ኣብ ዘምርሓሉ ድማ ኣብ ቀዳሞት 5 ቅልዓት 24 ሸቶታት ኣመዝጊበን ሓሓንቲ ስሒተን ናብ ተወሳኺ 2 ቅላዕ ኣምሪሐን ዓራግ 2 ኣመዝጊባ ቅብርኡት ግን ሓንቲ ኣመዝጊባ ፀወታ ብዓወት ዓራግ ቀይሕ ባሕሪ 6-5 ተዓፅዮም ብሉፅ ተፃወታይ ካብ ጋንቲ ዓራግ ቀይሕ ባሕሪ ቤንሁር እስቲፋኖስ ተሰይሙ ሽልማቱ ድማ ንሓላ ወልዳት ወዲ ጋንቲኡ ኣበርኪትሎም ብሓፈሻ ኣብ መወዳእታ ካብ ዝተዓደለ ሽልማት ምስ እንሰግር ኣብ ቅድም ብሽክለታ ኣቐዲሙ ዝተሰርዐ ውድድር ቀዳሞት 3 ዝዛዘሙ ተቀዳደምቲ ተሸሊሞም ካብ ናይ ዓበይቲ ደቂ ተባዕትዮ ቀዳማይ ናኦድ በረኸት ወርቂ መዳልያን ዋንጫን 3,000 ነቕፋን ክሽለም ከሎ ካልኣይ ኑፍታሌም ኤፍሬም ብሩር መዳልያን 2,000 ነቕፋን ተሸሊሞም ሳልሳይ ድማ ሄርሞን ኢሳቅ 1,000 ነቕፋን ንሓስ መዳልያን ተሸሊሞም ከም ናይ ደቂ ኣንስትዮ ብሓፈሻ ካብ ዝተኻየደ ውድድር ድማ ቀዳመይቲ ሮምና ጉዑሽ ወርቂ መዳልያን ዋንጫን 3,000 ነቕፋን ክትሽለም ከላ ካልአይቲ ብርክቲ ፍሳሐየ ብሩር መዳልያን 2,000 ነቕፋን ተሸሊማም ሳልሰይቲ ድማ ሃና ኣየለ ንሓስ መዳልያን 1,000 ነቕፋን ተሸሊማም ካብ ናይ ኮተትየ ደቂ ተባዕትዮ ዕድሜ 15-16 ንሽልማት ካብ ዝቐረቡ ቀዳማይ ተመዝገን ብርሃነ ወርቂ መዳልያን ዋንጫን 2,000 ነቕፋን ክሽለም ከሎ ካልኣይ ሙሴ ሚካኤል ብሩር መዳልያን 1,500 ነቕፋን ተሸሊሞም ሳልሳይ ኤስሮም ክብርኣብ ንሓስ መዳልያን 1,000 ነቕፋን ተሸሊሞም ብምቕጻል ኣብ ውድድራት ኩዕሶ ሰኪዔት ምስ እንምልከት ድማ ካብ ናይ ደቂ ተባዕትዮ ቀዳመይቲ ሓወልዕ ካልኤቲ ቅብሪውእድ ሳልሴይቲ ድማ ዊና ተዓዊተን ካብ ናይ ደቂ ኣንስትዮ ድማ ቀዳመይቲ ግልዕ ካልኤቲ ጻብራ ሳልሴይቲ ግህተብ ኮይነን ንሽልማት ቀሪበን ካብ ውድድራት ኣትሌቲክስ 12 ኪሎ ሜትር ደቂ ተባዕትዮ ቀዳማይ ኢዮሱም ኣድም ካብ 0 ወይ ሰገን ወርቂ መዳልያን ዋንጫን 3,000 ነቕፋን ክሽለም ከሎ ካልኣይ ኮይኑ ዝተዓወተ

0: ምምስራት ቤት ምርስ ሰውራ ምስቲ ሽዑ ዝነበረ ኩነታት ኣዛሚድካ ዝጥመጥ ጥራይ ዘይኮነስ ዝቦ ሓይልታት ዝተምሃረ ምዕቡል ሕብረተሰብ ምህናፅ ንዓውስ ሰውራ ኣዝዩ ኣገዳሲ ረቑሒ ምዃኑ ኣሚኑ ስለ ዝተበገሰ ገና ሰውራ ብዕሸሉ እንከሎዩ ዓቲቡ ክሰርሐሉ ጀሚሩ ማዕረ ማዕረ እዚ ኣብ መወዳእታ ስሳታት መጀመርያ ሰባዕታት ጸላኢ ኣብ ልዕሊ ሓፋሽ ህዝቢ ኤርትራ ሰፊሕ ህልቂት የውርድ ስለ ዝነበረ ኩኖቲ ናብ ስደት ዘምርሐ ህዝቢ ብኣሽሓ ዝቝጸራ ስድራ ቤታት ኣብ ትሕቲ ዕቑባ ህዝባዊ ሓይልታት ደብዓታ ብዝተባሃለ ቦታ ተዓቒበን ስለ ዝነበራ ቤት ምርስ ሰውራ ንኽምስረት ካብ ዝደረኹ ረቑሒታት እዩ ነይሩ። ህዝባዊ ሓይልታት ድሮ ኣብ መፋርቅ 1975 ዓ.ም ኣብ ትሕቲ ዜና ንምንቕቓሕን ክፍሊ ትምህርቲ ኣቑሙ ክዳለወሉ ጀሚሩ ስለ ዝነበረ ነቲ ድሒሩ ዝመፀ ምዕባሌታት ቀዲሙ ተዳልዩሉ ይጸኒሑ። እቲ ውድብ ኣዝዩ ህቡብ እናኾነ ምስ መፀ ሓያሉ ትሕቲ ዕድመ ቈልዑ ብተጋደልቲ እናተመሰጡ ናብ ሜዳ ይውሕዙ ስለ ዝነበሩ ነዚኦምን ካልኦት ደቂ ስዋኣትን ኣካል ናይቲ መደብ ኮይኖም ናብ ትምህርቲ ከም ዝሳተፉ ተገብረ። በዚ መሰረት ቤት ትምህርቲ ሰውራ ኣብ መወዳእታ 1976 ዓ.ም ብ350 ተምሃሮ ኣብ ዜሮ ዝተባሃለ ቦታ ጀሚራ። ብድሕርዚ ሓያሉ ካብቶም ናብ ሱዳን ተሰዲዶም ዝነበሩ ቈልዑ ክፅምበርዋ ስለ ዝጀመሩ ቁፅሪ ተምሃሮ ቀልጢፉ ክዓቢ ተረአየ።
1: 75 ሓደ ናይ ትምህርቲ ኣካል ሰንፈር ትምህርቲ ኣቑሙ ኣብ ትሕቲ ክፍሊ ዜናን ፕሮፓጋንዳን ዝበሃል ዝነበረ ሽዑ። ስለዚ ብከምዚ እዩ እቲ ናይ ትምህርቲ ስራሕ ተጀሚሩ። ንሱ ክጅመር ከሎ ሽዑ ንቆልዑ ዝኸውን መደብ ኣዳሉ ቤት ትምህርቲ ናይ ቆልዑ ክኽፈት እዩ ዝብል መምርሒ ተዋሂቡ። ብዓይነት ሰብ ክትሪኦ ከለካ ሓደ ክልተ ናይ ማስተርስ ወይከዓ ናይ ካልኣይ ድግሪ ደረጃ ትምህርቲ ዝበፅሑ እውን ነይሮም ናዮም ካልኦት ዲግሪ ዝነበሮም ገለ ነይሮም። እቶም ዝበዛሕና እኳ ተምሃሮ ናይ ዩኒቨርሲቲ ወይ ናይ ኮሌጃት ዝነበርና ኢና። ገለ ከዓ ካብ ትካል ምስልጣን መምሃራን ዝመፁ ወይ ከዓኒ ኣብኡ ሰልጢኖም ንገለ ቁርብ ግዜ ዝመሃሩ ነይሮም።
2: እቶም ውሑዳት መምሃራን ተባሂሎም ግን ኣዝዮም ዓብዪ ተራ ነይርዎም ኣብ ምድላዊ መፅሕፍቲ ይኹን ኣብቲ ሰብ ምእላይ ይኹን ኣብ ተምሃሮ ምእላይ ይኹን። እቶም ተምሃሮ እውን ደረጃኦም ይፈላለዩ፣ ገሊኦም መረናእሽቱ፣ ገሊኦም ማእከሎት፣ ገሊኦም ዓበይቲ ብጋንታታት ተማቃቂሎም እዩ ዝስራሕ ነይሩ። በዓል እንዳ ራህዋ፣ እንዳ ትርሓ ሰብቲ፣ እንዳ ናስራ፣ እንዳ ኸይርያ ዝበሃል
1: ምናልባት መጀመርታ 350 ኣቢሉ ጀሚሩ ምሽልና ነዊሕ ከይፀና ሕጂ ካብቶም ትምህርቲ ተጀሚሩ ምስተባሃለ ኣብ ሱዳን ዝነበረ ህዝቢ ዎም ወደቅና ከዓ ክንሰዱም ኣብኡ ክመሃሩ ኢሉ ተሳሚዑ ጎስጓስ ተገይሩሉ ማለት እዩ። ኩም ከነምህረልኩም ተባሂሎም ሕራ ኢሎም ተሰሚዖምሉ ካብኡ ሕጂ ክመፁ ጀሚሮም። እዚ ሓደ ካብቲ ነቲ ቤት ትምህርቲ ቁፅሩ ንክዓቢ ዝደረኸ ረቑሒ እዩ።
0: ምምስራት ቤት ትምህርቲ ሰውራ ኣብ መጽሔት ፊታውራሪ ዝበሎ ታሪክ ቤት ትምህርቲ ሰውራ ሓደ ኽፋል ናይቲ ኣብ እዋን ሓርነት ኣወቓልሲ ዝነበረ ናብ ቈልዑን ዓበይቲ ዜጋታትን ዝቐንዐ ሰፊሕ ትምህርታዊ መደባት እዩ ነይሩ። ታሪክ ቤት ትምህርቲ ሰውራ ፍሉይን ዝያዳ ኣገዳስን ዝገብሮ ነገር እንተሃልዩ ኸዓ እቲ ቤት ትምህርቲ ማእከልን ኣማእዛንን ናይ ኩሉ ኣብ ህዝብን ሰራዊትን ዝካየድ ዝነበረ ትምህርታዊ መደባት እንተላይ ምጥፋእ ማሃይምነት ዘመተ ዘጠቓለል ምንባር እዩ።
1: ቀደም ኣብ እዋን ፌደሬሽን ትምህርቲ ብትግርኛን ብዓረብን ውሃብ ስለ ዝነበረ እቲ ንሕና ንምሃሮ ዝነበርና ንዑ እናዘከርና ገሊ ከዓ ምስ ተሓፈሻዊ ዝነበረና ፍልጠት ኣብ ትምህርቲ ቆልዓስ እንታይ ተምሃርና መሓይሽ ተባሂሉ ብምይይጥ እዩ ኸይድ ነይሩ። እዚ ሓደ ሓሙሽተ ዝኾነ ኮሚቴታት ብዓይነታት ትምህርቲ ናይ ቁፅሪ፣ ናይ ስነ ፍልጠት፣ ናይ ጂኦግራፍ፣ ናይ ታሪክ፣ ናይ ትግርኛ ገለ ተባሂለን ቆይመን ኣብኡ ተኸፋፊልና እዞም 30 ንኹም ሰባት እናተማያጥና እናተኻታዕና እዘን ተምሃርናዮም በዚ ተጀመርና እዚ ዳሕራይ ተወሰኽናሉ እናተባህለ ክሳብ ሳልሳይ ክፍሊ ከስርሕ ይኽእል ዝብል ሓደ ሓፈሻዊ ሓሳብ ኣምፅኢና ዳርጋ ሰባሚዕናሉ ማለት እዩ። ድሕሪኡ ነዚ እምበኣር ስጋና ልብሶ ተባሂሉ መፅሓፍቲ መፅሓፍ ተጀሚሩ ማለት እዩ። ንቆልዑ ኹም ዝኽእሉ
3: ልክ ኣብታ ክላስ ትጅመረላ ግዜ ሽዑ መፅ ያለ ሕጂ 13 መምህራን ፀኒሖምኒ ኣነ ምስ መፅኹ ከዓ 14 ኮይንና ማለት እዩ። 9 ደቂ ተባዕትዮ ነይሮም፣ 5 ከዓ ደቂ ኣንስትዮ ነይረን። ሕጂ በዚ እቲ ትምህርቲ ተጀሚሩ ማለት እዩ። እተን ዝነበሩ ተምሃሮ ካብ ቀዳማይ ክሳዕ ሳልሳይ ክፍሊ ቀዳማይ ካልኣይ ሳልሳይ ክፍሊ ኢና ጀሚርና። ሕጂ እቶም ክዕሎም ኢሎም ዝመፁ ቅርብተይ ተማሂሮም ዝመፁ እሳቶም ገሊኦም ሻጥሻይ ሻብዓይ ገነ ዝበፅሑ ነይሮም፣ ግን ብኣምሓርኛ ዝተምሃሩ ስለ ዝኾኑ ንኹሎም ናብ ሳልሳይ ክፍሊ መሊስና ኣብ ሓደ ክፍሊ ኢና ኣኪብናዮም ማለት እዩ። እቶም ዝጅምሩ ዝነበሩ ከዓኒ ኣብ ቀዳማይ ክፍሊ ደቂ 7 ዓመት ዝኾኑ ብክልቲኡ ቋንቋ
1: ዝዋ ሓይልታት ግን መምርሒ ሂቡ ነይሩ ሽዑ ትምህርቲ ብቋንቋ ደክኸውን ኣሎ። ኣብ መጀመርታ ከዓ ብትግርኛን ብትግረን ትምህር ከም ዘለና ነዞም ቆልዑ ዝብል መምርሒ ተዋሂቡ ነይሩ። ብከምዚ ጀሚሩ እቲ ምድላዋት
2: መምህር ክትኾኑ ኢኺ ምስ ተባሃልኩ እታ መምህር እታ ቀዳመይቲ እንታይ ማለት እዩ ኣነ ከመይ ድኣ ሓደ ክትጋደል መፅኢኻ መምህር ካሊእ ኣነ መምህር ክኸውን ይኽእል ድ ኣይክእልን እየ። ብተወሳኺ ካብኣ ዝዓበት መምህር ናይ ትግሬ ኢኺ ኢሎምኒ ወዲ መሓመድ ዝበሃል ስው ነይሩ ኣቦታት ካብዞም ኣቦታት እዩ መምህር እዩ ከዓ ኣብ ኩሉ ይሳተፍ ነይሩ። መምህር ናይ ትግሬ ክትምህር ኢኺ ምስ በለኒ ኣነ ሰንቢዴ ጥራይ ዘይኮንኩስ እቲኣ መምህር ገሪማትኒ ነይራ ካብኣ ዝኸበደት መፅኣትኒ ማለት እዩ።
0: 1977 ዓ ም ዝበዝሐ ክፋል መሬት ኤርትራ ሓረ ኣብ ዝኾነሉ ዝነበረ እዋን ህዝባዊ ግንባር ናቱ ስርዓተ ትምህርቲ መስሪቱ ስለ ዝፀንሐ ኣብተን ሓራ ዝወፃእ ከተማታትን ገጠራትን ብኡ ንብኡ ንጥፈታት ትምህርቲ ጀሚሩ ጥራይ ዘይኮነስ በኣላይነት ቤት ትምህርቲ ሰውራ ተማእዝዩን እዩ ዝካየድ ነይሩ። ካብ ሽዑ ጀሚሩ መንግስታዊ ቅርፅን ስርዓተ ትምህርትን ሒዙ ክሰርሓሉ ስለ ዝጀመረ ከዓ ዝተፈጥረ ሃጓፍ ኣይነበረን።
1: ብዙሕ ቦታታት እናሰዓረ ብዙሕ ቦታታት ሓራ ምስ ገበረ እንተላይ ከተማታት ክሳብ በዓል ክበረም ደቂ ኣምሓረ ዝነበርኦ ኣብኡ ዝነበሩ ቆልዑ ማለት ከም መንግስቲ ኮይኑ ክሰርሕ ዝድርኽ ኩነታት ተፈጢሩ ማለት እዩ። ሓደ ካብቲ ክገብሮ ዝነበሮ ከዓ ቆልዑ ነይሮም ኣብኡ ትምህርቶም ማሃሩ ዘለዎም ወይ ዝመሃሩ ዝነበሩ ሞ ተቋረፆም ሽዑ ሓያት ዓቕሚ ናይ ህዝባዊ ግንባር ወይ ምስ ቀደም ዝነበረ ሰቢቕ ተመሓይሹ ኣፃፂፉ ስለ ዝነበረ ኣብ መብዛሕትኡ ካብቲ ሓራ ወፂኡ ዝነበረ ቦታታት ትምህርቲ ከምዝጅመር ተገይሩ
3: ዝነበረ ናይ ዓድታት ምንዳት ገሊኦም ናርኣይዎም ስድሮኦም ሓዊ ዝነደዱ እዮም ሸቕሎት ናይ ኣቦኻ ምስኣን ኣዴኻ ምስኣን እወ ዝኽትምና ተሰሚዕዎም ዝመፁ ቆልዑ እዮም ነይሮም።
4: ኣብ ወርሒ 7 78 ምዝላቕ ምስ ተገብረ ንሕናቶም ቀያሕቲ ዕምባባ ነበርና

0: ምስ ህዝባዊ ግንባር ኣዝሊቕና ማለት እዩ ሳሕል ሳሕል ሳሕል ገለ ክበሃል ከሎሲ ከምዚ ሙሉእ ሓደ ርእሱ ዝኽኣለ ከተማ ገለ ከምኡ ኮይኑ ዝስማዓካ ብዝኾነ ግን እቲ ምዝላቕ ሽዑ ምስ ጀመርና ኣብ መገዲ ከለና እዩ ጀሚርና ትሕሰብ ማለት እዩ ትጥሜት ገለ ትገለሲ ኣብ መገዲ ከለና እዩ ጀሚርና
1: እቲ ገድሊ ይጅመር ነፈርቲ መፃና እንዳተሓባእና እቲ ማጨው እቲ ዝሓሰ ከምብላዕ ካብኣ ጀሚርና ከዓ ኣብኣ ቀኒና ነፈርቲ ደድሕሪና
2: ዶች ጫማ ገይረ ይወፅ ዳሕራ ቤት ምስወራ ግን ምሳይ ክቕፅል ስለዘይከኣለ እቲ ጫማ ተጓሒፉ እዩ ምስ ተጓሕፈ ካልእ ቀያር ጫማ ክረክባ ይኩንኩንግ ተጓሒፉ ጫማ ድባህላ ይነበረና ቤት ምስወራ ኩላና ክሳብ ሓደ ኣርባዕተ ዓመት ዝኾን ብጥራይ እግርና ኢና ከድና ኣብቲ ዝነበረ ናይ ዕድመ ደቂ 11 ዓመት 12 13 ጥራይ እግርሃ ነዚ ኩሉ በረኻታት ትኾኖ ወላት ናይ መወዳእታ ናይ ምዝላእ ግዜ እውን ስጋዕ ጀላንቲ ንበፅሕ ብጥራይ እግርና ኢና በፅሕና ዝኩሉ ጉዕዘ
3: ንሕና ከም ኣቦን ከም ኣደን ኮይና ክንኣልዮም ኣለና ዝብል ስምዒት ስለዝሓዘረት ሓልዮት እናርኣና ናይ ብፍላይተን ኣሌቲ ናይ ክንዲ ኣዲኦም ኮይነን ክስተብቲ ናይ ደ ቦታ ክተከኣ ብዙሕ ፅዕራ ነይሮም እቶም መምህራን እውን ከምኡ ኣቦታት ዝበሃሉ እውን ነይሮም እቶም ኣቦታት ካኣቱ ናይ ቦተራ ክትክኡ ብከምዚ ሕጂ እቶም ምስኦም ዘለዉ ከዓኒ ኣሕዋት ኮይኖም ክነብሩ ከም ሓደ ስድራ ቤት ዝኾነሉ ኩነታት ንምፍጣር ንከምዚ ዓይነት ንምምችቻእ ብዙሕ እዩ ተሰሪሑ
4: ብዙሓት ኣቦታት ኮይኖም በዓል ወዳሂሊ በዓል ስው ወዲ ሕድሩ በዓል ስው ወዲ ባሻይ ኣብ ቁጠባ ናህና እውን ዓብተራ ዝነበሩ በዓል ስው ወዲ ባህታ በዓል ስው እታልማ ዝሃብቲ ካልኦት ካልኦት ሕክምና ከዓ በዕለ ወጣሽ ካብተን ቀዳሞት እየን ዓብተራ ነይርዋ ወጣሽ ምስ ኣባላታ ናይ ሕክምና ናይ ሓለዋ ጋንታ ነይሩና
3: መሳርሒታት ኣይነበረን ናይ ትምህርቲ መሳርሒታት ናይ ምግብና ኣይነበረን ግን በቲ ዘለካ ክትገብሮ ስለ ዘለካ ንገብሮ ኣለና ዝብል ሕልና ስለዝነበረ እቲ ትምህርቲ በተን ዝነበራና ሰሌዳን ኩርሽን ወላ መለማመድ ድ ኤክሰርሳይዝ ድ ዋላ ብሕፃ ሳይ እናገበሩ ተምሃሮ እቲ ትምህርቲ ጀሚርና ያቶን ውሕዳት ዝነበራና ፅራ ውስጢ ከዓኒ ብግቡእ ከም ዝጥቀሙለን ዋላ ሓደ ንክልተ ዝወሃበሉ ግዜ እውን ነይሩ ብከምዚ ሓሊፍናዮ ማለት እቲ መጀመርያ ግን እቲ ትምህርቲ ካብ መጀመርያ ጀሚሩ እቶም ቆልዑ ነፃ ኮይኖም ከምዝዓብዩን ነፃ ኮይኖም ክሓቱ ክምልሹ ከምዝኽእሉን ምስ መምህራኖም ከም መምህርን ተምሃራይ እንደይኮነስ ከም ናይ ቀረባ ኣዕሩኽ ወይ መሓዙት ኮይኖም ክረዳድኡ እምበር እቲ ሓደ ላዕሊ እቲ መምህር ላዕሊ እቲ ከዓ ታሕቲ ወይ እቲ መምህር ዝፈልጥ እቲ ተምሃራይ ዘይፈልጥ ኮይኖም ክኾኑ ከምዘይብሎም ካብ መጀመርያ ተታሒዛ እዚኣ
4: እቲ ቤት ትምህርቲ ብትግርኛን ብትግሬን ቋንቋ ኣዲምህር ነይሩ ኣብ ርእሲኡ እንግሊሽን ዓረብን ነይሩ ካብቲ መፃሕፍቲ ዘዳለዎ ከምኡ እንዳተርጎሙ ኣብ ናይ ትግሪ በዓል እስማዒል ወዲ መሓመድ በዓል ዕስማ እንዳፍላ ኣብ ዓረብ ከዓ በዓል ማስሞ ወዲ በሺር ነይሮም ኣስታት ስዒድ ነይሩ እጂ እዚኦም እቶም ቀዳሞት ንጠቅስ ስለ ዘለና እምበር ብዙሕ ኣብ ዝተፈላለየ ግዜ ብዙሕ መምሃራን ብዙሕ ኣለይቲ ብዙሕ ካሊእ ካሊእ ነይሩ
5: ቤት ምሰራ ብሽሕን 979 ወርሒ 12 ኣብ ጀልሃንቲ ዳርጋ ሰውነ ጋይስ ከለዉ የመፅያ ክመፅእ ከለኹ ከዓ ኣጋጣሚ ተወጊአ እንዳስንኩላን ናይ እዳውን ናይ ዓይኒ ኣእዳው ናይ ገለ ተባሂልና ተወዚዕና ኣጋጣሚ ሽዑ እዚ ምንቕቓሕ ዝበሃል ነይሩ ብዓራግ ኣነን ሰሎሙን ወዲ ገብሩ ዝበሃል ቤት ትምህርቲ ሰራ በፅሓና ዕድመና እውን ብተዛማዲ ንእስ ኢሉ ስለ ዝነበረ ንሕና ናይ ፀላእናያን
6: ቤት ትምህርቲ ሰውራ ኣብ ዜሮ ንሳት ረብን ክኸውን ዝተመርፀሉ ቐንዲ ምኽንያት እቲ ቦታ ስንጭሮታት ዝበዝሖ ብምዃኑን ካብ ደብዳባት ነፈርቲ ንምክልኻል ዝሓሸ ፅሩይ ማይ ዝርከበሉ ቦታ ብምዃኑ ኣብ መጀመርያ ሰብዓታት በዳህቲ ጸገማታ የጋጥሞን እዚዩ ኹን እምበር ጸኒሑ ምዝላቕ ስለ ዘርከበ እቲ ኩነታት ንቤት ትምህርቲ ሳውራውን ኣዝዩ ጸልይዎ እዩ ውዕሉ ኩሉ ምስ ምዝላቕ ቁፅሪ ተምሃሮ ኣዝዩ እናበዝሐ ስለ ዝኸደ እቲ ዕማም እናኸበደ ኺዱ ዝባዊ ግንባር ሰራዊቱ ክቕልብ ኣብ ዘይክእለሉ ደረጃ በፂሒ እኳ እንተነበረ ልዕሊ 2,000

0: ዝሰርሐ ተምሃሮ ቤት ትምህርቲ ሳውራ ሒዙ ንኹሉ እቲ ክመፅእ ዝኽእል ፅንኩር ኩነታት ብትብዓቲ ተፀቢዎ። እቲ ኩነታት እናፀንከረ ምስ ከደ ቤት ትምህርቲ ሳውራ ካብ ዜሮ ኣዝሊቓ ኣብ ቀብርዎት ሓወለ ግለ ዓየት ዓራግ ግህተብ እናዝለቐት ጀላሃንቲ በፂሓ። ብድሕርዚ ምስ ምጅማር ሻርሻይ ወራር እውን ካብ ጀላሃንቲ ናብ ሓራ መሬት ዓራርብ ክትምለስ እኳ እንተተገደደት ንኹሉ እቲ ፅንኩር ዝበሃል መድረኻት ከከም ኩነታቱ እናሰገረት ዕማማ ብግቡእ እናፈፀመት ኣብ ዝለዕለ ደረጃ ብቕዓት በፂሓ እያ።
1: ካብ ሓወልዕን ካብ ግህተብን ቤት ትምህርቲ ሳውራ ብኣትዮም ኣብ እግሪ ተኽሊ ከለዉ ኢና መፂና ፅላላት ዳሳት እዩ ነይሩ። እቲ መምሃሪ ዳሲ እቲ ዳሳት ን ሙሉእ ኣይነበረን። ድሕሪኡ ግን ነቲ ህላወ ናይቲ ክሳይ ንምፃር ገዳይን ዝበሃል ቦታ ነይሩ። ኣብኡ ከድና ሓወልዕ እውን ዝበሃል ካልእ ኣግራብ ቆሪፅና መፅለሊና ሽዑ እቲ ክላሳት ዝኸውን እቲ መመገቢ ዝኸውን እቲ መውዓሊ ዝኸውን ፅላላት ኣብኡ ይጅመር ማለት እዩ። ሽዑ እዚ እናገበርና ከ ኣጋጣማኒ እቲ ኩሉ ግዜ እዛ ጭርሖ ናይ ህዝባዊ ግንባር ኩሉ ሰብሲ ክምሃር በብዓቕሙስ ክምሃር እዩ ዘለዎ። ኣነ ሕጂ ከም ርጫ ሕጂ እቲ ሽዑ ምስ መፃኹ ካብ ሓምሻይ ክፍሊ ምስቶም ኣብኡ ዘለዉ ተምሃሮ በቲ ሓደ ወገን ከም ኣቦ በቲ ሓደ ወገን ከዓ ከምኦም ምርጫይስ ኣብ ክንዲ ምስቶም ተጋደልቲ ብፍላይ ምስቶም ኣባላት ምስኦም እውን ክምሃር ስለ ዝመረፅኩ ትምህርቲ ብኣ ጀሚረ።
2: ብደረጃ ትምህርቲ ስለ ዝተባሃለት ናብታ ሳትረብ ከናቶም ሳልሳይ ክፍሊ ጥራይ ንበሃል ሳትረብ ሕጂ ኣዝያ ፅብቕቲ ቦታ ምልክዕቲ ቦታ ኣኻውሕ ድበዝሓ ማይ ብብዝሒ ዝነበራ ቦታ ንነፈርቲ እውን ኣዝያ ድሓን ዝኾነት ደጀን ዝኾነት ቦታ ንዕንጨይቲ እውን ፅቡቕ ክሳይ ክትረክበላ ትኽእል ቦታ ኮይና ትስምዓኒ ኣይነውሐን እምበር ፅቡቕ ግዜ ከዓ ኣብ ሳትረብ ሓሊፈ ማለት እዩ። ካብታ ዜሮስ ናብታ ሳትረብ ከይደ ኣብታ ሳትረብ ከዓ ዝጣዓመ ኣለይትና ንዓና ክሕጉሳ ኢለን ዘይገብርኦ ነገር ኣይነበረንን። ምክንያቱ እንጀራ ባኒ ገለ ቅጫ ገለ መለ ዝነበረ ኣብኡ ሽዑ እንጀራ ክስንክታ ገለ ነገር ለውጥታት ክገብራልና ኢለን ጀሚረን ፅቡቕ ቦታ ሓሊፍና ኣጋጣሚ ምዝላቕ ስለ ዝነበረ ካብኣ ከዓ ኣዝሊቕና ማለት እዩ።
3: ኣብ ዜሮሲ ከመይ ገይራ ስድራ ቤት ትኸውን ኩሉ ሰብኡ ኣሎ ነቲ ቆልዓሲ ሓዉ ከም ዘለዎ ሓፍቶ ከም ዘላቶ ኣቦ ከም ዘለዎ ኣደ ከም ዘላቶ ኮይኑ ተሰሚዕዎ ከም ዝነብር ንምግባር ተፃዕሪ ነይሩ። እዚ ለውጡ እዚ ከዓኒ ኣብ ሓፂር ግዜ ክንሪኦ ክኢልና ኢ ናብቲ ቀዳማይ ካልኣይ ዓመታት ርኢናዮ ማለት እዩ። ከባቢ 2,000 በፂሖም ኣዝዩ ትቁፅር እ ኣዝዩ ወሲኹ ማለት እዩ። ብኡ መጠን ከዓ ንዕኦም ዝምግባን ንዕኦም ዝምህሩን ቁፅሪ እውን ክትውስኽ ኣለካ። እዚ ካብ ክፍሊ ተዕሊም ብብዙሕ መፅአን ዘን ኣለይቲ ዝኾና ማለት እዩ። ዋላ መምህራኑን ካብ ክፍሊ ተዕሊም ካብ ኣብ ኩናት ተወጊኦም ግን ገለ ደረጃ ትምህርቲ ዝነበሮም መምህራን ክኾኑ ዝኽእሉ ንሰንከሉ እዚ ሕጂ ተኣኻኺቡ ኣብ ሓፂር ግዜ ኣዝዩ ዓብይዎ
4: ተጋዳላይ ኣብ ተመደቦ ስለ ዘድምዕ ኣብ ዝመለፀ ዘይኮነ ኣብ ተመደቦ ስለ ዘድምዕ ከም ውድባዊ ዕማም ተቐቢሎሞ ድሎ ንድሎ ተላቢሶሞ እቶም ይበር ዘብሉ መምህራንን ኣለይትን እዮም ነይሮም።
0: ህዝባዊ ግንባር ሓርነት ኤርትራ ኣብ ዝቆፃፀሩ ቦታታት ኣብ ቆልዑ ዘናፃፀረ ጥራይ ዘይኮነስ ኣብ ልዕሊ ዕድመ ዜጋታቱን ኣብ ተጋደልትን ማሃይምነት ናይ ምጥፋእ ሓያል ዘመተ እውን የካይድ ነይሩ እዩ። በዚ መንፅር ቤት ትምህርቲ ሳውራ ኣብ ውሱን ቦታ ዝተሓፀረ ጥራይ ዘይኮነስ ንሃንቀውታን ድሌትን ህዝብን ተጋደልትን ንምምላእ ኣብ ሓራን ሓውሲ ሓራን ቦታታት እውን ኣድማ እስራሕ ዓሚመ እያ።
1: ማሃይምነት ምጥፋእን ሓደ ካብቲ ዝዓበየ ጎስጋሲ ነይሩ። ስለዚ ማሃይምነት ምጥፋእ ኣብ ትሕቲ ኣብ ድሕሪ መስመር ፀላኢ እቲ ቅድሙ ኣብዚ ናይ በዓል ከባቢ ነቕፋ እዚ ከባቢ በዓል ዘራ ዘሎ ገለ ናይ ትግራይ ኣብያተ ትምህርቲ ተኸፊቱ ነይሩ። ድሕሪ ግን መፅናዕቲ ተገይሩ ኣብ ኩሉ እቲ ፀላኢ ድሕሪ ፀላኢ ድሕሪ ግንባር ዘሎ ንኣብነት ኣብ ምዕራብ፣ ኣብ ምብራቅ፣ ኣብ ደቡብ፣ ኣብ ሰሜን እዚ ጂ ሰሜናዊ በዚ በዓል ሽዕብ ከባቢ ኣብ ዘሎ ኢና ወፊርና
4: ክሳብ ግንቦት ኩሉና ፋሕልና ንምህል ሰነት ኣኻኺብና ንዓራርብ ንምለስ ናይ ክልተ ወርሒ ሳሙኤል ኮሌስ ወሲድና መስከረም ከዓ ነናብ ቦታና ንኸይድ ብከምዚ በቲ ሓደ ነፍስና እናማዕበግና በቲ ሓደ ከዓ እቲ ውድብ ዝሃበና ዕማም ናይ ምጥፋእ መሃይምነት ኣብ ኩሉ ከባቢታት ኣብ ምስራሕ ኣቲና።
5: ኩሉ እቲ ሓደ ቆልዓ ክግበረሉ ዘድሊ ክንክንን ናቤትን ከዓ ኣገብራሎም ነረ መምህራን እውን ከምኡ ተወፊዮም እዞም ቆልዑ እዚኦም እታ ዘለ ናዓቕሚ ፅዒ ጌርና ክንህሮም ኣለና ዝብል ኒሕ ስለዝነበረ ዋላ እቲ ትምህርቲ ከተካየድ ዘድሊ ሓደ ሓደ

0: ነገራት እንተዘይተረኽበ ተወፋይነት ናይቶም ምሃራን ስለ ዝነበረ ግን መጠቓላለ ክትሪኦ ከለኸ እቲ ዓይነት ናይቲ ትምህርቲ ዝነበሮም ብሉፅ እዩ ነይሩ እዩ ነስብል
1: ሓደ ንቕሓቶም ልዑል ዝነበረ ኮይኑ እስምዓኒ እምበር ሕጂ ንሕና ንኣብነት ዘይ ትበሃል ነራ ደይርስዓ ሓኪም ኣብ በዓል ቀብርወት ኣነ ምስቶም ዓበቕሊ ሓሚሞም ዝነበሩ ዓበቕሊ ሓይመይ ነረ ሽዑ ዓበቕካ ኩሉ ነብስካ ይድወፀካ በቃ ዳውካ ይትበል ዋላ ኩሉ በቃ መቐመጫኸ ይትበል ገለመለ ኩሉ ዳሕራይ ጋንታ ክትፍለ ምስቶም ዓበቓ ትኸውን ሕጂ ተራቢላ ክዳውንትካ ውፅያ ገለመለ በኒየሎ ትመስል ገራ ለኽያ ገለመለ ብትፃሓይ ኮፈሉ ትብለካ ድሓር ኮፍ መሰልካ እንደገና ሓፍ ክትብል ከለካ ትቑስልኻ መሽለጥለጥ እዩ ዝብል መሊሱ ጥራሕ ማዕኮርካ ስለ ዘለካ ማለት እዩ ሕጂ እቶም ሽዑ ዝነበሩ ኣለይቲ እገርመኒ ዋላ ምግብናኻ ዋላ ገለ ዋላ ትፅርየትካ ገለ ብዓቕሞም እካያተሉካ ብጣዕሚ ብዘይመጠን ምክንያቱ ርእዎ ኣለዎ ንሕና ከማ እናጓብዝ ንበሃል ማለት በቲ ግዜ እቲ ክንደይ ንኣሽቱ ህፃናት ነይሮም በቃ መደቀሲኦም ድሸኑ ገለ ነዚ ኩሉ ሲ ዋላ ሕጂ ትሪአኒ ዲኻ ኣብዚ ክንደይ ውርዝያት ደቂ ኣንስትዮ ኣለዋ ክንደይ እዚ ውርዝያት ሰብ ሓዳር ኣለዋ ነዘን ኣርባዕተ ሓሙሽተ ቆልዑ ካ ኣለ ደይክእላ ስድራ ቤታት ትርኢኻ ማለት እዩ እቲ ኣብቲ ግዜ እቲ ግን ሲ ንኣማዒት ቆልዑ ከምኡ ጌርካ ክትኣልዮም ቀሊል ኣይኮነን ሪጋ ጌርካ ክትሓፅቦም ከም ደቅኻ ክዳውንቶም ሓፂብካ ዓፂብካ ክተቐምጦም ፅሬቶም ክትከባተሎም ፅፍሮም ክትሰደሎም ዝብለካ ዘለኹ ሕማማት ከም ደቅኻ ርኢኻ ኣብዛ ሰዕ እዚኣ ኮንካ ቀላል ነገር ኣይኮነትን
2: ዜሮ ብጣዕሚ ፅቡቅ ቦታ ንተምሃሮ ክኸውን ዝኽእል ቦታ ዓበይቲ ግራብ ዘለዎ ቦታ ሻሕ ዝበለ ሕፅው ፅቡቅ ቦታ ንተምሃራይ ክኸውን ዝኽእል ቦታ ኮይኑ ይስማዓኒ ስንጨሮታት ዝበዝሖ ጎላጉል ኣብቲ ማእከል ድበዝሖ ከምኡ እዩ ፀኒሕኒ ዓሶ ከዓ ቀልጢፋ ስለ ዝተቐበለትኒ ዛይድሲ ኣዝያ ኣልያትኒ ይብል ኣብ ሓንጎለይቲ ክርስቶስ ዘይክእል ስምብራት ኣንቢራትለይ ምክንያቱ ሓደ ንኣሽቲ እዩ ብዝተፈላለየ ዓይነት ቦታ ዝመፀ እዩ ብመትሓት ዝመፀ ብከበሳ ዝመፀ ኩሉ ዓይነት ቋንቋ ዝዛረብ ኣብ ሓደ ጠርኒፋ ንኩልና ሓደ ዓይነት ትርእና ስለ ዝነበረት ፍቅሪ ትህበና ስለ ዝነበረት ንዝሓመመ ትበፅሕ ትርኢ ንዝናፈቀ ተተባብዕ ስለ ዝነበረት ኣነ ብጣዕሚ ፅቡቅ እየ ተቐቢለዮ ኩለን መምሃራናን ኩለን ኣለይትናን ሲ ለይቲ ተሲእካ ሰዓት ሓሙሽተ ከይድካ ኢኻ ትሕፀብ ክትሕፀብ ክትከይድ ኩለካ ዛይድ ምሳኻላ ተን ኣለይቲ እየ እንዳሓፅባኻ ተን ኣለይቲ ዝለዓለ ተራ ዝነበረን ኣለይትና እየነ
3: ኣብቲ ዋጋእ ስራዊት ዝነበሩ ሰንኪሎም ናብቲ ቤት ትምህርቲ ዝመፅኦም ቶ መብዛሕትኦም መምሃራና ነበሩ ሽዑ ዋላ ንትምህርቲ ንክምህሩ እውን ዝወሰዶ ኮርሳት ኣይነበረን ብሓፈሻ ግንቲ ኣመሃህሮኦም ኣዝዩ ብሉእ ዝኾነ ልክዕ ከም ዝነበሩ መላ ብ ሕጂ ዘለዉ ደቅና ተማሂሮም ዝመፁ ዘይኮነ ከም ኣመሃራንካን ከም ወለድኻን እዮም ሳቶም ፍሉይነት ኣለዎም ኣብ ኩሉ ነገራትካ እዮም ኣብ ትምህርትካ ጥራይ ኮይኑ ዝከታተሉካ ኣብ ጥዕናኻ ኣብ ፅሬትካ ኣብመጋግባኻ ኣብ ሓፈሻዊ ኣብ ኩሉ ሂወትናትካ ከመይ ጌርካ ቀሲምካ ክትምሃር ከም ዘለካ እዮም ዳሓስ እምበር ብዛዕባ ተዋሂባቶም ዘላ ኣርእስቲ ሚሮምካ ጥራይ ኮን ንኸዱ

0: ክብርታት እዩ ፍቕሪ ስራሕ ማእቶት ዘይኮትኪሉ እዩ ዝበኣስ ተምሃራይ ቤት ምሰውራ ሓይልታት ዘይኮትኪል እዩ ዝበኣስ ኩቱር ሓሊፉ ንሱዳን እንተኸይደ ባዕሎም ክመግሱኒ እዮም ስለ ዝብል ሱዳን ከይዱ ናብቲ ቤት ፅሕፈታትና ኢዱ ሂቡ ኣነ ክጋደግ ትመግሱኒ እትኹንኩም እየ ዝምለስ ተባሂሉ ፍልታዕሊም ዝምለስ ቤት ምሰውራ ውሑድ ኣይነበለን
1: ቤት ምርስ ሰውራ ኣብ እዋን ቃልሲ ተካእት ወለዶ ኣብ ምምልማል ዝተፃወተቶ ተራ ዓብዪ ነይሩ ብዙሓት ካብቶም ኣብ ማእኸላይ ቤት ምርስ ሰውራ ዝተማሃሩን ኣብተን ብቤት ትምህርቲ ሰውራ ዝምእዘና ኣብ ክፍላት ሰራዊት ዝነበረ ኣብያተ ትምህርቲ ዝተማሃሩ እውን ሕድሪ ቀዳሞት ተጋደልቲ ተሰኪሞም ምእንቲ ነፃነት ኤርትራ ሂወቶም በጀም እዮም በዚ መንፅር ውልዶ ሓይሊ ባሕሪ ኤርትራ እንክዝክር ቤት ትምህርቲ ሰውራ ይዝክር ድሕሪ ነፃነት ዝቆመ ሓይሊ ኣየር ኤርትራ እውን እንትኾነ ዝበዝሑ ካብ መስረቱ ተማሃሮ ቤት ትምህርቲ ሰውራ እዮም ነይሮም ሎሚ ኣብ ዝተፈላለየ ትካላት መንግስቲ ካብ ዝተሓተ ክሳብ ዝለዓለ ፅፍሒ ተመዲቦም ንሃገሮምን ህዝቦምን ብተወፋይነት ኣብ ምግልጋል ዝርከቡ ኣባላት ቤት ትምህርቲ ሰውራ ኣዝዮም ብዙሓት እዮም ቤት ትምህርቲ ሰውራ እምበኣር መልማሊትን ተረካቢትን ሕድሪ ኮይና ምእንቲ ክትቅፅል ታሪኻ ናብ ወለዶታት ክትሰጋግር ሃገር ኣብ ምህናፅ እውን ከቢድ ሓላፍነት ይፅበይ ኣሎ
0: ፅዒራ ያ ብብዙሕ ፅንኩር መስርሓት ሓሊፋ እያ ማዕለት ትፅቢታ ኣፍርያ እያ ውፅኢቱ ከዓ እዚ ኣብ ተፈላለየ ባይታ ንሪኦ ዘለና ተለፊ ሕጂ ሕዶ ናቱ መልኣያ እዩ ትምህርቲ ኣብ ኤርትራ ናፃ እዩ ኣብ ኩሉ ደረጃታት ንሕናስ ምስ ድኽነትና ዝኸይድ ኣይኮነን እዚ ውሳነ እዚ ግን እንተ ተማሂሉ ፅባሕ ዘሎሚ ዝኽሰር ዘሎ ክምለስ እዩ ክወሓስ እዩ ተሃገር ዝብል ሓያል ፖለቲካዊ መልገፂ ስለ ዘለዎ እቲ መንግስቲ ዝወሰደ እዩ ውፅኢቱ ከዓ ንሪኦ ኣለና ንኩሉ ብማዕለ ናይ ምምሃል ዕድል ፈጢርና ኣለና ምናልባት ኣብ ላዕለዋይ ደረጃ ብገንዘብካ ነይርተ ዝኸውን ክንደይ ኣካል ካብዚ ሕብረተሰብና ክመሃል ምኽኣለወይን ካልእ ሕተ
2: ኣብ ቤት ምሶራ ምዕባየ ኣብ ቤት ምሶራ ምእታወይሲ ዝያዳስ ውሽጣዊ ምልእነት ምልእቲ ኮይነ ጥራይ እየ ዝብል ብትምህርቲ ማረኸሲ ብአየ ከምዚ እየ ክብል ኣይክእልን ኣነ ምክንያቱ ከምዛ ዝብለካ ዘለኹ ብኩሉ ነገር ግን ፍቅሪ ሃገር ዘለዋ ፍቅሪ ሰብ ዘለዋ ሃገራውነት ዘጥቃዓ ናይ ስራሕ እምነት ዘለዋ እቲ ሓደ ፃዕራም ሰብ ክኾነ ዝግብኦስ ኮይነ ዓብየ እየ ዝብል ውሽጣዊ ምልእቲ ገይሩስ ዓብየ እኒአ ዝብል
3: ኣነብቲ ዝነበርኮ መራከቢታት ስታፍ ቦጠሎን ነረ ካብ ስታፍ ቦጠሎን ስታፍ ብርጌድ ካብ ስታፍ ብርጌድ ስታፍ ክፍለ ስራዊት ነረ ካብኡ ከዓኒ ብደረጃ ማእክልነት ቦጠሎን ተመዲበ ክሰርሕ ማለት እዩ ድሕሪኡ ኣብ መራሕ ቦጠሎን ከዓ ናብ ደረጃ መራሕ ብርጌድ ደበ ሕጂ ከዓ ኣብዚ ሰዓት እዚ ከዓኒ ከም ሓለቃ ስታፍ ክፍለ ስራዊት ናይ 23 ኮይኑ ከዓ ኣብኡ ተመዲበ ሰርሕ ኣለኹ ማለት እዩ ስለዚ ዋላ ኣብቲ ተዋጋእ ሰራዊት ልካ ከምዚ ኣነ በፂሐ ዘለኹ ደረጃ ድበፅሑ ብዙሓት ኣለውና ትሕተይና ዘሎ ፅፍሒ ኹን ናብዚ ንሕና ዘለናዮ ፅፍሒ ብዙሓት ኣሎ ማለት እዩ ኣብዚ ውትድርና እተርኢና
4: ደቅና ቤት ትምህርቲ ሰውራፍ ተውራሪ እቶም ዝለዓለ ተራ ተማሂሮም ኣብ ዝለዓለ ደረጃ በፂሖም ዓብ ኣበርክቶ ኣብ ግዜ ገድሊ ገይሮም ሕጂ ምህናፅ ሃገር ዓብ ተራ ገይሮም ከምዚ ዝበልናዮ ቴክኒሽያናት መምሃራን ዝበዝሑ መምሃራን ከም ሓለፍቲ ድዮም ከም ተራ ኩሎም ሓለፍቲ እዮም ናይ ትምህርቲ እዚኦም ዓብ ተራ ዝተፃወቱ እዮም ፍተውራሪ ኩሎም
5: ሓደ እቶም ሽዑ ዋላ ብዕድማ ክትሪኦ ከለካ ሲ እቶም ሽዑ ዝነበሩ ሓለፍቲ ናይ ትውድብ ሲ ዕድሚኦም ደቂ ክንደይ ነይሮም ኮኑ ኢልካ እንዳር ሓሲብካስ ሓደ ብልሑም ምኸ ኣብ ስንጭሮ ናይ ሳሓል ኮንካ ከምኡ ሓሲብካስ ነቲ ከቢ ነቲ ዓብዪ ዝበሃል ፀላኢ ናይ ደርጊ ኣውዲእካስ ሃገር መፅያስ እዞም ሰባት እዚኦም ከምዚ ክኾን እዮም ኢልካ ክትሓስብ ምኽኣል ንባዕሉ ሲ ቀሊል ታሽሙ ይኮነን ስለዚ ቀለልቲ ሰባት ኣይነበሩ ብሓፂሩ ሲ ሓያላት ሰባት ከም ዝነበሩ ኣነ ዝርዳእኒ
6: ከም ውፅኢቱ ከዓ እዚ ድሒሩ ዝመፀ ንኣብነት እዚ ናይ ዘመተ ንበሎ ኣብ ክፍልታት ውድብ ክሳብ ሕጂ ክሳብ ኣምባሳደራት ኣዘዝቲ ክፍለ ሰራዊታት መራሕቲ ትምህርቲ ኮይኖም ዘለዉ ውፅኢት ቤት ትምህርቲ ሰውራ እዩ ዋላ ኣነ ንዓይ ንኣብነት ከም ኢብራሂም ሲ እዛ ሕጂ ኣነ በፅሐያ ዘለኹ ደረጃ በፂሐ ንክቕፅል ሸይብ ዝገበረትኒ ቤት ትምህርቲ ሰውራ እየ ኣነ ከምዝበልኩ ከዓ ክጋደል ከለኹስ ወዲ 14 ዓመት እየ ንሜዳ ወፅአ ድሕሪኡ ተወጊአ ኣብ ኣጋጣሚ ምስቲ ዕድመይ እውን እቲ ምቹእ ኩነታት ተፈጢሩ ኣብኡ መፅአ ማለት ዕድለይ ኮይኑ ትምህርቲ ግን ካብ ሓምሻ ሄለ ጀሚረ ክሳብ ዘመተ ከይድና ድሕሪ እቲ ኣብ ዝተፈላለየ ናይ ውድብ ንጥፈታት እናኸድና ናፅነት ምስ መፀው ናብ ዝቐፂልና ትምህርቲ መንግስቲ እውን ኣስኮላርሽፕ ሂቡኒ ንዓመትን ገለን ዓዲ እንግሊዝ ከይደ ነይረ ድሕሪ ብፖስት ግራጅዌት ተመሪቐ መፅ

0: እቲ ኣነ ሒዘየ ዘለኹ ቅርፂ እዚ ሕጂ ኢብራሂም ተባሂለ ኮታስ ሒዘየ ዘለኹ ሲ ውፅኢት ቤት ትምህርቲ ሰውራ እዩ ከማይ ከዓ ብዙሓት ፈርዮም እዮም ከማይ ሲ ብሓቂ እቲ ረኣይ ናይቲ ውድብ ዝነበረ ሎሚ እውን መንግስቲ ምስ ኮነ ነቲ መንግስታዊ ዕማማ ዘማእዝኑ እዞም ብምሉኦም ኣብ ዝተፈላለዩ ትካላት ኣብነታት ተልካ ንገልፀልካ ክእል እየ ውፅኢት ቤት ትምህርቲ ሰውራ እዩ
1: ብጅግንነት ዝሓለፈ ብዘይ ምናልባት ዚ ሕጂ ኣለው ንብሎ ዘለና ተምሃራይ ቤት ምሰውራ ብቅፅሪ ክንሪኦ ከለና ኣዝዩ ውሕጅ ምስ ቤት ምሰውራ ዘፍለየቶ ዝበዝሐ ኣብ መስርሕ ገድሊ ግቡኡ እናፈፀመ ተሰብ እዩ ስለዚ እቲ ሞያ ንኣበርክቶ ንቤት ምሰውራ ኦልሬዲ ተራእዩ ነይሩ እዩ ውድብ ኣብ ዝተፈላለዩ ኣካላት ናይ እቲ ውድብ ኣብ ሰራዊት ግቡኡ ርኢ ድሓር ግን ኣብዚ ካብዚ 83 ከምዝብለ ካብቲ ናይ ስራሕ መምሃር ልክዕ እቲ ናይ መምህራኑ ጠባይ ተራቢሱ እቲ ተመክሮ ኣጥርዩ ናብ ምኩር መምህር ዝበፅሓሉ እዋን እዩ ማዕሉ ማዕሪኡ ኣብ ሓይሊ ባሕሪ እዚ ናይ በዓል 88 ተስዓ ድሓር ተገብረ ናይ ፈጣናት ስራሕ ከም ግራውንድ ቴክኒሽናት ከም ፓይሎት ናይተን መራኽብ ኮይኖም ዝሰርሑ ቶም ዝበዝሑ ቤት ምሰውራ እዮም ስለዚ ኦልሬዲ ናፅነት ቅድሚ ምምፁ እቲ ፍለ ናይ ቤት ምሰውራ ተረእዩ ፀኒሕ እዩ
0: ረኣይ ናይ ህዝባ ጉንባር ሲ ሓንቲ ዓባይ ራኣይ ህዝባ ጉንባር ንኣብነት ጥራይ ንትምህርቲ ንገለ ዘይኮነ ኩሉም ትናዊ ምዕባለ ንሓዋሩ ንኤርትራ ንምምፃእ እዩ ተጋዲሉ መፂኡ ከዓ ብፍላይ ግን ኣብ ትምህርታዊ መዳይ ምናልባት ንኣብነት ናይ ትጫዕትየን ብሄራት ኣብ ውሱናት ብሄራት ተዘይኮይኑ ስርዓተ ትምህርቲ ስርዓተ ፅሕፈት ኣይነበረን ነዚ ስርዓተ ፅሕፈት ተኣታቲስ ንኣብነት ሳሆ ንበሎ ሕጂ ኣነ መጀመርያ ናይ ሳሆ ፓኔል ዝሰርሕ ነይረ ካብ ባዶ ተበጊሰ እቲ ስርዓተ ፅሕፈት እዚ ብምሉእ እዚ ክሳብ ሕጂ ሻሙናይ ክፍሊ ንፅሕፈሉ ዘለና መፃሕፍትን እዞም ዜጋታትን ብምዕሪ ማሕበራዊ ፍትሒ ነብሶ ከፍ ቋንቋ ሲ ፔዳጎጂካል ክትሪኦ ከለካ በቲ ዝርድኦ ቋንቋ በቲ ዝመልኮ ቋንቋ እንድሕር ተማሂሩ እንዲ እቲ ትምህርቲ ብግቡእ ዝሕዝ እዚ እውን ረኣይ ኮይኑ ረኣይ ዝነበረስ ግብራዊ ኮይኑ ሲ እዚ ምዕሪ ትምህርትታት ኣብ ኤርትራ ተዘርጊሑ ዘለውን ፍረ ናይ ቤት ትምህርቲ ሰውራ እዩ

0: ሰላም ከመይ ፀኒሕኩም ዝኾርኩም ተኸታተልቲ፣ እዚ መደብ እዚ ምክንያት መበል 50 ዓመት ዝኽሪ ምስራት ቤት ትምህርቲ ሶራ ንካይዶ ዘለና ቃለ ምሕተት እዩ። ዕዱማት ኣጋይሽ ኣለውና። ዕዱማት ኣጋይሽና ድማ መምህር ኢብራሂም መሓመድ ከምኡውን መምህር ስቶም ሰይድ እዮም። እንኳዕ ዳሓ መፃኹም። ብመምህር ስቶም ክጅምር፣ ናብ ቤት ትምህርቲ ሶራ መዓስ ክተፀንቢርኪ? ቤት ትምህርቲ ሶራ ክብ ከመይ ኩነታት ነይሩ ሽዕብቲ ዋንቲ?
1: ኣነ ብሽሕን 978 ምዝላቕ ዝነበረሉ ግዜ ኣጋ ሽዑየ ካብ ባህሊ ውድብ ናብ ቤት ትምህርቲ ሶራ ከም መምህር ትግሪ ሽዑ ቤት ትምህርቲ ሶራ ዜሮ ነይሩ። ሽዑ ኣብኡ ኸይድ ብኣጋጣሚ ድሕሪ ቅሩብ ግዜ ከይበላዕኩ ምዝላቕ መፅኡ ሕጂ ምስቶም ኣሃዱ ኣዝሊቐ ማለት እዩ ቀልዑት ሒዝና በብሸነኽካ እዩ ነይሩ እቲ ምዝላቕ። ገለ ብካሊእ መንገዲ ኸይድ ገለ ብካሊእ ንሕና ግን ዝሓዝናዮም ቃልዑትን ንሕናን ብሃወልዕ ጌርና ዓይተርባ ዝበሃል ናይ ሱዳን መሬት ረጊፅና መወዳእተን ገልሓንቲ

ሰዓት ኢና ክንሕፅሮ። ሕጂ ኣብ ጀልሃንቲ ከም መምህር ሓፂር ግዜ እየ ሰሪሕ። ሽዑቲ ሓፂር ግዜ ዝሰራሕ ኩሉ ድሕሪኡ እንታይ ይበሃል ኣካዳሚ ይጅመር ትምህርቲ። ሸውዓነ ባዕለየ ሻትሻይ ወዲአ ሸውዓይ ከይጠንቀፍኮ ጀነራል ምስ ሓረፍክ እየ ክብ ኣብ ሰውራ ዝወፃእኩ ማለት እዩ። ሕጂ እንታይ እዩ ደረጃ ሻትሻይ ክፍሊ ብምንታይ እያ በቲ ዝነበረ ስርዓት ንርእስ እቲ ቋንቋ ብዙሕ ኣይትግደሰሉ ኢኻ ይትፅገም ኢኻ ትግርኛ ከዓ እዩ እቲ ቀንዲ ዝነበረ ዝፀንሐና ንሕና ንመን ግን ነተን ዓለይቲ እምበር ቋንቋ ኣዲ ኣብ ቤት ትምህርቲ ሰውራ ብጣዕሚ ዓብዪ ኣድህቦ እዩ ነይርዎ። ብፍላይ ትግርን ትግርኛን ሽዑ መሃሩ ነይሮም ቶም ጓልኦቱ መፅሓፍቲ ነይረን ከማን ብትግሪ። ሕጂ እንታይ ይገብሩ እዚ ኣነ ኣካዳሚ ክምሃር ምስ ብፆተይ ማለት እዩ ምስተን ከማይ ክምሃረ ዝግባን ኣለይቲ ነይረን ኣነ ነይረ ዋላ እውን ኣብቲ ሕክምና ገለገለ ኣባላት እምበር ገሊአን ከማ ንድሓን ነይረን ከም ትምህርቲ። ሕጂ ትምህርቲ ጀሚርና ማለት እዩ ረብዓይ ክፍሊ ትምህርቲ ጀሚረ መምሃራነ እውን ዘለዉ ኣለዉ ክሳብ ሕጂ በዓል ትካቦ ኣይሙት በዓል ኣብርሃም ተክሌ ከበደ ነይሩ ስቡእ ኣልሚሂም ብዙሓት ነይሩ ኣብኡ ዝምህሩና እየ ክምድል እዩ። ካብኡ ካብተ ራብዓይ ንሓምሻይ ምስ ሓለፍኩ ሕክምና ነይራ ማዕረታም ኣባላት ኣለይቲ ነይረን ኣቦታት ነይሮም ተመሃሮ ብኣማት እዩ ካሊእ መምሃራን ነይሮም ምስኦም ውን ሕክምና ነይራ ሓላፊት ናይታት ሕክምና ከዓ ዶክተር ኣወጣሽ ነይራ ክሳብ ሕጅላ ዶክተር ኣወጣሽ ዓብይ ታራ ዝነበራ ኣብ ቤት ትምህርቲ ሰውራ መጀመርያ ዝመፀቶን ብሕክምናዊ መዳይ ቀልዑት ተኣሊ ዝነበረት በዓላ ብዓብኡ ትገልፆ ነይራ ወላ ሕጂንቲ ክትገልፆ ፅቡእ እዩ ምክንያቱ ህወት ምድሓን እዩ ሕክምና። ስለዚ ናታ ክዛረብ ድሓን ንዓኣ ይገድፎ ነተን ሕክምና እውን ምሳይ ዝነበራ በቢ ደረጃኡ ንዓኣ ንገድፈለን ናተ ጥራሕ እዩ ክዛረብ ሕጃ ዝነበርኩሉ። ሽዑኡ ኣነ ከም ሓምሻይ ሓሊፈ ስለ ዝኾንኩ ድሓን እያ ተባሂለ ድየ ትሰራሕ ኣለዋ ተባሂለ ካብቶም ቋንቋ ናይ ትግሬ ዝነበርኩዎ መምህር ንሕክምና ምደብ ኣብ ሰውራ ከዓ ዝመፀ ምፃእካ ፍለጦ ኣይትፍለጦ ኣብዚ ግዜ እንታይ ምበልካ ህወት ሰብ ከመይ ገይረ እየ ኣነ ራብዓይ ክፍለ ኸይነ መርፊቅ ወግ ኣይክእል ሕሙም ተሓማማኒ ከኣልዩ ኣይክእል ተመውተ ኒኸ ብዙሕ ኢኻ ተሓስብ ማለት እየ። ኣብቲ ግዜ ግን ምሕሳብ የለን ኣብቲ ግዜ እቲ ዝመፀካ ኩሉ ኣሚን ኢልካ ተቐቢልካ ትገብራ ሓንቲ ከ ኣጋጥመካን ምክንያቱ ንዓይ ገምቱ ንሕጂ ብራብዓይ ክፍሉ እቲ እንታይ ይገብሩ ኣወጣሽ ንዓይ ከማይ ዝኣመሰላ ኣጋር ሓኪም ትምህረና ምስኡ ግን ስቡእ ዶክተር ናርኣዮ መፂኡ ከዓ እምህረና ነይሩ። እዚኣ ሕዝና ወዲኢ ግን ተባሂና ንውዕ ተመሂርና ካብ መምሃር ምስ ተምሃርና ሕጂ ዳይረክት ኢና ኣብ ማንቹም ንኣቱ ኣብ ምልምማቱ ኣብ ስራሕ ከዓ ቁስሊ ትሕክም መርፊእ ትወጊእ ረስኒ ትዕቅን ምስቶም ቀልዑ ትሓድር ረስኒ ተለዎ ትሕብር ወይ ድማ ንድሕሪ በርትዕዎ ንቲ ልዕሊኻ ዘሎ ድሓን ዝኾነን ወይኒ እታ ዶክተር ኣወጣሽ ዝብሎ ዘለኹ ንዓኣ ትሕብራ በዚ ደረጃ ትሰርሕ። ሕጂ ሓንቲ ፅቡቕቲ ናይ ዶክተር ኣወጣሽ ዝነበረት ንሕና ክንምዕብል ስለ ትደሊ ንሕና ብቋንቋ እንግሊሽ ንኹማት ነይረ ኣነ ወር ባዕለ ከማን ከማይ ዝኣመሰለ ሓደ ክልተ ከዓ ነይረ። ሕጂ እንታይ ትገብረና ነቲ ዓይነት መድሃኒት ኩሉ ግዜ እንግሊዝ ዝፅሓፍቲ መድሃኒት ግን ቋንቋ ትግርኛ ትፅሕፈሉ ዓቐንዶስ ትፅሕፈሉ ምዚኹምኒ ረስኒ እታ ተርሞሜትር ተርእየካ ከመይ ከም ትዓቅም። ስለዚ እዚኣ ሕዝካ ኢኻ ትብገፍስ ከም ስርዓት ከምዞም ምንድዒ ነርስ ንብሎም ንኸውን ኣብዚ ግዜ እዚ ከምኦም ዓይነት ንሰርሓሉ ነርና ዝስራሕ እዚ ግን እንታይ ኢኻ ተመስግን ኣብቲ ግዜ እቲ ወላ ተሓላፊኻ ወላ ብልዕልኻ ዘሎ ንክትምሃር ጥራሕ እዩ ዕላሙ ንክትምሃር ንስኻ ተማሂርካ ከዓ ነቲ ሰብ ዘሎ ክተድሕኖ ብትምህርትን ይበሎ

0: ብምእላይ ትበሎ ብሕክምና እዚ ኩሉ ተበጊስካ ንዕኡ ስለ ዝሰርሕ ኣይስማዓካን። ስለዚ በዚኣ ገይሬ ከም ሓኪም ኮይነ ኣብቲ ዝነበረ ናይ ሕክምና ናይ ቤት ትምህርቲ ሰውራ ዝበሃል ኣብኡ ተመዲበ ማለት እዩ። ብኡ ገይረ እውን ሩብ ማዕቢለ ሓንቲ ባዶ ሓደ ባዶ ክልተ እናበሉ ይፈላለ ነይሩ እቲ ናይ ወላ ሕክምና ምስኦም እዩ ዝፅጋዕ። ምክንያቱ ሓንቲ ባዶ እንድሕልላ ኮይና እታ ባዶ ሓደ ህፃናት በቢ ደረጃኦም እዮም ዝፍለይቶም ቃልዑት ኣብቲ ኣወዳድባ ናይቲ ኣነባብሮኦም ንበሎ ኣተኣላለዮኦም ንበሎ ኩነታቶም ንበሎ ህፃናት በይኖም ማእከሎት በይኖም ንኣሽቲ ከምኡ እናገበርካ ሕክምናዊ ብከምኡ ባዶ ሓደ ትኸዳ ኣለዋ ባዶ ክልተ ኣነ ሕጂ ኣልማዝ ክዳኒ ሽማ ወላ ሕጂ ሙን ኣላ ኣልማዝ ካባይ ቁሩብ ዝበለፀ ምንችሙ ነይሩዋ ኣንፈት ናይ ትምህርትን ናይ ክእለት ናይ ሕክምናን ምስ ኣልማዝ ኮይነ ክልተና ባዶ ሓደ ንሕሽ ሕጂ እዚታት የብላሓካ እቲ ዝነበረ ሃዋኹ ማለት እዩ። ግን እንታይ ኢሉ ኩሉ ነቲ ዘይትፈልጦ ነገር ዘፍልጠካ ዝብገስ ስለ ዝነበረ ዘይትፈልጦ ነገር ቅድሚካ ዘሎ ሰብ ይፈልጥ ስለ ዝኾነ ኣምር ናይ ትምህርቲ ናይቲ ነገር ስለ ዘለዎ ከምኡ ክትኸውን ኣይበቃልካን።
1: ናብ መምህር ኢብራሂም መሓመድ ክንከይድ ማዓሴኻ ተሰሊፍካ ናብ ቤት ትምህርቲ ሰውራ ማዓሴኻ ተፀንቢርካ ከምንታይ ከ ትሰርሕ ነርካ?
2: ኣራይ መጀመርያ እዚ ሓበሬታ ምናልባት ንኽእሎ ከነዘንቱ ኣብዚኣ ምዕዳንኩም ሚኒስትሪ ዜና ክመስግነኩም ፈቱ። ካብኡ ቀፂለ ኣነ ምናልባት መጀመርያ ኣነ ብ976/8 ወርሒ ኣብ ተሓኤ ከይደ ነይረ ካብኣ ግን ቀጥታ ናብ ህዝባዊ ግንባር 77 መፅአ 77 ከዓ ኣብ ብሊቓት ተዓሊመ ካብ ብሊቓት ንብርጌት ሰብዓ ተወዚዐ ሰራዊት እየ ነይረ ማለት እዩ። ድሕሪ ምንስሓብ ግን ተወጊአ እንዳ ስንኩላን ኣትየ ካብ እንዳ ስንኩላን ከዓ ተወዚዐ ምስ ኮነ ናብ ቤት ትምህርቲ ሰውራ ውዛዕ ወርሒ 79 መወዳእታ ኣቢሉ ኮታስ ታ ዓመት ከይተወድአት ጀልሃንቲሲ ሓደስቲ ይፀንሑ ነዛ ከምዛ መምህር ትብሎ ፀንሐት ቅድመይቲ ናይ ገለ ዋርሒ ፀኒሖምን እዩ ከም ኣቦ ምስቶም

0: ኣሎ ኣጋጣሚ ወዲ ባሻይ መስፍን ተክለ እዩ ተሰዊኡ እዩ ኣጋጣሚ ካብታ ባዕደ ኣርባዕተ ዝነበርና ቦታት ኣነን ሚኬል ደጀን ኣለና ማለት እዩ ጂታ ስራሕ ናይ ኣቦታት እንታይ ምናልባት ድሓርቲ ሕተት ዘይኮነ ክቅፅላ ጅብኣ ምስ ተመደብካ እታ ቤት ትምህርቲ ሶራ ብዓባያ ዳርጋ ኣርባዕተ ቆምቲ ክፍልታት ማለት ትካላት እዩ ነይርዋ ሓደ ፊተወራሪኦም ኣለይቲእን ኣቦታት ሓልዋ ጋንታ ሕክምና ሕጂ ኣብቲ ምእላይ ማለት ታረኣ እውን ቀንዲ ትካል እዩ መማህራን ከዓ ጅጋጣሚ ንሕና ብ ከምዛ ዝብለካ ኣብታ ኣቦታት ኮይነ ኣብኣ ተመዲበ ማለት እዩ
1: ሕራይ ናብ ስቶም ክንከይድ እስኪ ተረ ኣለይቲ ከመይ ትገልፂ ዮ መምህር ነርኪ ዳሕራይ እውን ሓኪም ኮይንኪ ማለት እዩ ተሓጋጋዚት ነርሰ ውላ ክንብሎ ንክእል ከመይ ነይሩ እቲ ተራ ኣለይቲ ኣብ ቤት ትምህርቲ ሰውላ ከመይ ምገለፅኪ እዮ
2: ኣነ ኳ እንታይ ክብልድል እየ ኣለይቲ እንደ ወላ ሕጂ ክትዝክር ከለካ እምበርዶ ከምኡ ነይሩ ኣብኡ ስለ ዝነበርና እምበርዶ ብሓቂ በዲሆነ ኦየን ሓሊፈን ከም ሰባት ጠጠው ኢለን ኣለዋ ኢልካ ክትዛር ታናተይ ርድኢት በቲ ዝሪኦ ዝነበርኩ ብፍላይ ብፍላይ ከኣነ ምስቲ ናይ ምዝላቅ ዝዕለልኩ ቀዲመ ድልሃንቲ የ ዳርጋ ኣትየያ ታቤት ትምህርቲ ሰውራ ዜሮም ሑድ የ ኩለን ብሑድ እዚ ግዜ ተሓር ግን ኣብ ድልሃንቲ ቁሩብ ብርክት ዝበለ ግዜ ይወዲ እየ ኣለይቲ ደልሃንቲ ፀሓይ ደልሃንቲ ክነግረካ ኣነ ልዕሊ ሓምሳ እያ ትኸይድ ዲግሪ ሰንቲግሪድ ኣብታ ፀሓይቲ ኣ ለይቲ ሰንኪትካ ወዲእካ ቃልዑት ክትቆርስ ቃልዑት ክትሓፅብ ቃልዑት ጥዕንኦም ክትከታተል ወእንድዒ እንታይ ኢኸ እታ ኣልያናቶም ልዕሊ ኩሉ ሓውሎ ይልብልበካ ፀሓየላ ትልብልበካ ምስ ዋዓየት ክትግረሙ ላፋ ብፍርቂ ፊስቶ እዩ ናይ ቆራቅ ናይ ፊስቶ ብኡ እዩ ዝግበርቲ ላፋ ባስካ ዓብዪ ኣብኡ እዩ ዝግንጠል ትሕሩጭ ዝለውሰኦ መቐጫን ይበሎን እንጀራን ይበል ሕጂ ኩሉ ክትትንትኖ ቅሩብ ማዕለሽ ድሓን ግን ግምት ይወስድ እዩ ሰብ ንዚኣን ጌርና ከም ኣዴታት ኮንና ምሰራሕና እያዶ ንገብረ ሳንኬሎ ላፋ እውን ተፀግመና ኣይኮነን እዚ ክንገብር ኣብኣ ግን እንታይ እያ ነይራ ዕላማ መትከል ሕልና ናተይ ኢልከን ዝኾነ ስራሕ ተቐቢልካዮ ምስራሕ ተቐቢልካዮ ግን ክብል ከለኹ ንክጋደላ እየን መፅአን ኩለን ንክዋግኣ እየን መፅአን ዋላ እውን ተዋጊአን ተሰዊአን እዩ ከይደናነ እየ ብዙሓት ግን እንታይ እዩ ኣብታ ስራሕ ተዋህበት እየ ዝዛረብ ዘለኹ ኣነ ከም ናታን ብዘይ ተጉላባነት ብዘይ ሸለልትነት ዝሰርሓኣ ስለ ዝነበረ እየ ዘመስግነን ዘለኹ እምበር ናይ ተዋጋኢ ሓይሊ ስምዒታት ነይርዎን እዩ እሰን ከዓ ክምደባሉ ዝግባአን እውን ይግባአን ነይሩ ምምዳባት ምናት ክብርያስ ነይርዎን ግን ኣብ ሰውራ ኣብርየኒ ኣነ ይሰርሖን እየ እዚ ከቢድ እዩ ከምዚ ኸይኑሎ ሓሚማ ይብላን እየን ደቂ ሰንኪ ንግረካ ሕሙም ርአ ይፈልጥን ኣነ ሓደ ኣባል እንዲ ሓደ ክልተ ክህልዎ ክእሉ ግን ከምኡ ይነበረን ሓሚማ ኢልካ እውን ኣይትብክርን ኢኻ ሕናበርካ ብፃይ ከዓ ካትሕግ እንታይ ዓይነት ፍጥረት እዩ እንታይ እዩ ብከመይ ገይሩ ሰርሕ ነይሩ ኢልካ ትግረም ኢኻ ናይ ብሓቂ ንሕና ሓደ ቆልዓ የፀግመና ኣሎ ሕጊ ምስ ወለድና ክልተ ቀልዑት የፀግሙና ኣርባዕተ ሞተ በፅሑ ግደፍዎ ትፅለን ግን ኣብኡ ዝነበረ ሓይሊ ኣብኡ ዝነበረ ሕልና ንበይኑ ዓይነት ሰውራ ናይ ብሓቂ ንሰብ ኣብልሕዎ እዩ ከምዘካራ ሓምሳ ዓመት ናይ ቤት ትምህርቲ ሰውራ ብጣዕሚ እየ ብጣዕሚ ዘመስግን ከምኡ ዝወደቡ ክትኸውን ክውን ክገብርዋ ዝፀዓሩ ንምንታይ ኩሉ ኣብ ቤት ትምህርቲ ሰውራ ዝግበር ዝነበረ ሰብ ከም ታሪክ ክፈልጦ ከለ ከኣምኖ ከማነ ይክእልን ይገርሞ እምበርዶ ሰብ ከምዚ ነይሩ እዩ እዩ ስለ ዝድነቕ እሰን ግን በቶም ቀልዑት ኣይኮነን ንሰብ መማሃራኖም ክብሪ ኣለዎም ኣብ ኣለ

0: እቶም ክብሪ ኣለዎም ኣብ ቦታቶም ዝነበሩ ክብሪ ኣለዎም ሓካይም ነርና ንትና የኽብሩና እዮም ከማና ሕጂ ሓደ ፈተውራሪ ፍፁም ንኣላይኡ ረጊፁ ዝኸይድ የለን በሊሖም ማዕቢሎም ከዓ ምንታይ ደረጃ ኣለዎ ድሕር ንዛረበሉ ንኸውን
1: ሕራይ ናብ መምህር ኢብራሂም ኣብ ቦታት ኢልና ነርና ተራቦ ከመይዩ ክንደይ ተምሃሩ እዩ ዝኣሊ እንታይ እንታይ ትንጥፈታቱ ትገልፀልና
2: ሕጂ ኣቦታት ኣምዛ ሓንተወ ዝበልኩ ከ ኣካል ናይታ ባዶ ኮይኖም ዚ ናይቶም ቆልዑ ኣለይቲ እዮም ኣቦ ሕጂ ኩሉ እዩ ካብ ቁርሱ ጀሚርካ ምስሑ እቲ ናይ ኣመጋግባ ብምሉኡ ናይ ክዳኑ ክዳኑ ውን ቀዳት ከይትኸውን እቲ ክዳን ናይ ሜዳ ኩሉ ርዲእ ብፍላይ በዓል ጀልሃንቲ ክዳን ኣብ ነብስካ ይፀንሐን እዩ ክዳኑ ትከታተሎ ድሕሪ ብዓባያ ጥዕኑ እቶም ተማሃሮሲ ሓምሳ ድኦም ስሳ ብሓደ ጋንታ ኣለዉ እዛ ጋንታ እዚኣ ወይ ዛ መስርዕ እዚኣ ንበላ ብምሉእ ናይቲ ኣቦ ሓላፍነት እዩ ካብ ኣመጋግቦም ካብ ፅሬቶም ትምህርቶም ግዜ መፅናዕቲ ኣላ እቶም ቆልዑ ሰዓት ክንደይ ክሳብ ሰዓት ክንደይ እዮም ዘፅንዑ ናይ መፅናዕቲ ግዜ ኣሎ ካብ ሰዓት ክንደይ ናብ ሰዓት ክንደይ ናይ ባህሊ መደብ ተልዩ እታ ናይ ባህሊ ዝገብሩ ኣላቶ ካብ ሰዓት ክንደይ ናብ ሰዓት ክንደይ ዕንጨይቲ ይውፈር ምክንያቱ ዘናብታ ናይ ኣሌት ዳሓር ከምፃየ እቲ ቀንዲ ምስቲ ትምህርቲ ኣህላኽ እንታይ እዩ ዕንጨይቲ እዩ ዕንጨይቲ ሲ እንድሕሪ ዕንጨይቲ ዘልዩ ምግብና የለን እቲ ምግብና ቅጫ ይስንከት ቅጫ ወዳዓክር እዞም ቆልዑ እዚኦም ዘን ኣለይቲ ገይረን ምስ ገበሮ በባእቲ ኣቦ ዝገብሮ እታ ምግብና ትመፅእ በብማእድታት ይቕረቡ ተቐሪቦም ኮፍ ምስ በሉ ተን ዝፍትፈታ ቅጫ ትቦም ኢኻ እዚ ዋሕዲ እውን ኣሎ ኳሊቲ ጎድሎ እዩ እናዓለልካ ኢኻ ከማ ትገብሮ ስቕልካ ሳይትፍትፍትን ኢኻ ናቱ ብኣፍካ ከይትዎ እቲ ኣቦ እዚ ብምሉእ ምስ ተቐረቡ ተን ማእዲ መፃ ማእዲ ተፈትፊታ ኣብ መማእዶ ምምለስ ምስ በልዑ እውን ኢዶም ተሓፂቦም ክሳብ ዝመፅ ልካ ከም ትኮታስ ሎሚ ደቀኻ እውን ከምኡ ትኽእሎምን ኸ ናይ ኣቦ ግን ድርብ ድርብ ሓላፍነት እዩ ትምህርቲ ኢለካ ኣለኹ ናይ ፅሬቶም ናይ ኣመጋግቦኦም ናይ ክዳኖም ናይ ዲስፕሊኖም ፍርዝን ፍርዝን ዝበሉ ከዓ ማይ እውን ይሕግዙ ንድሕሪ ሕጂ እዞም ፊተውራሪ ክልወስ ተኮይኑ ፀብሐ ክግበር ተኮይኑ መን ይዝስርሖ መስለካ እቶም ፊተውራሪ ይሳተፉ እዮም ጀሪካናት ማይ ዝኣትዎ ነቲ ዝልወስ ቢሑቁ ኣብ ገሊብ ቁራፅ ፊስቶ ገሊብ ኢንፋክት ዝሓራ ከተማታት ምስ ኮነ ዝኸደ እዚ ባስካ ናይ ባኞ ደሪኢካ ኣለካ ከምኡ ብክሳድ እናተጓዓዓዘ ዝመፀሉ ኣብኡ ብእግርካ ክትረግፆ ክትለውስ ከለካ እዚ ኣብ ምግባር እውን እቶም ኣቦታት እንታ እዮም ዝገብሩ ነቶም ቆልዑ የማእዝኖም እገለን እገለን እገለን ሎሚ ማይ ነዘን ኣለይቲ ኣዴታት ማይ ትቕርቡ ዝስኹም ኹም ማይ ይቕርቡ ዕንጨይቲ እውን ካብታ ቦታ ናብኣ ከምፁ እዚ ብምሉእ ናይ መን ሓላፍነት ናይ ኣቦ እዩ ኣቦ ሕጂ እዚኣ እናገበረ ከሎ ዘናብ ኣለይቲ ምእንቲ ካልኣይቲ ክትኸውን ሕጂ ብታ ናይ ኣለይቲ እዚ ምስንካት ኣሎ ንሰን ኩሉ እታ ናይ ህዝባዊ ግንባር ፅቡቕት እንታይ ዓንተ ቦጠቂሳ እታ ዋላ ሓንቲ ክፍሊ ዘሎ ነቲሕቲ ዘሎ ካልኣይ ክፍሊ ይምህሮ ኩሉ ትብኡ ዘሎ ይመሃር እጂ ኣለይቲ መሃራ ዩ ግዜ ኣለዎ ንመምሃር ኣካዳሚ ማለት እዩ እቶም ኣቦታት ንመሃር ኢና ግዜ ኣለና ገሊኡ ምስቶም ተምሃሮ ንኣብነት ኣነ ፐርሰናሊ ዕድመይ እውን ቁርብ ድሓን ስለ ዝነበረ ምስኦም እየ ዝመሃር ምስኦም ክላስኣቱ ምስኦም ተማሂረ መፅእ ከምኦም እየ ማለት እዩ እተን ኣለይቲ ግን ንምግብና ነትስራሕ ክጥዕም ተባሂሉ ናተን ፐረድ ኣካዳሚ ዝመሃርሉ በብክፍሉ ካብ ቀዳማይ ክሳብ ሓምሻይ ክሳብ ሻድሻይ ንበሎ ይመሃር ኣሳተን ትምህርቲ ወዲአን ከዓ ልክዕታ ጥራ ዘቐሚጥካ ዲቢዛ የለን መቐመጢ የለን ኣብታ ዝነበርካ ኢኻ ትምለስ ታፍሉና ቢሮን ጥራዝን ወይ ከዓ ቢሮን ረሳስን ሒዝካ ዝመፅካ ትቐምጣ ኣብታ ስራሕኻ ትምለስ ሕጂ እቲ ናይ ኣለይቲ ብፍላይ ኣብ ዝበዓል ጀላንቲ ብጣዕሚ ርሱን እዩ ማይ ዋሕድ ኣሎ እዚ ኣሎ ፕላስ ኣብ ልዕሊ እዚ ከዓ እንታይ ኣለና ምሸት ፖለቲካ ኣሎ ንቕሓትና ስክዓቢ ኣለዎ ፖለቲካዊ ትምህርቲ ቀጻል ኣሎ ኩሉ ግዜ ምሸት ምሸት ኣሎ ኣብታ ጀልሃንቲ ሕጂ እንታይ እዩ ዳርጋ ንእሽቶ ከተማ ኮይና ነራ ቤት ትምህርቲ ሰብራ ኣለዉ ማሕበራዊ ጉዳይ ኣለዉ እንዳሳርቶ ኣለዉ ክፍልታት ነረን ናይ ውድብ ናይ እንዳ ቁጠባ እውን ዝበሃሉ ኣለዉ እዚ ናይ ስንቂ ናይ ወዲ ስንቂ ናይ ገለ ናይ ገለ ከዓ ዝገብሩ ምክንያቱ ንሳሒብና ኣብ መሬት ሱዳን ኢና ተዓቂብና ዘለና እዚኦም ኣብ ወርሒ ድብ ከለ ከዓ ብላዕለዎት መርሕነት ሰሚናር ይግበረልካ እዚ ብምሉእ ኣብኡ ብቲ ዝብለካ ዘለኹ ስንኪ ትውዒልካ ነዛ ሰሚናርካ ክሳተፋ ግዴታ እ ናይ ሓደ ሰዓት መገዲ ትኸይድ ንኩሉ ብዝጥዕም ኣብኡ እዛ ሰሚናር ወዲእኻ ምስ መፅእካ ደቂስካ ኸውን ገሊኡ ብሓቂ ሕጂ ክተዘንትዎ ከለካ ቀሊል መስል ሙሉእ መዓልቲ ባህሩ ክስንክት ወይ ክትምህር ውዒልካ ንመገዲ

0: ساعة توسيكا ናይ ሓደ ሰዓት ክልተ ሰዓት ሰሚናር ጌርካ ድሕሪኡ ኸ ክትመፅእ ከለኻ ድሕሪኻ ሰዓት ሰለስተ ኸዓ ክጅምሮ ኻ እቲ ናይዞም ቆልዑ እሞ እቲ ኣተኣላልያ እዚ እዩ ነሩ
1: ሓራይ ናብ መምህር ስቶም ክንከይድ ብፍላይ ካብ ቤት ትምህርቲ ሰውራ እውን ዳሕራይ ከም መምህር ኮይንክ ካልእ ቦታታት ትንቀሳቀስከ ነርኪ እስከ ከመይ ነይሩ ትጉዕዞ
2: ሕራይ 83 ብተሻሸይ ወራር ማለት እዩ ካብ ሕክምና እዞም ዘመት ወፋራ ናይ ትምህርቲ ኣብ ዞባታት ክኸዱ ከለዉ ቅድሚኡ ዝኸዱ ነይሮም ግን ብብዝሒ ዝኸዱ ሰብ ሽዑ እዩ ሕጂ ኣነ ሓንቲ ካብኦም ትግሬ ንክምህር ከም መምህር ከም ሓኪም ኮይኑ መጀመርያ ይኸይድ ኣብ በፅሓኒ ሳሕል ሮራ ሓባብ ባቕላ ቤት ትምህርቲ ማለት እዩ ሕጂ ኣብኡ ተመሃሮ ክነምህር ከለና እንታይ እዩ ነይሩ ዕላማ ሳልሳይ ክፍሊ ዝበፅሐ ንካልኣይ ክፍሊ ካልኣይ ክፍሊ ዝበፅሐ ንቀዳማይ ክፍሊ ትራብዓይ ከዓ ንሳልሳይ ኣነ ሓምሻይ ክፍሊ ነይረ ንራብዓይ ክምህር ኣለን ራብዓይ ምህር ሳልሳይ እውን ኣቱ ካልኣይ ኣቱ ኩሉ እዩ ዝጥዕመን መምህርና ግን እታ ፅቡቕቲ እንታይ እያ ኣብ ቤት ትምህርቲ ሰውራ ሓደ ዝሰሓደ ይብሉ እዚ ስነ መምህርና ትመሃር ኢኻ እታ ዘላ ትሕዛ ኢኻ ኸዓ ከምዚ ሕጂ ምስ ካሊእ ፕሮጀክት ጌርካ ወይ ካሊእ ጌርካ መሃሮ የለን ብቓሉ ነግረካ ወይ ስሌዳ ኣሎ ብፅሑፉ ነግረካ ትሕዞ ኢኻ ከዓ ክትግደስ ኢኻ ተሓትት ንዓኣ ሕስከ ኢኻ ትብገስ ንምምህርና ሓት ናይ ክፍሊ ህዝቢ ተራ ነይሩ ሕጂ ጀማሂር ንብሎ ጀማሂር እግርእግርናን ምሳና ከምዛ ሕጂ ንብሎ ውዳቤ መሽ ንብል ናይ ህዝቢ ወላ ብምምሕዳራት ሕጂ ክንሪኦ ከለና ትካላት ኣለዋ ሃማዲኤ ለምሳኻ ከም ናይ ንኡ ዞባ እዚ እንዳዕዩ ኣለዉ እዩን ሰብኣዊ ድሕነትን ኩሉ ከታስ ምሳኻ ኣቱ እዩ ኣብኡ እውን ብፍላይ ክፍሊ ህዝቢ ዓብዪ ተራ ነይርዎም ኣብቲ ህዝቢ እናወደቡ ምሳኻ እውን ይዋስኡ እዩ ሓምሻይ ክፍሊ ዳይረክተር መምህር ሓኪም ናይ ባህሊ ከዓ ፈታትን ባህሊ ስለ ዝነበርኩ ግጥሚታት የውፃሎም ቶም ቃልዑት ምዕፃብ ትምህርቲ ባዕለ የ በቃ ዘላ ናይ ገለ ዜማ ናይ ዝኾነ ተሓዋዊሰ ወይ ቀደም ዝፈልጣ ወይ ኣባህሊ ከለኹ ዝሰማዕኩዋ ወይ ገለ ንዓኣ ኣዋሲበ ቤት ትምህርተይ ክዓፁ ከለኹ ከመይ ዝበለ መደብ ይገብር ኣግራብ ዘለዎ ኣብ ሃበሮ ብጣዕሚ ገረብ ናይ ጋባ ብዙሕ እዩ ካብ ምንታይ ንጥቀመሉ እቲ ጋባ ከመይ ጠቂሙና እኒ ከምዚ ኣቡካስ ንብል ንሕና ሕጂ ናይ ቁፅሪ ክትምህር ከለኻ ጋባ ሕጂ እረዩ ንብሎም ነቶም ተምሃሩ ኣርዩና ሕጂ ክመፅእ ከሎ ተማራይኑ ጎመፅኡ ድሕሪ ቀትሪ እየለ ምክንያቱ በዛዕባ ኣጣሉ በዛዕባ ገሊኡ ክሓስብ ኣለዎ ማለት መነባብርኡ ድሕሪኡ ምሳነ ናይ ንጎ ጥራሕ እዩ ዝመሃር ክሳብ በፋዱ ሰዓት ሓደ ገፁ ሕጂ ዘን ጋባ ኣርዮም ምሰምፅዎን ከምዚ ወርክሾፕ ንብሎ ሕጂ ኣነ ሕጂ ገርመኒ ወርክሾፕ ኣይፈልጣን ነይረ ኣነ ምእካብ ተምሃሮ እዩ ዝፈልጥ ነይረ በብእካብ እካብ ገይረዮም እተን ጋባ እየ ዝገብረሎም ሕጂ ምጉዳል እንድሕሪ ክምህርካዩነ ብላዓየን እየ ዝብሎ ዓሰርተ ጋባ እንድሕሪ ቀሪበሎ ነተን ኣርባዕቲ ብልዓየን ይብሎ ክንደይ ተሪፈና ካ ቆፅረን ሓተ ክለ ሰለስ ኣርባዕ ይብለካ ሽዱሽተ ቤተ ለክለ በልዓኩዎን ይብለካ እተን ክልተ በሊዕዎን ኣሎ ክንደይ ተሪፈና ኻ ኣርባዕ ተርፈየን ንብለካ በዚ ንጥቀም ነርና ኣብ ሳንብል ናይ ማትስ ናይ ቁፅሪ እየ ዘምፅኣ ዘለኹ ካሊእ እውን ከምኡ ንገብር ነርና ቅርፅታት ሕጂ ኣቕፅልቲ ነርና ዝገርመካ እቲ ቁፅሊ ኣነ ብሃበሮ ዝሪኦኒ ከምዚ ሕጂ ቁፅሊ ምስ ትረክብ ኣርባዕተ ኣንገሎ ትገብራ እዚኣ እንታይ ኣላ በዚ ሓደ ክልተ ሰለስተ ኣርባዕተ ይብለካ እንታይ ሕጂ ከምዚ ንራብዓይ ንሳልሳይ ክትኣቱ ከላ ከምዚ ስኩዌር ንብል እዚ ትሪያንግል ገል ንብሎ ናብዚ ብከምኡ ንጥቀመሉ ነ እምኒ እምኒ ንሰርዖ ከምዚኣ ገይርና ኣርባዕተ ሕጂ ትሽንአይድናትና እዚ ተሓሪና ንምዕቢ

0: ሕጂ እዞም ተምሃሮ በዚ ንምህሮም ዝነበርና እንድዕ ያኒ መምሃራን ኮይኖም ሓለፍቲ ኮይኖም ካልእ ደረጃ በጢ
1: ራይ መምህር ኢብራሂም ከም ኣቦ ኮይንካ ትሰርሕ ነርካ እሞ መዓት ብድሆታት ነይሩ እዩ እስኪ ብድሆታት ብኣብነት እንዳጠቐስካ ክትገልፀሎ
2: ሕጂ እንታይ እቲ ኣቦታት ኮንካ ዓንተቦ ከም ዝበልና ነይሩ ሕጂ እቲ ቤት ትምህርቲ ሰብራ ዘሎ ሰብ ኣብኡ ዓንተቦ እውን ጠቂሳቶ ነራ ክመፅእ ከሉ መብዛሕትኡ ክጋደል ዝወፀ መንእሰይ እዩ ሕጂ ትዋፃፅኡ ገሊኡ ከቀብ ዓዲ ዝወፀ እዩ ብጥርኑፍ ግን ብፍላይ እዚ ናይ ምንስሓብ ናይ 78 ቀያሕቲ ዕምባባ ደቀ ምሓረ ሰገነይቲ ደቀ ምሓረ ዛግር ደቀ ምሓ እዚ ከረን እዚኦም ብእኩባት ዝመፁ እዮም ሕጂ እዚኦም ብተዛማዲ እውን ትንቕሓቶም ድሓንኩን ዋላ ብል እምበር እቶም ካብ ፈቐዱ ዝመፁ ግን ክወፁ ከለዉ ዋላ ናእሽቶ ኮይኑ ክጋደሉ ብረት ከልዕሉ ሞ ንፀላኢ ካሃርሙ ዝመፁ እዮም ሕጂ እዚ ዓባይ ብድያ ነቶም ኣቦታት ዋላ ንመምሃራን ምክንያቱ ለይቲ ይሃድሙ ሓደ እንድሕሪ ሃዲሞም ዝብኢ ምብላዓ ኣሎ ሓደጋ እውን ነይሩ እዩ ናብ ፀላኢ እውን ናዮ ክስታይ ክኾኑ ክእሉ ነዚ ሓልዋ ዓንተቦ እንታይ ደካ ነ ሓልዋ ጋንታ እውን ነራትኒያ ሓልዋ ጋንታ እንታይታ ዓላማኣ ካብ ፀላኢ ካብ ኣራዊት ካብ ኩሉ ብፍላይ ብተቐዳማይ ግዜ በቲ ሓደ ወገን ተጋድሎ ሓርነት ነይሮም ተፃውኦታት ነይሩ በቲ ሓደ ወገን እውን ከም ዝብለካ ናይ ኣራዊት ዲ ናይ ካልእ ናይ ካልእ እውን ፀገን ከይኮን ቶም ቆልዑ ከይጉድዑ ተባሂሉስ ሓልዋ ኣላ ምሉእ ለይቲ ይሕሉ ለይቲ ቀትርሕሉ ሕጂ እዞም ኣቦታትታ ዝዓበየት እዚ ሃዳምነት እዩ ዝበሃል ሕጂ ሽዑ ነይሩ ንምንታይ እታ ሃዳምነት ሽም ወፅያታ እታ ሽም ክፍእቲ ስለ ዝኾነት እንተገደፍዋ ተባሂላ ተዘይኮይኑ ድማ ኣይኮነን ክንስዋ እዮም ዝብሉ ዘለዉ ንሕናስ ንሃገርና ኢሉ ሕጂ እቲ ዝኸበደት ብድወሳ ነይራ ልዕሊ ዓቕምና ሕጂ በቲ ሽዑ ግዜ ዝነበረ ክሳብ ላዕሊ መርሕነት እውን በፂሑ ኣብ ጀልሃንቲስ ዝከረኒ ፕረዚደንት እስያስ ሽዑ ናይ ምክትል ዋና ፀሓፊ እዩ ነይሩ ሽዑ እዚ ህድማ እዚ ሃዳምነት ምስ በፅሐ መፂኡ ሰሚናር ገብረሎም ፀገሞም ፅባሕ ንጎሲ እዚ ሕጂ ሒዝናዮ ዘለና ብረት ኣብ ፎርኖ ኣትዩ ከም ዝኸውን እዩ ንስኹም ግን ዓዲ ነባኹም እያ እዚ ንስኹም ትምሃሩ መተካእታኹም ኢሉ መቸም እቲ ክግብኦ ዝግብኦ ጎስጋስ ገይሩሎም ነዚ እውን ኣይቅበልዎን እዮም ምክንያቱ እታ ሕልሞም እንታይ እያ መስዋእቲ ሕጂ በዚ ሎማዓ ንክሪኦ ከለኹ ዋላ ሽዑ እውን እቲ ዕላሞኦም ንሃገረይ ምባል እያ እቲ ካብ ህዝባዊ ግንባር ወይ ካብቲ ሰውራ ሰብ ዝተምሃሮ እንታይ እዩ ኣነ ክሓልፍ ንስኻ ትረፍ እዞም ቆልዑ እዚኦም እዞም ናእሽቱ ኣለዉ እንዲኦም እሶም እዚ ዝበሃል ዘለኹ ንሕና ግን ክንስዋእ ኣለና ተባሂሉ እጅታ ይገብሩ ነይሮም ሕጂታ ዓባይ እዛ ናይ ተውዚዕ ምእላያ እውን ፀገም ዝነበረት ክተረድኦም ፀገም ምክንያቱ ሓንሳ ሰብ ክጋደል እየ ክስዋእ እንታይ ኢሉ ካሲ ክትክልሎ ብጣዕሚ ፅብ ከቢድ ነይሩ ማለት እየ እዚኣ ሓንቲ ካብተን ሓንቲ ዓባይ ውድሆ ገሊ እውን ለይቲ ሓመካ ቆልዓ ተመን እውን ኣሎ ብፍላይ ብዝበዓል ጀላንቲ ኮልቦ ዲሰሎ እውን ኣሎ ገለገለ ሕጂ እታ ዝዓበት ሓላፍነት ናይ ትቦ እያ ንስኻን ጉቡዝ ጉቡዝ ዝበለአ ልዒልካ ንሕክምና ክተብፅሖም ኣለካ ክትወስዶም ኣለካ ማለት እየ ኣብኣ ምሰብ ፅሕኻያ ግን ናይቶም ሕክምና ሓላፍነት እዩ ሓላፍነት ማዕረይ ዘለ ኣብ ምብፃሕ ግን ናትካ ሓላፍነት እዩ እቲ ትቦ ጥራይ ብጀካ ትዓንትቦ ዝበልናዮ ኩሉ እቲ ሓላፍነት ከም ስድራ ከም ሓንቲ ፋሚሊ ጌርካ ርኢኻዮ ብሙሉእ እቲ ኣብኡ ዝግበር ሓላፍነት ናት እዩ ማለት እዩ
3: ሓራይ ናብ መምህር ስቶም ምናልባት ንድሕሪት ክመልሰኪ ካብ ዜሮ ናብ ጀላሃንቲ ከድና ኢልክ ነርኪ እቲ ጉዕዞ ከመይ ነይሩ ምናልባት ተምሃሮ ኣለዉ ንብረት ኣሎ ኣርኪብ ኩሉ እንተኮንኪ ከመይ ነይሩ ሽዑ
0: እዋ ሕጂ እንታይ እዩ መስልካ ኣብቲ ጉዕዞ ኩሉ ድሉ እዩ እዞም ቀልዑት ግን ክትሪኦም ከለካ ቀዲመን ብዛዕባ ኣለይቲ እየ ዝዛረብ ዘ ንሕና መምሃራን ነርና ኣለይቲ ንኣሊ ግን ከምኣ ናይ ንኣሊ እኽሎም ኣሎ ምስኦም ንብረቶም ኣሎ ምስኦም ቀጣፎም ኣሎ ሻሂኦም ኣሎ ካሊኦም ኣሎ ገልጠምጠም ኣሎ ኣብ ሓንቲ ቦታ ምስ ወረትካ እሶም ክዕርፉ ትገድፎም ፍርዲኻኒ እቶም ዓበይቲ ከምዛ ኣብራሂም ዝብለ ዝነበረ ገለ ማይ ገለ ቅብሉካ እዮም ዕንጨይቲ ዘሎ ቦታታት ከዓ ኣርዮም ምስ ኣቦታቶም እዮም ዝኡልካ እሰን ከዓ ስንክታ ለውሳ ኣብቶ ቦታ ተብልዖም ኣለካ ተስኦም ከቢድ እዩ ፍርዲ ከቢድ እዩ ምክንያቱ ሓንቲ ጋንታ እንድሕሪ ሕዘን ኣለዋ ኣይዕርፋን ሙሉእ ጎቕዞ ተጓዒዘን ንዞም ቀልዑትዮን ዘብላዓ ዘስትያ ፍርዲኻኒ ሕጂ እንታይ እዩ ሓጊዜ ክትብል ከለካ ስኻ ብዓቕማት

0: ሕግዝኻ ማዕርያን ግን ኣይኮንካ ከም መምህር ኮንካ ክትሕግዝ ከለካ ማለት ኣነ ሽዑ ከም መምህር ኮይነ ጓዓዝ ስለ ዝነበርኩ እዩ ዝዛርብ ዘሎ ሕጂ ቀልዑት ግን ኣነ ሕጂ ማእከሎት ጣዕቢ ዝበሉ እዮም ነይሮም ምሳና ምስ ገሊኦም ከዓ ንኣሽቱ ነይሮም ዝእለዩ ምስ ገለ ማእከሎት ነይሩ ነዚኦም ሕዝና ኢና ንሕና ተጓዒዝና ኣብ በዓል ሃዋለዕ ንርእሱ ነፈርቲ ነይረን ዝርክባኻ ኣብ ፅላላት ትእትዎም ጥንቃቐታት ናይ ነፈርቲ ትገብር ክሓልፋ ከለዎ ስንብዱቶም ቃልዑት እጆኹም ክትብል ክተኣሉ ከቢድ እዩ ነቲ ሕጂ ትዛረበሉ ከቢድ እዩ ከቢድ እዩ ምክንያቱ ከመይ ጌርካ ሓደጋ ክረኽቡ እዮም ዞም ዋላቶም ቀልዑት ንዕኦም ከመ ሕሰብ ግደፎ ናይ ነፍስኻ ትብልኻ ግን ብፍፁም ኣብኡ ኣመር ቁልዓ የለ ምስ ወረትካ ከዓ ጓይል ኣሎ ፃወታ ኣሎ ዕላል ኣሎ ሓዊ ኣጊትካ ሕጂ ኣይፍለጠካን ብመሰረቱ እምበር ጉዕዞ ካብ ጫፍ ናብ ጫፍ ማለት እኳ እዩ ካብ ጫፍ ሳሕል ንጫፍ ሱዳን ተኣትለካ ሕጂ ኣብ ከምዚ ቁሩብ ግን ሳለ ወላ ሕጂ እውን ዝዛረብ ኣለኹ ንጡፋትን ንፍዓትን ልባማትን ኣለይቲ ስለ ዝነበሩ እዞም ቆልዑት እዮም ብኩሉ መዳይ ወለ ብሕክምና ዎ መዳይ ሕክምና ሕጂ ንርእሳን በዓል ወጣሽ ገለፃ ኡዳ እምበር ዓብድ ተራእዩ ነይሩ ብሕክምና ኣብ ቤት ትምህርቲ ሰውራ ኣርድኻን መድኒት ሽግር ይነበሮም እንቶም ቆልዑት ግን ኣለይቲ ከዓ ዝለዓለ ነይሩ ኒኦ ኣርድኻኒ ሕጂ ወላ ኣብ መንገዲ እናተኣለዩ እዮም ከይዶም ብሕክምና ዊ መዳይ ብፅርየት መዳይ ብመግቢ መዳይ ብምእላይ ኣጆኹም ብምባል እዚ ኩሉ እናተዕለዩ ስለ ዝኸዱ ብዙሕ ኣነ ዝረእኽዎ ዘጋጠመኒ ሕማቅ ነገር ኣብቲ ጉዕዞ ኣይረእኹን ኣነ ግን ምናልባሽ ናተይ ሳይ ተጓዓዙ ዕብ ዝበሉ እዮም ነፍሶም ክእሉ ሽግረ ዘይነ
1: ሕራይ ብፍላይ ብቤት ትምህርቲ ሰውራ እንተልዒልካ ላ ካብ ንጎኒ ምሸት ክንዛረብ ንኽእል ኢና ስለዚ እስኪ እቲ ኩሉ ፃዕሪ መዓት ምድሆታት ሓሊፉ ቤት ትምህርቲ ሰውራ ውፅኢቱ ከመይ ርኢኹምዎ ፍረ ናይ ቤት ትምህርቲ ሰውራ እብራሂም እስኪ ብኣኻ ክጅምር
2: ፍረ ቤት ትምህርቲ ሰውራ ሰ ሕጂ ንኣብነት ኣነ በዕለይሲ ፍረ ቤት ትምህርቲ ሰውራ እዩ ክብል ዝኽእል ዋላ እቲ ፍረ ናይ ህዝባ ጉንባር ይኹውን ንዓይ ዚ ሕጂ እብራሂም ሒዘ ዘሎ ካራክተር ንክሕዝ ዝገበረትኒ ቤት ትምህርቲ ሰውራ እያ ዛዓንተዎ ዝበልኩካ ዋላ እቲ ካዳም ዋላ ኣቦ ኮይነ ይምፃእ ዋላ ተጋዳላይ ኮይነ ምፃእ ተማሂረ ኣብ ዝላዕለ ክበፅሕ ዘብፅሓኒ ቤት ትምህርቲ ሰውራ እዩ እዚ ሕጂ ሒዝ ዘለኹ ካራክተር ዘተሓዘኒ ማለት እየ ሕጂ ንኣብነት እቲ ፅንዓት ኢልና ትምህርቲ ኢልና ንኣብነት ሓንቲ ጉዕዞ ኣነ ከምፃልካ ካብ ጀልሃንቲሲ ቁፅሪ ከይጋገድሓን ሓደ ጉጅለ ሒዘ ምስ ካልኣይ ንዛራ ንኸይድ ሕጂ እንታይ እታ ዘራ እታ ቤት ትምህርቲ ሰውራ ብጀካ ብቲ ኣካዳሚኡ ትምሃሩ ብግብሪ ክምሃሩ ተባሂሉ ናይ ሕርሻ ናይ ገለ ኣብ ነቕፋ ኣብቲ ግንባር ነቕፋ ኸዱ ናይ ጋራጅ ናይ ገለ ቴክኒክ ንበዓል ዓጊግ ኸዱ ንበዓል ዓንበርበ ብኸዱ ኣብ ብዙሕ ክፍልታት ናይ ውድብ ምውዛዕ ነይሩ ገሊኦም ኣብ ዜና ኸዱ ሕጂ ኣነ ኣጋጣሚ ኮይኑ ሓደ ጉጅለ ምስ ካልኣይ ወዲ ማቴዎ ዝበሃል ኮይኑ ሒዝና ንዘራ ንኸይድ ዘራ እንታይ ሕጂ ሕክምና በቲ ሕጂ በታ ዝበፅሕዋሲ ኩሉ ሰብ ከምዚ ዓንተዎም ርስቶም ዝበለቶሲ ሕክምና ንምሃር ምስኦም ነይር ንሓፅብ ቁስሊ ንሓፅብ መርፊ ንወግእ ገለ ንገብር ተማሂርና ምእላይ እውን ናይቶም ውግኣት እውን ውግእ ስለ ዝነብረ ብፍላይ ውጋእ ሓድሕድ ከዓ ነይሩ ሽዑ ዝመፀ ውግእ ናሃናድዩ ናይ ተጋድሮ ሓርነት ዝመፀ ውግእ ንሕክም 24 ሰዓት ኣብ ዘራ ነርና ምስ መዓት ተፃብኡ ማለት እየ ካብ ዘራ ሞታትብ ከይድና ሕጂ እቲ ፅንዓት ናይ ቤት ትምህርቲ ሰውራ ኩር ፀላኢ ይወርዶ ንሕድና ክስታይ ነይሩ እቲ ክስታይ ምስ መፀ ሕጂ ብኮ ተራኺቡ ተባሂሉ ፀላኢ ካብ ቁርደት ተበጊሱ ንኩር ይወርድ ሞታትብ በፅሕ ማለት እዩ ንሕና ኣብኡ ምስ ከድና ሕጂ እቲ ኩር ነቲ ግንባር ዝዋጋእ ዘሎ ሰብ ቦጥ ብሞቶረ ይፀዓን ነይሩ ዝመልእ ኣብታ ሞታት መስእተና ግን ሞቶረ ብኩር ተሪፉ ሓደ ኮይኑ ቦጥ ብሳኬሎ ንመልኣ ቦጥሕ ሰባ እዛ ቦጥ እዚኣ ሲ ብሳኬሎ እቶም ቤት ትምህርቲ ሰውራ ኢና ሕጂ ምስቶም ሓካይም ኣብኡ ዝነበሩ ኮይንና መሊእና ናብኡ ንሰደሎም ምክንያቱ ንድሕር ከምኣ ዘይጌርካ እቲ ኣብቲ በረኻ ዘሎ ማይ የብሉን ማለት እዩ ሕጂ እዛ ናይ ቤት ትምህርቲ ሰውራ ፅንዓት እንታይ ፈጢራ እንተልካኒ ኣነይተሓዘለ ሕራይቲ ብዓብዩ

0: ትውድብ ብኩሉ እንትንኡ ነዚ ሃገር ነዚ መንእሰይ ሃኒፅዎ እዩ። ቤት ትምህርቲ ወራ ግን ፍልይ ዝበለ እዩ፣ ናይ ክስዋዕ ናይ ክገብር ዝብል ናይ ሓምፂኡ ሕጂ እቲ ቤት ትምህርቲ ወራ ምስ ኣካዳሚ ጥራይ ኣይኮነን ምሂሩ ባህሊ እውን ቀይር እዩ። እቲ ንኸደ ንሕና ናይ ሳሕል ባህሊ እዩ ዘለና ብሓቂ እቲ ናይ ባህሊ ናይ ህዝቢ ትፈልጦ ንኻ ኣብ ከበሳት ተኸትካስ እንታይ እንታይ እዩ ዝግበር። ንኣብነት ምስቶም ኣቕሽቲ ኢኻ ትቐርብ መምህራን ተባሂልካ ክባርኸልካ ኣለዎ ቐሺ ነዚያ እውን ኣይንፈልጣ እናገሊ እዩ ምስ እታን ጌይረ ቕርብ ምስ በለሲ ብዙሕ ተዘክሮታት ኣለና። ኣብ ናይ ኣስላም ቦታታት ተኸትካ እንታይ እዩ ገሊእ ተሸፊነና ንስትፅ መዓት ተፃው ነዚ ውፅኢ ኸዓ ነዚ ካብዚ ውፅኢ ነቲ ሰብ ብጀካቲ ኣካዳማዊ ዚ ናይ ፊደላት መምሃር ናይ መሃይምነት ምጥፋእ ዘይኮነ ብዙሕ እውን ናይ ባህሊ ቅያር ተገይር እዩ ካብ ቤት ትምህርቲ ሶራ ዝበቐሉ ከዓ ከምዛ ዝብለካ እዚ ኩሉ መሰናክል ዝሓለፉ ኣብዚ ሃገር ኣምባሳደራት ዝኾኑ ኣለዉ፣ ዓበይቲ ሓለፍቲ ዝኾኑ ኣለዉ፣ ዓበይቲ ተጓትር ዝኾኑ ኣለዉ። ኮታስ ኣብ ኩሉ እቲ መሓውር ናይ ዝውድብ ሲ በፂሕዎም ይበልኳ
1: እድለኛ ኢኻ ኣነ ሕጂ ትግሬ ወላ ኣብ ገዛይ ብሄረ ትግሬ እየ ዛረብ ነይሩ ቋንቋ ትግሬ። ውፅኢተይ ግን እንታይ እዩ ኣብ ትግሬ ብጣዕሚ ዝማዕበል ኩሉ ኣብ ቤትምሶረ ከም መምህር ከም ዳይረክተር ኸይነ ስለ ዝኸድኩ ዓብዪ ትምህርቲ ክቐስም ክኢለ ቋንቋ ትግሬ ክመልካ ክኢለ ኣብ ፅሑፋት ሕጂ ክፅሕፍ ከለኹ ክሕግዘኒ እቲ ትግሬ በዕሉ። ስለዚ ቤት ትምህርቲ ሰውራ ሓደ ኣደ ፍልጠት እዩ ነቶም ደቅና ልክዕ ንሪኦም ኣለና ብሓቂ ኣብ ምንታይ ደረጃ በፂሑ ነታ ዓብዪ እውን ኣብፂሓቶ እያ። ንሕና ምሕደራና ኣነ ነፍሰ ናይ ነፍሰ ክገልፅ ከሎ ምሕደራ ካብኡ ተማሂር እየ፣ ኣተኣላለየ ቐልዑት ካብኡ ተማሂር እየ ጥርዲኻ። ምክንያቱ ኣብዚ እውን ከይጋጥመካ እዩ ብዙሕ ብድሆ ኣብዚ ምስእትኻ እዚ ብድሆ እዚ ተማሃርናዮ ካብየ ካብ ቤት ትምህርቲ ሰውራ ሕጂ ዞም ቀልዑት ውፅኢቶም ክንብል ከለና ነፍስና እውን ውፅኢታ ናይ ነፍስና እውን ውፅኢት እሳ እያ ዓብና ዜና ንእስና ፈተውራ ኣይን እምበር ኣብታ ድስቲኣ ግን ኣብታ ዓባይ ኣብኣ ስለ ዝዓበና ካብኣ ስለ ተማሃርና እንታይ ረኺብና ፍልጠት፣ ሓሳባት፣ ኣተኣላልያ እዚ ኩሉ ካብኡ ወርስና እዩ። ስለዚ ኣነ ቤት ትምህርቲ ሰውራ ዝነበሩ ቀልዑት ንዝክሮም ከለና ወላ ሶም ዘይኮኑ እዚኦም ኣብ ገጠራት ዝምሃርና እዮም ፓይሎታት ኣለዉ። ኣነ ባዕሊ ሄ ኢለ ጀመርኩሎ ቴክኒሽን ግራውንዲ
2: መበል 50 ዓመት ክበዓል እዩ ዝኽርብ ምስራት ቤት ትምህርቲ ሰውራ። ስለዚ ምሳኹም ነበሩ ብፀድኩም ኣለይቲ ነበሩ ተምሃሮ በዚ ጋጣሚ ስ ዮሃና ክትብልዎም ዕድል ክብ ብእብራሂም ክጅምር መጀመርያ
0: ኣነ ብጣዕሚ ብዙሓት እንዲኦም ብጣዕሚ ምክንያቱ ኣጋጣሚ ኣነ ከምዛ ንብላ ፅናሕና ቤት ትምህርቲ ሰውራ ደርጋ ትኩሉ ሂወተይ ዝዳሕርዋይ ማለት እዩ ኣብኡ ተወዲ እዩ። ሕጂ ንሓደን ንሓደን ገዲፍካ ብጣዕሚ ከቢድ እዩ። ሕጂ ብገሊኡ ግን ዚ ሰረት ናይ ኣብ ኤርትራ ዘሎ ናይ ትሽዓቲአን ብሄራት ናይ ብሓቂ ክውን ክገብር ዝኽኣለ ቤት ትምህርቲ ሰውራ እዩ። ቤት ትምህርቲ ሰውራ እውን ረኣይ ናይዚ ሕጂ ዘሎ መርሕነት እዩ። ኣነሲ ምናልባት ንክቡሩ ፕረዚደንት ስያስ እውን እንቋዕቲ ኣብ ጀላንቲ ኣጋጣምታ ሰሚናር ነይረ ዝዓንተቦ ዝበልኩኻ እቲ ሽዑ ዝበሎ እቲ ሽዑ እዚ ኣለይቲ ሃገር ክትኾኑ ኢኹም ናይ ብሓቂ ትስኹምቲ ዝብረት ክድርበ እዩ ዝብል እቲ ረኣይ እውን እዚኦም ኣለይቲ ኮይኖም ኣሎ ኣርኪብሎም እውን ኣሎ ንዕውን ዋላ እዚ ናይ ላቲናይዜሽን እዘን ፅሑፍ ናይ ዘይብለን ናይ ዘይነበራት ብሄራት ሓደ ካብቶም ብኒሕ ሰሪሑ ዘእልየላ ዝነበረ ሰብኣይ እሞ ንክቡሩ ፕረዚደንት ስያስ እውን እንቋዕ ረኣይ ካሰመረ እውን ክብሎ ደሊ ብዛ ናይ ቤት ትምህርቲ ሰውራ ሚኒስተራት ኣለዎ ንኣብነት ወላ ሚኒስተር ዑስማን ሳልሕ ሕጂ ካብቶም ኣቦና ኣያና ኣነ ብፍላይ ካብ ድሕሪ መስመር ናይ ዘመተ ተመሊሰሲ እዚ ናይ ላቲናይዜሽን ክመሃር ከሎ ካብቶም ቀዳሞት ነዚ መፅሓፍቲ ናይ ሳሆ ክትርጉም ወይ ከዳሉ ዝጀመርኩ እየ ሳላናቶም ምክሪ ማለት ሳላናቶም ኣልያ ማለት እዩ። ኣነ ብኡ ክጅምር ደሊ ምክንያቱ ካብቶም ዓበይቲ እዩ። ካልኦት ከማና ዋላ ክንዳና ክሳ ይኹኑ ኣብ ደገ ዘለዎ ጅ በዓል ረባዕ ዝበሃሉ ኣለዉ ኣብዚ ንሃገሮም ክሳይ ትገብሩ ዘለዉ ማለት እየ ፅቡቅ ተወፋይነት ዘለዎም ቤት ትምህርቲ ሰውራ ዝነበሩ እሞ ደገ ከለዉ ኩሎም ገሊኦም ኣምባሳደራት ዝኾኑ ገሊኦም ኣብ ናይ ህግደፍ ኣብ ብዙሓት ኣሎ ሕጂ ንሓደ ንሓደ ንሓደ እንተጠቂስካ መወዳእታ ይብሉን ብሓፈሽኡ ግን ብሓፈሽኡ

0: እዞም ኣብ ቤት ትምህርቲ ሶራ ከም መምሃራን፣ ከም ኣለይቲ፣ ከም ሓካይም፣ ከም ሓለዋ ጓንታ ተምሃሮን ዝነበረ እንቋዕ ነዚ ወርቃዊ ናይ መበል 50 ዓመት ብሂወት ካብቶም ተረፉ ኮይና ረኣናያ ነዚ ነዘንትዎ ዘለና ንኸዘንቱ ከዓ ሰውን ዕድል ናይቲ ካባና ተረፈ መላእቲ ክኾኑ ይምኒ።
1: ኣነኮ መጀመርያ እንታይ ምበልኩ ነተን ኣለይቲ እንቋዕ ሓጎሰክን ምበልኩ መጀመርያ። ንምንታይ ዓብይ ተራ ጠጠው ክብሉ እዞም ፍቱብራደ ዝገበረ ስለ ዝኾነ ካልኣይ ስርሐን ማለት ኣይኮንኩን ፅዒሩ እዩ ሰሪሑ እዩ ካልኣይ ሕክምና ከዓ ዶክተር ኣወጣሽ ኣላ ኣወጣሽ እውን ዝለዓለ ተራ ተፃወተት ኣብ ቤት ትምህርቲ ሰውራ ሕጂ ብሓደ ክልተ ኢልካ ግን ክትዛረብ ከምዚ እብራሂም ዝብላ ዘሎ ኩሉ ሰብ ኣበርኪቱ እዩ ኣበርኪቱ እዩ ኣብ ደመደም ደምተናተይ ግን እንታይ ክብል እዛ 50 ዓመት ነዚ ወደቡ ክውን ክትኸውን ዝገበሩ ከመስግኖም ፈቱ። ንምንታይ ቤት ትምህርቲ ሰውራ ታሪኻ ኣይፍለጡን ብሓቂ ልክዕ እዩ ኩሉ ሰብ ይዛረብ እዩ ኣባል ቤት ትምህርቲ ሰውራ እዩ ቤት ትምህርቲ ሰውራ ነይሩ ብሓላፍነት ደረጃ ክነብር ክእል እዩ ሰብ እዚ ኩሉ ከዓ ብሓላፍነት ኣለዎ እቲ ቤት ትምህርቲ ሰውራ ዝነበረ ምክንያቱ ዓቕሚ ኣለዎ ክእለት ኣለዎ ከምታ ዝብለካ ዝነበርኩ ዕድል ናይ ትምህርቲ ከዓ ረኪቡ እዩ። ሕጂ ኩሉ ከምኡ ክትብሎ ከለካ ኣነ ዮሃና ዝብሎም ንኩሎም መምሃራን ኣለይቲ ሓካይም ኮታስ ኣብታ ቤት ትምህርቲ ሰውራ ኮይኑ ክውን ክኸውን ንዚ ጉዳይ እዚ ንዚ ጉዳይ እዚ ዝገበሩ ንዕኦም ኩሎም ዮሃና ብሎ እንኳ ኣብዚ ኣብ ቃዓ ንሕና ከዓ ዕድሜና ከይዲ እዩ ሕዚ ኣብዚ ግዜ እዚ ንኣሽቲ ኮናን እንቋዕ ከዓ እዚ ኣርኣየና ብእዝንና ከዓ እዚ እንቋዕ ሰማዕና ህዝብና ከዓ ህዝብና እንቋዕ ከዓ ንዚ ነገር እዚ ክንገልፀሉን ክግለፀሉን ከመይ ከም ዝነበረ ሰውሪ ከዓ ክእለቱን ዓቕሙን ኣወዳድቡኡን ሓያል እዚ መርሕነት ከም ዝነበሩን ክነፍለጦ እንቋዕ ከዓና ደጊመ ዮሃና ዮሃና ንኩሉ ኣባል ቤት ትምህርቲ ሰውራን ወላ ህዝብናው እናበልኩ ብኣካ ዓፅዋ ደልጊ
2: ሕራይ ኣቶ እብራሂም መሓመድ ከምኡውን ወይዘሮስቶም ሰይድ ስለቲ መፂኹም ዝሃብኩምና ንዝኽርታት ቤት ትምህርቲ ሰውራ ዝፍትሽ ሓበሬታ ኣዝና ንመስግነኩም ይቕኒልና ባርከ ዝኽርኩም ተዓዘብቲ ንሎሚ ዘዳለናዮ ምስ ወይዘሮስቶም ሰይድ ከምኡውን ኣቶ እብራሂም መሓመድ ክነካይዶ ፀናሕና ንዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ስዛዝ ይምሎ ስለምክታልኩም ንመስግን ሰላም።

ኣብ ጥሪ 1977 ቀዳማይ ጉባኤኡ ዘቃንዕ ህዝባዊ ግንባር ሰብን መሬትን ኤርትራ ብቡቕሩ ብሓራ ንኸውፅእ ብዘሕለፎ ውሳኔ መሠረት ማዓስከራት ጸላኢ ክድምሰስ ቁሸታትን ከተማታትን ክሕረር ህዝቢ ኣየር ናጽነት ከስተንፍስ እንከሎ ቈልዑ ነተሽዑ ዝተሓፍሰ ዓወትን ዝተረኽበ መስተርሆትን ብሙሉእ ዝቃንኦም ኣዚሞምሉ

0: ህዝባዊ ግንባር ሓፋሽ ክውድብ ክንቅሕን ክዕጥቕን ኩሉ ምድያዊ ስታፊ ህዝቢ ኣብ ሓርነታዊ ቃልሲ ክዕዝዝን ሓያልን ቀጻልን ፃዕሪ የካይደሉ ኣብ ዝነብሩ እዋን ቆልዑ ሰብዓታት በቲ ዝመስሎም ናይ ገዛእ ርእሶም ውዳቤ ፈጢሮም ኣካልቲ ሰውራዊ ማዕበል ምዃኖም ብዘየማትእ መንፈስ ኣረጋጊፆም
1: ኣብቲ እዋንቲ ቲዝለዓለ ናይቶም ማእሽቲ ቆልዑት ዝነበረ ድሌት ወይ ባህጊ ተጋዳላይ ምምሳል እዩ ወይ ተጋዳላይ ምዃኑ
2: ልክዕ ምቲ ናይ ተጋደልቲ ብረት ብቅርፂ ክስታይ ጌርካ ብዕንጨይቲ ጌርካ ካላሽን ንሰርሕ ማለት እዩ ብሉሕ
3: ልክዕ እታ ተጋዳላይ ዝዓጥቃ ዝነበረ ብስክሊት ጌርካ እሱ ጥይት መልኣ ንሕና ከዓኒ ወራቐት ተዓፃፂፍና ንመልኦ እሱ ናይ ብሓቂ ካዝናታት እንዳቀየረ ይታኮስ ንሕና ከዓኒ ዕንጨይቲ ዝመልቑ ዝኣቱ ካዝና ጌርና ተጋደልቲ ኢና
4: እቲ ናቶም መንፈስ እቲ ናቶም ድሌት ኢኻ ክትክእ ትደሊ ስለዚ እቲ ኣብ ብረትን እቲ ኣብ ወታደራዊ ክዳንን ልክዕ ንዓ ተካእቲ ናቶም ኢና
1: ከምዚ ገድሊገድሊ ፀወታት ነይሩ ኢኻ ትብል
2: ገሌና ተጋደልቲ ገሊኦም ኣምሓሩ ገለይሉ ስታይል ንገብር ነርና ንሕና ከምዚ ንዋጋእ ልክዕ ናይ ተጋደልቲ ስታይል ሒዝካ ክትከይድ ምድላይ ማለት እዩ
0: እቲ ብፍኑ መልክዕ ዝተበገሰ ውዳቤ ቆልዑ ግን ናብ ሓደ ሃናፂ ማሕበራዊ ሓይሊ ክጥርነፍ ነይርዎ
1: ኣክንስ ኢልካ ሻዕብያ ሻዕብያ ወይ ገለ እናበልካ ወይ ጦር ሰራዊት ገለ መለ ኢልካ ምባኣስ በብገዛውቲ ብገለ ብገለ ዝኸውን ተጠርኒፉስ ሓደ ዓይነት መደባት ክሳብ ገብሩ ገለ መለ ብምባል ክጥርንፉና ጀሚሮም
2: ድሕርጂ ነንሕድኩም ትተሃራርምሉ መንገዲ የለን ነንሕድኩም ትበኣስሉ መንገዲ የለን ኩልኩም ደቂ ሓንቲ ከተማ ደቂ ሓንቲ ሃገር ኢኹም ሽምኩም ከዓ ቀያሕቲ ዕምባባ
0: ኣብ ነፍሲ ወከፍ ሓራ መሬት ኤርትራ ዝነበሩ ቆልዑ ኣብ ጉጅለታት ቀይሕ ዕምባባ ተጠርኒፎም ኣብ ወፃኢ ሃገራት ኣብ ስደት ዝነበሩ ኤርትራውያን ቆልዑ ከይተረፈ ኣብ ማሕበራት ቀያሕቲ ዕምባባ ተወዲቦም ቀያሕቲ ዕምባባ ስለምንታይ ቀይሕ ስለምንታይ ከዕምባባ
5: ብዕምባባ እዮም ትመሲሎም ማለት እዩ ምናልባሽቲ ቀይሕ ዝብል ከዓኒ ቀይሕ ክንፈልጦ ሰውራ ይባዕሉ እቲ ለውጢ ምምፃእ ናፅነት ምምፃእ ብደም ከዓ ስለ ዝመፅእ ቀይሕ ዕምባባ
3: ስካፍና ቀይሕ ንሕዞ መንዲል ቀይሕ ብደም ሃሰስ ትበሃል ዘላ ወይ ትድለ ዝነበረት ኤርትራ ነቲ ዝፈስስ ደም ፍሉይ ምልክት
1: በዚ ደም ዚ ትዕምብቡ ኣለኹም መጨረሻኡ ድማ ፍረ ኮንኩም ነቲ ግንባር ወይ ነቲ ትዋንቲ ዝካየድ ዝነበረ ሰውራ ተካኣትኹም
4: ሃነፅቲ ናይ ፅባሕ ወለዶታት ተካእቲ
0: እቲ ንገዛእ ርእሱ ካብ ድሑር ባህልታት ማሪታዊ እምነታትን ትሕቲ ሃገራዊ ኣተሓሳስባታትን ሓራ ኮይኑ ንካልኦት ክጉስጉስ ባህላዊ ንጥፈታት ዘካይድ ዝነበረ ቀይሕ ዕምባባ ብስራሕን ትምህርትን ተኮስኩሱ ንክዓቢ ዘኽእልዎ ሰውራዊ መትከላት መርሓ ገይሩ እዩ ተበጊሱ 10 መሰረታዊ መትከላት ቀያሕቲ ዕምባባ
3: ንዓበይቲ ምኽባርን ምፍቃርን
1: ስነ ምግባር ዝምልከት
2: ፍቅሪ ሃገር ምህላው
3: ዘይምስራቅ ዘይምሕሳብ
1: ተወፋይነት ኣብ ስራሕን ኣብ ማእቶትን
6: ትምረት ሓርነት ዝጋዜ እቲ ዲሞክራሲ
2: ናብኡ ከምኡ ዘድሃበዩ ነይሩ እቲ ዳርጋ 10 መትከላት ናብ ከምኡ እየ ሃገራውነት ዘስርፅ ኩነታት እዩ
0: ካብ ሓራ ከተማታትን ገጠራትን ኣማኢት ኪሎ ሜትራት ርሒቑ ካብ 1976 ኣትሒዙ ህዝባዊ ግንባር ኣብ ስንጭሮታት ሳሕል ኣብ ዝመስረቶ ኣሕዳር ቤት ትምህርቲ ሰውራ ዝእለዩ ዝነበሩ ቆልዑ እውን ንጅግንነት ተጋዳላይ ዘመጉስ ንግፍዕታት ጸላእይ ዝኹንን ንሃረርታ ምሉእ ናጽነትን ሓርነትን ዘጸባርቕ ዜማታት የቃልሑ
7: ብሓፈሽ እቶም ተምሃሮ ምሸት ምሸት እዚ ናይ ተኣኪብካ ምዝንጋዕ ናይ ሓዊ ብርሃን ተጠቒምካ በብዓይነቱ ናይ ብሄራት ደርፍታት ምሸት ምሸት የስምዑ ነይሮም
8: ከተማታት ኣፃ ምስ ወፀ ንዑደት ክትብገስ ሓንቲ ጉጅለ ተደልያ 9 ብሄራት ሳዕስዒት ደርፍን ኣፅኒዕና በዓልና ንስዕሰ በዓልና ንደርፍ እቲ መሳርያና ከዓ ከበሮ ሓንቲ ከበሮ ጥረ ንኣሒዝና ተበጊስና
1: ካብ ቤት ምር ሰውራ ተበጊሳ ሓንቲ ባህላዊት ጉጅለ ዋላ ንዓና እውን ምንቓሕ ድገበረትልና ንጥፈታት ተካይድ ነይራ ናይ ድራማ ናይ ባህላዊ ክሳያት ደርፍታት ገለመለን ገለን ንዕና ፅቡቅ ክሳ እዩ ነይሩዎ።
8: ኣብ ህዝቢስ ፅቡቅ ተቐባልነት ነርና ቀንዲ ንእስነትና ከምዚ ዓይነት ቆልዑስ ኣብ በረኻ ዝዓብዩ ዘለዉ እዚ ንህዝቢ ክውድቡ ከዓ ኢሉ ትሰብ ይሕጎስ ነይሩ።

0: ናይ ባህሊ ንጥፈታት ማለት እዩ ተዋስወታት እናገበርካ ነቲ ህዝቢ ምዝንጋዕ ማለት እዩ ምዝንጋዕ ጥራይ ዘይኮነስ መልእኽቲ ነይርዎ በትሽዑ
1: ውግኣት ክመፁ እንከለዉ ካበይ ኩርናዕ ናይ ኤርትራ ክመፁ እንከለዉ ንዕኦም ኣብ ምዝንጋዕ ህዝቢ ሰሚናር ወይ ድማ ኣኼባታት ክገብር እንከሎ ከም ጥርኑፋት ኮይንና እቲ ባህላዊ ዓቕምታትና ንዕኦም ኣብ ምርኣይ
2: እቲ ህዝቢ ይኹን ሰራዊት ይኹን ከምኡ ዓይነት ሃገራዊ ክሳይ ደጓሳጉስ ንጥፈታት ከተካይድ ከለካ ናይ ባሓቂ ተቐባልነት ነይርዎ ዋላ ንዕና እውን ኣዝዩ ሞራል ስማዕና ነይሩ

0: ደርፍታት ኣፅኒዕና ብግቡእ ሙዚቃ መሊክና ክንፃወት ምጀመርና ኮ ኣብ ዝተፈላለየ ከተማታት ሓራ ውፅኢ ዝነበረ ኮ ጉዝጓስ ውን ክንከይድ ጀሚርና ኢና። ምክንያቱ ንበዓል ካብ በዓል ማሕበር ጀሚርካ ባትካላ ጊንዳዕ በዓል ከረን እስከዕ ፍዓበት በፂሕና ኢና ሽዑ።
1: ነቶም ኣብ ናትና ዕድመ ዝነበሩ ከዓ ኣዝዩ መበገስ ይኮኖም ነይሩ ማለሲ ከማና ክውደቡ ከም ዘለዎም ክጥርነፉ ከም ዘለዎም ከምኡ ዓይነት ንጥፈታት ከካይዱ ከም ዘለዎም እንዳተገብረ ዳርጋ እው ዝኾነ መደባት ኣካይድና
2: 9 ሓምለ 1978 ስነ ስርዓት ምቋም ህዝባዊ ባይቶ ድግሳን ከባቢኣን ኣጋጣሚ ብምግባር ሕዶት ዘካየደት ጉጅለ ባህሊ ቀያሕቲ ዕምበባ ደቂ ኣምሓረን ህዝብቲ ከባብን ካብ ዝኽርታት ዘይሃሰስ ግፍዒ ጸላእ ዝረኣየ ላዕለት ኮይና ኣብ ማህደር ታሪክ ሰፊራ ትርከብ።
1: 2-3 ደርፊ ምስ ደረፍና ኣብቲ እዋንቲ ዳኮታ ዝበሃላ ነፈርቲ የን ነይረን ብምብራቅ ወግ ናይቲ ዝነበርናዮ ቦታ ድምፀን ተሰሚዑ
0: ዋላ ከምቲ ሽዑ ዝረበሉ ወላ ኣብ ፅሑፍ ወፂኡ ዝነበረ ኣብ መሪሕ ኣብቲ እዋንቲ እቲ ዝኸፍአ እዚ ግፍዒ ወይ ከዓ ዝበዝሐ ሰብ ኤርትራዊ ዝፀነተሉ ቦታ ብነፈርቲ ደብዳብ ገለ ተባሂሉ ከማና ኣብ መሪሕ ድ ገለ ወፂኡ ነይሩ ፅሑፍ ሽዑ
1: ኣውቶቡስ ታንዓና ሒዛ ዝኸደት ኣብ ሓደ ቤት ትምህርቲ ገለ መሳሊ ፀግዕያ ነራ መጀመርያ ንዓኸው እትያትላ ደቂ ሳ ክትነድድ ጀሚራ ተተመላሊሰን ሽዑ ነዚ ህዝቢ

ኣብ ከምዚ ኩነታት ከለና ሕጂ ነቲ ዘይተንበርካክነት ንምግላፅ ኣብ እቲ ንሕከመሉ ዝነበርና ቦታ ኮፍ ኢልና ከለና ኩሉ እቲ ኣብኡ ዝነበረ ሰብ ተሓጋጊዙ ንህሊ ኮይኑ ማለት እቲ ፅንዓት ንምግላፅ እዛ ፋሽስታዊ ደርጊ ዓቕላ ምስፅብባ ዳኮታ ኤምፋይፍ ሚጌራ ድብዲባ ዕጅባ ይብለና ቀያ

0: ዘንባባ
1: ክፍላ 1978 ብዘይካሒደት ከተማታት ንመላ ኤርትራ ተቋጻጺሩ ንኣጠቓላለየ ሓርነት ዝቋም ዝነበረ ሶውራ ኤርትራ ብሰንኪ ምትእትታው ናይ ሽዑ ርእሲ ሓያል ሕብረ ሶቪየት ካብ ድርኩኸት ኣስመራ እስትራቴጂያዊ ምዝላቕ ከካይድ ወሲኑ። እተን ኣብየ ኵርንዑ ዓምቢበን ዝነበራ ማሕበራት ቀያሕቲ ዕምበባ ድማ ኣባላተን ጠርኒፈን ናብ ደንበ ሶውራ ውሒዘን።
2: ኣብቲ እዋን እቲ ሃገራዊ ፍቕሪ ፈሊጥካ ኢኻ እንታይ ፖለቲካ እንታይ ናፅነስቲ እታ ናይ ዓመት ኣስተማቒርና ኢና
3: ኣብኡ ክንተርፍ ኣብ ኢዳ ኣምሓራ ክንኣቱ ገለንሲ ኣብ ሓንጎልናይ ዝኾኑ ይኹን ሰብ ኣይነበረ። ስለዚ እቲ ግንባር ንሕር ዳኣ ካብቲ ቦታ የለ ኣሎ ኩሉ እንትናና ኩሉ ነገራትና ቲ ግንባር ኢልና ስለዝሓሰብናዮ ዘዳሕር ቲ ግንባር ክንከይድ ናይ ግድን እዩ።
1: ትሕቲ ዕድሚ ቆልዑ ዝሓዛ ኩላተን ጉጅለታት ቀያሕቲ ዕምበባ ናብ ሳሕል ድሕሪ ምውራደን ናብ ቤት ትምህርቲ ሶውራ ተጸንቢረን። ካብ ኩላተን ጉጅለታትን ኣብቲ ቤት ትምህርቲ ካብ ጸንሕት ጉጅለ ባህልን ዝተዋፀአት ሓዳስ ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሶውራ ድማ ተመስሪታ።
4: እቶም ካብ ከተማታት ዝመፁ መብዛሕትኦም ዝኽእሉ እዮም ነይሮም ገለገለ ዝፈታትኑ ካብ ሽዑ ኢና ኣብ መሳርያት ኢና
3: ኣብ ዜሮ ጽንሕትና ጉጅለ ባህሊ ካባና ክፈልያ ዝኽእል ሓደ ኣገዳሲ ረቑሑ እንታይ ነይሩ ናይ ብሄራት ሕቶ ነይሩ ናይ ትግሪ ዝረፍቲ ድዮም ናይ ሳሆ ገለ ኮታ ባራይት ነይሩዎም ሳቶም
5: እዚኣቶም ምስ መፁ ዳርጋ ክኢላታት ረኺባ ኢልና ክንዛረብ ንኽእል ኢና። ኪቦርድ ዝሃርሙ፣ ጊታር ዝሃርሙ፣ ክራር ዝሃርሙ ዝኣመሰለ ነገራት ድራምስ ዝሃርሙ ከይተረፈ እዮም መፅኦም ዘየምቲ ንፉዓት ደረፍቲ።
3: ስለዚ ዓብይቲ ባህሊ ቢዝነስመንስ ብቑዕ ዝኾነ ክእለ ዘለዎ ኮይኑ ዳርጋ ማለት ተወዳዳሪ ዓይነት እዩ ኮይኑ ሽዑ

0: ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሰውራ ኣብ ዜሮ ድሕሪ ዘካይረቶ ጽዑቕ ስልጠናን ልምምድን ኣቐዲሞም ዝጸንሑን ሓደስቲ ዜማታትን ኣዳልያ ነታ ኣባሕቲ ጥሪ 1979 ፈነዋኣ ክትጅምር ትሸባሸብ ዝነበረት ሬድዮ ድምፂ ሓፋሽ ኤርትራ ዝበቅዕ ዜማታት ክትቀርጽ እታ ቀዳመይቲ ጉጅለ ክትከውን በቒዓ።
1: እዛ ድምፂ ሓፋሽ ክጅመር ከላ ከዓ ኣፋሕ ካብቶም መጀመርያ ቀያሕቲ ዕምበባ ዝኩሉ መዛሙርናን ገሊናን ዝመልኣና ንሕና እዩ
2: ኣብ ሓደት እንዳ ሞዞም ኩሉኻ ቀያሕቲ ዕምበባ ታሕቲ ዕድመ ዝኾንካ ብጣቕዒትን ገለን ነቲ ገዛ ደሮና ጌርካ ገለ ብዙሕ ሽግራት እዩ ነይርዎ።
3: ሓንቲ ደርፊ ትመልእ እሞ እታ ደርፊ ሓንቲ ጌጋ ዋላ እንተለዋ ኸማን ክትምለስ ኣለካ ነድሕሪት
2: 45 ደርፊ ንክትመልእ ሙሉ ለይቲ ኢኻ ተሓድ ምክንያቱ ኣብ መንጎ ደርፊ እናደረፍካ እዳመላእኻ ከለካ ገመል መፂዑ ዓዕብል እቲ ዝመልእ ዘሎ ጠጠበሉ ገመል ዓዒል ኣሎ እንደገና ትደግም
3: ሕጂ ድርብ ሓጎስ እዩ። በቲ ሓደ ወገን ህዝባዊ ግንባር ናይ ሬድዮ ፈንዎ ክገብር እዩ። ስለዚ ኩሉ ስራሓት ናይቲ ግንባርን ብፍላይ ከዓ እዚ ሰውራዊ ደርፍታትን መዛሙርን ከዓ ዝቃላሓሉ ዕድል ተፈጢሩ ኣሎ ማለት እዩ።
2: ብፍላይ ግን ኣነ ሽዑ ድዝክሮ ስጋብ ሕጂ ከም ኢንትሮ ገለ ዝጥቀምሉ ድምፂ ሓፋሽ በዓል ዚ ቃልስና ይቕፅል ኤረኤረና ዓለ ዓሲና ኣብ ባህሊ ውድባት ሒዙ ዝፀወቶ ዝነበረ ፀወታ ስለ ዝኾነ ምስ ዝነበሮ ምልከት ናይ ጊታር ከዓ ነቲ ደርፍታ ነቲ ዜማታት ናይ ብሓቂ ፅቡቅ ክሳያት እዩ ገይሩ ኣሎ።
4: ሎሚ እዛ ቀያሕ ዕምበባ ተሃርም ዘላ ሙዚቃ ተራ ናይ ዓለ ዓሲና ኣብ ግምት ዝኣት ሳክስፎኒስታ ኮይኖም ዘለዉ ጊታሪስታ ኮይኖም ዘለዉ ኣብዚ ይሃሉ ብደገ ይሃሉ ናይ መጀመርያ መባእታ ካብ ዓለ ዓሲና እዮም ተማሂሮም

ተኸታተልቲ ወራራት ንምብዳህ ጽዑቕ ወታሃደራዊ ግጥማት ይካየደሉ ኣብ ዝነበረ እዋን ባህላውን ጥፈታት ብስሩዕ ተካይድ ዝነበረት ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሰውራ ካብ ፈለማ 79 ክሳብ 81 ኣብ ሜዳ ኤርትራ

0: እታ ብቐዳምነት እትፅዋዕ ኣድማዕት ጉጅለ ባህሊ ብምንባራ ኣባላታ ትምህርቶም ኣመንግኦም ንባህላዊ ውዕደት ዝተበገሰሉ እዋናት ውሑድ ኣይነበረን።
1: እቲ ቀዳምነት ዝወሃቦ ቀዳምነት ውሃብ እዩ ነይሩ እዩ። ሎሚ እዚ ቀይሕ ዕምባባ ዝያዳ ኣብ ባህሊ እዩ ምርኢታት እዩ የበርክት እንተተባሂሉ ንትምህርቲ ገዲፍና ኢና ንኸይድ ነርና።
2: ኩሎምቶም ኣባላት ባህሊ ውድብ ዝነበሩ ናብ ናይ ብርጌዳት ባህልታት ፋሒሎም ስለ ዝነበሩ ንሕና እቲ ቀይሕ ዕምባባ ናቶም ናይቲ ባህሊ ውድብ ስራሕ ዕማም ንሕና ንዓሞ ነርና ማለት እዩ ጎዝጓስ ናብ ሰራዊት ይኹን ዋላ ናቲ ክፍለ ስራሓት

ዝከረኒ ኣብ ግንባርና ኣፋ ጥራሕሲ ኣብ መንጎ ሳልሳይ ወራርን ኣብ መንጎ ድሮሻ ሻይ ወራርን ዘሎ ግዜ ዳርጋ ንክልተ ግዜ ኢና ዕዶት ጌርና።

ብመጀመርያ ከምኡ ዝኣመሰለ ጉጅለ ምርኣዮም እውን ብጣዕሚ እዮም ተሓጉሶ ናይ ብሓቂ ከዓ ተመሲጦም እዮም ኣብ ፅልዋ እውን ገዲፎም እዮም ቀያሕቲ ዕምባባ ማለት እዩ ሕጂ ሲ እቲ ሽዑኡ ዝተገብረ ዑደት ንባዕሉ ሲ ንዕኦም ከማ ከምኡ ዝኣመሰለ በደባ ክፈጡ ክውድቡ ዳርጋ ሓጋዚ ነይሩ ያባራቢርዎም እዩ ነይሩ ባህል ካ

ንዓኻ ዝበካ ሞራልን ዋላ ካሊእ ቁጠባ ዓቕሚ ተዘይነበሮ ሲ እታ ኖት ዝገብሩላ ፒሮኦም ድያ ኣንሰሎኦም ድያ ዝኾነ ነገር እዮም ደርብኦም ልካ ድኾኑ ንዓኻ ከማ ይረክባ ሕጂ ትናታትም ሞራል ንዓኻ መሊሲ ፋፋ ከምቲ ማለሲ ዝያዳ ክትሰርሕ ከም ዘለካ ዝገብረካ

0: እንታይ ዝበሃል ኣሎ መሲሊ ካብ ዝባ ግንባር ካብ ሓንቲ ሰሚናርሲ ወላ ሓንቲ ደርፊ እውን ንሰራዊት ኤርትራ ልዕሊ ሚእቲ እያ ተስፋን ሞራልን ትህብ።
1: እቲ ዓይነት ናይቲ ሙዚቃ ካብቲ ኣብቲ እዋንቲ ኣብ ኩሉ ዝስማዕ ዝነበረ ግንባር ሙሉ ፍልይ ዝበለ እዩ ነይሩ፣ ኣብ ውዑይ እዩ ነይሩ ማለት እዩ። ሕዚ እዚ ከዓኒ ፍልይ ዘብሎ ነገር ሒዙ ከም ባህሪ ሒዙ ስለ ዝነበረ ናይ ቀይሓት ዕንባባ ሙዚቃ ተባሂሉ እውን ክዝረብ ጀሚሩ ነይሩ ማለት እዩ።

0: ቀዳማይ ርብዒ ዓመተ 1983 ጉጅለ ባህሊ ቀሕቲ ዕምበባ ቤት ትምህርቲ ሶራ ናብ ሓድሽ መድረኽ ዝተሰጋገረትሉ እዋን እዩ። ዕዶታ ድማ ናብቲ ሽዑ ብድሕሪ መስመር ጸላኢ ዝፍለጥ ዝነበረ ከባብታት ኤርትራ ኣቕንዓቶ።
1: ድሕሪ መስመር ኣብ ውሽጢ ጸላኢ ምውጋእ ማለት እዩ። ኣብ ውሽጢ ጸላኢ ኣቲኻ ምውጋእ፣ ኣብ ውሽጢ ጸላኢ ኣቲኻ ደጀንካ ምፍላይ።
2: ጸላኢ ዝቆጻጸሮ ገለ እዋን ከዓ ንሕና ንቋጻጸሮ ማለት እዩ፣ ወይ ከዓ ብቐትሪ ንሶም ቋጻጸሮ ብለይቲ ከዓ ተጋዘልቲ።
0: ኣብቲ ዋንቲ ኣብ መላእ ሓራን ሓውሲ ሓራን ከባቢታት ኤርትራ ዝተዋፈሩ ተምሃሮን መምህራንን ቤት ትምህርቲ ሶራ ኣብ ሰፊሕ ወፍሪ ምጥፋእ ማሃይምነት እዮም ተጸሚዶም ነይሮም።
3: እቲ ዘመተ ምጥፋእ ማሃይምነት ሓደ ኣካሉ ዝበልናዮ ብግብሪ ኣብቲ ህዝቢ ኣቲኻ ትምህርቲ ምምሃርን ምጉስጓስን ክኸውን ከሎ ግን ብከምኡ ጥራሕ ክንዝኸውን

0: ካልእ ተወሳኺ ከምዚ ሶፍትዌር ኮይኑ ዘገልግል እዚ ናይ ሙዚቃ መደብ እዚ
1: ዝዘመተ እዚ ብትምህርቲ ጥራይ ዘይኮነስ ብባህሊ እውን ክስነእ ስለ ዘለዎ እዛ ጉጅለ ድሓር መስመር ክትከይድ ምኳና ተነጊርና ማለት እዩ ተበጊስና
2: ጉጅለ ባህሊ ቀያሕቲ ዕንበባ ቤት ትምህርቲ ሰውራ ካብታ ፅዑቕ ልምምድን ምድላውን ዘካየደትላ ናይ ዓራርብ ስቱድያ ተበጊሳ ብዞባ ምዕራብ ዝፍለጥ ናብ ዝነበረ ከባቢ ንክትበፅሕ ብመንጎቲ ሽዑ ኣብ ትሕቲ ጸላኢ ዝነበረ መስመር ከተማታት ባሩንቱን ተሰነይን ኣብ ሃይኮታ ቆሪፃ ነቲ ናይ ድሕሪ መስመር ጸላኢ ዕዶታ ብወግዒ ጀመረቶ ሓድሽ ማድራ

0: 1983 ሓያሎ ከባቢታት ሃገርና ብሕሱም ደርቂ ዝተጠቕዓሉ እዋን ብምንባሩ ንተልእኾታ ጉጅሎ ባህሊ ተወሳኺ ብድሆ እዩ ነይሩ።
1: እታ መሬት ኣይከም ቀደማን ብደርግን ብድርቅን ኣይመልቃዓን

0: ዓበይቲ ሃዳሙ ፈሊሖም ሰብ የብሎምን ተዓፂዮም
1: ፀላኢ ዝመዝመዛ ኮሳ እያ ነታ ድርቂ እያ ድርቂ ስለ ዝነበረ ስርናይ ንክረክብ ህዝቢ ስከይፈትዎ ናባይ ክመፅ እዩ ዝብል ጓያ ነራት እምነቱ ነዚኣ እያ ከእታ ቃልሲ ዝነበረ ስዑ ድርቂ ሓላፈ እዩ ብካልእ መንገዲ ክንጥቅዑ ኢና ስለዚ ምሊሻ ስርናይ ኣይትተዓጢኩም ነንሕትኩም ኣይትቃተሉ ወይ ደቅኩም ክቀትሉ ኢልኩም ኣይትውፈሩ ገለ ምባሉ እንዲ ሓደ ካብቲ ዓብየ ትምህርቲ ዝነበረ
2: እቲ ህዝቢ ዋላ እውን ጠሚዩ ከሎ ዋላ እውን ዝኩሉ ሽግራት ኣጓኒፎዎ ከሎ ብተስፋ ስለ ዝነብር ክሓልፍ እዩ እቲ ውድብ ወይቲ ግማር ክዕወት እዩ ከምዚ ክኸውን እዩ ዝብል ዝዕገት ክሳይ ስለ ዝነበሮ ነቲ በቲ ግንባር ወይ ውድብ ወይከዓ በቲ ባህላዊ ጉጅለ ዝግበር ንጥፈታት በቃ ክብሪ ሓቂፉ ብሙሉእ ዝከታተሎ ኣብታ ዘይብሉ ከማን ዝተፈላለዩ ሓገዛት ገብረልካ ፍትን
3: ካብታ ዘላቶ ካብታ ዘላቶ ካብ ጥሪቱ ካብ እኽሉ ገንዘቡ ስልማቱ
4: እቲ ዝገብሮ ዝነበሩ ግብረ መልሲ ማለት እዩ መፂኦም ኣብቲ ማይክሮፎን ዝዛረብዎ ዝነበሩ ዘረባታት ዝገብርዎ ዝነበሩ ወፈያታት ብዕራይ ሂበ ኣለኹ እቲ ሓደ ክንዲዝ ከብቲ እቲ ሓደ ይብል ክንዲዝ ከብቲ ሕጂ እዚ ክሳብ ክንደይ ነቲ ምርኢት ከም ተቐበሎ እዩ ዘርእየካ
5: ብዕለቲ 11 ኩብራ 183 ኣብ ሙልቂ ዝነበረ ናይ ህዝቢ ወፈያ
6: ሒና ለከብያ እምበሪ በዝሎም ምሸት ስለዝ ሕጎሰና ፅቡቕ ባህልታት ስለ ዝርኤና 50 ቅርሺ ናይ ኣቦታት 50 ቅርሺ ናይ ኣዴታት ንሕና ለከብያ ነወፍ ኣለና
7: ላም ናይ ኣቕባይ ህትንቸል ላም ናይ የማኑ ወለ ንቸል ጤል ናይ ሃይለ ወለ ንቸል ጤል ናይ ካሕሳይ ባህር እየ
1: እዋንቲ ኣዝዩ በዳሂ ግዜ እዩ ነይሩ ብፍላይ ድማ ድሕሪ ሻድሻይ ወራር ብዝነበረ ግዜ እንድዩ ነይሩ ፀላእሲ ካልእ መንገዲ ብኩናት ክጥቃዕ ስለዘይከኣለ ሕጂ ካልእ እዚ ማለት ገረብ ብሓክላ ዓይነት ሚሊሻ ስርናይን ገለን ኣቢሉ ነንሕና ክጣፍኣና ዝፍትንሉ ዝነበረ ግዜ ስለዝኮኑ ኣብ ፅቡቅ ግዜ እዩ ተወፍርቲ ገይሩ
4: ሓደ ካብቲ ምድላዋትና ሕጂ ነቲ ምንቅስቃሳት ናይ ወደ ገባ ትርጉም ከም ዘይብሉ ምዃኑ ኣብቲ ዕድመቲ ንወደ ገባ ርዕደ ንባ ተባሂሉ ከም ቴማ ተታሒዙ ህዝቢ ዓብን ንእሽቶን ዝደርፈሉ ዝነበረ ሓደ ካብቲ መደባትና እዩ
8: ኣመትፈልፅና ኣፍርተዋጋእ ቆርስን ፀሎት እዩ ፀባሕ ንሰቲ ዞባ ክሓሉ ኣብዞም ተኸሉ ንወደ ገባ ኣርዕደ ንባ
9: ጉጅለ ባህሊ ቀያሕቲ ዕንበባ ቤት ትምህርቲ ሰውራ ብቐንዱ ንምጥፋእ ማሂምነት ንምምካት ደርቅን ሳዕቤናቱን ምቅላዕ ሽርሕታት ወዶ ገባን ዝሕመረቱ ባህላዊ መደባቱ ኣብ ዞባ ምዕራብ ድሕሪ ምዝዛም ጉዕዝኡ ዞባ ደቡብ ሰንጢቑ ብቐጥታ ንዞባ ምብራቕ ኣምርሑ ነቲ ገዚፍ ባንዲ ሒዝካ መስመራት ጸላእ ክትፈትኽ ግን ቀሊል ኣይነበረን
10: ሃሎ ነጎዳ

ላይቭ ድራም አለና፣ ሳክስፎን አለና፣ ሳክስ አልቶ፣ ቴኖር፣ ፍሉት፣ ጊታር

ዓሰርተ ሓደ ኣግማል እያ ነራ ሓንቲ ካራባን ማለት እዩ። እታ ኩላ ማኪና ዝበረሲ ሓንቲ ክሳይ ክትኣትለዋ ማለት እዩ። ስለዚ ክሳብ ዓሰርተ ሓደ ዝበፅሐ ኣግማል ንፅዕኖ ነቲ ንብረት ንሱ ኣኸቲልካ ክትኸይድ

0: በዓል ዓረዛ ማይ ድማ ነፃ ዝወፁ ቦታ ስለ ዝነበረ ፀገም ኣይነበሮን። ኣብ መንፈራ ናብ በዓል ተራእምንን ናብ በዓል ባርባን ግን ፀላእ ኣሎ ንዑ ሰጊርካ ብሓልሓለ ጌርካ ሽዑ ንበዓል ሓረይ ንገደለ ዝሰግር ማለት እዩ።
1: ብየማንካ ፀላእ ኣሎ፣ ብፀጋምካ ፀላእ ኣሎ።
2: እዚ እቲ መጀመርያ ዘጓነፈና ናይ ፀላኢ ዕንቅፋት ንሓልሓለ ዘሎ ፅርግያ ከምኡውን ደቂ ኣምሓረ ዝሰግር ፅርግያ ክንበትኽ ከለና ናይ መጀመርያ ፈተንኡ ሕጂ ኣብ ደቂ ፅኑዓ ኣብ ዝበፅሕና
3: እዛ ፀላም ፅርግያ ሕጂ ዩኒቨርስቲ ኮይኑ መዛወሪ ኮይኑ ዘሎ ንዓና መስመር ኩናት እዩ ነይሩ። በታ ፓላሶ ተፀጊዕካ በታ ቢንቶን ክንሓልፍ
4: ድቢ ሓልሓለን መጥቃዕቲ ደቁ ፅንዓን ሰጊሩ ንምብራቕ ዝኣተወ ቀይሕ ዕምበባ ተቐባልነቱ ኣብ ህዝብን ሰራዊትን እናለዓለ ጽሉኡ ድማ ዝያዳ ኣድማዒ እናኾነ ይኸይድ ከም ዝነበረ ዝተገንዘበ ጸላኢ ነቲ ጕጅለ ኣኽቢብካ ንምድምሳሱ እግሪ እግሪ ይስዒቡ።

0: ብኣፈሮ ብዝተወደበ መልክዕ ብደቂ ኣምሓረ በዓላ ዝመፀ ብሰገነይቲ በዓላ ዝመፀ ከምኡውን ካብ ባፅዕ ዝተበገሰ ብበዓል እምባገደም እዚ ከዓ ኣቐዲሙ ስለዚ ተፈልጠ ካብኡ ንሰሜን ደንከል ከም ንኸይድ ተገይሩ
1: ፀላኢ መፂስ ንሕና ንበዓል ቡያ ኣዝሊቕናስ ብድሕሪኡ ኣበየ ኣለዉ ደኣ ንወደ ገባ ርዕደን ዝባ ዝብሉ ዝነበሩ እታ መሬተይ ዝብሉ ዝነበሩ ሕጂ ደኣ መሬቶም ዘሕልው ኢሎም ቶም ወደ ገባ ፈኪሮምሉ እዮም ነቲ ህዝቢ ሽዑ ንዓና ካሃድኑ ኢሎም ከም ዝመፁ ሲ መርኣያናትስ ከምኡ ኢሎም ነቲ ህዝቢ ተዛሪቦም እዮም።

0: ንዝከረኒ ብዓደ ውዕር ክንሰግር ከለና ካብ ዓላኒ ዋዕፀሮና ክንሓልፍ ምስ ተደልየ ሃንደበት ፀላእ ወፊሩ ካብ ነዊሕ መንገዲ ንድሕሪት ከም ንምለስ ገይሩና እዩ።
1: ያላ ሕጂ ፀላእ ቦትኡ ኸይዱ ስለ ዘሎ መፅዎ ከዓ ተባሂልና እዚ ኩሉ ዝኸድናዮን ዝተመለስናዮን መሊስና ኢና ክንምለሶ።
2: ኣብቲ ህዝብና ብፃዕቂ ዝቕመጠሉ ዞባ ደቡብ ሓያል ፅልዋ ትሕድር ዝነበረት ጉጅለ ባህሊ ቀያሕቲ ዕምበባ ብዝተፀንዐ ኣገባብ ንምጭዋያ ኣብ ፆራና ዝተካየደ መጥቃዕቲ ፀላኢ ኣዝዩ ፈታኒ እዩ ነይሩ።
3: እቲ ሓደ ክፋል ናይ ሰራዊቱ ካብ ሓልሓል ሒዝዎ ንሰንዓ ፈምፂኡ ነዛ ጉጅለ እዚኣ ክጥፋኣለኒ ዝበለ እዩ ለይቲ ሃንደበት መፂኡ ንፀሮና ከቢቡና ሓዲሩ
4: ሕጂ እዚ ሓይሊ እዚ ብሰንዓፈ እዩ ዝወፍር። ካልእ ሓይሊ ብደቂ ኣምሓረ ዝተበገሰ ነይሩ፣ ካልእ ካብ በዓል ድባርዋ ዝተበገሰ ነይሩ። እዚኣቶም ኣብ ማይ ዓይኒ ተራኺቦም ንፀሮና እዮም። እቲ ብሰንዓፈ መፂኡ ብወገን ደቡብ ናይ ፀሮና ክኣቲ እዩ። ብዓዲ ኳላ ዝተበገሰ ሓይሊ እውን ነይሩ፣ ግን ብዙሕ ኣይሰጎመ ንሱ
0: ዋላ ኸባና ዋላ ካብቶም ኣብ ዘመተ ዝነበሩ ካሊእ ዝኾነ ኣብቲ ፀሮና ዝፀንሐ ተጋዳላይ ዝበሃል ዕጥቂ ዘለዎ ዝበሃል ዳርጋ ናይ ምክልኻል ስጉም ተወሲዱ
1: በዓል ስውእ ወዲ ዓንዱ ሆሆ እንዳበሉ ኣቑሑታት ፅዕን ነይራ ቀሕ ምበባ
3: እቲ ተኽስን ገለን ሰምዓ ኣግማል ክነፍፃ ጀሚረን እዩ። ሓንቲ ካብተን ኣግማል ዳርጋ ከምዚ ነቲ ፍሎሬሽንታትን መብራህትን ገለመለን ዝነበሮ ሳንዱቅ ተሰኪማ ዝነበረት

0: ልዕሊ 10,000 ህዝቢ ዝተዓዘቦ ብኣጋጣሚ ኣህግራዊ መዓልቲ ደቂ ኣንስትዮ 8 መጋቢት 1984 ዝተኻየደ ምርኢት ቅርፀ ቐምጤ ኣዝዩ ናብ ማዓስከር ጥላእዩ ዝቐረበ ናይ ኣድግና ምርኢትን ኣብ ማእከል ጸሊም ጽርግያ ደግራ ምርቶ ተተኺሉ ዝሓደረ ዕሙር ጓይላን ገለ ካብቲ ንጸላእዩ ናብ ዕብድብድ ዘድሃበሉ ዓወታት ቀያሕቲ ዕምበባ ክጥቀስ ይከኣል።
1: ነቲ ህዝቢ ፖለቲሳይዝ ክትገብሮ ሞቢላይዝ ክትገብሮ ካብቲ ቀዲም መደባቱ ስርናይ እናብላዕኩ ዶገለ እናብላዕኩ ንዕኡስ ኣብ ናተይ ምቅሳስ ክእትወ ኢሉ ዝሓስቦ ነበረ ተስፋ ክትቆርፅ ክልካ ቀዲል ኣይኮነ።

0: ካብ ኣስመራ ከይተረፈ ህዝቢ ተሓቢኡ መፅ ነይሩ ኣብ ከም በዓል ኣድግና በሎ ሓሬና ገደለ በዓል ዓላ ኸነርኢ እንከለና
1: እቲ ፅልዋት ካብቲ ገጠራት ወይ ካብቲ ንሱ ዘይቋፀሮ ቦታታት ሓሊፉስ ኣብ ውሽጢ እቲ ዝቋፀሮ ቦታታት እውን ክበፅሕ ጀሚሩ እቲ ብኡ ክትደርፎ ዳሓደርካ ደርፍታት ኣብ ገለ ከተማታት ክድረፍ እዩ ንወደ ገባ ርዕደን ባክብል ዝሓድር ዝኾነ ቆልዓ
0: ምዝ ኣበርክቶ እዚ እቲ ፊተውራሪ ዝበሃል ወይ ቅሕምባ ዝበሃል ደቂሱ ይሓድር እቲ ህዝቢ ደቂሱ ይሓድር ምክንያቱ በትን በትን ኮይኑ ኩናት ብደቀ ምሓረ ብሰንዓፈ ብመንደፈራ ልሙድ ወፍርታት ኮይኑ ናይ ፀላእ ወፍርታት

0: ውጅለ ባህሊ ቀያሕቲ ዕምበባ ብዞባ ምዕራብ ዝፈለመቶ ዕዶታ ኣብ ዞባ ምብራቕን ደቡብን ኣጻፊፋ ንትሽዓተ ኣዋርሕ ኣብ ልዕሊ ኣዝተኻየደ ቀጻሊ ፈተነታት መጥቃዕትታትን ድብያታትን ጸላእ ሰጊራ ናብቲ ኣብ መተመት ከባቢ መልቁ ዝካየድ ዝነበረ ክረምታዊ ኣካዳምያውን ስነ ምምህርናውን ስልጠና ክትሳተፍ ኣብ ዝተመርሰትሉ እዋን እውን ጸላኢ ነቲ ገና ዘይሰመረሉ መደብ ንምድምሳስ ታጉጅለ ኣይዋድቑን።
1: ዓድራቕባ መፂና ዓድራቕባ ከዓ እንደገና ዕረፍቲ ብዝነበርናሉ እዋን ከዓ ወፊሮም ወፊሮም ከዓ ሕጂ እቲ ጉጅለ እቲ ቤት እቲ ናይ እቲ መምሃራን እውን ኩሎም እቶም መሳትኡ መምሃራን ዝበሃሉ እውን ብምልኦም ኣብ ዕረፍቲ ናይ ኮርስስ መሐደሲ ኮርስ ዝውሃበሎም ዝነበረ እዋን እዩ ወፊሮም ኩሎም ቶም ተምሃሮም እቲ ኩናት ኣትዮም ቀይሕ ዕምበባ ከዓ ክሳብ 12-13 ዝኣኽሉ ኣባላቱ ናብቲ ኩናት ክኣት ተገዲዱ ማለት እዩ። ስለዚ ኣብ ከምዚ ኩነታት ሕጂ ናይ መራሕ መደብና ኣናውንሰር ዝነበረ ግደውን እያሱ መስዋእቲ ንመጀመርያ ግዜ እቲ ጉጅለ ይቕበል ማለት እዩ።
2: ኩናት ሓልፍ ድሕሪ ኩናት ዘሎ ዕማምካ እንታይ ይመስል ኢልካ ምድህሳስ ጥራይ ናብኡ ምቕፃል ጥራይ

0: ደፈ ተሪፉ እቲ ዘሎ ክቅፅል ኣለዎ። ብግብሪ ኣብ ኩናት ቀኒና ምሩኻት ተኣራርዮም ውግኣትና ውፅኢና ስዋኣትና ቀቢርና ሽዑ ምሸት ምርኢት ዓረዛ ተባሂልና
1: ሽዑ ግደውን እያሱ ካባና ኣናው ስርና ዝነበረት ሰው እዩ ነይሩ። ኣብቲ ዋንቲ ዮርዳኖስ እያሱ ሓፍቲ እያ ንዑ ዮርዳኖስ ምሳን ኣላ ድምፃዊት እያ ንሱ ኣናው ስርናሕና እዩ። ኣብ ከምዚ ዓይነት ኩነታት ተሰዊኡ ከሎስ ሓዋ ተሰዊኡ ከሎስ ሙሉእ ምሸት ክደርፍ ኣብቲ ባህል ምስያ እዚ ፍሉይ እዩ።
2: ኣብ ሜዳ ዘጋጥም ዝነበረ ነጋሲ ካብቲ ንቡር ንቡር ይበዝሕን ሕጂ ከዓ ክተሰማቁሮ ትኽእል እምበር ሽዑ ከምዚ ኖርማል ወይ ስሩዕ ሂወትካ ጌርካ ካ ትወስቶ
3: ኣብ ውሽጢ 36 ሳምንታት ልዕሊ 50 ምርኢታት ንተዓዘብቲ ኣቕሪባ ናይ ድሕሪ መስመር ጸላኢ ዕዶታ ዝዛዘመት ቀይሕ ዕምበባ ኣንፈታ ንላዕላይ ጋሽ ብምቕናዕ ክሳብቲ ሽዑ ህዝባዊ ወያነ ሓርነት ትግራይ ትቆጻጸሮ ዝነበረት ከባቢታት ትግራይ ዘጠቓለለ ዕዶት ቀጺላ።
4: እዚ ናይ ኣድያቦ ዝበሃል ከባቢ ብምሉእ እዚ ዓድታት ካብ በዓል ዓዲ ነብሪ ዓዲ ዋዕላ ሽራሮ ወዘተ ብዙሓት ዓድታት እዮም ነይሩ ናብቲ ከባቢ ኣብኡ ዝነበሩ ኤርትራውያን ካብ ቀደማ ትሒዞም ዝነበሩ እዮም።
0: መረብ ተበጊስና ንዕዶት ትግራይ ክንኣቱ ከለና ነቲ ዕድል ናይ ምስላፍ ዘይነበሮ ብብዝሒ በብ ዝተፈላለየ ምክንያታት ኣብ ትግራይ ዝነበረ መንእሰይ ንምስላፍ ተባሂልና ኢና ና ዕዶት ንገብር ነርና።
5: በዓል ካብ ሽራሮ ኢና ትሒዝና ዓዲ ስመሩ ዓዲ ገብራይ ዓዲ ነብሪ ኢድ ዓዲ ሰናጭሮ እዚ ብብዝሒ ኤርትራውያን ዝነበሩሉ ቦታ እዩ።
1: ብልሙድ ወያነ ዘፅንሕዎ ክሳይ ነይሩ ዝኾነ ይኹን ሙዚቃ ክትፃወት ከለካ ባህሊ ክረአ ተፀኒሑ ሓንቲ ሙዚቃ ሕጂ እዚኣ ናይ ምስላፍ እያ ኢሉ ኣናው ሰርተ ተገሊፁ እቲ ኣብኣ ዝሰዓስዐ ዓወትና ሓፋሽ ኢሉ ምስላፍ ጥራይ ክስለፍ ኣለዎ ማለት እዩ።
4: ኣብዚ ክድናይ ዓዲ ክንስለፍ ኢና ዝብሉ ስጋዕ ሽሕ 2,000 ዝኾኑ ኢና ኣብ መወዳእታ እዚ መዝጊብና ማለት እዩ። ብምልኦም ከዓ ምምዝጋብ ጥራሕ ዘይኮነስ ሕጂ ትወስዱና ኢሎምና ስለዚ ማካይን ተፀዊዐን ኩለን ከም ዝኸዱ እዩ ተገይሩ።

ጉጅለ ባህሊ ቀይሕ ዕምበባ ኣብቲ ዓመት እቲ 1984 ሓራዝ ወፃ ከተማ ተሰነይን ከባቢኡን ባህላዊ ዕደታ ድሕሪ ምጥቕላል ኣብ ሓድሽ ዓመት 1985 ምርኢታ ኣብ ኣዳራሻ ትያትር ሱዳን ንኸተቐርብ ወግዓዊ ዕዶት ፈለመት።

0: ትብል ሰራዊ
1: ሱዳን ሓያል ዓረብ ትበሃል ጋንታ እያ ትዕድመና ሕጂ ሽዑኡ እዚ ምድላዋዚ እውን ድሓን እዩ ኢልና ከም ኣልቨላብል ዝደርፋ ዋልድ ኣለዋና ናይ ኣልቨላብል ሓደ ደርፊ ፅዕና ኣነ እውን ሓንቲ ደርፊ ናይ ካብቶም ህቡባት ደረፍቲ ናይ ሱዳን ናይ ሓመድ ኣረያሕ ደርፊ ኣፅኒዐ
2: ኣብ ውሽጢ እቲ ዑደት ዝጠርየ ተመክሮ ከዓ ካሊእ እዩ ነይሩ እዚ ኩሉ ዑደት ክካየድ ከሎ ኣብ ነፍሲ ክፍ ዓዲ ሓድሽ ድርሰት ሓድሽ ፍጠራ እቲ ተመክሮ ስኪልስ ናይቶም ሙዚቀኛታት ርበ ብምሉእ እንዳዓበየ እዩ ዝኸይድ እዩ ስለዚ ናይ ሱዳን ዘይኮነስ ናብ ካልእ ከማ ዝበቃ ዓቕሚ ተጠርዩ እቲ ገና ክትብገስ ከላ ታጉጅለ ዝነበራ ዳሓር ሱዳን ክትኣቱ ከላ ዝነበራ ዓቕሚ ዳርጋ ብሩእ እዩ

0: ዳርጋ ተፈላለኻ ክትሪዮ ትክእላ።
1: ስዳናውያን ናብ ሓቂ እዮም ዝግረሙ ነይሮም። ትሽዑ ዝንፃወቶ ነበርና ሙዚቃ ናብ ሓቂ እዮም ዘድንቑና ነይሮም። ናብ ሓቂ ውህደት ዘለዎ ሙዚቃ ኢና ንፃወት ነርና፣ ምክንያቱ ሙሉእ መሳርሒታት እዩ። ብሎውን ጥራይ ክላሪነት ኣሎ፣ ሳክስ ኣልቶላ፣ ሳክስ ቴኖር ኣላ፣ ትራምፔት ኣሎ። እዚ ብሎውን ጥራይ ክልተ ጊታሪስት ኣለዉ፣ ክራር ኣሎ፣ ኦርጋን ኣሎ፣ ድራም ኣሎ፣ ቤዝ ጊታር ኣሎ። ሕዚስ ሙሉእ ባንዲ እዩ ነይሩ፣ ፉል ባንዲ እዩ ነይሩ ንፃወት ነይረ። ሕዚ ኣብ ከምዚ ዓይነት ኩነታት ዝነበረ ኮምፖዚሽን ይኹን ወላ እቲ ውህደት ናብ ሓቂ ፅቡቅ ውሳይ ነይሩ እዩ።

ኣብ ሱዳን ዝሕተማ ጋዜጣታት ብዛዕባ ቀያሕቲ ዕምበባ ብዙሕ ፅሒፈን ብዛዕባ ብቕዓቶም ከም ዕድመ ናእሽቱ ግን ዘመናዊ ሙዚቃ ፅቡቕ ገይሮም ዝኣልዩ መሳርሒታት ናይ ሙዚቃ ፅቡቕ ገይሮም ዝኣልዩ ተባሂሉ ተፀሓይፈሎም ኣብ መወዳእታ ኸማን በዕላቶም ስኢሎም ነቲ ዶኪመንት ኣረኪቦምና

ንቀይሕ እምበባ ግን ከም ጉጅለ ከም ሓደ ናይ ሙዚቃ ጉጅለ ክትሪኦ ከለካ ሓያል ጉጅለ ገይሩ ኣውፅዎ ብቑዕ ጉጅለ ገይሩ ኣውፅዎ ሓደ ካብቶም ህዝባዊ ግንባር ከም ጉጅለ ባህሊ ዝምክሓሉ ግሩፕ ኮይኑ ክወፅእ ኣኽኢልዎ እዩ።

0: ብሰንኪ ኣብቲ ሃገር ሽዑ ዝተኻየደ ዕልዋ መንግስቲ ናይ ሱዳን ዕዶታ እኳ እንተተኸልፈ ቀይሕ ዕምበባ ኣብ ዓበይቲ ከተማታትን ኣብቲ ኤርትራውያን ተዓቒቦምሉ ዝነበሩ ማዓስከራት ስደተኛታትን ዕወቱ ስራሕ ፈጺመያ ናብ መበገሲኣ ብስቱድዮ ዓራርብ ተመሊሳ
1: ኣብ ዕድሜና ገለ ዕድመ ወሲኽና ኣብ ተመክሮና ገለ ኣብ ስምዒትና ገለ ሓላፍነት ህዝብን ሰራዊትና ሰኪምና እንዲና ተመሊስና ንፍሉይ ብዝማዕበለን ክስታይና መደባትና ክቕፅል ተባሂሉ እቲ ግዜ እቲ ምሁራት ናይ ድራማ ሱዳናውያን መፂኦም ሙዚቀኛታት መፂኦም ናይ ድምፂ ትምህርቲ ወሲድና ብወኒ ና ለይትን መዓልትን ፕሮባ ልምምድ ንገብር ነርና።
0: ኣብ ክራማት 1985 ድሕሪ ምሕራር ባረንቱ ብሰንኪ ዝተኸስተ ወተሃድራዊ ምዝንባል ፍርቂ ካብ ኣባላቱ ናብ ግንባራት ስለ ዝኸተተ እቲ ብናይ ሓያሎ ዓመታት ቀጻሊ ትምህርትን ስራሕን ልዑል ክእለትን ዝናን ዘጥረየ ቀይሕ ዕምበባ ከም ጥሩንፍ ጉጅለ ንጥፎታቱ ኣኽተመ።
2: ብሳንጃ ውጋ!
0: ቀይሕ ዕምበባ ህላዊኡ ከም ጉጅለ የብቅዕ እምበር ኣባላቱ ዘጥረየዎ ሞያን ተመክሮን ግን ኣብቲ ዝተመደብዎ ሓድሽ ናይ ስራሕ ቦታ ከጉልዓልዒ ተራእዩ።
1: መቀይሕ ዕምበባ ፋሕ ምባል ንኹለን ሓጊዝዎን እዩ ንኹለን ንባህሊ ውድብ ም ባህሊ ውድብ ኣብ ክልተ ጉጅለ ተመቂሎም ሓዮትን ዋርሳን ንክኾኑ ዝሓገዞም ና ሙዚቀኛታት ኣብኡ ምምፃእ እዩ።
3: ባ ግንባር ሓርነት ኤርትራ ጉጅለታት ጉጅለ ዋርሳ እያ ዋርሳ ተባሂላትሉ ዘላ ምክንያቱ ድማ ናይ ኣቦታታ ቀጥ ኢላ ወሪሳ

0: ጉጅለታት ባህሊ ክፍላተ ሰራዊት እውን ነቲ ዝረኸቦ ዓቕሚ ቀይሕ ዕምበባ ኣብ ምምዕባል ባህላዊ ንጥፈታትን ብሰፊሑ ተጠቒመናሉ
1: ረኺበን እየን ብዓቕመን ሲ ቁልተይ ኩለንተን ጉጅለታት ጽቡቕ ሓይሊ የርነን
2: ምሳና ከለዉ ከም ቀዳማይ ካልኣይ ደረጃ ዘይፃወቱ ዝነበሩ ኣብኡ ግን ቀወምቲ ናይቲ ባንድ ናይቲ ክፍላት ሰራዊታት ናይ ሙዚቃ ክኢላታት ነይሮም።
0: ኣቐዲሙ ብዘይ ስሩዕ ኣገባብ ክነጥፍ ዝፀንሐ ቤት ትምህርቲ ሙዚቃ ንኣባላት ቀይሕ ዕምበባ ነበር ማእገርን ዓንዲ ሕቆን ገይሩ እዩ ኣድማዕነቱ ኣረጋጊፁ።
3: እቲ ቤት ትምህርቲ እውን ከዓኑ ስለ ዘይነበሮ ኣብኡ ከም ኣሰልጠንቲ ኮይኖም ዝሰርሑ ከዓ ተሪፎም ኣብቲ ቤት ትምህርቲ ማለት እዩ።

0: ቀይሕ ዕምበባ ኣብ ምምዕባል ስነ ጥበብ ኤርትራ ብፍላይ ድማ ኣብ ምዕባል ሙዚቃ ሃገርና ዝገብሮ ኣስተዋፅኦ ብቐሊሉ ዝግመት ኣይኮነን።
1: እቲ ፍሉይ ዝንገብሩ ነበርና ምንቅስቃስ እቲ ፍሉይ ዝንገብሩ ነበሩ እቲ ኮምፖዚሽን ናይ ሙዚቃ እዚ ናብ ምዕራብ ገፁ ኣትሂብሎ ገለገለ ዝበሉ እዋናት ነይሮም እዮም ምስም ኣኼባታት ጌርና ዝተዛረብናሉ። ብዓይኒ ሕጂ ክትሪኦ ከለካ ግን ኮምፖዚሽን እዩ ሙዚቃ ትውህደት እዩ ክሳብ ክንደይ ዓሚቑ በሲሉ ከም ዝነበረት ናይ ቀይሕ ዕምበባ ተዓቕሚ እዩ
2: ሕምባ ኩሉ ሙዚቃ ተማሂሩ እዩ ሙዚቀኛ ክኸውን ይኽእል እዩ ብዝሓፀረ ግዜ ኩሉ ሳዕሳዓ እዩ ኩሉ ተዋሳ እዩ ኩሉ እቲ ዝበዝሐ ድምፃዊ እዩ ንኩሉ ነገራት ክገጥም ዝኽእል ተባሂሉስ ምስ ሙዕቡል ናይ ኖታ ናይ ሙዚቃ ትምህርትን በቲ ከዓ ናይ ኣካዳሚ ዕድላት እውን ስለ ዝነበሮ ንኩሉ ነገር ኣብ ኩሉ ተሰዊዑ ከሰልጥን ክስልጥንን ኣብ ቀረባ ዝነበረ እዩ
3: ኩሉ ክኢላ እዩ ቀይሕ ዕምበባ ኣብ ዝኸዶ ኸይዱስ ክኢላ እዩ ማለት በርከ ኣብቲ ቀይሕ ዕምበባ ከለና ሲ ቀዳማይ ግሩፕ ቀዳማይ ብቐጥታ ነቲ ኣብቲ ኣብ ሚዚክ ዝዋሳእ ኣሎ ኣብ ስነ ፅሑፍ ዝዋሳእ ኣሎ ገለ ካልኣይ ደረጃ ኣሎና ሳለሳይ ደረጃ እናበልና ኢና ንኸይ ስለ ዝነበርና ኩሉ ኣባል ቀይሕ ዕምበባ ሲ ሂንት ኣለዎ ኣትሊስት ክትብል ትኽእል ኢኻ ሕጂ ኣብ ዝኸዶ ኸይዱ ክፀጉሞ ይኽእል ንኸውን ግን ከም ሓደ ግሩፕ ካብኡ ንላዕሊ ከፍር ምኽኣለ ነይሩ ኢለ የ ዝሓስቡ ሕጂ ክሪኦ ከለኹ

ሓሊተይ ገዛ እትርዳ ሙሉ ትጋብርኒ ንስኽና ሰማይ ትጋብርኒ ባዕለ ከሎ ንድሕሪ ከሎ

0: መደብ ስነ ፍልጠት።
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት፣
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት፣
0: ንመቐይሩን ኣብራን ዕቃበ ከባብን። መደብ ስነ ፍልጠት።
2: ኣብ ርሑቕን ቀረባን ብምዃን ንመደብኩም መደብ ስነ ፍልጠት ኣብ ኤርቲቪ ኣብ ምክትታል ትርከቡ ፍትዋት ተኸታተልቲ መደብና ከመይ ቀኒኹም? ንሎሚ ክነተኩረሉ ሓሪና ዘለና ኣርእስቲ ኣካላዊ ፅሬት ዝብል ኮይኑ ዝናልኩም ቀሪብና ዘለና ንኡስ ኣርእስቲ ከዓ ክፍልታት ኣካላት ዝብል ይኸውን። ቅድሚ ናብቲ ምሉእ መደብ ምስጋርና ግን እስከ ገለ ካብ ክፍልታት ኣካላትና ክንጠቅስ ንፈትን። ራይ እምበኣር ክቡራትን ፍትዋትን ተኸታተልቲ መደብና ድሕር ዝሓፃር መሰጋገሪት ሙዚቃ ክንምለሰኩም ኢና፣ ኣይተርሕቑ። ክፍልታት ኣካላትና፣ ደጋውያን ክፍልታት ኣካላትና እዞም ስዕብ እዮም። ኣብ ትሕቲ ግንባርና ዝርከብ ዓይኒ፣ ኣብ ትሕቲ ኣዒንትና ዝርከብ ኣፍንጫ፣ ኣብ ትሕቲ ኣፍንጫና ዝመደበሩ ኣፍ፣ ብኽልተ ሸነኽ ርእስና ዘለዋ ጽምዲ ኣእዛን፣ ንመላእ ኣካልና ከም ኮቦርታ ጠቕሊሉ ዝርከብ ቆርበት፣ ካብ መንኮምና ዝብገስ መሓውር ወይ ኣእዳው፣ ካብ ጎሎና ዝብገስ መሓውር ወይ ከዓ ኣእጋር፣ ከምኡ ውን ኣብ ጫፍ ክፋል ኣእዳውናን ኣእጋርናን ዝርከቡ ኣጻብዕ። ከም ዝፍለጥ ርእስና ኣብ ላዕለዋይ ክፋል ኣካልና ዝርከብ ኣዝዩ ኣገዳሲ ክፍሊ ኣካልና እዩ። ርእስና ንኣገደስቲ ክፍሊ ኣካልና ዝኾኑ ከም ዓይኒ፣ እዝኒ፣ ኣፍንጫ፣ ኣፍን ሓንጎልን ሓቒፉ ዝርከብ እዩ። ንሕና ሰባት በቲ ብሽክና ርእስና ተሸፊኑ ዘሎ ሓንጎልና ኢና ንሓስብን ንመዛዝንን። ሓንጎልና ዳርጋ ንኹሎም ክፍሊ ኣካልና መልእኽቲ እናሃበ መደብ ስራሕ ዝህብ ንጉስ ክፍሊ ኣካላት እዩ። ካብ ኩሎም ክፍሊ ኣካላት ንዝመጽኦ ሓበሬታ ከዚኑን መሚዩን ውሳነ ዝህብ ክፋል እውን እዩ። ስለዚ ንሓንጎልና ብዝያዳ ክንጥንቀቐሉን ክንሕልዎን ይግባአና። ቁጽሪ 1 ዓይኒ። ኣዒንትና ኣብ መሳኾቲ ሽክና ርእሲ ዘለዋ ተነቀፍቲ ጽምዲ ክፍሊ ኣካላትና እየን። ንኣሰራርሐአን ዝምልከት ኣዒንትና ልክዕ ከም ሰኣሊት ካሜራ ኮይነን ይዓያ። ኣብ ከባቢና ንዝፍጸም ንጥፈታት ስኢለን ናብቲ ንጉስ ክፍሊ ኣካልና ዝኾነ ሓንጎል ህጹጽ መልእኽቲ ምስዳድ ከኣዩ ስራሐን። ስለዚ ኸዓ ነገራት ንምርኣይን ቅርጹን ሕብሩን ንምፍላይን ኣዝየን ይሕግዛና። ኣዒንትና ብጭዋዳታት ዝተተሓሓዛ ብምዃነን ናብ ዝተፈላለየ ኣንፈት ክንቀሳቐሳ ወይ ቀባሕባሕ ክብላ ይኽእላ። ንኣብነት ብስያፍ ንምጥማት ይሕግዛና። ኣብ ርእስ እዚ ሕብርታት ፈላሊና ንኽንፈልጥን ነገራት ካብ ማዕዶ ክነለልን እውን ይሕግዛና እየን። ኣብ ላዕሊ ከም እተገልጸ ኣዒንትና ኣዝየን ተነቀፍቲ እየን።

ኮካኮላ እኳ ብኸቦር ዓይኒ ዝሽፈናን መጠናዊ ምክልኻል ዝረኽባን እንተኾና ኣብ ዒንትና ጉድኣት እንተበፂሑ ግን ክሳብ ዑረት ክበፅሕ ዝኽእል ሳዕቤን ኣለዎ። ቁፅሪ 2 እዝኒ። ኣእዛና ብኽልቲኡ ጫፍ ናይ ርእስና ዝተቐመጣ ንምስማዕ ዝሕግዛና ኣገደስቲ ክፍሊ ኣካልነአን። ኣእዛና እውን ልክዕ ከም ድሽን ከምቲ ድሽ ዝተፈላለየ ሳተላይታት ዝስሕብ፣ ኣእዛና ኸዓ ካብ ዝተፈላለየ ኣንፈት ማዕበላት ድምፂ ስሒበን ናብ ሓንጎል ብምልኣኽ ድምፅታት ክነለሊ ይሕግዛና። ሞባይልና እንተተደዊላ ብእዝንና ንሰምዓ። ኛውታ ናይ ድሙና እውን ብእዝንና ኢና ንሰምዖ። ኮታ ኩሉ ዓይነት ድምፂ ንኽንሰምዕን ግብረ መልሲ ንኽንህብን ኣእዛና ዓብ ተራ ይፃወታ። ውሽጣዊ ክፋል እዝንና ግን ኣዝዩ ተነቃፊ እዩ። ብፍላይ እቲ ኸበሮ እዝኒ ዝበሃል ረቂቕ ሽፋን ብበላሕቲ ነገራት ወይ ዓው ዝበለ ድምፂ እንተተቐዲዱ ንሓዋሩ ክንጸምም ወይ እውን ምስማዕ ክንስእን ንኽእል። ቁፅሪ 3 ኣፍንጫ። ኣፍንጫና ኣብ ማእከላይ ክፋል ገጽና ትርከብ ክልተ መሳኹቲ እትውንን ክፍሊ ኣካልና እያ። ኣፍንጫና ኣብ ከባቢና ንዘሎ ዝኾነ ዓይነት ሽታ ወይ ጨና ብምስናድ ናብቲ ንጉስ ክፍሊ ኣካልና ዝኾነ ሓንጎል ትልእኮ እሞ ዓይነት እቲ ሽታ ንምፍላይ ትሕግዘና። ንኣብነት ዝተባላሸወ ዓሳ ብጨንኡ ካብቲ ጥዑይ ክንፈልዮ ንኽእል። ዝረስሐ ካልስን ዝተሓፅበ ካልስን እውን ብዓይንና ከይረኣና ብሓገዝ ኣፍንጫና ሸቲትና ጥራይ ክነለልዮ ትኽእለና። ካብዚ ብተወሳኺ ኣፍንጫና ንኽነተንፍስ እውን ልዑል ተራ ትጻወት። ከም ዝፍለጥ ዝኾነ ህይወታዊ ከየስተንፈሰ ክነብር ዝከኣል ኣይኮነን። ኣፍንጫና ግን ካብ ደገ ኣየር ስሒብና ናብ ሳምቡኡና ክንሰድድን ረሳሕ ኣየር ክንጉሕፍን ኣዝዩ ልዑል ሓገዝ ትህበና። ነቲ ነተንፍሶ ኣየር ዘጻሪ ደቀቕቲ ጸጉሪ ኣብ መሳኹቲ ኣፍንጫና ይርከብ። እዚ ጸጉሪ ከም ዶሮና ዝኣመሰለ ናብ ሳምቡኡና ክኣቱ ዘይብሉ ርስሓት ንምዕጋትን ምክልኻልን ቀሊል ዘይበሃል ወሳኒ ተራ ይጻወት። ቁፅሪ 4 ኣፍ። ኣፍና ኣብ ትሕቲ ኣፍንጫና ዝርከብ ክፍሊ ኣካል ኮይኑ ብላዕልን ብታሕትን ክልተ ከናፍር ሒዙ ዝርከብ ኣብ ገጽና ዝርከብ ቀዳድ እዩ። ኣፍና ኣብ ውሽጡ ከም ኣስናንን መልሓስን ዝኣመሰሉ ውሽጣውያን ክፍልታት ዝሓቖፈ እዩ። ኣፍና ክንዛረበሉ፣ መግቢ ክንበልዓሉ፣ ከምኡ እውን መስተ ክንሰትየሉ ይኽእለና። ብፍላይ ከዓ መግቢ ንምሕቃቕ ኣገዳሲ እዩ። መልሓስና መቐረት ናይቲ እንበልዖ መግቢ ንምልላይ ትሕግዘና። ኣስናና እውን ንዝኾለስናዮም መግቢ ኣብ ምሕያኽን ምድቓቕን የድልየና። ኣፍና ምስ ጎሮሮ ዝተራኸበ ብምዃኑ ኸዓ ተሓይኹ ንዝተዳቐቐን ብምራቕ ንዝተርከሰን መግቢ ንጎሮሮና ሰንጢቑ ናብ ከስዐ ንኽወርድ ዓብዪ ደገፍ ተበርክት። ቁፅሪ 5 ኢድ። ኣእዳውና ኣብ ክልቲኡ ሸነኽ ናይ መንኮብና ብመላጉቦ ስርዓት ዓስከሬን ዝተንጠልጠለ ሓደ ካብቶም ክልተ መሓውራትና እዩ። ኣእዳውና ብዝተፈላለየ ዝተላጋገቡ ኣዕፅምቲ ዝቖመ ክፍሊ ኣካል እዩ። ዳርጋ ኩሎም ኣብ ዕለታዊ ህይወትና እነካይዶም ንጥፈታት ብዘይተሳትፎ ኣእዳውና ክነካይዶም ዝከኣል ኣይኮነን። እዚ እምበኣር ንኣገዳስነት ኣእዳውና ዘንጸባርቕ እዩ። ዝተፈላለየ ዓይነት ምንቅስቓስ ክነካይድ እውን ይኽእላና።
بتوسخي كبيد يخون فوكيس شخم كنصور يطغمانا أمود داتا كفالا داونا نقرات نمج إبات نمج حاف نمج تقعن كالي زحقزو أتابع اللونا أبجاف أتابع تناون صفري اللنا

0: ዝፀፈሉ ቦታ ብርኪልና ንጽውዖ። ብዘይህላወ ኣእጋርና ከም ሰባት ክንቀውም፣ ደው ክንብልን ክንንቀሳቐስን ኣይንኽእልን ኢና። እዚ ኸዓ ንኣገዳስነት ኣእጋርና የጉልሕ። ካብ ቦታ ናብ ቦታ ክንንቀሳቐስ ስፖርታዊ ንጥፈታት ከም ጉያ፣ ቅድድም ብሽክለታ፣ ጸወታ ኩዕሶ እግርን ካልእ ንጥፈታትን ክነካይድ ከም መኪና ክንዝውር፣ ክንስዕስዕን ወዘተ ኣእጋርና ኣዝዩ ልዑል ሓገዝ የበርክታልና። ልክዕ ከም ኣእዳው ኣብ ኣእጋርና እውን ኣጻብዕ ኣለውና። ኣብ መወዳእታ ክፋል ናይቶም ናይ ኣእጋርና ኣጻብዕ እውን ኣጽፋር ኣለው።
1: መንያ ንግስቲ ኣነ መስትያት ናይ ዝደጋዊ ዓለም ኣነ መስኮት ነብሲ ብዘይቀላ ዓለም ኣነ እንተ ዘይሃለየ ኩልኸውን ጸልማት እቲ ብርሃን ትርኢት ይትካእ ብደልሃመት ዓይኒ ኸኣብሉኒ ንግስቲ ኣካላት ዘረባይ ዘይኣምን ይፋቐር ምስዑረት ኣነ እምበር ንግስቲ ብዘይክትዕ ብዘይጐንፂ ኣነ እንዴ በዓልቲ መስኮት ጐይታ ድምፂ ኣነ እንተዘይሃለየ ኵልኽ እንታይ ገበርቲ ኣነ እንዴ ዋና ወረ ናይ ሕሹኽታ ምኽባዕቲ እዝኒ ኸኣብበሃል ንግስቲ እዛ ነብሲ ኣነ እንተጐዲለ ጸማማያ እዛ ነብሲ ኣነ እባ ንግስቲ ብፍታው ብዘይ ኣቤቱታ ኣነ እንዴ መልክዕ ጐይታ ምኡዝ ሽታ ኣነ እንተዘይሃለየ መን ብሕይወት ክሰርር ኣነ እንተጐዲለ ፍጡር ይኸውን ነብሲ ሄር ኣፍንጫ ኸኣብበሃል ንግስቲ እዛ ነብሲ ኣነ እንዴ መሸተቲ ኣነወ መተንፈሲ ኣነ እባ ንግስቲ እንተ ደለኹ ንሰባት የጋጩ እንተ ደለኹ ጥዑም ቃላት የመንጩ ኣነ እንተዘይሃለየ መን ከስተማቕር ተደልየ ይሕይኽ ተደልየ ይምድር ኣነ ንግስቲ እዛ ነብሲ ኣፍ ከኣብሉኒ ካብ በዓል ጣፍ ዝብልጽግ ኵሉ ዝብህገኒ መንጋስ መንጋሱስ ኣነ እባ ንግስቲ ኣነ መተግበሪት ኣነ መጣቕዒት ኣነ እንዴ ጥበበኛ ኣነ መዳመቒት ኣነ ተባእሲት ኣነ ሰላማዊት ኣነ እንተዘይሃለየ ኵሉ ኸውን ክእለት ኣልቦ ኣነ እንተጐዲለ ሰብ ስእን ማዕልቦ ኢድ ከኣብበሃል ንግስቲ እዛ ነብሲ መተካእታ ዘይብለይ ናይ ኵሉ ፈውሲ ኮንቱ መደረዩ ንግስነሲ ንዓይ ባሃቡኒ ኣነ ተጓዓዚ ብዘይድኻም ምስወኒ ኣነ ጐያይት ንቕልቁለት ምስ ዓቐብ ኣነ እንተዘይሃለየ ብየን ኣቢሉ ኣሳልጦ ኽርከብ ንግስቲ እዛ ነብሲ እግሪ ኸኣብበሃል ኣነ እንተዘይሃለየ ኣይፍት
0: ኣፍንጫ ንምሽታትን ምስትንፋስን ትሕግዘና። ቁጽሪ 4 ኣፍ ኣፍ ኣብ ትሕቲ ኣፍንጫና ትርከብ። ከናፍር መልሓስን ኣስናንን ኣለውዋ። ንምስትምቓርን ምብላዕን ከዓ ትጠቕመና። ቁጽሪ 5 ኢድ ካብ መንኮብና ዝብገስ መሓውር እዩ። ኣእዳው ኣብ ጫፉ ኣጻብዕ ኣለውዎ። ኣእዳው ክንጽሕፍ፣ ክንሰርሕ፣ ነገራት ክንጭብጥን ክነጣቐዕን ይኽእለና። ቁጽሪ 6 እግሪ ካብ ምሕኩልትና ዝብገስ መሓውር እዩ። ኣእጋርና ዝዕጸፈሉ ቦታ ብርኪ ኢልና ንጽውዖ። ኣእጋርና እውን ኣጻብዕ ይውንኑ። ኣእጋርና ክንከይድ፣ ክንጐይ፣ ክንጻወትን ኩዕሶ ክንቀልዕን ይኽእለና።

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ

0: እምበኣር ዕድመና ኸቢርካ ናብዚ መደብ ስለ ዝመፅኻ ክቡር ስነ ጥበብና ሰሎሙ ፀሃየ ብስመይን ብስም ሚኒስትሪ ትምህርትን ነመስግነካ። መጀመርታ ሕቶና ኣብ መፃፃእ ታሪክን ሃገራዊ መዝሙርን እንታይ ይመስል?
1: መጀመርያ ብዛዕባ ሃገራዊ መዝሙር መብርህ ክህብ ወይ መግለፂ ክህብ ዝተገብረለ ዕድሜ ኣዝየ የመስግን። ብዛዕባ ኣብ መፃፃኣን ታሪክን ሃገራዊ መዝሙር ኤርትራ ብዝምልከት ሽሕ እኳ ሃገራዊ መዝሙር ኤርትራ ዝኾነት ዳሓር ኣብ 93 ክንመፆ ኢና እንተኾነት እቲ ናብኣ ዘምርሐ ናብዚ ሃገራዊ መዝሙር ኤርትራ ኮይና ዘላ መዝሙር ዘምርሐ ታሪክ ቁርብ ንድሕሪት ተመሊስና ክንሪኦ ክንፍትን ከድልየና እዩ። ንሱ ከዓ እንታይ እዩ? መጀመርያ መዝሙር ኤርትራ እያ ነይራ። መዝሙር ኤርትራ ኤርትራ ኣብ ግዜ ቃልሲ ንሓርነት ኣብ ትቃለሰሉ ኣብ ትጋደለሉ ዝነበረት እዋን ብዛዕባ ምህላው ሃገራዊ መዝሙር ክትዛረባ ኣይትኽእልን እያ። ናፃ ሃገር ስለ ዘይኮነት ሃገራዊ መዝሙር ክህልዋ ዝኽእል ከዓ ናፃ ሃገር ምስ ትኸውን እዩ። ስለዚ ኣቃልሲ ዝነበረት ኤርትራ እዛ መዝሙር እዛ መዝሙር ኤርትራ ንብላ ዘለና ካብ 86 ኣትሒዛ እንድያ ከም ዝኾነት ሓርበኛዊት መዝሙር ትሰርሕ ትዝመር ዝነበረት ቅድሚኡ ግን ናብኣ ዘምርሐ ኣብ መወዳእታ 84 ናብቲ ታሪክ ክንመፅእ ኣብ መወዳእታ 84 ኣነ ኣብ ማእከላይ ጭንፈር ባህሊ እንዳሰራሕኩ ከለኹ ኣሮን ተኪኦ እውን መሳርሕተ እዩ። ናይ ዜማ ክኢላ ደራሲ ናይ ዜማ እዩ፣ ጊታር ዝፃወት ብዙሕ ካልእ መዛምር እውን ብሓባር ውፅኢና ነርና። ሕጂ ሓደ ሓሳብ ይመፀኒ ከም ኩሉ ካልእ ናይ ግዜ ቃልሲ ደርፍታትና ይኹን መዛሙርና ማለት እዩ ካብኡ ብዘይፍለ ግን ኤርትራ ብዝብላ ርእስቲ ነቲ ኤርትራ ተሓልፎ ዝነበረት መከራ ናደራዕን እትገልፅ እሞ ከዓ ብኩሉ እቲ መከራ ናደራዕን ሓሊፋ ተዓዋቲት ክትከውን ምኳና ዝገልፅ ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ይብሎ ሓርበኛዊ ዝኾነ ዜማ ዘለዓዕል ዜማ ከምኡ ኢና እውን ነውፅእ ዝነበርናቸው እቲ ደርፍታት ኹን እቲ መዛሙር ኹን ሲ ነቲ ጉዕዞቲ ነቲ መድረኽቲ ዝገልፅ እዩ ነይሩ። ስለዚ ከምኡ ዓይነት ዜማ ሓይሊ ዘለዋ ተናህር ትለዓዕል ዜማ ሲ ኣውፅእ ሕሰብ ኣነ ክገጥመላ ብዝበልኩ ካርእስቲ ብሎ እሞ መወዳእታ 84 እዩ ሕራይ ክሓስበላ የብለኒ። ድሕሪኡ ኣብ 85 ሙሉእ ብምሉእ ብሓደ ይነበርና ንዑደት ከይዶም በዓል ኣሮም እቲ ሙሉእ ጉጅለ ናይ ማእከላይ ጨንፈር ባህሊ እቲ ናይ ሙዚቃ እቲ ናይ ድራማ ብሓደ ዝንቀሳቀስ እቲ ናይ ዑደት ማለት እዩ። ኣነ ብቲ ማእከላይ ቦታ እየ ተሪፈ ብሓደ እውን ብኣካላይ ነበርናን ይሓስበላህሉ ትብልኻ ክሳብ ትራኸብ ብዝኾነ 85 ብከምኡ ሓሊፉ 86 ኣብ ከባቢ ወርሒ 7-8 ብዝነበረ እዋን ኣሮን እቲ ሓደ ግዜ ኢልካ ንዝነበርካ ዜማ ንዓ ማለት ሲ ብቕዕቲ ነታ ርእስቲ እቲኣ ትበቅዕ ዜማ ተረኺባ ኣላ እሞ ንሳ ሰሚዐያ ኣነ ፅብቕቲ ኮይና ረኪበያ ኣለኹ ስማዓያ እሞ ግጥሚ ክትፅሕፈላ ይብለኒ የምፅእ ኣለይ ከዓ ነታ ዜማ እዛ ዜማ እዚኣ ከመይ ኢለ ያ መፅያ ከዓ ኣገዳሲ እዩ ኣብዚ ታሪክ ናይዚ ሃገራዊ መዝሙር። እዛ ዜማ እዚኣ ኣብ ሱዳን ዝነብር ዝነበረ መምሪ ይስሓቅ ኣብርሃም ዝበሃል ተጋዳላይ ናይ ተጋድሎ ሓርነት ኤርትራ እዩ ነይሩ። በቲ ዝሰዓበ ኩነታት ናይ ተጋድሎ ሓርነት ኤርትራ ኣብ ሱዳን እዩ ነይሩ ሽዑ ኣብ ሱዳን ኮይኑ ግን ቅርራብ ምስ ትሰውራ ማለት እዩ ምስ ተጋደልቲ ህዝባዊ ግንባር ነይርዎ ቀያሕቲ ዕምባባ ንዑደትኒ ቀያሕቲ ዕምባባ ማለት ናይ ቤት ትምህርቲ ሰውራ ጉጅለ ባህሊ ማለት እዩ ንዑደት ንሱዳን ምስ ከዱ ይረኽቦም እሞ እዛ መዝሙር እዚኣ ክትጠቕመኩም ትኽእል እንተኮይና ሲ ተጠቐሙላ ኣነ ዘውፃኽዋያ ኢሉ ታ ዜማ ይህቦም ቃላት እውን ነይርዋ ብዛዕባ ተጋዳላይ ዝገልፅ ብዝኾነ እዚኣ ሂበኩም ኣለኹ ኢሉ የበርክተሎም። ቤት ትምህርቲ ሰውራ ነዛ ዜማ እዚኣ ሒዞማ ንሜዳ ይኣትዉ። ንሜዳ ምስ ኣተዉ ገለ ካብኦም ከዓ በዓል ነፀረ ኣብ ወዲ ሻውል ማለት እዩ ነፀረ ኣብ ገሬሱስ ሙዚቀኛ ዘለውዎም ብርክት ዝበሊዖም እየ ናብ ማእከላይ ጨንፈር ባህሊ ይመፁ ተመዲቦም ማለት እዩ። ናብ ማእከላይ ጨንፈር ባህሊ ሒዞማ ምስ መፁ ኣሮን ይሰምዓ ሙዚቀኛታት ስለ ዝኾኑ ከምዚኣ ዝኣመሰለት ዜማ ከዓ መምሪሳ ኣብርሃም ኣብ ሱዳና በርኪቱልና ይብልዎ ይሰምዓ ኣሮን መምሪሳ ኣብርሃም ዋላ ኳ ኣብ ሱዳን ከሎ ይሃቦ እምበር ድሓር ናብ ሜዳ ኣትዩ ኣብ ሜዳ ኣትዩ ህዝባዊ ግንባር ኣባል ህዝባዊ ግንባር ኮይኑ ኣትዩ ተሰሊፉ ማለት እዩ። ኣብ ቤት ትምህርቲ ሰውራ መምህር ናይ ሙዚቃ ኮይኑ እዩ። ሕጂ ኣሮን እምበኣር ነታ ዜማ ከምፅኣለይ ከሎ ብከምዚ ኣታ ዜማ መፅያ ናብ ማእከላይ ጨንፈር ባህሊ እዚ ግዜ እዚ ድሮ ናይ ብሩራዊ እዮቤል እዩ ናይ ሰውራ ኤርትራ ብሩራዊ እዮቤል እዩ ከዓ መበል 25 ዓመት ናይ ብረታዊ ቃልሲ ኤርትራ ማለት እዩ 86 ሓደ መስከረም ድሮ እዩ ዝኾኑ ዘሎ። ስለዚ ንኡ ምድላው ንገብር ስለዝነበረና ማእከላይ ጨንፈር ባህሊ እዚኣ ከዓ መዝሙር ኣብኡ ብቲመደብ ተኣቱ መዝሙር ክትከውን ቃላት ክፅሕፈላ ነይሩኒ ኣነ እውን ተቐቢለዮ። ኣሮን ከዓ ናይ ዜማ ክኢላ ስለዝኾነ ዓይነ ይሓሶኹን ኣነ ንኣይ እውን ደስ ኢላትኒ። ሕጂ ኣጋጣሚ ኣብዚ ሰነደ ኣብዛ ሳሕል ትብል መፅሓፈይ እዛ ኣገፅ 82 ዘላ ሽዑ ዝፅሓፍክዋ እያ ነታ ዜማ ሙሉእ ብምሉእ ናይ መምህር ይስሓቅ ኣብርሃም ዘላ ዜማ ዝፅሓፍክዋ እያ ለቲ 14 ወርሒ 8986 ንብሩራዊ እዮቤል ንክትቀርብ ከም መዝሙር መዝሙር ኤርትራ ማለት እዩ ዝፅሓፍክዋ እያ ብዘላ ብዝኾነ እታ መዝሙር ኣብታ ዝነበረት ዜማ ትግጥሚ ፅሒፈዮ መኽፈቲ መደብ ናይቲ ብሩራዊ እዮቤል እዩ ትኸውን ማለት እዩ ብደረጃ ናይ ማእከላይ ጨንፈር ባህሊ ማእከላይ ጨንፈር ባህሊ እዩ ከዓ ከፊትዎ ነቲ መደብ ብምርኢት ናይ መድረኽ ዓብዪ በዓል እዩ ነይሩ ብሩራዊ እዮቤል እዩ ናይ ሰውራ ኤርትራ ምርኢት ናይ ወታደራዊ ምርኢት ዝነበሮ ሰልፊ ዝነበሮ ብዙሕ ነገራት ዝነበሮ እቲ ፕሮግራም ድሓር ግን እቲ መደብ ምስ ቀረበ እሞ ኣብ ስዕብ ዝነበረ መዓልታት ኣብ ድምፂ ሓፋሽ ክትፍኖ ከላታ መዝሙር ንሰምዓ ብፍላይ ከዓ ኣሮን እቲ ትሕዝቶኣ ከምቲ ንደልዮ ከም ዘይኮነ ተረዲእዎ እቲ ግጥሚ ዘይኮነስ እቲ ዜማ ብፍላይ ከዓ እታ ካልኣይቲ ክፋል ናይቲ ዜማ ዝሒላ ኣላ ንሳ ነቲ ንደልዮ ዝነበርና ምልዓዓል ወኒ ዘበጋግስ ግንባር ንኸፍርስ እቲ ሰራዊት ዘለዓዕል ከምኡ ኣይኮነትልናን ስለዚ ለውጢ ክንገብረላ ኣለና ዝብል ሓሳብ የምፅእ ዝሕሊ ናይቲ ካልኣይቲ ዜማ። ሕጂ እንታይ እዩ ተቐዳመይቲ ዜማ ናይ መምህር ይስሓቅ ፅቡቕ ኣላ ሽዑ ማለት እዩ ብቲ ግዜ እቲ ኤርትራ ኤርትራ ኤርትራ በዓል ደማ እናልቀሰ ንክለቃ ሂወትና ንሕልፈላ ኣለና ደቃ እዩ ነይሩ ሽዑ ሂወትና ኢና ንሕልፍ ነርና ተቃልሲ ቅፃሊ እዩ ነይሩ ክንዕወት ምኳንና ኢና ንፈልጥ እምበር ማዓስ ከም ንዕወት እወ ንመፃኢ እያ ተፃሒፋ ሰውራ ኤርትራ ክዕወት ምኳኑ እምበር ማዓስ ከም ዝዕወት ትዕለቱ ክትፈልጡ ይትኽእል ኢኻ ስለዚ ንመፃኢ እዩ ነይሩ ተቓላታ ኤርትራ ኤርትራ ኣብ ዓለም ክውሃባ ጉቡእ ክብራ ንመፃኢ እዩ ነይሩ እቲ ስለዚ እንታይ ይገብር ኣሮን ማለት እዩ እንሳ ተቐዳመይቲ ዜማ ከም ዘላታ ይገድፋ ፅቡቕ ኣላ ኢሉ እዛ ኤርትራ ኤርትራ ኣብ ዓለም ክውሃባ ጉቡእ ክብራ ትብል እውን ናይ መምህር ይስሓቅ ኣብርሃም እያ ከም ዘላታ ይገድፋ 8 መስመር ተዘምር ግን ናይ መምህር ይስሓቅ ኣብርሃም ኣብቲ ቀዳማይ 4 መስመር ኣብቲ ዳሕርዋይ ክትድገም ከላ ከዓ እታ ዜማ ከዓ 4 ሓደሽቲ መሳምር ዝዝመራላ ከዓ እዚአን ክቕየር ኣለዎ ኢሉ ምስአን ኣወሃሂዱ ኣጋጢሙ ይቕይረን እዛ ድሓር መዝሙር ኤርትራ ዝኾነት ሕጂ

0: ሃገራዊ መዝሙር ዘላ ዜማ ብኸምኣ ዝመፀት እያ። ሕጂ ክልቲኦም ኮፍ ኢሎም እውን ኣይኮኑን ነቲ ዜማ ኣዋሃይዶሞ ክልቲኦም ደረስቲ ናይቲ ዜማ እያ ክንብል ከለና ኣሮን እዩ ነዚ መስርሕ እዚ መጀመርያ መምሪሳ ቅንዓ ምሰደዳ ድሕሪኡ ኣበይ ኣትያ እንታይ ኮይና ኣይፈልጥን እዩ ጥራይ ቀያሕቲ ዕምባባ ከም ዝሃቦም እዩ ዝፈልጥ። ኣሮን ግን ነዚ ዝበልኩኩም መስርሕ ብምሉኡ ወዲኡ ናቱ እውን ኣእትዩ ነታ መዝሙር ዳግማ ይሰሪሕዋ። እዚ ዝኾኑ ዘሎ ማእሲዩ ኣብ ታሕሳስ 1986 ድሕሪቲ ዝበልናዮ ብሩራዊ እዩ ብልዩ ቀሪባስ ገምጋም ተገይሩላ ለውጢ ክገብረላ ሓሲቡ ሓሲቡ ኣብ ታሕሳስ ለውጢ ገብረላ ኣነ ከዓ ለውጢ ክገብር ይነብረኒ ኣብቲ ግጥሚ ምክንያቱ ሓዲስ ዜማ ስለ ዝኾነ ዜማ ኩሉ ሳዕ ክልወጥ ከሎ ብመጠን ናይቲ ባህሪ ናይቲ ዜማ ተቓላት ከዓ ክቕየር ኣለዎ። እቲ ቴማ ዳ ኣሎ ንሱ ዝኾኑ እምበር ተቓላት ክቕየር ግድን እዩ። እዛ ኣነ ከዓ ነቲ ቓላት ክቀይረዮ ማለት እዩ ነቲ 8 መስመር ንመጀመርታ ግዜ ኣብ 87 ወርሒ 3 ኣብ ካልኣይን ሓድነታውን ጉባኤ እያ ትቐርብ። ሕጂ ካልእ ኣጋጣሚ ካልእ ዓብ ኣጋጣሚ ከዓ ማለት እዩ ኣብኡ ከዓ መክፈቲ ኮይና ትቐርብ። ኣብቲ ቀዳማይ ብሩራዊ እዮ በል እዩ ነይሩ ዝገለፅክዎ ለውጥታት ትገይሩሎ ሓደ ካልእ ዓብዪ ኣጋጣሚ ከዓ ካልኣይ ጉባኤ ካልኣይን ሓድነታውን ጉባኤ ዝበሃል ናይ ህዝባዊ ግንባር ኣብኡ ከዓ ትቐርብ መክፈቲ ኮይና ሕጂ ከመይ ክትከውን እያ እዩ ትሕቶ። በዚ ኣሮን ዝገበሮ ለውጢ ምስ ተዘመረት ናይ ዜማ ቃላት ከዓ ምስኡ ከም ዝተለወጠ ገሊፅ ኣለኹ ፅቡቕ ትኸውን ኣብ እዝኒ ኣብ ድምፂ ሓፋሽ ተደጋጊማ ትዝመር ሰብ እውን ይሕዛ ኣብ ዝተፈላለየ ኣጋጣሚታት ከዓ ፀኒሑ ማለት እዩ ኣኼባ ክግበር ከሎውን ትዝመር እቲ ቃላታት ተጋዳላይ ከፅንዑ ህዝቢ እውን ከፅንዑ ከዓ ኣብ መፅሄታት ኣብ ሓርበኛ ኣብ ሳግም ይወፅእ ማለት እዩ ትግጥሚ ሰብ ምእንቲ ከፅንዖ ከምኡ እናበለት ክሳብ 91 ትዝመር ማለት እዩ ክሳብ ናፅነት ንረክብ ናፅነትና መንዚዕና ማለት ኤርትራ ናፃ ክሳዕ ትኸውን ወ 91 ትዝመር እዛ መዝሙር። ሕጂ እቲ ቓላታ ግድን እዩ ይኣርግ ኣሎ ሓሊፉ እዩ ኤርትራ በዓል ደማ እናልቀሰ ንክለቃ ሂወትና ንሕልፈላለና ደቃ ክትብል ኣይትኽእልን ኢኻ ኤርትራ ብዓለም ክውሃባ ግቡእ ክብራ ትኽውሃባ ግቡእ ክብራ ስኳ ክሳብ ወግዓዊ ብዓለም ትፍለጥ ብሕቡራት ሃገራት ክትፀንሕ ትኽእል እቲ ግን እቲ ተኸፍሎ ሂወት ሓሊፉሎ ኣብ ናፅነትካ በፂሕካ ዘለኻ እዚ ናይ ሕርክሪ ክብለኒ ነይሩ ከም ገጣመ ናይታ መዝሙር ሕርክሪ ክብለኒ ነይሩ። ምስ ግዜ ኣብ 92 መወዳእታ 93 ኣቢለ ቀዚ ኢለ ክልወጥ ኣለዎ ኢለ ስለ ዝሓሰብኩ ባዕለይ ፅሒፈ ሒዘ የቐሚጥ እየ ነይሩ ሓደ መዓልትስ ቀይርና ክንመልእ ኣለና ዝብል ሓሳብ ስለ ዝነበረኒ። ድሓር ግን ሪፈረንደም ተገይሩ ኣብ መያዝያ 93 ሪፈረንደም ተገይሩ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ክንሰግር ኣብ ዝነበረ ግዜ ኣብ ግንቦት ማእከላይ ሽማግለ ወይቲ ባይቶ ኤርትራ ትእምርትታት ክህልዋ ስለ ዘለዎ ሃገራዊ ትእምርትታት ባንዴራ ክህልዋ ኣለዎ ኣርማ ክህልዋ ኣለዎ ሃገራዊ መዝሙር ክህልዋ ኣለዎ ኤርትራ ናፃ ኤርትራ ክትእወጅቲ ኮይና ማለት እዩ። ስለዚ ባንዴራ ንፈልጦ እዛ ባንዴራ ኤርትራ ተወሃሂዳ እዚኣ ባንዴራ ኤርትራ ተባሂለ ኣርማ ንፈልጦ ገመል ምስቲ ምልክታት ዝህብ ኣብ ዙርያቲ ገመል ዘሎ እዚ ኣርማ ኤርትራ ተባሂሉ ሃገራዊ መዝሙር ኤርትራ ከንታይ ትኹን ዝብል ሕቶ ምስ ቀረበ ሃገራዊ መዝሙር ኤርትራ መዝሙር ኤርትራ ትኹን። እቲ ቓላታ ግን ናብዚ ተኣትዩ ዘሎ መድረክ ናይ ናፅነት እቲ ንመጻኢ ዝገልፅ ዝነበረ ህልውን ሕሉፉን ኮይኑ እቲ ቓላታ ብኡ ይገለፅ እዚ ይኹን። ስለዚ ብከምዚ መንገዲ ምቅያራት ተገይሩላ ተቕረብ ተባሂሉ ተወሲኑ ማለት እዩ። ኣጋጣሚ በቲ ዝጠቐስክዎ ምክንያት ኣነ ንባዕለ ሕርክሪ ክትብለኒ ስለዝነበረት ኣከም ብከምኡ ትዝመር ስለ ዝነበረት ኣብ ኣብያተ ትምህርቲ ድሮ ነቲ ቓላታ ቀይረ የ ነረ ከምኡ ምስ ተባሃለ ከዓ ኣነ እሞ ብከምዚ መንገዲ ቓላታ ተቐይሩ ስለ ዘሎ ይረአ ተባሂሉ ዜማ ይቀየረኒ ቓላት እዩ ክቅየር ዝኽእል ተራእዩቲ ቓላት ፅቡቕ ኣሎ ነቲ ተኣትዩ ዘሎ መድረክ ናይ ናፅነት ዝፍልጥ ስለ ዝኾነ ተወሃሂዳ ተመሊኣ ትቕረብ ተባሂሉ ተመሊኣ ቀሪባ ንመጀመርያ ግዜ ኣብ 23 ግንቦት ናብ 24 ናብ ዘወግሐ ለይቲ ናፃ ኤርትራ ቅድሚ መላእ ዓለም ክትእወጅ ከላ ተወግዓዊ ምእዋጅ ሃገራዊ መዝሙር ኤርትራ ከዓ ንመጀመርታ ግዜ ተዘሚራ። ስለዚ ሕፅር ብዝበለ ታሪኻ እዚ እዩ ዝተረፈ እንተሎ ክሕተ ትከኣል እዩ ታሪኻ መፃፃ ግን እዚ እዩ። በዚ ምክንያት እዚ ኢና ከዓ ክልቲኦም ተሳተፍዋ ስለ ዝኾኑ ኣብ ዜማኣ ዋላ እኳ ክልቲኦም ብሓደ ኮይኖም ሰሪሖም እንተዘየምፅዎ በዚ ዝበልኮ መስርሕ ዝመፀት ስለ ዝኾነት እቶም ደረስቲ ናይቲ ዜማ መምህር ይስሃቅ ኣብርሃም ሕጂ ብሂወት የለን ኣሮን ተኪኢ ከዓ እዚኦም ክልቲኦም ምኾኖም ደረስቲ ናይ ዜማ ዝግለፅ እቲ ግጥሚ ከዓ ከምዚ ዝበልና እዮም።
1: ሕራይ እምበር ኣቶ ሰሎሞን ካልእ እውን እታ ሃገራዊ መዝሙር እታ መጀመርታ ንድፊ 86 ከምዚ ዚ ስእሊ ንሪኦ ዕለት 14 ወርሒ 8 1986 እታ መጀመርታ ዝተደርሰታ ማለት እዩ። ስለዚ ኣብዚ ሕጂ ግዜ ሃገራዊ መዝሙር ናይ 40 ዓመት ግዜ ከይዳ ኣላ ክትሰምዓ ከለካ እንታይ ዓይነት ስምዒት ትፈጥረልካ?
0: መቸም ብዛዕባ እቲ ትሕዝቶ እቲ ዝበልክዎን ድዩ ብምሉኡ እቲ ናብቲ ዝተኣተወ መድረኽ ዝተሰጋገረ ኮይኑ ካብቲ መንፈስ ከይወፀ እዩ። ንኣብነት ኤርትራ ኤርትራ ኤርትራ በዓል ድማ እናልቀሰ ንክለቃ ሂወትና ንሕልፈላ ኣለና ደቃ ተባሂሉ እዚ ንመፃእ ዝገልፅ ኮይኑ እቲ መድረኽ ምስተኣትወ ሃገራዊ መዝሙር ምስ ኮነት ከዓ ኤርትራ ኤርትራ ኤርትራ በዓል ድማ እናልቀሰ ተደምሲሱ መስዋእታ ብሓርነት ተደቢሱ ተዛዚሙ ማለት እዩ። እቲ ኩሉ ጉዕዞ ናይ ምድላይ ናፅነት ተዛዚሙ ምኳኑ ብዝገልፅ መንገዲ ኤርትራ ኤርትራ ኣብ ዓለም ክውሃባ ግቡእ ክብራ ዝነበረ ከዓ ኤርትራ ኤርትራ ኣብ ዓለም ጨቢጣቶ ግቡእ ክብራ ሒዛቶ እያ ክውን ኮይኑ ማለት እዩ። እዚ እቲ መንፈስ ሕጂ እንታይ ስማዓካ ንዝብል ኣነ ይኹን እቶም ኣብዛ መዝሙር እዚኣ ዘበርከቱ ክልተ ብፆተይ መምህር ይስሃቅ ኣብርሃም ኣሮን ተኪኤ ተሳተፍቲ ናይዚ ሃገራዊ መዝሙር ኤርትራ ክንከውን ከለና ህዝቢ ኤርትራ ስለ ዝተሰውዐ፣ ህዝቢ ኤርትራ ስለ ዋጋ ዝኸፈለ፣ ህዝቢ ኤርትራ ኩሉ ዋጋታት ከፊሉ ስለ ዝተዓወተ ያ እዛ መዝሙር ኤርትራ ክውንቲ ክትከውን ክኢላ ናቱ እዩ። ክብሪ ናይ ህዝቢ ኤርትራ ክብሪ ናይ ህዝቢ ኤርትራ ናይ ቃልሲ ጉዕዞ መግለፂ እያ እዛ መዝሙር እዚኣ ናቱ ታሪክ ነፀብራቕ እያ። ንሕና ንዓኣ ንምግላፅ ወይ ንዓኣ ንምቕራብ ብምስታፍና ፍሉይ ሓበን ይስምዓና ኣካል ማለት ካባና ካብ ናትና ፈጠራ ካብ ናትና እምሮ ካብ ናትና ናይ ጥበብ ኣካል ስለ ዝኾነት ብመሰረቱ ግን ናይ ህዝቢ ኤርትራ እዩ። ህዝቢ ኤርትራ እዚ ታሪክ እዚ እንተዘይፍፅም እዛ መዝሙር እዚኣ ክትነብር ኣይምክኣለት ዋጋ እንተዘይከፍል እንተዘይስዋዕ እቲ ኩሉ ዝገበሮ ነገር ዘበርከቶ ነገር እንተዘይገብር ናፅነቱ ናይ ምተረክበትን እዚኣ ከዓ ክትነብር ኣይምክኣለትን። ስለዚ ዋንነታ ናይ ህዝቢ ኤርትራ እዩ እዛ መዝሙር እዚኣ። ንሕና ግን ብፍሉይነት ተኻፈልቲ

0: ኮነት። ብመሰረቱ ግን ናይ ህዝቢ ኤርትራ እዩ። ህዝቢ ኤርትራ እዚ ታሪክ እዚ እንተዘይፍፅም እዛ መዝሙር እዚኣ ክትነብር ኣይምክኣለት፣ ዋጋ እንተዘይከፍል፣ እንተዘይስዋዕ፣ እቲ ኩሉ ዝገበሮ ነገር ዘበርከቶ ነገር እንተዘይገብር ናፅነቱ ናይ ምተረክበትን እዚኣ ከዓ ክትነብር ኣይምክኣለትን። ስለዚ ዋንነታ ናይ ህዝቢ ኤርትራ እዩ እዛ መዝሙር እዚኣ። ንሕና ግን ብፍሉይነት ተኻፈልቲ ኣብ ፍሉይ ሓለፋ ይስማዓና፣ ሓበንካ ይስማዓና፣ ዝያዳ ቁሩብ ሓለፋ ኮን ዝበለ ሓበን ይስማዓና። እምበር እዚ እቲ ብዛዕባ እዛ መዝሙር እዚኣ ዝስማዓኒ ክብርን ህዝቢ ኤርትራ ነቲ ዝኸፈሉ ዋጋን
1: ራይ እምበር ኣብቲ ሃገራዊ መዝሙር ኣብቲ ዕንቆቱ ወይ ከዓ ኣብቲ ሕጥበ ፅሑፍ ክንኣቱ ከለና ከዓ ብዙሕ መግለፅን ረዚን ቋንቋን ኣለዎ። ስለዚ እተን ሃገራዊ መዝሙር ሲ ማይ ቤት ማይ ቤት ክትገልፀልና።
0: እዘን ማይ ቤታት ናይ ሃገራዊ መዝሙር ሰለስተ እየን፣ ሰለስተ ሕጡበ ግጥሚ ኢና ንብሎ ሰለስተ እየን። እታ ቀዳመይቲ ቀዳመይቲ ሕጡበ ግጥሚ በዚ ብዚ ስፊርዮ ዘለኹ ድሓን ክንዛረብ ኣብዛ መፅሓፈይ ሳሕል ሰፊሩ ዘሎ እቲ ንኤርትራ በዓል ደማ ፀላኢኣ ማለት እዩ በዓል ደማ ክንብል ከለና ዝነበረ ኣንጻር ድሌታን ምርጫን ብሓይልን ንዕቀትን ኣብ ትሕትኡ ረጊፁ ከምብራ ዝፀዓረ መግዛእቲ ኢትዮጵያ ልኡላውነታ ንምርካብ ብዘካየደቶ ነዊሕን እምብዛ መሪርን ቃልሲ እናልቀሰ ተደምሲሱ ፍጹም ከም ተሳዕረ። ስለዚ ከዓ እቲ ብህወትን ንብረትን ዝኸፈለቶ ኣዝዩ ከቢድ መስዋእቲ ዝግብኦ ዓስቢ ብምርካብ ተኻሒሱ ባሕርነት ከም ዝተደበሰ እያ ትገልፅ። ብሕፅር ዝበለ እዚ እቲ እቲ መግለፂ እያ ተቐዳመይቲ ሕጡበ ግጥሚ። ተኸለይቲ ሕጡበ ግጥሚ ኤርትራ ማዕረ 50 ዓመታት ዝምንውሑ ግዜ መዋእል እንዲ ዝብል ንወይና 50 ዓመታት መዋእል ስነዊሕ ግዜ ንምባል እዩ እቲ 50 ዓመታት ዘብሎ ዘሎ ንስ እዩ። ማዕረ 50 ዓመታት ዝምንውሑ ግዜ ናይ ናፅነት ዕላማኣት ሪራ ብምሓዝ ብሰላማዊ ፖለቲካዊ ኣገባብን ብዕጥቂ ብረትን ከይተሓለለት ብምግዳላ ስማ ትእምርቲ ወይ ምልክት ፅንዓት ዝብል ትርጉም ከም ዝተዋህቦ እቲ ስም ኤርትራ ዝብል ስምሲ ምልክት ወይ መግለፂ ፅንዓት እዩ ዝኸውን ዘሎ። ኤርትራ ክበሃል ከሎስ ፅንዓት ይስምዖም ሰባት፣ ፅንዓት ይረኣዮም፣ ንፅንዓት ትገልፅ ማለት እዩ ኤርትራ። ምክንያቱ ፀኒዓ እያ መወዳእታ ኣብ ዓወት ክትበፅሕ ክኢላ። ስለዚ ስማ ትእምርቲ ወይ ምልክት ፅንዓት ዝብል ትርጉም ከም ዝተዋህቦ ሓቂ ዝሓዘ ውዒሉ ሓዲሩ ከም ዝዕወት ስለ ዘመስከረትን ዘረጋገፀትን ድማ ካብ ጭቆና ክናገፉ ንዝቃለሱ ውፅዓት ክንዕወት ኢና ዝብል ተስፋ ተስንቕ መወከሲት ከም ዝኾነት መወከሲት እያ። ኩሎም ካልኦት ሓቂ ዝሓዙ ፀኒዖም ተዓዊቶም እንዲዮም፣ ንሕና ከዓ እንተፀኒዕና ክንዕወት ኢና ኢላ ንካልኦት ጭቁናት ህዝብታት ካብ ፍናን ትህብ ኣብነት ትኸውን ሞራል ተስንቕ ከም ዝኾነት ኤርትራ ዝገልፅ እዚ ኩሉ ተቃሊሳ ብዕላማኣ ክትበፅሕ ብምክኣላ ከዓ ምስ ኩለ ናፃ ሃገራት ተማዓራርያ ኣብ ዓለም ዝግባአ ክብሪ ክትረክብ ከም ዝኽኣለት ክጭብጥ ከም ዝኽኣለት ከዓ ትገልፅ ተኸላይቲ ሕጡበ ግጥሚ። ዋላ ናይታ ሳልሰይቲ እውን እዛ መወዳእታ ዝበልክዋ ምስ ኩለ ናፃ ሃገራት ዓለም ተማዓራርያ ብዓለም ክብራ ከም ዝጨበጠት ከዓ ኣላ ከዓ ብኣ ንሳውን ኣብኣ ትቐርብ እያ። ግን እቲ ትሕዝቶኣ እንታይ እዩ? ሳልሳይ ሕጡበ ግጥሚ እቲ ናፅነት ዘምፀአ ልዑል ደረጃ ዝነበሮ ኒሕ ናፅነት ምምፃእ ጥራይ ናይ መወዳእታ ዓላማ ኣይኮነን። ናፅነት ኣምፂኻ ሃገር ሃኒፅካ ራህዋ ዘለዋ ቅስንቲ ስልጥንቲ ህዝባ ተሓጒሱ ተፈሲሁ ብሰላም ዝነብረላ ሃገር ምህናፅ እውን ስለ ዝኾነ ሕቶ ናይ ምህናፅ ከዓ ስለ ዘሎ ባንዴራ ምትካልን ናፅነት ምምፃእን ጥራይ ዘይኮነ ወይ መግዛእቲ እቲ ወታደራዊ ሓይሊ ናይ መግዛእቲ ምስዓር ጥራይ ዘይኮነ ንመግዛእቲስ ብኩሉ መልክዓቱ ንኩሉ እቲ ግዳም ክመፅእ ዝኽእል ዝዕብልል ብቁጠባ ብካልእ ኣብ ትሕትኡ ክገብረካ ዝፍትን ዘበለ ብምሉኡ ኣሰኒፍካን ስዒርካን ምዕብልቲ ሓራ ናፃ ዝኾነት ሃገር ምህናፅ እውን ስለ ዝኾነ ነዚ ዝገልፅ እዩ ተሳልሳይ ሕጡበ ግጥሚ። እቲ ናፅነት ዘምፀአ ልዑል ደረጃ ዝነበሮ ኒሕ ፍናንን ናይ ምቅላስ ወንን ህዝቢ ኤርትራ ሎሚ ናፅነት ምስ ተረኽበ እውን ቀፂሉ ናብ ዕማም ህንፀትን ልምዓትን ሃገር ክሰግር ከም ዝግብኦ ድሕሪ ምግላፅ ኣብ መዛዘሚ ቃላቱ ንሕና ዜጋታት ኤርትራ ብኩሉ መዳያት ከቢራን ርህዋን ምእንቲ ክትነብር ዘድለያ ዘበለ ማሊእና ስልጣነን ግርማን ከነጓናፅፋ ተሰከምቲ ሕድሪ ምዃንና ዘረጋግፅ መልእኽቲ ሃገራዊ መብፅዓ የመሓላለፍ። ስለዚ ንሕና ኢና መግዛእቲ ስዒርና ናፃ ኤርትራ ምፅኢና ዘለና ብልፅግቲ ዝረሃዋ ሃብታም ፀጋ ዝመልኣ ኤርትራ ሰላም ዝመልኣ ኤርትራ ክነምፅእ ከዓ ንኽእል ከዓ ንሕና ኢና ኣብ ህንፀታ። ስለዚ ነዚ እውን ሃገራዊ መብፅዓ እንገብረላ መብፅዓና እንገልፀላ ክፋል እያ ከዓ ሳልሰይቲ ኣብ መወዳእታ ኣብዚኣ ንመብፅሕ እዩ ትኩሉ ቃልሲ ማለት እዩ። ስለዚ እቲ ትሕዝቶኣ በዚ ክብሎ ዝፀናሕኩ ዝግለፅ እዩ ዝሰለስተ ሕጡበ ግጥሚ። ሓንቲ ከዘኻኽራ ዝደሊ ነገር እንታይ እያ ናፅነት ዘምፀአ ልዑል ኒሕ ንህንፃ ንልምዓት ክሰርሕ ክኸውን ዝግብኦ ክንሰርሕ ኢሎም ዝዝምሩ ሰባት ኣለዉ። እቲ ናፅነት ዘምፀአ ልዑል ኒሕ እዩ ሕጂ ንሱ እቲ ገባሪ እቲ በዓል ቤት ዝኾን ዘሎ ከምኡ እውን ንህንፃ ንልምዓት ክሰርሕ ንሱ መጀመርያ ናፅነት ኣምፂ እዩ እዚ ክንብሎ ፀናሕና እዩ። እንደገና ከዓ ኪኖዊ ሓሊፉ ከዓ ሃብታም ብልፅግቲ ሰላም ዝመልኣ ህዝባ ብሰላም ዝነብረላ ብፀጋ ዝነብረላ ስልጥንቲ ሃገር ምዕብልቲ ሃገር ንምህናፅ ከዓ ሓላፍነት ከምስግ ከም እቲ ንሕቲ ልዑል ንሕቲ ንናፅነት ምምፃእ ባንዴራ ንምትካል ጥራይ ከም ዘይኮነ እቲ ናቱ ስራሕ ተወሳኺ ስራሕ ከም ዘለዎ ስለዚ ነዚ ከዓ እዩ እቲ መብፅዓ ትገልፅ ምኳና ዝተባሃለ እሞ እታ ክንሰርሕ ተባሂላ ብጌጋ ትዝመር ክሰርሕ ተባሂላ ክትዝመር እላበኦ በዚ ኣጋጣሚ እዚ
1: ኣራይ እምበር ኣቶ ሰሎሙን ኣብ መወዳእተዎ ክተሕልፎ ትደሊ ልቦዋ ንኣብያት ትምህርቲ ንተምሃሮ ብዓብዪ እውን ንኩሉ ዜጋ ብዛዕባ ሃገራዊ መዝሙር እንታይ ዓይነት ክብረት እንታይ ዓይነት ፍናን ክህልዎ ከምዝደሊ ክተመሓላልፎ ትደሊ
0: ሃገራዊ መዝሙር ከም ተቐዲመ ዝበልኮ ህዝቢ ኤርትራ መስዋእት እንተዘይከፍል ኩሉ ዓይነት መስዋእት እንተዘይከፍል ኤርትራ ናፃ ኤርትራ ክትመፅእ ኣይምኽኣለትን። እዛ መዝሙር ከዓ ናይዚ ዝኸፈሎ መስዋእቲ ናይዚ ዝተጓዕዞ ጉዕዞ ዝኽውሉ ከፊሉ ከዓ ኣብ ዓወትን ኣብ ፍረን ኣብ ውፅኢትን ክበፅሕ ምኽኣሉ እትገልፅ እያ። ስለዚ ነዚ እትገልፅ ስለ ዝኾነት ናይ ታሪክና መርኣያ ብምዃና ንብምሉእ እቲ ታሪክና ኩልና ብሓባር ኩሉ ሰብ ብሓባር ተኣኪቡ ብዙሕ ዘረባ ክዛረባ ኣይክእልን እዩ ብዙሕ መደረ ክገብር ኣይክእልን እዩ ሓፂር ንኩሉ ዝጠምር መግለፂ ናይ ታሪኩን መንነቱን ዝኾነ የድልዮ። እዚ ከዓ ሃገራዊ መዝሙር እዩ። ኩለን ሃገራት ሲ ነዚ ናይ ሓባር ታሪክን ወይ መፃኢ ዕድለን መፃኢ ራእየን ሓሳበን ዝገልፃሉ መርኣያ እዩ ሃገራዊ መዝሙረን። ከምኡ ስለ ዝኾነ ንኤርትራውያን ከዓ ሃገራዊ መዝሙርና እያ ነዚ ንዝተወሰነ ሰከንድታት ወይ ምናልባት ውሑድ ደቃይቕ ብሓባር ደው ኢልና ነዚ ራእይ እዚ ነዚ ሓሳብ እዚ ነዚ ሓባራውነትና ነዚ ሓባራዊ መግለፂና ክንገልፀላ ንኽእል መዝሙር እዚኣ እያ። ስለዚ ነዚኣ ምዝማር ማለት ብዛዕባ ነብስኻ ብዛዕባ መንነትካ ምግላፅ ማለት እዩ። ነፍሲ ወከፍ ሰብ ነቶም ኣብዚ ዘብፅሑና ስዋኣት እናዘከረ ንሳቶም ነዚ ዋጋ እዚ እንተዘይከፍሉ ኣብዚ ኣይምሃሎናን ከምዚ ኣይምኾናን ኢሉ እናሓሰበ እዩ ክዝምራ ዘለዎ። ናቶም መርኣያ እያ ናቶም ሓድጊ እያ ናቶም መግለፂ እያ ምሳና እውን ማለት እዩ። በዚ መንፅር እዚ እዩ ነፍሲ ወከፍ ዜጋ ክዝምራ ዝግባእ። ክዝምራ ከሎ ከመይ ትዘመር ንዝብል ኣነ ዘለኒ ርእቶ ሕጂ ሞ ከዓ 30 ክንደይኒ 33 ዓመት ጌርና ኣለና ሃገራዊ መዝሙር ኤርትራ ድሕሪ ወግዓዊ ምእዋጅ ናፅነት ኤርትራ ካብትወፅእ 33 ዓመት ጌርና ኣለና። ኣብ 33 ዓመት ሕጂ እውን ብካሴት እናገበርካ ብካሴት ተሰኒኻ ክትዝመር ፍፁም እዚ ክትርፍ እዩ ዘለዎ ክሕሰብ እውን የብሉን ክሕሰብ እውን የብሉን እዚኣ ካብ መዋእለ ህፃናት ኣትሒዞም እዮም ደቅና ዝመሃርዋ ካብኡ ትሒዞም ኣብ ኣብያተ ትምህርቲ እናዘመርዋ እዮም ዝዓብዩ ኣብ ደሞምን ስገኦምን ዝኣተወ ዝተፀንበረት እዩ ኣብ ነብሶ ከፍ ዜጋ ስለዚ ብካሴት ተሰኒኻ ምዝማር ክተርፍ ኣለዎ ተምሃሮ እንተኮይኖም ኣብ ቤት ትምህርቲ ፊስካ ንኣብነት ባንዴራ ክትስቀል ከላ ፊስካ ኣላ መስለኒ ትስማዕ ምስኣ ንሳ ከተልዕሎም ኣለዋ ባንዴራ ክትስቀልን ምሳኻ ምስካ ፊስካ ከዓ ኤር

0: ኩነታቶም መግለፂ እያ ምሳና እውን ማለት እዩ። በዚ መንፅር እዚ ነፍሶ ከፍ ዜጋ ክዝምራ ዝግባእ ክዝምራ ከሎ ከመይ ትዘመር ንዝብል ኣነ ዘለኒ ርእቶ ሕጂ ሞ ከዓ 30 ክንደይ 33 ዓመት ጌርና ኣለና ሃገራዊ መዝሙር ኤርትራ ድሕሪ ወግዓዊ ምእዋጅ ናፅነት ኤርትራ ካብ ትወፅእ 33 ዓመት ጌርና ኣለና። ኣብ 33 ዓመት ሕጂ እውን ብካሴት እናገበርካ ብካሴት ተሰኒኻ ክትዝመር ፍፁም እዚ ክትርፍ እዩ ዘለዎ ክሕሰብ እውን የብሉን ክሕሰብ እውን የብሉን። እዚኣ ካብ መዋእለ ህፃናት ኣትሒዞም እዮም ደቅና ዝመሃርዋ ካብኡ ትሒዞም ኣብ ኣብያተ ትምህርቲ እናዘመርዋ እዮም ዝዓብዩ ኣብ ደሞምን ስገኦምን ዝኣተወ ዝተፀንበረት እዩ ኣብ ነፍሶ ከፍ ዜጋ። ስለዚ ብካሴት ተሰኒኻ ምዝማር ክተርፍ ኣለዎ። ተምሃሮ እንተኮይኖም ኣብ ቤት ትምህርቲ ፊስካ ንኣብነት ባንዴራ ክትስቀል ከላ ፊስካ ኣላ መስለኒ ትስማዕ ምስኣ ንሳ ከተልዕሎም ኣለዋ ባንዴራ ክትስቀልን መሳኻ ምስካ ፊስካ ከዓ ኤርትራ ኤርትራ ክብሉ ክጅምሩ ኣለዎም። ካሴት ክህሉ ይብሉን እንድሕር ከምኡ ፊስካ ዘይሃልዩ ከዓ ሓደ 2 3 እውን ክበሃል ይከኣል እዩ መዋሃዲ። ስለዚ ብካሴት ተሰኒኻ ምዝማር ዝበሃል ብመሰረቱ ክተርፍ ኣለዎ። ምናልባት ካሴት ኣበይ ከድልዮም ይኽእል ኣብ መዋል ህፃናት ክጅምሩ ከለዉ ኣብ ዝተወሰነ እዋን ኣብ ዝኾነ ካልእ ኣኼባ ካልእ ርክባትና ግን ሃገራዊ መዝሙር ብካሴት ክስነ ይብሉን ሓደ 2 3 ኢልካ ወይ ንተምሃሮ ካ ፊስካ ጌርካ ክኸውን ኣለዎ። ምናልባት ኣብ በዓል ናፅነት ንምሕባር ዝኣክል ኣብ ስታድየም ኣካል ዓብ ብዙሕ ሰባሸዓት ህዝቢ ዘለዎ ካሴት ከሰኒ ይኽእል ይኸውን ኣብ ካልእ ግን ብከምኡ ክኾን የብሉን። እቲ መንፈስ ከዓ እዚ ዝበልክዎ እዩ ነብሲ ወከፍ ዜጋ ንነብሱ ንመንነቱ ንመፈጠሩ እዩ ዝዝምራ ዘሎ ካብዚ መንፈስ እዚ ተበጊሱ ከፅንዓ ክዝምራ ክፈልጣ ኣለዎ። መግለፂ ታሪኹ እያ መንነቱ እያ ከም ዝበልናዮ። ስለዚ በዚ መንፈስ እዚ እዩ ክርአ ዝግባእ። እቲ ለበዋይ ከዓ እዚ እዩ ተስፋ ገብር ከዓ ተምሃሮ መምህራን ብዝቀልጠፈ ነዚ ሓሳብ እዚ ወይ ነዚ ርእቶ እዚ ኣብ ግብሪ ከውዕልዎ ቶም ዘይወዓልዎ ዘለዉ ማለት እየ ቶም ብኡ ዘይከዱ ዘለዉ በዚ መንፅሪ ዝክከዱ ግን ተምሃሮን መምህራን ዝምልከት ጥራይ ዘይኮነ ንመላእ ሕብረተሰብ ኣብ ዝተፈላለዩ በዓላት ኣለዉ ርክባት ኣሎ ሃገራውን ካልእ ናይ ዝተፈላለየ ማሕበራትን በዓላት ሃገራዊ መዝሙር ክንዝምር ኢና ክበሃል ከሎስ በዚ መንገዲ እዚ ዳ ክከይድ ኣለዎ እምበር ብካሴት ክስነ የብሉን ባህላ እየ።
1: ሃራይ ክቡር ኣቶ ሰሎሞን ፀሃየ በዚ ዝሃብኩምና ምኽርን በቲ ዝሃብኩምና ሓሳባት ናይ ሃገራዊ መዝሙርን ተስፋ ንገብር ኩሉ ሰብ ክዓግብን ኩሉ ሰብ ሓሳባት ክቐስምን ኣብ ዝተረፈ መደባት ከዓ ብካልእ ኣርእስቲ ንረኽብ ንኾውን ይቐኒየልና ብስመይን ብስም ትምህርት ሚኒስትር ትምህርትን ኣዝየ የመስግን
0: ይቐኒየለይ ከዓ ንዓይ

ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ 18 መስከረም ሰዓት 5 ዝተዳለወ ሃገራውን ኣህግራውን ዜናታት ሒዝናልኩም ቀሪብና ዘለና ማክዲ ሓጎስ መሰኣራ ቤት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክታልኩም ብክብሪ እናዓደምና ብቐንዲ ኣርስቲ ዜና ንፍለም። ኣብ ዘዋጋሽ ባርካ መድባት ዝኽሪ ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ኣብ ትኹል ተኸፊቱ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ንቕጥዕታት ምዘና ተምሃሮን ኣተገባብሩኡን ዝምልከት ዓውደ ዘተ ኣብ ጊንዳዕ ወዲቡ ሰልጠንቲ መበል 30 ዙርያ ቤት ትምህርቲ ካድር ናብ ታሪካዊ ዕርድታት ግንባር ናቕፋ ዑደት ኣካይዶም ሰኔት ኣሜሪካ ንመሸጣ ንፍርቲ ኪነት ናብ ስዑዲ ዓረብ ብዝምልከት ንዘቐረበሉ እማመ ኣፅዲቕዎም ቻይናን ሩስያን ኣብ ልዕሊ ኢራን ጸዲቑ ንዘሎ እገዳ ዝከታተል ጉጅለ ክኢላታት ስርሑ ክቕጽል ንዘቐረበ እማመ ተቐይመኖም ደቡብ ኮርያ ጸጥታ ብመጻቦ ሆርሞዝ ዝካየደ ንግዳዊ ንጥፈታት ንምውሓስ ወታሃደራዊ ምትእትታው ከም ዘይትገብር ኣነጺራ ዝርዝር ዜና መድባት ፅምብል ዝኽሪ ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ብደረጃው ዘዋጋሽ ባርካ ኣብ ምምሕዳር ከባቢ ትኹል ንእዞባ መልቂ ተጀሚሩ ነቲ ስነ ስርዓት ዝተኸታተለ ወኪል ኤሪና ቀዳዊ ተወልደ ብምልክዕ ጸብጻብ ዘዳለዎ ትሕዝተሎ ያሲን ሳልሕ ካቅርቦ እዩ።

ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ኣብ ውሽጢ ሃገርን ወፃእን ብዝተፈላለየ መሰናድኦታት ዝፅምበል ዘሎ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባ ጋሽባርካ ብ16 መስከረም ኣብ ምምሕዳር ከባቢ ትኹልኑ ዞባ ሞልቂ በግዒ ተኸፊቱ እቲ ንክብሪ ናይ ቶማ ወርሒ ታሕሳስ 1983 ብመግዛእታዊ ሰራዊት ፋሽሽታዊ ስርዓት ደርግ ብዝተፈፀመ ናይ ቃፃ መጥቃዕቲ ናይ ዝተሰውኡ ቀያሕቲ ዕንበባ ዝርከብዎም ጀጋኑ ሰማእታት ኣስግሬ ናብ ዝዓርፈሉ ቦታ ብምብፃሕን ኣኽሊል ዕንበባ ብምንባር ዝፈለመ መደብ ንተዘክሮታት ቤት ትምህርቲ ሰውራ ብዝቕስቅሱ ባህላዊ ስፖርታውን ስነ ጥበባውን ትሕዝቶታት ከምኡውን ሰሚናራት ስእላዊ ምርኢትን ስነዳውን ጥፈታትን ክሳብ 20 መስከረም ክቕፅል ኣብ ትኹል ኣብ ዝተኻየደ ምውላዕ ሽግ ምንባር እምነ መሰረት ሓወልቲ ሰማእታት ምትካል ፈልስን ምንባር ኣኽሊል ዕንበባን ዝተኻየደሉ ስነ ስርዓት ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ እድሪት ሳልሕ ካብ 17 መስከረም ጀሚሩ ኣብ ከተማታት ባረንቱ ተሰነይን ኣቕርደትን ስፖርታውን ባህላውን ጥፈታትን ካልእን ዘጠቓልል መደባት ከም ዝካየድ ሓቢሩ እዚ ከምዚ ኢሉ እንከሎ ብ17 መስከረም ኣብ ባረንቱ ንመነባብሮ ተምሃሮ ቤት ትምህርቲ ሰውራ ንጥፈታት ኣካዳምያውን ሞያውን ትምህርቲ ባህላዊ ስፖርታውን ማተታውን ጥፈታት ኣብ ቤት ትምህርቲ ሰውራ ደብዳብ ነፈርትን ሓፈሻውን ጥፈታት ቤት ትምህርቲ ሰውራን ዘንፀባርቕ ስእላዊ ምርኢት ቀሪቡ ኣብ ክልቲኡ ኣጋጣሚታት ኣማሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑርን ሓለቃ ስታፍ እዚ ምዕራብ ብሪጋደር ጀነራል ፀሃየ መኮነንን ዝርከብዎም ላዕለዎ ሰበስልጣንን ከምኡውን ኣባላት ቤት ትምህርቲ ሰውራ ነበርን ካልኦትን ተረኺቦም ነይሮም።

0: ብተመሳሳሊ ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባታት ሰሜናውን ደቡባውን ቅሕ ባሕሪ ኣባፅዕን ዓሰብን ተኻይዱ ወከልቲ ኤሪና ኢብራሂም ዑመርን ዒሰ መሓመድን ዝለኣኽዎ ትሕዝቶ ኣብ ሓደ ፀብጻብ ተወሃሂዱሎ እልልታ ሃብተ ማርያም
1: ፅምብል ዝኽሪ ወርቃዊ ኢዮቤል ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ዞባታት ሰሜናውን ደቡባውን ቅሕ ባሕሪ ትማል 17 መስከረም ብወቅዒ ተጀሚሩ ኣባፅዕ ኣብ ዝተገብረ ሚኒስተር ሃብቲ ባሕሪ ኣቶ ተወልደ ቀላትን ኣመሓዳሪ ዞባ ሰሜናዊ ቅሕ ባሕሪ ወይዘሮ ኣስመረት ኣብርሃን ዝተረኽብሉ ስነስርዓት ብስእላዊ ምርኢት ተኸፊቱ እቲ ክሳብ 20 መስከረም ዝቕፅል ፅምብል ሙዚቃዊ ኮንሰርት ከምኡውን ስፖርታዊ ውድድራትን ሰሚናራትን ዘጠቓልል ኮይኑ ኣብ ናቕፋ ኣብ ዓበትን ጊንዳዕን ብተመሳሳሊ ንጥፈታት ይሰላሰል ከም ዘሎ ወከልቲ ኤርና ሓቢሮም ብደረጃ ዞባ ደቡባዊ ቅሕ ባሕሪ ኣብ ዓሰብ ኣብ ዝፈለመ ፅምብል ብኣመሓዳሪ ዞባ ኣምባሳደር መሓመድ ስዒድ ማንታይን ኣዛዚ እዚ ምብራቅ ብርጋዴር ጀነራል ኣብርሃም ዓንደምን ብዝኸፈተዎ ስእላዊ ምርኢት እዩ ፈሊሙ እቲ ቀሪቡ ዘሎ ስእልታት ካብ ምስረታ ቤት ትምህርቲ ሰውራ ጀሚሩ ንመነባብሮን ካልእ ንጥፈታትን ተምሃሮ መምህራንን ኣሌይትን ከምኡውን ተምሃሮ ቤት ትምህርቲ ሰውራ ኣብ ሓራን ሓውሲ ሓራን ቦታታት መሃይምነት ንምጥፋእ ዝገብሮ ዘመትን ዘንፀባርቕ እዩ ን4 መዓልታት ዝቕፅል መደባ ዝኽድሚ ምስራት ቤት ትምህርቲ ሰውራ ሰሚናራት ሙዚቃዊ ኮንሰርት ስፖርታዊ ውድድራት ዕላል ተመክሮን ካልእ መደባትን የጠቓልል
0: ኣብ ዞማ ኣባ መእከል እውን ብምክንያት ዝኽሪ ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ብኣላይነት ምምሕዳር ዞባን ተሳታፍነት ኣብያተ ትምህርትን ዝተፈላለየ መደባት ይካየዳሎ እቲ ኣብ ኣስመራን ከባቢኣን ዝካየድ ዘሎ ባህላዊ ስነ ጥበባውን ስፖርታውን መደባት ን3 ኣዋርሕ እኹል ምድላዋት ዝተገብረሉ ምዃኑ ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ ኣስመሮም ፀጋ ብርሃን ገሊፁ ኣብቲ ኣጋጣሚ ኣመሓደርቲ ንኡስ ዞባታትን ሓለፍቲ ኣብያተ ፅሕፈት ትምህርትን ኣብ ዘስምዕዎ ቓል ምምስራት ቤት ትምህርቲ ሰውራ ንናይ ነዊሕ ራእይ ህዝባዊ ግንባር ዝገልፅ ታሪካዊ ፍፃመ ከም ዝኾነ ብምግላፅ ንዝነበረ ብድሆታት ብምስጋር ዝተሓፍሰ ዓወታት መሰረት ብሩህ መፃኢ ኮይኑ ከም ዘሎ ኣብሪሆም እቲ መደባት ብተምሃሮ ዝቆማ ጉጅለታት ቀያሕቲ ዕንበባ ደጊመን ብዘቕረበኦ መዛሙርን ደርፍታትን ጉጅለ ባህሊ ቀያሕቲ ዕንበባ ቤት ትምህርቲ ሰውራን ካልኦት ጉጅለታት ባህሊ ህዝባዊ ግንባርን ዝተሰነየ እዩ ጨንፈር ትምህርቲ ዞባ ሰሜናዊ ቅሕ ባሕሪ ንቕጥዕታት ምዘና ተምሃሮን ኣተገባብሩኡን ዝምልከት ዓውደ ዘተ ኣብ ጊንዳ ኣካይዱ ወኪል ኤሪና ኢብራሂም ነፋዕ ዝለኣኾ ዜናዊ ፀብጻብ ኣሎ ፍርቱን ዓንዶም ከተቕርቦ እያ
2: ጨንፈር ትምህርቲ ዞባ ሰሜናዊ ቅሕ ባሕሪ ንቕጥዕታት ምዘና ተምሃሮን ኣተገባብሩኡን ዝምልከት ዓውደ ዘተ ብ13 14 መስከረም ኣብ ጊንዳ ወዲቡ ኣብቲ ካብ 10 ንኡስ ዞባታት ዝተዋፅኡ ሓለፍቲ ኣብያተ ፅሕፈት ትምህርቲ ርእሰ መምሃራንን ሱፐርቫይዘራትን ዝተሳተፉሉ ዓውደ ዘተ ኣብ ሚኒስትሪ ትምህርቲ ሓላፍ ጨንፈር ምዘናን ሃገራዊ ምርመራን መምህር ግርማ ኣለም ተኪኤ ብቑዕ ምዘናን ኣምዕሩይ ቀረባትን ትምህርቲ ንምርግጋፅ ኣብ ዝካየድ ዘሎ ፃዕሪ ቅጥዕታት ምዘና ምኽታል ኣገዳስነቱ ዕዙዝ ምዃኑ ሓቢሩ መምህር ግርማ ኣለም ኣስዒቡ ተመክሮታት ተሳትፍቲ ዘበርኽ ብኣብነት ዝተሰነየ መብርሂ ብምቕራብ መምሃራን ኣብ ዝተዋህበ ኣርእስቲ ብውህደት ክሰርሑ ፀዊዑ ሓላፊ ኣሃዱ ምዘና መምህር ትኩ ኪዳን ምግዲኡ ምዘና ፅፉፍ ሓበሬታ ንምእካብን ንምውሳንን ከምኡ ውን ደረጃ ተምሃራይ ንምልላይ ሓጋዝ ተራኸም ዘለዎ ብምንፃር መምሃራን ርጡብ መምርሒታት ምዘና ክኽተሉ ኣዘኻኺሩ ተሳተፍቲ ዝተዋህበ ኣማእዛን ሓሳባትን መረዳእታታትን ኣብ ምርግጋፅ ብቕዓት ተምሃሮ ሓጋዝ ስለ ዝኾነ ከም ዝሰርሕሉ ብምሕባር ብቕዓት ትምህርቲ ንምርግጋፅ ኣብ ዝሕግዙ ዛዕባታት ድሕሪ ምዝታይ ሓጋዝ ርእቶታትን ሓሳባትን ኣቕሪቦም ኣብ መወዳእታ ሓላፍ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሽድ መሓመድ ዑስማን መስርሕ ምዘና ብቕዓት ትምህርቲ ንምርግጋፅ ብቐንዱ ድማ ተምሃሮ ባህሊ ምትሕጋዝ ከፅርዩ ከምኡ ውን ትሑት ውፅኢት ንምምሕያሽ ወሳኒ ትራ ስለ ዘለዎ መምሃራን ብግቡእ ክጥቀምሉን ብቐጥታ ክሰርሕሉን ኣዘኻኺሩ
0: ሰልጠንቲ መበል 30 ዙርያ ቤት ትምህርቲ ካድር ብ12 መስከረም ናብ ታሪካዊ ዕርድታት ፀገማይ ግንባር ናኣፋ ዑደት ኣካይዶም እቶም ካብ ዝተፈላለያ ትካላት ዝተዋፅኡ መንእሰያት ታባ ተኣማምን ታባ ብልሓትን ታባ ውፍያትን ኣብ ዝበፅሕሉ ብዛዕባ ታሪክ ናይቲ ዕርድታትን ኣብኡ ዝተፈፀመ ቅያታትን መግለፂ ተዋሂብዎም ዳይረክተር ቤት ትምህርቲ ካድር ናኣፋ ኣቶ ዮውሃንስ ቀለታ ኣብ ዝሃቦ ሓበሬታ ተጋዳላይ ህዝባዊ ግንባር ኣብ ብልሒ መላፀ ኮፍ ኢሉ ኣብቶም ዘይድፈሩ ዕርድታት ዝፈፀሞ ድንቂ ጅግንነት ሒደት መዳርግቲ ዝርከቡ ምዃኑ ብምጥቃስ ናብዚ ታሪካዊ ዝተፈፀመሉ ቦታታት ምብፃሕን ብዛዕባ እቲ ታሪክ ብዕምቀት ምፍላጥን ኣገ

ራስ ምቱ ዕዙዝ ከም ዝኾነ ኣገንዚቡ ኣብቲ ኣባውፍያት ኣብ ዝተገብረ ናይ ምውር ራስ መድረኽ ኣብ እዋን ምርብራብ ኣብቲ ቦታ ዓሪዶም ካብ ዝነበሩ ገዲም ተጋዳላይ ተኸስተ ኣባይ ካብ ኣስመራ ብቴሌፎን ኣብ ዝሃቦ መግለፂ ኣብ ምጅማር ሻርሻይ ወራር ኣብቲ ኣባውፍያት ምፀላይ ብዛዕባ ዝተገብረ ግጥማት ፅንዓትን ጅግንነትን ተጋዳላይን ህዝብን ከምኡውን ስለ ሃገር ዝተኸፍለ ረዚን ዋጋ ሰፊሕ መብርሂ ሂቡ እቲ ዕደትን ብግብርን ክልሲ ሓሳብን ዝቐሰምዎ ዓሚቕ ታሪካዊ ሓበሬታን ዕግበት ከም ዝፈጠረሎም ዝገለፁ ሰልጠንቲ ታሪክ ቃልስና ዝያዳ ክዕቀብን ክንገርን ምእንቲ ኣብቲ ቃልሲ ዝተሳተፉ ብግቡእ ከዘንትውዎን ክመሓላልፍዎን እዋኑ ከም ዝኾነ ኣብሪሆም። ዝስዕብ ዜና ሃገራት ወፃኢ እዩ። ኣብ ዜና ወፃኢ ሴነት ኣሜሪካ ንመሸጣ ንፍርቲ ኩናት ናብ ስዑድ ዓረብ ብዝምልከት ንዝቐረበሉ እማመ ትማሊ 17 መስከረም ኣፅሪቕዎም እቲ እማመ ስዑድ ዓረብ ካብ ኣሜሪካ ኤፍ35 ዝዓይነተን 48 ነፈርቲ ኩናት ክትሽምት ዘኽእል እዩ። እዚ ናይ ልዕሊ 24 ቢልዮን ዶላር ውጥን ስዑድያ ነተን ዝተረቓቓ ነፈርቲ ኣብ ዝመፅእ ቀረባ እዋን ክትውንነን ባይታ ከመዘጣጥሕ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ሓቢሩሎም። ስዑድ ዓረብ ነተን ኣብ ምድንፋዕ ወተሃደራዊ ዓቕማ እወታዊ ተራ ከም ዝህልዎን ዝተገልፃ ዘመናዊያን ነፈርቲ ንምዕዳግ ካብ ፈለማ 2025 ክትሰርሕ ምፅናሓዮም ፀብፀባት ዘረድ። እዚ ከምዚ ኢሉ እንከሎ እቲ ናይ መሸጣ መደብ ምስ ዝተተግበረ ኣብ ወተሃደራዊ ሚዛን ሓይሊ ዞባ ማእከላይ ምብራቕ ለውጢ ክፈጥር ከም ዝኽእል ክኢላታት ይእምቱ። ኣሜሪካ ኣብ 2025 ንስዑድያ ዋጋ ልዕሊ 140 ቢልዮን ዶላር ወተሃደራዊ ንዋት ክሸጠላ ከም እተሰማምዐት ዝሕብሩ ፀብፀባት እቲ ውዕል ኣቐዲማ ካብ ዝገበረቶ ተመሳሳሊ ስምምዓት እቲ ዝዓበየ ምዃኑ የረዱ። ቻይናን ሩስያን ናብ ልዕሊ ኢራን ፀዲቑ ንዘሎ እገዳ ዝከታተል ኣህጉራዊ ጉጅለ ክኢላታት ስርሑ ክቕፅል ብኣሜሪካ ንዝቐረበ እማመ ብናይ ቀውፊ መሰለን ዓጊተኖም። እቲ ጉጅለ ኣብ ልዕሊ ኢራን ፀኒዑ ዘሎ እገዳ ክቕፅል ተራ ከም ዝፀንሖ ብምቃሴን ተልእኾን ክነዋሕ ድሌት ከም ዘይብለን ኣፍሊጠን ዘለዋ። በዚ ድማ ባይቶ ፀጥታ ሕቡራት ሃገራት እቲ ጉጅለ ክኢላታት ስርሑ ንምቕፃል ዘኽእል ናይ መወዳእታ ውሳኔ ካብ ምሕላፍ ተኸሊፉሎም። ኣሜሪካ ዘቕረበቶ እማመ ኣብ ልዕሊ ኢራን ፀቕጢ ንምፍጣር ዝተወጠነ ፖለቲካዊ ተልእኾ ከም ዘለወየን ቻይናን ሩስያን ወቂሰን። ኢራንን ኣሜሪካን እትርከበን ሓያለን ሃገራት ኣብ 2015 ብዝበፅሖ ስምምዕ መሰረት ዝበዝሐ ካብቲ ብባይቶ ፀጥታ ኣብ ልዕሊ ኢራን ፀዲቑ ዝነበረ እገደታት ኣብ 2016 ከም እተላዕለ ዝፍለጥ እዩ። ይኹን እምበር ብሪጣንያ፣ ፈረንሳን ጀርመንን ኢራን ንዝበፅሐቶ ስምምዕ ትጥሕሶ ከም ዘላ ድሕሪ ምክሳሰን እቲ እገዳ ኣብ 2025 ዳግማይ ከም ዝፀደቐ ፀብፀባት የረዱ። ደቡብ ኮርያ ፀጥታ ብመፃወቦ ሆርሞዝ ዝካየድ ንግዳዊ ንጥፈታት ንምውሓስ ወተሃደራዊ ምትእትታው ከም ዘይትገብር ኣነፂራ። እቲ ሃገር ነዚ ዝገለፀት ብጠለብ ኣሜሪካ ኣብቲ ወተሃደራዊ ወፍሪ ክትኣቱ ከም እትኽእል ክእምት ድሕር ምፅንሕ እዩ። ፀጥታ ናይቲ ሞያዊ ኣካል ንምውሓስ ክተሓባበር ከም ዝኽእል ዝገለፀ መንግስቲ ደቡብ ኮርያ እንትኾነ ንሃገሩ ኣብ ፀጥታዊ ፀገም ዝሸምም ወተሃደራዊ ስጉምቲ ከም ዘይወስድ ኣፍሊጡሎም። ፕረዚደንት ዶናልድ ትራምፕ ደቡብ ኮርያ ኣብ ዞባ ማእከላይ ምብራቕ ወተሃደራዊ ምትእትታው ክትገብር ጠለብ ከቕርበላ ምፅንሑ ዝዝከር ኮይኑ ኢራን ተሪር ምላሽ ከም እትህበሉ ብኣግኡ ምጥንቀቓ ይፍለጥ። ሃገራት ኤሮጳ ኣቐዲመን ካብ ፕረዚደንት ትራምፕ ንዝቐረበለን ተመሳሳሊ ፃውዒት ከም ዝነፀግኦ ኣይርሳዕን። ኣንጻር ኢራን ዝካየድ ተወሳኺ ወተሃደራዊ ምትእትታው ንፀጥታ ዞባ ማእከላይ ምብራቕ መሊሱ ዝሓላልኽ ምዃኑ ክኢላታት ክጠንቅቑ ፀኒሖም ኣለው። ኮንግረስ ኣሜሪካ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ክፅድቕ ንዝቐረበ እማመ ኣሕሊፍዎም። እቲ እማመ ንፅላታት ነዳድን ምክልኻልን ሩስያ ዕላማ ዝገበረ ኮይኑ ፕረዚደንት ትራምፕ ክታሙ ምስ ኣንበረሉ ኣብ ግብሪ ከም ዝውዕል ተገሊጹ። ብዘይካዚ እቲ ውጥን ፕረዚደንት ቭላድሚር ፑቲን ዝርከቦም 20 ሰመዝን ብርክተ ዝበላ ኩባንያታት ሩስያን ዘነፀፀረ ምዃኑ ተፈሊጡሎም። እቲ እማመ ብተወሳኺ ብቐጥታ ናብ ኣሜሪካ ንዝለኣኽ ፍርያት ሩስያ ክሳብ 500 ሚኢታዊት ቀረፅ ክግበረሉ ዝወጠነ ምዃኑ ተሓቢሩ። ኣሜሪካ ኣብ 2025 ኣስታት 4 ቢልዮን ዶላር ዝግመት ፍርያት ሩስያ ብቐጥታ ከመዝዓደገት ፀብፀባት ይጠቕሱ። እዚ ከምዚ ኢሉ እንከሎ እቲ እገዳ ምስ ዝትግበር ካብ ሩስያ ብብዝሒ ነዳዲ ንሸመታ ቻይናን ህንድን በኣሉታ ክፀልወን ከም ዝኽእል ብኣግኡ ተኣሚትሎም። ሩስያን ቻይናን ድሮነቲ እማመ ብምቅዋም ንግዳዊ ረብሓታትን ንምውሓስ ኣድላይ ስጉምትታት ከም ዝወስዳ ጠንቂቐን ኣለዋ። እቲ እገዳ ብደረጃ ዓለም ተፈጢሩ ንዘሎ ሕፅረት ነዳዲ ብኣሉታ ክፀልዎ ከም ዝኽእል እውን ይግለጽ ኣሎም።
ሃገራት ምዕራብ ኪናት ዩክሬን ኣመሳሚሰን ኣብ ልዕሊ ሩስያ ቀፅርኦ ዝፀንሓ ተደጋጋሚ እገዳታት ፍታሕ ከምፅእ ከምዘይከኣለ ይፍለጥ። ፕረዚደንት ቻይና ሺጂንፒንግ ዝመፅእ ሰሙን ኣብ ኣሜሪካ ምብፃሕ ብምፍፃም ምስ ፕረዚደንት ዶናልድ ትራምፕ ክዘራረብ ምዃኑ ተገሊጹ። እዚ ዝመፅእ 24 መስከረም ክካየድ ተወጢኑ ዘሎ ዝርርብ ኣብ መንጎ ኣሜሪካን ቻይናን ተፈጢሩ ንዘሎ ፍልልያት ብምፅባብ ዲፕሎማሳውን ቁጠባውን ዝምድንአ ንምምዕባል ዝዓለመ ምዃኑ እዩ ዝሕበር ዘሎ። ከም ኣካል እቲ መደብ ሚኒስትራት ጉዳያት ወፃኢ ዋንጊዩ ማርክ ሩቢዮን ትማሊ 17 መስከረም ናይ ቴሌፎን ዝርርብ ከም ዘካየዱ ክፍለጥ ተኻኢሉ ኣሎ። ፕረዚደንት ሺጂንፒንግን ፕረዚደንት ዶናልድ ትራምፕን ኣብ ዝሓልፈ ወርሒ ጉንበት ኣብ ከተማ ቤጂንግ ቻይና ተራኺቦም ከም እተዘራረቡ ዝዝከር እዩ። ኢጣልያን ኖርዌይን ፀጥታ ምክልኻልን ፀዓትን ኣብ ዝርከብዎም ሓያሎ መዳያት ክተሓጋገዛ ዘኽእለን ስምምዕ ተፈራሪመን። እቲ ስምምዕ ቀዳሞት ሚኒስትራት ክልቲአን ሃገራት ትማሊ 17 መስከረም ኣብ ከተማ ኦስሎ ኖርዌይ ኣብ ዘካየድዎ ዝርርብ ተበፂሑ። ክልቲአን ሃገራት ኣብ ምምዕባል ብርቂ ማዕድናት ቴክኖሎጂን ፅላት ጠፈርን ብሓባር ከም ዝሰርሓ እውን ኣብ ትርክብ ኣፍሊጠን። ቀዳሚት ሚኒስተር ኢጣልያ ጆርጃ ሜሎን ኣብቲ ኣጋጣሚ ኣብ ዝሃበቶ መግለፂ ተበፂሑ ዘሎ ፀጥታዊ ስምምዕ ንክልቲአን ሃገራት ጥራይ ዘይኮነ ብደረጃ ኤሮጳ እውን እወታዊ ተራ ከም ዝህልዎ ኣሚታ። ፀጥታውን ቁጠባን መዳያት ኤሮጳ ንምምዕባል ኣባል ሃገራት ብሓባር ክሰርሓ ቀዳሞት ሚኒስተራት ኢጣልያን ኖርዌይን ፀዊዖም ኣለው። ናይ መወዳእታ ዜና፣ ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባል ዝሕግዝ ቴክኖሎጂ ንምውድዳድ ብሓሰብ ሓባር ክሰርሓ ተሰማሚዐን። እቲ ክልታዊ ስምምዕ ንምስራሕቶም ክቡራት ማዕድናት ከም ዘጠቓልል እውን ሰመዚ ናይተን ሃገራት ገሊፆም ኣለው። እቲ ስምምዕ ኣካል ናይቲ ቁጠባዊ ንምምዕባል ኣቐዲመን ዝኸተመ ውዕላት ምዃኑ ብምጥቃስ ንትግባርኡ ከም ዝሰርሑ ኣረድዮም። ሩስያን ህንድን ብዕቁር ፀጋታት ብርቂ ማዕድናት ምስ 5 ቀዳሞት ሃገራት ዓለምና ከም ዝስርዓ ፀብፀባት ይጠቕሱ። ኣብ 2025 መጠነ ዘካየድኦ ንግዳዊ ምልውዋጥ ኣስታት 70 ቢልዮን ዶላር ምንባሩ ዝገለፃ ክልቲአን ሃገራት ኣብ ዝመፅእ 3 ዓመታት ብዕፅፊ ንምዕባዩ ይሰርሓ ምህላወን ሓቢረን። ዜና ንምዝዛም ኣርእስቲ ዜና ክንደግም። ኣብ ዞባ ጋሽባርካ መደባት ዝኽሪ ወርቃዊ ኢዮቤል ምምስራት ቤት ትምህርቲ ሰውራ ብትኹል ተኸፊቶም። ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ንቐጥዕታት ምዘና ተምሃሮን ኣተገባብሩኡን ዝምልከት ዓውደ ዘተ ኣብ ጊንዳዕ ወዲቡ። ሰልጠንቲ መበል 30 ዙርያ ቤት ትምህርቲ ካድር ናብ ታሪካዊ ዕርድታት ግንባር ናፋ ዑደት ኣካይዶም። ሰነት ኣሜሪካ ንመሸጣ ንፈርቲ ኪናት ናብ ስዑዲ ዓረብ ብዝምልከት ንዘቕረበሉ እማመ ኣፅዲቕዎም። ቻይናን ሩስያን ኣብ ልዕሊ ኢራን ፀዲቑ ንዘሎ እገዳ ዝከታተል ጉጅለ ክኢላታት ስርሑ ክቕፅል ንዝቐረበ እማመ ተቐይሙኖም። ደቡብ ኮርያ ፀጥታ ብመፃቦ ሆርሞዝ ዝካየድ ንግዳዊ ንጥፈታት ንምውሓስ ወታደራዊ ምትእትታው ከም ዘይትገብር ኣነፂራ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም

መንበርን ማሕበራትን ክቡራት ዕድማት ኣጋይሽ ክቡራት ተሳተፍቲ ባህላዊ ካርኒቫል መጀመርታ ዕድመና ኣኽቢርኩም ብምምጻኹም ንኹልኹም ተሳተፍቲ እመስግን። እዚ ሎሚ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንጸት ሃገር ኣብ ትሕቲ ዝብል ቴማ ብድምቀት ነብዕሎ ዘለና ዝኽሪ 5 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ቃልስን ዕማማትን ህዝባዊ ግንባር ሓርነት ኤርትራ ካብቶም ፍሩያት ዓወታት ሓደ እዩ። ህዝባዊ ሓይልታት ሓርነት ኤርትራ ቅድሚ 5 ዓመት ኣንጻር መግዛእቲ ኢትዮጵያን ውሽጣዊ ምድሕርሓርን እናተዋግአን ብቁጠባ ብዘይካ ህዝቡ ሓጋዚ ኣብ ዘይነበረሉ እዋን ኣብ መስከረም 1976 ቤት ትምህርቲ ሰውራ መስሪቱ። እዚ ምምስራት ቤት ትምህርቲ ሰውራ ድማ ንናጽነትን ብልጽግትን ስልጥንትን ኤርትራ ኩን ንምግባር ካብዚ ዘንጸፉ ዝነበሩ መሰረታዊ እቲ ዝፈረየ ኣብነት እዩ። ክቡራንን ክቡራትን፣ ምምስራት ቤት ትምህርቲ ሰውራ ሃገር ንምህናጽ ትምህርትን ሞያውን ስልጠናታት ወሳኒ ምዃኑ ብግብሪ ዘመስከረ ዕላማ ህዝባዊ ግንባር ሓርነት ኤርትራ እዩ። ነዚ ህዝባዊ ግንባር ኣብ ፕሮግራሙ ኣስፊሩ መስዋእቲ ዝኸፈለሉ መስርሕ እዩ ነይሩ። እቲ ጉዕዞ ምዕባል መስርሕ ትምህርቲ ብዙሕ ሕፅረታት ዝነበሮ እኳ እንተነበረ ብሽግራት ተዓናቒፉ ግን ኣይተኸልፈን። ብኣንጻሩ ግን ኣብ ቃልሲ ምምስራት ቤት ትምህርቲ ሰውራ ምዕባሊኡን ኣዝዮም ብዙሓት ቀያታት ተፈጺሞም እዮም። ተመክሮ መምህራን፣ ተመክሮ ኣለይቲ፣ ተመክሮ ሓድነት ካብ ዝተፈላለዩ ክፍልታት ሕብረተሰብ ዝተኣከቡ ተምሃሮ ንጽንዓትን ተወፋይነትን ሃገራዊ ሓድነትን ዘጉልሑ ቅያታት ሓቒፎም ይርከቡ። ዝኸበርኩምን ዝኸበርክንን እቶም ኣብቲ መሪር ናይ ቃልሲ መድረኽ ዝተማህሩ ዕድሚኦም ዝኣኸለ መንእሰያት ንውድቦም ኣለናልኪ ብምባል ኣብ ዝተፈላለዩ ዕማማት ተመዲቦም ተካእቲ ኮይኖም ፍሬኦም ንቃልሲ ኣገልግል እዩ። ምእንቲ ሃገር በጃ ዝሓለፉ እውን ውሑዳት ኣይኮኑን። ኣብ ዘመተ ምጥፋእ መሃይምነት ናብ ድሕሪ መስመር ጸላኢ ዝተዋፈሩ ሰብ ቅያ ሰብ ሞሳን እውን ነይሮም እዮም። ኣብ ምዕቃብ ምዕባልን ባህሊ ዝነበረ ኣበርክቶ ነዚ ሕጂ በጺሕናዮ ዘለና ምዕባለ መሰረቱ እዮም። ስርዓተ ትምህርቲ ናጻ ኤርትራ ኣብ ምህናጽ እውን ድልዱል መሰረት ኮይኑ እዩ። ክቡራትን ክቡራንን፣ ህዝቢ ኤርትራ ብመሪሕ ውድቡ ህዝባዊ ግንባር እንዳተመርሐ በይኑ ኣንጻር ሓያላት ተቓሊሱ ረዚን መስዋእቲ ከፊሉ ናጽነቱ ጨቢጡ። ኣብዚ መስርሕ ንመጻኢት ኤርትራ መሰረት ዝኾኑ ኣብ ፖለቲካውን ማሕበራውን ቁጠባውን ባህላውን መዳያት ዓበይቲ ዓወታት ኣመዝጊቡ። ድሕሪ ናጽነት እውን ኣብ ዳግሚ ህንጸት ሃገርን ኣብ ምውሓስ ህሉላውነትን ቅያ ሰሪሑ እዩ። ሕጂ እውን ከም ቀደሙ ንብዙሕ ናይ ግዳም ተጻብኦታት እናመከተ ብምሉእ ዓቕሙ ንህዝቡ ወዲቡ ኣብ ልምዓት ዘርእዮ ዘሎ ገስጋስ መስኩርለይ ዘድልዮ ኣይኮነን። በዛ ኣጋጣሚ ከዓ ትምህርቲ ምዕብልትን ስልጥንትን ሃገር ኣብ ምህናጽ ዘለዎ ወሳኒ ግደ ብምግንዛብ መደባት ልምዓትና ብስሉጥ ንኽትግበር ውፅኢቱ ክዓብን ኩሉ ዜጋ ኣብ ትምህርቲ ዘለዎ ኣቓልቦን ተገዳስነትን ብዝተዓጻጸፈ ክሕይል ለቦዋይ የቕርብ። ኣብ መደምደምታ ነዚ ረዚን ዝኽሪ ንምዕዋት ዝፀዓቱ ኩሎም ኮሚቴታት፣ ኣመሓደርቲ ንኡሳን ዞባታት፣ ሓለፍቲ ክፍልታት ዞባ፣ ኮሚሽን ባህልን ስፖርትን ኤርትራ

ሚኒስትሪ ዜና፣ ሚኒስትሪ ትምህርቲ፣ ኣኽበርቲ ጸጥታ፣ መጓዓዝያ ቀያሕቲ ኣውቶቡስ፣ ካልኦት ዘይተጠቕሱ ኣካላትን ብስም ምምሕዳር ዞባ ማእከል የመስግን ዘለዓለማዊ ዝኽሪን ሰማዕታትና ዓወትና ሓፋሽ

ይሻኒ ባልዕቂ ኩባይ ዳሎ ይምላፍ ሽክሊ ሓባር ቆሎ ይተኮስ ይባራዕ ይሰማዕ ይሰማዕ ሆይ ኣነ ኣኻኻይ ቀያሕቲ ኩና ሓብለያ ማቶት ብደንኩን ኮስኩሱ ተባዓዝየ ጋታ ሰራሕቲ ናይ ታሪክ ጀጋኑ ጀጋኑ ሆይ

ቃልታናይ ህዝብና

Hallelujah, hallelujah.

ፈሪ ማዕብል ንሓፋሽ ህዝቢ ከገልግል ዝተማህረ ሰብ ይምሃር ኣርዑት ባርነት ስበር

ኣፊቑ ሲንከለው ናጂብ ስደወሎም ዳዲኔ ክግረው ወንቀር ስድናለይ ናሻነብር ምኺረው ወይላሊወ

ኣሪኹሲ ከለዉ ናጂብ ስዳ ወሎም ዳዲን ክክረው ወንቀር ስድን ኣለ ናሻ ነብር ምኺረው ወይላልይዎ

0: እዛ ወርሒ እዚኣ ማስ ሜድያታት ኩለን ብዛዕባ ቤት ትምህርቲ ሰውራ ኮይኑ ኩሉ ዕላለን ብዛዕባ ሰውራ እኳ ኣይፈልጥ እየ ዝብል ነይረ ናይ 50 ዓመት ግን ኣይገጠምክዋን ኣነ
1: ከመይ ተውዓለ ቐንዴል ወድና በይንኻ ዘዛርብ ድኣ እንታይ ገጠመና
0: ናይ ሰውራ ፍሉጦይ ብሳላኺ ኣመና እንዳተመካሕኩ ብዛዕባ እዚ ናይ 50 ዓመት ዝኽሪ ግን ዋላ ኸይፈለጥኩ ንሱ እዩ ንበይነይ ከዛርበኒ ፀኒሑ
1: ቤት ትምህርቲ ሰውራ ኣብ ዜሮ ካብቲ ምስረት ኣብዛ ወርሒ መስከረም 50 ዓመት ኣመሊአኒሀ
0: ኣእዛነይ ዝሰረቐ ይደጋገም ኣሎ ጎስጓስ ኣንቲ ማማ ኣው ክእንስ ከመንፈሰይ ክሕደስ
2: ሽኽታ ሰሚዐ ፅናቢለ ልቢ ሕላል ፍቕሪ ናየደ ምስ ወ ትዋ ስድራና ከመይ ዋዓልኩም ፍቓዲ ክንሕወሶ ጥዑም ዕላልኩም
1: ዋይ ጽቡቕ ኣጋጣሚ እዩ እንቋዓብ ድሓን መጻኸ ዘረባና ብኩሉ ዝምልከት ይንዓኻ ሕቱኡ ብዛዕባ ቤት ትምህርቲ ሰውራ እዩ መልሰሉ ግዳ ምስ ናይ ነዊሕ ስራሕ ካሎ ፍልጠታ ኣዛሚድካ
0: እንቋዓብ ድሓን መጻኻ ባባ ወዳ ዓንደ ኣመና ኣመና ናፊቐካ የቕኒ ኣረዳእ ንኽርድኦ ኣዘየታንጢ
2: ወርቃዊ ዮቤል ዓብዪ ፅምብል ይግድን ምሽብሻብ እዩ ዘሎ ኣብ ውሽጥን ወፃእ
1: እንቋዓ ኣባ መጻእ ካብ ዝገዳስ ርእስቲ ኣፍሉጠ ቐንዴል ወደይ ክመልእ ምእንቲ
2: ስሙ መርሕ ቀንዴል የብርህ እኳ ይነገሩ ቀንዴል ደኣ ከም ስሙ ቤት ትምህርቲ ሰውራ እንዲበዕሉ
0: ቀንዴል ደኣ ኣይኮነን ቤት ትምህርቲ ሰውራ ሳጎ ኣይከውን ንስም ኣይመረፅን ሃነን ዝብል ኣስማት ከሎ ከም ሆሴ ፍሊሞን ቀንዴል ምባልኩም ግን ኣይተረዳእኒ ቀይሩለይ እንዶ ስመይ ክቕስን
1: ብዛዕባ ስሙ ብዙሕ እዩ ዝሓትት ዝምድር በጀኻ እንደብርሃሉ ምስ ትምህርቲ ከም ዝተኣሳሰር
2: ኣጆኻ ኩራዕ ቀንዴል ወድና ሽምካ ረዚን ኢኸምና ይኩሉና ስምካ ምስ ትርጉም ናይ ቤት ትምህርቲ ሰውራ ክልተ ገጽ ናይ ሓንቲ ሳንቲም እየን በቃ
0: ከመይ ኢሉ ምስ ትምህርቲ ደኣ ሓደ ይኸውን ብዘይካይኮ ቀንዴል ዝበሃል ኣይረእኹን ኣይሰማዕኹን ስመይን ክጽዋዕ ይሓፍር ይደንን ክሳብ ማዓስየ ግዳይ ስመይ ዝኸውን
1: ቀንዴል ወደይ ከም ወናኒ ወርቂ መንበር ልዕሊ ኩሉ ብረዚን ስምካ ትሕበን እምበር ቀንዴል ማለት እኮ ኣብ ጸላም መብራህቲ ዘይጠፍእ ብርሃን ናይ ፍልጠት ትምህርቲ እዩ
2: ሓቀያ ጓር ሮሞዳን ጽን ኢልካ ስማዓና ቅንሕ ጽረልካ እምበር ብዙሕ ይትርጉማ ዝዳረጋ ድማ የልቦን ብትርጉም ብዕላማ
0: ሕራይ ክቡራት ወለደ ይንገሩኒ መታን ብስመይ ክሕበኒ ትርጉሙ ተረዲኡኒ
2: በልሓዝ ቀንዴል ወና ንስም ሻም ግርማ ኣስተብሂልካላ ዶ ናይ ትምህርትና ኣርማ ኣብ ኩሉ ሰርቲፊኬት መጻሕፍቲ ተወሪቓ ዘላ ብቐንዴል ዶ ይኮነን ዝግለጽ ሚኒስትር ትምህርትና
1: እወ ሕጅባ ግርማ ምጻእኻ ንሳያ ተቐንዴል ንብለካ ትምህርቲ ንፍልጠት ትረአ ወኪላ ኣርማ ፍልጠት ሽግምሉ ዓለም ዘላ
2: እዛ ቐንዴል ንብለካ ኣብ ዜሮ ዝተወልዐ ክሳብ ሎሚ ኣብ ኩሉ ተስፋሕፍሕኒ ቀንዴል ምልክት ፍልጠት እያ ዘይትህዳግም ንመዋእል ድማ ኣይትጠፍእ ኣይትቕህም ኣይትዕንቀፍ ኣይተጭለምልም ልዕሊ ኩሉ ንድንቁርና ጸላም ትህድም
0: ሕጂ ናይ ቀንዴል ትርጉም ጽቡቕ ብርሃለይ ኣሎ ከመይ ከነይሩ ናይ ቤት ትምህርቲ ሰውራ ትሕዝቶ
2: ሓያር ስርዓተ ትምህርቲ ምስ ሓያላት መምሃራን ሓይሊ ይጉላዕሊዩ ክሳብ ዛሕጂ እዎ በዚ ዝተምሃሮ ኩሎም ተምሃሮ ሃብሮማትዮም ኩሎም ግብሪ ዝምስክሮም
1: ኣብነት ኣሰኒኻ ክትገልጸሉ ፈትን እምበር ብሓፈሻዊ ዘራርባ ደኣ ኸብለካ ይሕርር
2: ኣብ ናጽነት ተምሃሩና ሻምናይ ክፍሊ እዮም ነይሮም ምስቶም ኣብ ዝጸንሑ 12 ክፍሊ ማትሪክ ተፈቲኖም ብዙሓትዮም ድማ ብዝለዓለ ውፅኢት ዩኒቨርስቲ ኣትዩ ሕጂ ኣብ ኩሎን መንግስታዊ ጽላታት እንተሓቲትካ ኣሎም ይሰርሑሎ ውፊት መሪሕ ኮይኑ ካብዚ ንላዕሊ እንታይ ትደሊ ቀንዴል ሃብሮም
0: በሪህለይ ሕጂ ኻን ጽቡቕ ተረዲእ ቀንዴል ማለት ዓብ ትርጉም ዘለዎ ከም ዝኾነ ብስመይን ትርጉም ቀንዴልን ኣመና ተሓቢነ ናይዚ ጽምብል ኣጋጣሚ እውን በሪህለይ እነሀ ደጊም ዝተርፈኒ መብፅዓይ ምፍጻም ብስራሕን ትምህርትን ኣዝኻ ምስጓም ንልዑል ጥር ዝምዕባል ሃገር ሓላፍነት ምስካም ይኽኸውንና ትዒማ
1: ዓሽዓሽ ቀንዴል ወድና ትሕበንዎ ነዚ ሽም ሒዝካ ሕጂ ጀሚርናዮ ንበርገና ኣሎና ቀጻሊ ንረዳእሉ ብዙሕ ኣለና ዕድመን ጥዕናን ይሃብካ ይሃበና
0: ኣሜን ኣሜን ክቡራት ወለደይ ኣብዚ ዘብጻሕኩምኒ ተረዲእኩም ሕቶይ ካብዚ ንላዕሊ ኣጆኹም ኣነ ኣለኹ ክቕጽሎ የባዕለይ

ኣላ ኣጋቡ ዝናብ ሻኩ ቃርሰ ኩዳ ጓይላ ኣዴታት ብለውሓተን ምስ ደቀን ክዕልላ ኣቦ እውን ይዋናጨፍ

0: ቀርብ እያ ቀፂላ ደርፊ ህዝባዊ ሰራዊት በቲ ነዝመደ ብዚ ዝጀመሮ ድምፃዊ እስጢፋኖስ ኣብርሃም ዘማች ምስ ጉጅለ ትልሂት ሰስኒ ክትቀርበልና እያ ብድሕሪኦ ንመለሰኩም ኢና
1: متابعة طيبة نرجوها لك

ع ن ع م ت ن ي ا ك ا ما يكحدسو ارمحرنتنا

ዝፋሕሽ ግዙ ኣሃል ደጀን ኩሉኹም ንራያት ኣይጨቁን ዋዳ ዘይደፍ ማሕዳ ውፅዓሃት ከመኽዘየበር ሰራዊ ብሓድነቱ ዓለማውዲ በቢኹ ዘምከነ ነዘርያ ቀለቤት ኪዳን ዘማህመነ ወራትነቱ ወራራት መኪዱ ዳግማይ ዘመስከረ ናይ ቀል ሰፅንዓቱ

0: ሰራዊት ንዓለማውዲት ውጥን ፋሽስትነት ቀለቤት ሽርክነት ናይ ረብሓ ዕርክነት ንዓወት ማናፌስቶ ደርግ ዝሃውተቶ ሰውራና ኸጹመቶ ንወራር ዘኽተቶ ኣይተዓወተን ከቶ ብናይ ሕዝብና ጽኑዕ ተመክቶ ካብ ምንታይ እዩ ዝዂሉ ዓወታት ናይ ጅግና ሰራዊት ካብ ዓይነ ሰራዊት ካብ ብዝሒ ኣጥዋር
1: ኣይባሉን
0: ህዮ እዋ ሕዝቢ ዝውቃሃት ደጀንዂሉኡሁም

0: ዘይሕስ ንቕድሚት ዝግስግስ ምድሕርሓር ዘልምስ ወራራት ዘዕክስ ራህዋ ዘንግስ ኣብ ኤርትራና ሓዳስ ካብ ምንታይ እዩ ዝኹሉ ዓወታት ናይ ጅግና ሰራዊት ንዓስከታ ቀይሕ ዕምባባ ካብ ምንታይ እዩ ዝኹሉ ዓወታት ናይ ጅግና ሰራዊት
1: ካብ ንቕሃትን ፅናዓትን እዩ

0: ጂሚ ዓብደላ፣ ሰለሙን ኣማኒኤል፣ ሬገን የማኔ፣ ሰለሙን ገብሪ ህይወት፣ ሜሮን ተስፋ ዓለም፣ ወይኒ ሚካኤል፣ ነፀረኣብ ገብሪ የሱስ፣ ኣቤል እየብ፣ ሎሬን ይስቅ፣ መድሃኔ ዓለም፣ ፍሮይኒ ተወልደ፣ ጽገ ተስፋይ፣ ተዋሳእቲ ሜሎ ድራማ መትከል ተኸስተ፣ ፍዮሪ ኸሰተ፣ ናሆም ካሕሳይ።
1: ተቐበልቲ ብዝሃያት ድምፂ ኣሉሊስ ብርሃነ፣ ፍጹም በረኸት ኮኸብ የማነ፣ ፍኒሆድ ቴድሮስ፣ ራሄል ተክለዝጊ፣ ፍዮሪ መሓሪ፣ ፍትሓዊት ነፍታሌም፣ ስኒት ሚካኤል።
0: መሃንድስ ስርዓተ ድምፅን ብርሃንን ሻም ቀላኣብ።
1: ክኢላ ስርዓተ ብርሃን ተኽለኣብ ሃይለ ሚካኤል።
0: ቴክኒሽናትን ድምፅን ብርሃንን መድሃኔ ሃብተ፣ ኣሕመድ ዑመር፣ ሓምድ እድሪስ፣ ቢንያም ተኸስተ፣ ነስረዲን ዓብደልዋስዕ፣ ብርሃነ ተኽለ፣ ሓድሽ ገብረ መድህን፣ መርሃዊ ጥዑምዝጊ።
1: ንድፍን ምውዳድ መድረኽን ድሕረ ባይታዊ መከናን ደሞዝ ርእሶምን መሳርሕቱን
0: ኣርታዒ መሰነይታ ሰነዳዊ ቪድዮታት ኤልኢዲ ኤርሞን ኪናነ ዮናን ቪድዮ ፕሮዳክሽን
1: መራሕቲ መደብ መለስ ንጉሴ ማሕሙድ ዓብደላ።
0: ፍሉይ ምስጋና ንሚኒስትሪ ዜና ምምሕዳር ዞባ ማእከል ኮርፖሬሽን ኤሌክትሪሲቲ ኤርትራ።
1: مشاهدو الأفاضل، هذا الحفل وصل إلى نهايته وسنختتمه بالنشيد الوطني، فلنقف جميعا لأداء هذا النشيد.
0: كلنا نهاجر مزمور حفل بل.

0: نصروا للجماهير
1: حبريتا كلهم لاينوسان زباتات اوتوبسات لعيب

0: ሰብ ድሓን ዲኹም?
1: ሰብ ድሓን ኢና። እዚ መሬት ድምፂ ሓርነት ብኣፍ ጥበባውያን የቃላሕ ኣሎ። ሓዳሞ መልእኽትታቶም ብፍቕሪ መኻንዮም ኣብ ዜማ ቐርቂሮም ይድርግሑዎ ኣለዉ። ንሕና ድማ እጃምና ኸነልዕል ኢልና ኢና መጺና።
2: ግርም ዘረባ እዩ። እንታይ ኢኹም ሰሚዕኹም?
3: ገለን ንኸይንፈላለየ ኣስላማይ ክስታናይ ገለን ሉላ

0: ገለን ድማ ብጥሪኣ ሃገረይ ዝበለ ተዘኪሩ ነብር ብሉ ኣለዉ። ንሕና ድማ ክንደኦም ኳተ ዘይሓደምናስ ምትኳስ ዝኮይኑ ስእን ኢልና መፂና ኣለና።
1: መርሓባ። እዚ መድረኽ መድረኽ ቃልሲ እዩ። እዚ መድረኽ ቃልሲ ፍርቁ ኩናት ፍርቁ ከዓ ጥበብ እዩ። ኣብቲ ኩናት እውን ጓይላ ኣሎ ወይና ፅንዓትን መኸተን ሃያበሉ ሰዓቡን እዩ።

0: እንታይ ኮን ተረኺቢ ኢዳ ዝዓጥቂ ቐልዒልካ እያ
1: ኣንቲ ወገ ሎሙ ድኣ ዝበሃል መል እዩ
2: ግርያ ቅጫ ዘይ ሓርሲ
1: ፅቡቕቲ ደላ
0: ይበል እንታ ክወፃ እንታ ከምዚ ከዓ ዘይትመስለኒ ነርካ ክዕድ ኣባ ኢኻ
1: ንኣና የበልነታ ጋንታ ነስማዓያ እሞ ንሳ ከዓ ርእቶ ክትህበላ
0: ግረማላ እንደ ዝብለካ ዘለኹ
1: ምስማዓ ስነስማዓ እያ ዳ
0: ሓራ ይበልካ በልካስ
3: ኣህ ነጊረክ እንዴ ደጊም ኣብቅዒና ኢና
4: ሕጂ ድኣ እንታይ እዩ ዝግበሮ
3: ዋላ ሓንቲ ዋላ ሓንቲ ካብ ኢድና ሞሊቓ እያ ክራር ምሳርህርታ ኣብ በረኻ ሰፊራ ኣብ ሩባ ተሃሪማ መቓልሓ እምባታት ይነቕነቕ ኣሎ ድምፃ ሰምዓ ኣዛን መንእሰይ ናብኣ ይውሕዝ ኣሎ በቃ ሕጂ ንቋፀር ኣይመስለንን
4: ክራር ክንመልሳ ካብ ዘይከኣልና የእዛን ሰብ ንኸይሰምዕ ምዕፃው ካብ ሰኣና ክራር ንበይና በረኻ እንታይ ከይትገብር እዚ ኸተማታት ብሓፁር ክዕፅ ኣለዎ ሰባት ካኣቱን ክወፁን የብሎምን
3: ግርም ሓሳብ ንቀላጥፍ በል እዩ

0: te llamo. Te llamo.
1: አንተ ሰብ ምስጢር ዛኽራር እኮ ዘይፍታሕ ግድል ኮይኑና ሕጂ ድማ ውሽጣን ውሻጣን ፈሊጥና ኢና የለና ክንዓብሳ እንተደለና በቃ ቕቢፃ
2: ገርመካ እዩ ስልካይ ብታኽ ድሃያይ ሕባእ ኮይኑና እኳ ድኣ መሊሳ ኣብራኽ ጆንትራ ወለዶ ከሚግ 29 ከተብጥኖ ትርአ ኣላ
1: እሞ ሕጂ ድኣ እንታይ እዩ ዝግበሮ
2: ሰኦልካ እዩ ከንቲ ድኻም ይበጃኻ ኢለካ
1: ንኸይድ በሌ

0: ከማቤል ኮካ ስሜቸ ወልደ ሚካኤልታ ኣነ ትግርኛ ኣነ ምንቆም እየ ትግርኛ ኣነ ለትግራይ ተዓለምኮ እንዲ ይኮን ሂጋና ይኮን ኣነ ኣሳስ ዲ ኣቁርደት በዲር ኣቕሊም እሊ ባ ኦረጀ ባርካ ላዕላ እዚኒ ኣቕሊም ዘባጋሽ ባርካ ዲበ ቆርደት ትረቤኮ ዲበ ዓብየኮ ወዲበ ደረስኮ ኩሉ ሓለቸ ምስለ ትግረይትግረይኒ ትግረምን ኣምርተ ከእብል ኣነ ትግረይት ኣመርኮን ይኮን ሂጋየ ትግርኛቱ ከኣና ዲብ ኣቁርደት እስክ ሳትሳ ፍስል ደረስኮ ሓደ ምንወኬን ሓደኩ ዲብዕድ ቀየርኮ ባህለቱ ካሳስ ናይ ላ ትግረይቼ እላታ ትግረይት
1: ለተንዚም ምንከይን ሓረሮት ኣራዲ ወሸዓብ ግልቀን ጠጦት እስትዕማር ምን ኤርትርያ ወድዮ ላዕላ ንዳል ሙሰላሕ ብኔት ወጠን ለይተርፍ ዳይ ክምሰልቱ እንዳኣመርዳ እንደይመጽእ ዕብሽቕል ወምህሮ ለትበና ሙናድል ለህደፉ እግላእክድ ለቃድር ክምሰልቱ ሰበት ኣምና ደርሳ ሸቐ ወእትላ ደረጀትላ መበጽሓ ወናድል ለትብል ስቕራት እንደረፍዓ ሰለስለ ብትር ምስል እግላውፍዮም ለስለል እምበል ህኮ ጻብጣ እያ
2: ኣደሶት ግልህለ ጋብኣ ምንገቢ ሓተ መደርስ ግልህለቡ መንሃጅ ግልህለቡ ወደረሳይ ግልህለቡ ደረሳይ ግልህለ ቤት ምህሮ እግልትህልህላ ግላ ለመዳርስ ክልኤ ገበይቱ ርእዩ ሓተ መደርስ ሰብረት ብዓብይሃ ለምን ዜሮ 1976 እንዳንበተት ዲቡ ላጣፍሓት ወምኑ ብሰበብ እንስሓብ ናይ ሓርብ ብቀበር ውእት እስክ ኣራግ ወምን ኣራግ እስክ ሓዋለ ወብግሂተብ እንዳበለ ጭልሕንተ ልእቴት ወዲብ ጭልሕንተ ክዕሕድ ዝኣማደደት ዲቡ ኣሳስ ለወዴት መድረሰት ምኑ መሄየ ብሰበብ ናይላ ናይ ምስሊ ሕኩመት ሱዳን ሕኩመት ሱዳን ምን ምድርየ ፍጎሮ ሰበት ቤ ኣራግ ኣቅበለት ምን ኣራግ ዓሬርብ ወዲብ ዓሬርብ ሄኒ ለባ ዝሓወክድ ዝሓላፈትቱ መድረሰት ሰውረት ዓለት በለቱ ኢላ መድረሰት ለርእና መንገቢ እብክልህ ግያ ትተደርስ ዝዓለት ብትግርኛ ወብትግሬ ትግሬ ምን ዘበን ዘይሮ ምብትት ዓለት ወሓርማ ዲብ ዓሬር ተላለ ዓለት ኣነ ማን ደረሳይ ናይ ተወክለይ ናይ ብትግራይት ምናብ ትግራይት ደርሶ ዝዓለዉ ደረሳይ ኣነ
0: ለመጻኩ ብሰበብ ድን ቤት ምህሮ ሰውረት ትግረይ ተለምርቱ መደርሱ እንደትበልኮ ተለመጻኩ ኣነ ናየ ቅስጀ ከምዘለውት መጻኮ ድ ቤት ምህሮ ሰውረት መደርስ ናይ ትግረይ እንተቤለውኒ ኮይስ ኮሚተ ናይ ላ ትግሪ እንተቤለውኒ ኮይስ ኣነ ቲቲቤት ናይ ተዕሊም ብየ መደርስ ኣነ መደርስ ኣልኮ ቀደም ፍልተካዲብ ሰውረት መደርስ ኣልኮ ናይ ላ መደርስ መሽክለት ኣለውን ላኪን ናይ ለ ሂጋ ኣነ ለለምሩ ሂጋ ናይ ትግራይ ስፖክን ላንጎጅ ዲብሱ ዓዲ ልቀት ምስል ኣዳም ለትትፈሃንቡቱ ለምርን ይኮን ለልቀት ናይ ኣካደሚ ይኣምራን ናይ ትግራይ ይበን ምህሮ ሰውረት እንደመፅኮ ተለተዓለምኳ
3: መድረሰት ሰውረት ንዛም ናይ ኖስቡ ንዛም ናይ ንዳልቱ ኩሉ ንዳልቱ ፈስልካ ዕጨቱ ምደርስካ ከምሰልካ ለብስ ኣይ ፃልብ ካለራክበያ ልባሱ ቡልኣቴ እሕትራም ኣለቡ እስታዝ ምደርስ ዝበሃል ኣለቡን ኩል ካብ ስሜትካቱ ወብ ክናያትካ ብስሜት መለየፃ እንደይገብእ ሓተ መደርስ ብክናያት ትተሃገዩ ፈስል ዕጨቱ ገለገለ ሻምቦቆ ትረካቦ ምግቢ ዝንጎ ትረካቦ ምግቢ ሕዳት ኣብሱል ላዓለ ላኪን ኩሉ ለመንበረት ገለ ፍንቲታ ምን ኩሉ ዘዋይሕ ኤርትርያ ብዕድ መዳርስ

0: ዘሎ ሓላት ምእንቲ ትመስለካ ዝሩፍ ላዕላ ለዳም ኩሉ ጋብል ባቱ ለዳም ኩሉ ንዳል ግልታዕበት ግልስትሻድ እይ ሓጀት ግልስፋዕ ድብሉ ይሰበት ዓላ እይ ሓጀት ክቦት ናሰኣቱ ወምኩን ኣዳም ንንየት ተላ ሕማ ሓጀት ከ ሓጀት ብርእሱ ልትከበትል ኣዳም ምና ሓጀት ለብዕድ እዘ ጥያራት መቲ ምንርይም ቃዝፋት መቲ ደበት ገለ መዳርስ ምምክን ገለ መደርሲን ለደረሳኸም ረፍኦም ምናካነት ኣካን ከይሰቦም ወላ ድርብሶም ምምክን ሰዓት እላን ሰዓት ላይ ይትግሶ ዲባ ጥያራት ግልምጣቱ ክእናትልብለ ምስሎም ለትገስቦም ሓጃት ብዛሕ ኣላ
1: ሓደ በዕላ ለዋልደን ሓርብ ሰበት ጎይሶ ለንዋ ኢላ ውዕሉ ዝሓገር ሓርብ ጎይሶ ሕሩባት ዓላይ ኮኒ ካሊእ ጀፋፍ ሳድፍ ዓላ ወካስ ዲብ 84 ጀፋፍ ሰበት ሳድፍ ለኣዳም እክሪ ግለምጡ ሰውዳን እግል ይግስ ዝሓደ ወላ ንዋይ ሻልሓ ሃምራ ለሃይማይ መውዕላ ኢላ ሓደ ወላ ዓድ ለራ ቁብል ሓደ ውብላ ሓርብ ሃላ ሓርብ ሃላ ወጀፋፍ ሃላ ومحاجز مهين هلا قدام اوراكل اوت اللي جنيتو اللي جبي هذا قال لي دي بيقول لي يعني برحمتها كسات بك انا الجنايه ده سامر لا دوم انه قال لي دوم انه قال لي حرس سامر حالته انه دديبكم بالبو كده على او الوليه الوليه شويه عبيته لنقول لهم بكم ادبكم طلعنا كان ادي الوليه بونيت

ካብ ስትድዮ ዜና ኤርቲቪ ዕዙ ሰላምታና ተቐበሉ ዝቐልኩም ተዓዘብትና ከመይ ተምስዩን ሰዓት 9 ኣኺሉን ሎሚ 4/8 መስከረም ዝተዳለወ ዜናታት ውሽጢ መፃን ሒዘልኩም ቀሪበ ኣለኹም ንምክታልኩም ብክብሪ ዝዕድ ምስኻትኩም ፀንሕ ሚካኤል ሓድጎ ፈልማ ግን ብቀንጡታት እፍልም ብምኽንያት ወርቃዊ የቤሉ መምስራት ቤት ትምህርቲ ሰውራ ኣብ ኣስመራ ባህላዊ ካርኒቫል ቀሪቦም ጨንፈር ትምህርቲ ዞባ ሰሜናዊ ቅሒ ባሕሪ ንቕጥዕታት ምዘና ተምሃሮ እናተገባብሩን ዝምልከት ዓውዲ ዘተ ኣብ ጊንዳዕ ወዲቦ ሰልጠንቲ መበሰላላሳ ዙርያ ቤት ትምህርቲ ካደር ናብ ታሪካዊ ዕርድታት ግንባር ናቕፋ ዑደት ኣካይዶም ኣብ ዜናታት ወፃኢ ሴነት ኣሜሪካን ምሸጣ ንፍርቲ ኩናት ናብ ስዑድ ዓረብ ብዝምልከት ንዝቐረበሉ እማም ኣፅዲቕዎ ቻይናን ሩስያን ኣብ ልዕሊ ኢራን ፀዲቑ ንዘሎ እገዳ ዝከታተል ግጅለ ኪላታት ዝሰርሑ ክቕፅል ንዘቕረቦ እማም ተቃይሞኖ ደቡብ ኮርያ ፀጥታ ብመፃ ብህርሙ ዝካየድ ንግዳዊ ንጥፈታት ንምሓስ ወተሃደራዊ ምትትታው ከምዘይትገብር ኣነፂራ ዝርዝ ዜና መደባት ወርቃዊ የቤሉ መምስራት ቤት ትምህርቲ ሰውራ ትማል 17 መስከረም ብስእላዊ ነዋታዊ ንምሪት ከም ዝጀመረ ዝፍለጥ እዩ ሎም ድማ ኣብ ኣስመራ ባህላዊ ካርኒቫል ቀሪቦም ጋዜጠኛ ዳንኤል ወልዱ ዘዳሎ ፀብጻብ ዳናይት ገብሪሂወት ከተቕርብያ

0: ብምኽንያት ጽምብል ወርቃዊ ኢዮቤል ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ሎሚ 18 መስከረም ኣብ ሰዓታት ድሕሪ ቀትሪ ኣብ ቀንዲ ጎደናታት ኣስመራ ምዕሩግ ባህላዊ ካርኒቫል ቀሪቡ። እዚ ብምትሕብባር ኮሚሽን ባህልን ስፖርትን ምምሕዳር ዞባ ማእከልን ተወዲቡ ዝተኻየደ መደብ ካብ ጎደና ሰማዕታት ተበጊሱ ብጎደና ሓርነት ኣቢሉ ኣብ ሜዳ ባሕቲ መስከረም እዩ ተዛዚሙ። ኣብዚ ንኣስታት 2 ሰዓታት ዝቕጸለ ካርኒቫል ብባህላዊ ኣልባሳት ብሄራትና ዝማዕረጉ ልዕሊ 10,000 ነበርቲ 13 ንኡዞባታት ማእከል ከምኡውን ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ሚኒስተር ትምህርቲ ዶክተር ሓሊማ መሓመድን ዝመርሕዎም ኣስታት 500 ተምሃሮ መምህራንን ኣለይቲ ቤት ትምህርቲ ሰውራን ዝነበሩ ተሳቲፎም። ኣብቲ ኣጋጣሚ ቤት ትምህርቲ ሰውራ ተደኪናትሉ ናይ ዝነበረት ቦታታት ኣስማት ዝሓዘ ታቤላታት ብውክልና ዝቐረበ ተምሃሮ ቤት ትምህርቲ ሰውራ ብብዝሒ ዝነጥፍሉ ዝነበሩ ዓውድታት ዘርኢ ሰልፊ ከምኡውን ምስሊ ቤት ትምህርቲ ሰውራን ቀያሕቲ ዕምባባን ዘንፀባርቕ ትሕዝቶ ንምርኢት ቀሪሙ። ብ17 መስከረም ብስእላውን ንዋታውን ምርኢት ዝጀመረ መደባት ዝኽሪ 50 ዓመት መምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ክሳብ 20 መስከረም ብዝተፈላለየ መሰናድኦታት ክቕፅል እዩ።
1: እዚ ከምዚ ኢሉ እንከለዎ መደባት ፅምብል ዝኽሪ ወርቃዊ የቤሉ ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባ ጋሽባር ካብ ምምሕዳር ከባቢ ትኽሉ ዞባ መልቂ ተጀሚሮም እቲ ስነ ስርዓት ዝተኸታተለ ወኪል ሪና ቀዳው ተወልደ መልክዕ ፀብጻብ ዘዳውሎ ትሕዝተሎ ያሲን ሳልሕ ከቕርቦ እዩ።

ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ኣብ ውሽጢ ሃገርን ወፃእን ብዝተፈላለየ መሰናድኦታት ዝፅምበል ዘሎ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባ ጋሽባርካ ብ16 መስከረም ኣብ ምምሕዳር ከባቢ ትኹልኑ ዞባ ሞልቂ በግዒ ተኸፊቱ እቲ ንክብሪ ናይ ቶማ ወርሒ ታሕሳስ 1983 ብመግዛእታዊ ሰራዊት ፋሽሽታዊ ስርዓት ደርግ ብዝተፈፀመ ናይ ቃፃ መጥቃዕቲ ናይ ዝተሰውኡ ቀያሕቲ ዕንበባ ዝርከብዎም ጀጋኑ ሰማእታት ኣስግሬ ናብ ዝዓርፈሉ ቦታ ብምብፃሕን ኣኽሊል ዕንበባ ብምንባር ዝፈለመ መደብ ንተዘክሮታት ቤት ትምህርቲ ሰውራ ብዝቕስቅሱ ባህላዊ ስፖርታውን ስነ ጥበባውን ትሕዝቶታት ከምኡውን ሰሚናራት ስእላዊ ምርኢትን ስነዳውን ጥፈታትን ክሳብ 20 መስከረም ክቕፅል እዩ ኣብቱ

ኩል ኣብ ዝተኻየደ ምውላዕ ሽግ ምንባር እምነ መሰረት ሓወልቲ ሰማእታት ምትካል ፈልስን ምንባር ኣኽሊል ዕምበባን ዝተኻየደሉ ስነ ስርዓት ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ እድሪት ሳልሕ ካብ 17 መስከረም ጀሚሩ ኣብ ከተማታት ባረንቱ ተሰነይን ኣቕሩደትን ስፖርታውን ባህላውን ጥፈታትን ካልእን ዘጠቓልል መደባት ከም ዝካየድ ሓቢሩ። እዚ ከምዚ ኢሉ እንከሎ ብ17 መስከረም ኣብ ባረንቱ ንመነባብሮ ተምሃሮ ቤት ትምህርቲ ሰውራ ንጥፈታት ኣካዳምያውን ሞያውን ትምህርቲ ባህላዊ ስፖርታውን ማጠታውን ጥፈታት ኣብ ቤት ትምህርቲ ሰውራ ደብዳብ ነፈርትን ሓፈሻውን ጥፈታት ቤት ትምህርቲ ሰውራን ዘንፀባርቕ ስእላዊ ምርኢት ቀሪቡ። ኣብ ክልቲኡ ኣጋጣሚታት ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑርን ሓለቃ ስታፍ እዚ ምዕራብ ብሪጋደር ጀነራል ፀሃየ መኮነንን ዝርከብዎም ላዕለዎት ሰበስልጣንን ከምኡውን ኣባላት ቤት ትምህርቲ ሰውራ ነበርን ካልኦትን ተረኺቦም ነይሮም።

0: ብተመሳሳሊ ጽምብል ዝኽሪ ምምስራት ቤት ትምህርቲ ሶራብ ደረጃ ጾባታ ሰሜናውን ደቡባውን ቀይሕ ባሕሪ ኣባጽዕን ዓሰብን ተኻይዱ ወከልቲ ኢሪና ኢብራሂም ዑመር ዒሰን መሓመድን ዝለኣኽዎ ትሕዝቶ ኣብ ሓደ ጸብጻብ ተዋሂዱ ኣሎ እልታ ሃብቶ ማርያም
1: ጽምብል ዝኽሪ ወርቃዊ ኢዮቤል ምምስራት ቤት ትምህርቲ ጾራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንጸት ሃገር ብዝብል ቴማ ብደረጃ ዞባታ ሰሜናውን ደቡባውን ቀይሕ ባሕሪ ትማል 17 መስከረም ብወግዒ ተጀሚሩ ኣባፅ ኣብ ዝተገብረ ሚኒስተር ሃብቲ ባሕሪ ኣቶ ተወልደ ቀላትን ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃን ዝተረኽብሉ ስነ ስርዓት ብስእላዊ ምርኢት ተኸፊቱ እቲ ክሳብ 20 መስከረም ዝቕፅል ጽምብል ሙዚቃዊ ኮንሰርት ከምኡውን ስፖርታዊ ውድድራትን ሰሚናራትን ዘጠቓልል ኮይኑ ኣብ ናቕፋ ኣብ ዓበትን ጊንዳዕን ብተመሳሳሊ ንጥፈታት ይሰላሰል ከም ዘሎ ወከልቲ ኤርና ሓቢሮም ብደረጃ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዓሰብ ኣብ ዝፈለመ ጽምብል ብኣመሓዳሪ ዞባ ኣምባሳደር መሓመድ ስዒድ ማንታይን ኣዛዚ እዚ ምብራቅ ብርጋዴር ጀነራል ኣብርሃም ዓንደምን ብዝኸፈተዎ ስእላዊ ምርኢት እዩ ፈሊሙ እቲ ቀሪቡ ዘሎ ስእልታት ካብ ምስረታ ቤት ትምህርቲ ሶብራት ጀሚሩ ንመነባብሮን ካልእ ንጥፈታትን ተምሃሮ መምህራንን ኣሌይትን ከምኡውን ተምሃሮ ቤት ትምህርቲ ሶብራ ኣብ ሓራን ሓውሲ ሓራን ቦታታት መሃይምነት ንምጥፋእ ዝገብሮ ዘመትን ዘንጸባርቕ እዩ ን4 መዓልታት ዝቕፅል መደባ ዝኽድሚ ምስራት ቤት ትምህርቲ ሶብራ ሰሚናራት ሙዚቃዊ ኮንሰርት ስፖርታዊ ውድድራት ዕላል ተመክሮን ካልእ መደባትን የጠቓልል
0: ኣብ ዞባ ማእከል እውን ብምክንያት ዝኽሪ ወርቃዊ የቤሉ ምምስራት ቤት ትምህርቲ ሶብራ ብኣቕላይነት ምምሕዳር ዞባን ተሳታፍነት ኣብያተ ትምህርትን ዝተፈላለየ መደባት ይካየድ ኣለዎ እቲ ኣብ ኣስመራን ከባቢያን ዝካየድ ዘሎ ባህላዊ ስነጥበባዊ ስፖርታውን መደባት ን3 ዋርሕ እኹል ምድላዋት ዝተገብረሉ ምዃኑ ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ ኣስመሮም ጸጋ ብርሃን ገሊፆም ኣብቲ ኣጋጣሚ ኣብ መሓደርቲኑ ዞባታትን ሓለፍቲ ኣብያተ ፅሕፈት ትምህርትን ኣብ ዘስምዕዎ ቃል ምምስራት ቤት ትምህርቲ ሶብራ ንናይ ነዊሕ ራእይ ህዝባዊ ግንባር ዝገልጽ ታሪኻዊ ፍጻመ ከም ዝኾነ ብምግላጽ ንዝነበረ ብድሆታት ብምስካር ዝተሓብሰ ዓወታት መሰረት ብሩህ መጻኢ ኮይኑ ከም ዘሎ ኣብሪሆም እቲ መደባት ብተምሃሮ ዝቖማ ጉጅለታት ቀያሕቲ ዕምበባ ደጊመን ብዝቕርብኦ መዛምሩን ደርፍታትን ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሶብራን ካልኦት ጉጅለታት ባህሊ ህዝባዊ ግንባርን ዝተሰነዩ ነይሩ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ንቕጥዕታት ምዘና ተምሃሮና ተገባብሩን ዝምልከት ዓውዱ ዘታ ኣብ ጊንዳዕ ኣካይዱ ወኪል ኤሪና ኢብራሂም ነፋዕ ዝለኣኾ ዜናዊ ፀብጻብ ኣሎ ፍርቱን ዓንዶም ከተቕርብ እያ
2: ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ንቕጥዕታት ምዘና ተምሃሮና ተገባብሩን ዝምልከት ዓውደ ዘተ ብ13/14 መስከረም ኣብ ጊንዳዕ ወዲቡ ኣብቲ ካብ 10 ንኡስ ዞባታት ዝተዋፅኡ ሓለፍቲ ኣብያተ ፅሕፈት ትምህርቲ ርእሰ መምሃራንን ሱፐርቫይዘራትን ዝተሳተፉሉ ዓውደ ዘተ ኣብ ሚኒስትሪ ትምህርቲ ሓላፍ ጨንፈር ምዘናን ሃገራዊ ምርመራን መምህር ግርማ ኣለም ተኪኤ ብቑዕ ምዘናን ኣምዕሩይ ቀረባትን ትምህርቲ ንምርግጋፅ ኣብ ዝካየድ ዘሎ ፃዕሪ ቅጥዕታት ምዘና ምኽታል ኣገዳስነቱ ዕዙዝ ምዃኑ ሓቢሩ መምህር ግርማ ኣለ ማስዒቡ ተመክሮታት ተሳትፍቲ ዘበርኽ ብኣብነት ዝተሰነየ መብርሂ ብምቕራብ መምሃራን ኣብ ዝተዋህበ ኣርእስቲ ብውህደት ክሰርሑ ፀዊዑ ሓላፊ ኣሃዱ ምዘና መምህር ትኩብ ኪዳን ምግዲኡ ምዘና ፅፉፍ ሓበሬታ ንምእካብን ንምውሳንን ከምኡውን ደረጃ ተምሃራይ ንምልላይ ሓጋዝ ተራኸም ዘለዎ ብምንፃር መምሃራን ርጡብ መምርሒታት ምዘና ክኽተሉ ኣዘኻኺሩ ተሳተፍቲ ዝተዋህበ ኣማእዛን ሓሳባትን መረዳእታታትን ኣብ ምርግጋፅ ብቕዓት ተምሃሮ ሓጋዝ

0: ዝኾነ ከም ዝሰርሕሉ ብምሕባር ብቕዓት ትምህርቲ ንምርግጋፅ ኣብ ዝሕግዙ ዛዕባታት ድሕሪ ምዝታይ ሓጋዝ ርእቶታትን ሓሳባትን ኣቕሪቦም። ኣብ መወዳእታ ሓላፍ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሽድ መሓመድ ዑስማን መስርሕ ምዘና ብቕዓት ትምህርቲ ንምርግጋፅ ብቐንዱ ድማ ተምሃሮ ባህሊ ምትሕጋዝ ከፅርዩ ከምኡ ውን ትሑት ውፅኢት ንምምሕያሽ ወሳኒ ትራ ስለ ዘለዎ መምሃራን ብግቡእ ክጥቀምሉን ብቐጥታ ክሰርሕሉን ኣዘኻኺሩ።
1: ሰልጠንቲ መበል 30 ዙርያ ቤት ትምህርቲ ካደር 412 መስከረም ናብ ታሪካዊ ዕዱታት ፀገማይ ግንባር ናቕፋ ዕዱት ኣካይዶም። እቶም ካብ ዝተፈላለያ ትካላት ዝተዋፅኡ መንስያት ታባ ተኣማምን ታባ ብልሓትን ታባ ውፍያትን ኣብ ዝበፅሕሉ ብዛዕባ ታሪክ ናይቲ ዕዱታት ሰኣብኡ ዝተፈፀመ ቅያታትን መግለፂ ተዋሂብዎም። ዳይረክተር ቤት ትምህርቲ ካድር ናቕፋ ኣቶ ዮሃንስ ቀለት ኣብ ዝሃቦ ሓበሬታ ተጋዳላይ ህዝባዊ ግንባር ኣብ ብልሒ መላፀ ኮፍ ኢሉ ኣብቶም ዘይድፈሩ ዕድታት ዝፈፀሞ ድንቂ ጅግንነት ሒደት መዳርግቲ ዝርከቦ ምዃኑ ብምጥቃስ ናብዚ ታሪክ ዝተፈፀመሉ ቦታታት ምብፃሕን ብዛዕባ እቲ ታሪክ ብዕምቀት ምፍላጥን ኣገዳስነቱ ዕዙዝ ከም ዝኾነ ኣገንዚቦ። ኣብ ታባ ውፍያት ኣብ ዝተገብረ ናይ ምውርራስ መድረኽ ኣብ እዋን ምርብራብ ኣብቲ ቦታ ዓሪዶም ካብ ዝነበሩ ገዲም ተጋዳላይ ትኽስቲ ኣባይ ካብ ኣስመራ ብቴሌፎን ኣብ ዝሃቦ መግለፂ ኣብ ምጅማር ሻርሻይ ወራር ኣብ ታባ ውፍያት ንፀላይ ብዛዕባ ዝተገብረ ግጥማት ፅንዓትን ጅግንነትን ተጋዳላይን ህዝብን ከምኡ ውን ስለ ሃገር ዝተኸፍለ ረዚን ዋጋ ሰፊሕ መብሪ ሂብዎም። እቲ ዑደትን ብግብርን ክልሲ ሓሳብን ዝቐሰሞዎ ዓሚቕ ታሪካዊ ሓበሬታን ዕግበት ከም ዝፈጥረሎም ዝገለፁ ሰልጠንቲ ታሪክ ቃልስና ዝያዳ ክዕቀብን ክንገርን ምእንቲ ኣብቲ ቃልሲ ዝተሳተፉ ብግቡእ ከዘንትዎን ከመሓላልፎን እዋኑ ከም ዝኾነ ኣብሪሆም። ዘወርኩም ተዓዘብቲ ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኾኑ ምክትታልኩም ክትቅፅሉ ደጊመ ብኽብሪ ዕድም። ዜናዊ መሰናዶ ኤር ቲቪ ይቕፅላሎ። ዝኸርኩም ተዓዘብቲ ስለ ምክትታልኩም ኣዝየ መስግን። ዜና ወፃኢ ሴነት ኣሜሪካን ምሸጣ ንፍርቲ ኩናት ናብ ስዑድ ዓረብ ዝምልከት ንዝቐረበሉ እማመት ማል 17 መስከረም ኣፅዲቕዎ። እቲ እማመ ስዑድ ዓረብ ካብ ኣሜሪካ ኤፍ35 ዝዓይነተን 48 ነፍርቲ ኩናት ክትሽምት ዝኽእል እዩ። እዚ ናይ ልዕሊ 24 ቢልዮን ዶላር ውጥን ስዑድያ ነተን ዝተራቕቓ ነፍርቲ ኣብ ዝመፅእ ቀረባ እዋን ክትውንነን ባይታ ከም ዘጣጥሕ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩብዮ ሓቢሩ ኣሎ። ስዑድ ዓረብ ነተን ናብ ምድንፋዕ ወተሃደራዊ ዓቕማ እወታውትራ ከም ዝህልወን ዝተገልፃ ዘመናዊ ነፍርቲ ንምዕዳግ ካብ ፈልማ 225 ክሰርሕ ምፅናሕዮም ፀብፃባ ዘረዱ። እዚ ከምዚ ኢሉ እንከሎ እቲ ናይ ምሸጣ መደብ ምስ ዝትግበር ኣብ ወተሃደራዊ ሚዛን ሓይሊ ዞባ ማእከላይ ምብራቅ ለውጢ ክፈጥር ከም ዝኽእል ክኢላታት ይእምቱ። ኣሜሪካ ኣብ 225 ስዑድያ ዋጋ ልዕሊ 104 ቢልዮን ዶላር ወተሃደራዊ ህዋት ክሸጠላ ከም ተሰማምዐ ዝሕብሩ ፀብፃባት እቲ ውዕል ኣቐዲማ ካብ ዝገበረቶ ተመሳሳሊ ስምዓት እቲ ዝዓበየ ምዃኑ የረዱ። ቻይናን ሩስያን ኣብ ልዕሊ ኢራን ፀዲቑ ንዘሎ እገዳ ዝከታተል ኣህጉራዊ ጉጅለ ክኢላታት ዝስርሑ ክቕፅል ብኣሜሪካን ዝቐረበ እማመ ብናይ ቆፊ መሰለን ዓጊቶኖ። እቲ ጉጅለ ኣብ ልዕሊ ኢራን ፀኒዑ ዘሎ እገዳ ክቕፅል ተራ ከም ዝፀንሖ ብምውቃስ እየን ተልእኹኡ ክናዋሕ ድሌት ከም ዘይብለን ኣፍሊጠን ዘለዋ። በዚ ድማ ባይቶ ፀጥታ ሕቡራት ሃገራት እቲ ጉጅለ ክኢላታት ስርሑ ንምቕፃል ዘኽእል ናይ መወዳእታ ውሳነ ካብ ምሕላፍ ተኸሊፉሎ። ኣሜሪካ ዘቕረበቶ እማመ ኣብ ልዕሊ ኢራን ፀቕጥን ምፍጣር ዝተወጠነ ፖለቲካዊ ተልእኮ ከም ዘለዎየን ቻይናን ሩስያን ወቒሰን። ኢራንን ኣሜሪካን እትርከበን ሓያሎ ሃገራት ኣብ 215 ብዝበፅሖ ስምዕ መሰረት ዝበዝሐ ካብቲ ብባይቶ ፀጥታ ኣብ ልዕሊ ኢራን ፀዲቑ ዝነበረ እገዳታት ኣብ 216 ከም ተላዓለ ዝፍለጥ እዩ። ይኹን እምበር ብሪጣንያ፣ ፈረንሳ፣ ጀርመንን ኢራን ዝበፅሐቶ ስምዕቲ ጥሕሶ ከም ዘላ ድሕሪ ምኽሳሰን እቲ እገዳ ኣብ 225 ዳግማይ ከም ዘፀደቐ ፀብፃባት የረዱ። ደቡብ ኮርያ ፀጥታ ብመፃቦ ሆርሙዝ ዝካየድ ንግዳዊ ንጥፈታት ንምውሓስ ወተሃደራዊ ምትትታው ከምዘይትገብር ኣነፂራ። እቲ ሃገር ነዝገለፀት ብጠለብ ኣሜሪካ ኣብቲ ወተሃደራዊ ወፍሪ ክትኣቱ ከም እትኽእል ክእመት ድሕሪ ምፅኑሕ እዩ። ፀጥታ ናይ ትማያዊ ኣካል ንምውሓስ ክተሓባበር ከም ዝኽእል ዝገለፀ መንግስቲ ደቡብ ኮርያ እንተኾነ ንሃገሩ ኣብ ፀጥታዊ ፀገም ዝሸምም ወተሃደራዊ ስጉምቲ ከም ዘይወስድ ኣፍሊጡ ኣሎ። ፕረዚደንት ዶናልድ ትራምፕ ዶብ ኣሜሪካ ሬቶም ፕረዚደንት ዶናልድ ትራምፕ ዶብ ኮርያ

ኣብ ዞባ ማእከላይ ምብራቅ ወታደራዊ ምትትታው ክትገብር ጠለብ ከቕረበላ ምፅንሑ ዝዝከር ኮይኑ ኢራን ተሪር ምላሽ ከም እትህበሉ ባጉ ምጥንቀቓ ይፍለጥ። ሃገራት ኤውሮጳ ኣቐዲመን ካብ ፕረዚደንት ትራምፕ ንዝቐረበለን ተመሳሳሊ ፀውዒት ከም ዝነፀጎ ኣይርስዕን። ኣንጻር ኢራን ዝካየድ ተወሳኺ ወታደራዊ ምትእትታው ንጸጥታ ዞባ ማእከላይ ምብራቅ መሊሱ ዝሓላለኽ ምዃኑ ክኢላታት ከጠንቅቑ ጸኒሖም ኣለዉ። ኮንግረስ ኣሜሪካ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ከጽድቕ ንዝቐረበ እማመ ኣሕሊፉ። እቲ እማመ ንጽላታት ነዳድን ምክልኻል ሩስያን ዕላማ ዝገበረ ኮይኑ ፕረዚደንት ትራምፕ ክታሙ ምሳንበረሉ ኣብ ግብሪ ከም ዝውዕል ተገሊጹ። ብዜካዚ እቲ ውጥን ፕረዚደንት ቭላድሚር ፑቲን ንዝርከቦም 20 ሰመዝን ብርክት ዝበላ ኩባንያታት ሩስያን ዘነጻጸረ ምዃኑ ተፈሊጡሎ። እቲ እማመ ብተወሳኺ ብቕጥታ ናብ ኣሜሪካ ንዝለኣኽ ፍርያት ሩስያ ክሳብ 500 ሚታዊት ቀረፅ ክግበረሉ ዝወጠነ ምዃኑ ተሓቢሩ። ኣሜሪካ ኣብ 2025 ኣስታት 4 ቢልዮን ዶላር ዝግመት ፍርያት ሩስያ ብቐጥታ ከም ዝዓደገ ጸብጻባት ይጠቕሱ። እዚ ከምዚ ኢሉ ከሎ እቲ እገዳ ምዝትግበር ካብ ሩስያ ብብዝሒ ነዳዲ ንዝሽምታ ቻይናን ህንድን ባሉታ ክጸልን ከም ዝኽእል ባጉ ተኣሚቱሎ። ሩስያን ቻይናን ድሮ ነቲ እማመ ብምቅዋም ንግዳዊ ረብሓታት ንምውሓስ ኣድላይ ስጉምታት ከም ዝወስዳ ጠንቂቐን ኣለዋ። እቲ እገዳ ብደረጃ ዓለም ተፈጢሩ ንዘሎ ሕፅረት ነዳዲ ብኣሉታ ክጸልዎ ከም ዝኽእል እውን ይግለጽ ኣሎ። ሃገራት ምዕራብ ኩናት ዩክሬን መሳሚሰን ኣብ ልዕሊ ሩስያ ከጽደቆ ጽንሓ ተደጋጋሚ እገዳታት ፍታሕ ከምፅእ ከም ዘይከኣለ ዝፍለጥ እዩ። ፕረዚደንት ቻይና ሺ ጂንፒንግ ዝመጽእ ሰሙን ኣብ ኣሜሪካ ምብጻሕ ብምፍጻም ምስ ፕረዚደንት ዶናልድ ትራምፕ ክዘራረብ ምዃኑ ተገሊጹ። እዚ ዝመጽእ 24 መስከረም ክካየድ ተወጢኑ ዘሎ ዝርርብ ኣብ መንጎ ኣሜሪካን ቻይናን ተፈጢሩ ንዘሎ ፍልያት ብምጽባብ ዲፕሎማስያውን ቅጠባውን ዝንድነ ንምምዕባል ዝዓለመ ምዃኑ እዩ ዝሕብር ዘሎ። ከም ኣካልቲ መደብ ሚኒስትራት ጉዳያት ወጻኢ ዋንግ ዩን ማርክ ሩቢዮን ትማል 17 መስከረም ናይ ቴሌፎን ዝርርብ ከም ዘካየዱ ክለት ተኻይሉ ኣሎ። ፕረዚደንት ሺ ጂንፒንግን ፕረዚደንት ዶናልድ ትራምፕን ኣብ ዝሓለፈ ወርሒ ግንቦት ኣብ ከተማ ቤጂንግ ቻይና ተራኺቦም ከም እተዘራረቡ ዝዝከር እዩ። ኢጣልያ ኖርዌይን ጸጥታ ምክልኻልን ጻዕትን ኣብ ዝርከቦም ሓያሎ መርያት ክተሓጋግዛ ዝኽእለን ስምዓት ተፈራሪመን። እቲ ስምዕ ቀዳሞት ሚኒስትራት ክልጤን ሃገራት ትማል 17 መስከረም ኣብ ከተማ ኦስሎ ኖርዌይ ኣብ ዘካይድዎ ዝርብ እዩ ተበጺሑ። ክልቴን ሃገራት ኣብ ምምዕባል ብርቂ ማዕድናት ቴክኖሎጂ ጽላት ጠፈርን ብሓባር ከም ዝሰርሐ እውን ኣብቲ ርክብ ኣፍሊጠን። ቀዳመይቲ ሚኒስትር ኢጣልያ ጆርጃ ሜሎኒ ኣብቲ ኣጋጣሚ ኣብ ዝሃበቶ መግለጺ ተበጺሑ ዘሎ ጸጥታዊ ስምዕ ንክልቴን ሃገራት ጥራይ ዘይኮነ ደረጃ ኤውሮጳ እውን እወታዊ ተራ ከም ዝህልዎ ኣሚታ። ጸጥታውን ቁጠባውን መርያት ኤውሮጳ ንምምዕባል ኣባላት ሃገራት ብሓባር ክሰርሓ ቀዳሞት ሚኒስትራት ኢጣልያ ኖርዌይን ጸዊዖም ኣለዉ። ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባል ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክሰርሓ ተሰማሚዐን። እቲ ክልታዊ ስምዕ ንምስራሕቶም ክቡራት ማዕድናት ከም ዘጠቓልሉ እውን ሰመዚ ናይተን ሃገራት ገሊፆም ኣለዉ። እቲ ስምዕ ኣካል ናይቲ ቁጠበ ንምምዕባል ኣቐዲመን ዝኸተሞ ውዕላት ምዃኑ ብምጥቃስ ንትግባርኡ ከም ዝሰርሑ ኣረድዮም። ሩስያን ህንድን ብዕቁር ጸጋታት ብርቂ ማዕድናት ምስ 5 ቀዳሞት ሃገራት ዓለምና ከም ዝስራዓ ጸብጻባት ይጠቕሱ። ኣብ 2025 መጠን ዘካየዶ ንግዳዊ ምልዋጥ ኣስታት 70 ቢልዮን ዶላር ምንባሩ ዝገለጻ ክልቴን ሃገራት ኣብ ዝመጽእ 3 ዓመታት ብዕፅፊ ንምዕባዩ ይሰርሓ ምህላወን ሓቢረን። ዝኸበርኩም ተዓዘብቲ ዜናታት ምዛም ቀንዲ ነጥብታት ክደግመልኩም። ብምኽንያት ወርቃዊ ዮቤሉ ምምስራት ቤት ትምህርቲ ሰውሮ ኣብ ኣስመራ ባህላዊ ካርኒቫል ቀሪቡ። ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ንቕጥዕታት ምዘና ተምሃሮና ተገባብሩን ዝምልከት ዓውዲ ዘተ ኣብ ጊንዳዕ ወዲቡ። ሰልጠንቲ መበል 30 ዙርያ ቤት ትምህርቲ ካድር ናብ ታሪኻዊ ዕድታት ግንባር ናቕፋ ዑደት ኣካይዶም። ኣብ ዜናታት ወፃኢ
ሰነይቲ ኣሜሪካን መሸጣ ንፍርቲ ኩናት ናብ ስዑድ ዓረብ ብዝምልከት ንዝቐረበሉ እማመ ኣጽዲቕዎ። ቻይናን ሩስያን ኣብ ልዕሊ ኢራን ጸዲቑ ንዘሎ እገዳ ዝከታተል ጉጅለ ክኢላታት ስርሑ ክቕጽል ንዝቐረበ እማመ ተቓዊሞኖ። ደቡብ ኮርያ ጸጥታ ብመጻእ ሆርሙዝ ዝካየድ ንግዳዊ ንጥፈታት ንምውሓስ ወተሃደራዊ ምትእትታው ከምዘይትገብር ኣነጺራ። ዘወርኩም ተዓዘብትን ሎሚ ሸሰዳሎ ዜና ምስናዱ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። ተኸታታሊ ፊልም ሳውን መበል 31 ክፋል ስዒባ ትቀርብያ ብወገነግን ሰላም።

0: ክንዕወት ተኮይና እንተዓለ ይመፅእ ኣሎ ዓዲ ምሉእ ሆሉ እዩ ዝመፅእ ዘሎ ይብለካ ኣለኹ።
1: ወይ ተፃዊትሉ እንዲታ እንታ ዘይገደፈሉ ዳ
2: ዝገደፈሉ ዘይብሉ
3: እንታ ዝመፀ ውርዲ የምፅ ወይ ማታ
1: ኣታ ፍትሑ ወስኪ
4: ከንታይ ገብሩሎ
1: ፍትሑ ወስኪ ፍትሑ ሞ
4: ሃየስኪ
1: ምስትንፋስ ከሎ ንዓዲ ምስትንፋስ ከሎ ዓዲ ክነትዎ ሃየስኪ
3: ሃየስከ ስለጥ በሎ ማታ ክላ
5: ዋይ ምልእተ የሄ ንዕነስኪ ደቂሳዶ ኣነሲ
6: ፈሪሄ ጓህን ስን ባደን ተሓዋዊስዋ ወጢ ሃለወላ በሎት ሰብያ
5: ኣንተ ካንጨክን ኣቢሉ ድ ቆትሎ
6: ኣይረ ከመይ ሰባብ
5: ወረይ ሃለወላ በሎ
6: እዛ ሸዊት ሓዳራ ከየስተመቐረታ ኩል ከይትብል ኣነስ ኣንተ ወይ ሕ ኢላዛ ትንፋሳ ህጥ ዝበለሲ ከመይ ሰንቢ ደጃጂ
5: ወይ ቀታር ነብራ
6: Oh, my God.

0: ዘይተሓርጋቲ
1: ላላ በረኻ ዓዲ ሰሪሓ ዋላ
0: እዛ ዒሮ መልሓስቲ ትቕጥበ
2: ቀንጣቢት ኾንቲ ኣብ ከምዚ ክዘላላ
0: ወተኸይ ፈለማሲ ኣብ ትቐድኹም ዘለና ወተኸይ ፈለማሲ ኣብ ትቐድኹም ዘለ
3: ምንታይ ኢሉ
4: ይሄ ሽማይ
3: ፅበይ ክልኹ ንልሲ
4: ዝሓስበ የብለ
3: ቁሩብ ዳ
4: ቁሩብ ከይትበለን ዝሓስበ የብለ እዩ ንብለካ ኣለኹ
3: ኣይኖ ንዓኸይ ፅበል ኣለኹ
4: ዛዕባ
3: ክልቴና ዶ ይኮነ
4: ዘሰተ ንዲኻ ንስኻ ሓሰብ
3: ኣነ ዝሓሲበ ነይረክብ ዛዕባ ክልቴና እዩ ተሓስቢ ንፈረቓ ንበር
4: ሓሲበ ወደ እየ ካብለካ ኣለኹ ኣነ ክኸይዶ እዎ
3: ሓለፊ ሓፂር መልሲ ሃብኒ
4: ይበካ
3: መልስሉ
4: መሊሰሉ ኮ
3: እንታይ ትኾኑ ኣለኺ
4: መብዓናይ ንውሕ እንተብልኩ እንታይ ሽግርካ
3: እንታ ሓፀረ ክንታይ ፀገምኪ
4: ሓሳብ ልበ ይፈርስ ሓደሽ ደሽ ይብላታ
3: ትጋገየ ኣለኺ
4: ዓድና ብሓዘን ተጎብዮም ማንም ዛ ፍጡሩ ዝዓዲ ብሰላም ክንቀሳቀስ ፀሎት እናፃቀስ ንሕና ደስ ኣበ ክንተክል
3: ሓጎስ ኹን ሓዘን መናብርቲ ሂወትና እዮም እቲ ብፅሑ ዝበለና ድማ ንበፅሕ
4: ዘይንቃዶ
3: ዘቃዱ ዘይተዛረብኪ ዓይኖ ዝሓለፈ ኣክል በቓሕታ ክሕኒን ኢለ ካብሳቅ ነዊሕ ጌረስ ክንዲና ኣበባና ዝወዳእናዮ መዓልቲ ንዋሒድ ዝቆሰሉ ቕስሎ ክተምስል እዮም
4: ኣቆጢዕካ ደ
3: ሰላሊዕክና ተዛርብ ክልበይ ተመስሒኹ
4: በልሓ ናይ ትንደድ
3: ናይ ትንደድ እቲ ቃሕታ ንበይነ ድ ዝስማዓኒ ኣነ ሓኒ ንድብል ዘለኹ ኮ ክልተ ሰለስተ ሳዕ ካብ ኢድ ከታሮ ካብ ተመዛዕኺ ንሳልሳይ ራብዓይ ንሞትኩ ምዃኑ እዩ
4: ኣንታ ሽማይ ትበልሑ ማዕ ዘረባ
3: ቱፍ ዝበሃል ዘረባኺ እዩ ዓይኖ ደስ ዝበል ክልበይ ኣሎ ንሱ ተኮይኑ ቃሕታ
4: ኣታ ሽማይ

0: ኣበላ እዩ
1: ድሃይ ወዲ ዘጎ ክትፈልጥ ኢላ ከይዳኣላ
0: ኣውስ ላ ናብ ውን ፀኒሐ
1: እሞ ናብ ወይና ሳንዳ ኣሉዳ ተኣልያ ኮይና
0: ኣንተ ክንዳ ሒሎ መሊሶ ክሳዲ ክእትዎ
1: ትፈልዎ እንታይ ክትረኽቡ ንዑ ተልዕ
0: ዘርባ ዓይኑ ማንቲ ንወዮ ቤት ሕብሪ ጉራምራ ክተምስለ ሕቶ ተወዲዩ ንመልኣ ክፀና ክትብል ሎሚ ይጓሊ ፅባሕ ይጓሊ ካብዛ ቤት ቃ ትውፃዕሊ ይብለ ኩለኩ ሒተስሕተኒ ንገር እያ
1: ከም ጌርኩም እባ እሞ ውድ ውድ ኣይተብልዎ
0: ይኣኽልኒ ክሳብ ሎማ ዓቕሊ ገይረ ፀኒሐ እየ ደኾን ኣብ ልባ በዕላ ትምለስ ኢለ ስቕ ኢለ ስቕ እሳ ስቕ ከይ መለስኩ ፀኒሐ ድሕሪ ሎሚ ግን ክሳደይ ንኸራ ዓለም ወሊድያ እንበራይ ወለደትኒ ሕልፍ ሓብተኻ ሓንቲ ትፈልጥ ኒ ኣኸለ
2: ኣቦ
3: ባው ወሊ ባው
0: ኣትረግም ትውላት
1: መልኣኽ ቤትና ሃዲሞ ዓይኖ
2: ኣተናደ ኣነ ንዓሞ ክሳብ ክንዲ ዘይመሰለኒ ዋላ ፅባሕ ንግበርዎ
1: በለይ ነቦኸስ እዙ ይቆጢዕዎ
4: መዓልኩም ዳብርሃል
1: መዓልካ ለኣት
4: ኣይድሓና እናንቲ ቅድስ ኣብርሃን ፅርፅሩ ከይዳ ዝመንገዲ ረኺብ እዩ
5: ወይ ድሓኒና እንታ መልኣክን
4: እሞተ ባህዳን ፅርፅሩ መንገዲ ኸይድኒ ረኺብ እዩ
5: እንታ ምስተ ዓይኖም ተኳርዮም ከምዚ እኳ ሓቁ ርአ እዮም ኣይፈልጥን ከምዚን ፅርፂሮም ከይዶም ርአ እዮም ኣይፈልጥን
4: እሞ ክሳዕ ክንዲዙ በልዳሓን ከይደ በልዳሓን ክስዕቦ
6: ከይደዳ
5: ኪዳኣ ህደ ኣብሎ ምስኪ
2: ድሎት ሄዳ ዓይኑ ኳ ቋሓቢሉ
7: ሰይ ተመስገን
4: ንስኻኮ ካ ጥዕና በብቕሪ ዝመፀካ በር ደብደብለካ ኮይኑ
7: እና በብቕሪ ካበት ጓል እዮ
4: ጥዕና
7: ድማ መብቁር እንዲታወት ጓለይ ረሲኑ ሞባል እንዲበይ ረሲኑ
4: በረኸም ጌር
7: ረስኒ ድማ ሃላዊ ጥዕና እንዲ ሓዊ ሓዊ ርኣይ በልኣኹ ምስ ኢሉ ሓዊ ተመስገን ተመስገን ዋይ ናበይ ዳዕርኩም ወጥቐሺ ናበይ ዳዕርኩም ጉንደ ምክትቀላል ትኸይደ ክትቀራርብ ፋልኩም ርስታዩ

0: ሓንዲ ውዒልካ ኸፈል ዓልካ ኸፈለ ቤንዳኻ ፀኒሕኻ
1: እንታ በዛእንዳ ወዲ ዘጎ ፀኒሐ ሞ ኣብያ ሰሚዐ ወፅ
0: ኣነ ድማ ኸ እንዳ ወዲ ዘጎ ቤት መስሊ ንሞ ቆልዑ እዮም
2: ርዱኑ ርዱኑ ዝብል ነበረኒ ዝመስል እንታ እዋኑ ኸዳ ሃጢዩ
1: በሎ ኣነ ነበዚኣ ዳሃይራ ክመፅ
2: በትሕራ ንሕና ኸ ንቅድስ ዳሃ ክንገብር
1: ሕራ ግ

0: ስለበጎቦ ኮይነ ሰለም ኣቢልኒ
1: ብልድሓ ተቆልዓ ጉን ገይር ኣላ ሞ ዳሃዴ ተክመፅ
2: ራይ ደንጌና
1: ድንጉን ዋላ ብወይና ገይራ ይተፀበይኒ ለዘይለ ከላ
2: ድንቂ
1: ከትፈግልብት ክብል
3: ስምዓኒ እዞም ገዛ ድሓን እዮም
1: ድሓን እዮም ድሓን ክስኺ
3: ኣነስ ድሓኒ ምሳ ንደይ ዓይኖም ተኳርዮም እዮም
1: ወ ምስ ወፀት እኳ ዘይተመፅ
3: በር ስምዓኒ ከም ወልቆካ ከም ቃልክ ከይትዛርብዳ
1: ኣንቲ ተጉል ደብል እዮም
3: ኣወዳኣ
1: ሕራስ ክበል
3: ሳንደይ ሲ ምራን ሰቂለን ክሕናቀሲ ዘምህረት መፅኢ ድሒንዎ
1: ሰሃሊ ኢለነ
2: ኣንታ ድሓንዓይኖ ኣንቲ ድሓን ኽ ዓይኖም ጓደ ወይ ኣነ እንታይ ኣም ዘክሳዕ ክንዲ መቁፀርያ ዘይብሉ
4: ወጥቀሲ ሕጂ ኣይገዝን እዩ ኣይመልኩዕ
2: ድሓ ወይ ኣነ ሽማይ ዓይኖ እዛ ዘረባ ካ ኣፍና ክትመሉ ጠቂ ኣፍና ልጓም ንብሮ
3: ከመርኩም ኤልኩም
1: ወይለይ ተራሃይ ክንድኽ
3: ተራሃይላኸፈል
5: ዋደይ ትበልዓ ሽሮ ተሓሰማ ኣይልክ
1: እንታይ መታ እንዳ ከምኡ ጌርካ ትምለ
2: ከምዲ ፀላኡ ካባ ክትፈልጥ
1: ድሓን ግደ በዓለ ክዛረብ ስኻ ስቁበት ድሓን ዓይኖ ጓል እንታይ ኣምፅ ዝኮኑ ኩሉ በፂሕ ትሕ
3: እዩ
1: ትጎብኒ ዳኣ ዘረባ ወለዶ ክ

0: ይሄን ይሄን ተባልካ ትከላ
1: ይሁን ጽቡ
0: ሸይጣን ሕረፈ ተጣርቃው ደግም አይንም ጓለ ምን አይፈል ማጌጋ ታሪኔ መርዓድ ማብደስ ዘወለ ቁጽሩ ባል ተዘላ
2: አይ ወሰይ ተመስገን ሰይዛ ጓለ
3: ሰይ ማርያም ሕራይ ትበልክ ዛ ጓለ ማርያም ሕራይ ትበልክ
2: ተመስገን ማርያም ተመስገን ከማርያም
3: ያ ክጽረይ ለይስ ነብዙ ሕጥ ውሽጢ ዘይፀረየስ ፅና ጥረ ሎም ዓንፂ ሓደ ኣሎ
4: ካ
3: በስማ ወልደ መንፈስ ቅዱስ ኣሓስትሄታ ሽማይ ወዳይ ትኸፈላ ንኸንታ ሕድራይ ድሓንደ ውዒልኩም
4: መዓልትኻ ግብ ትበል
3: ተወደይ ይህ እንታ ክትረክብ
4: ሰርናትካ ምልስ ምልስ ዓዲ ሓውዝ ዝብል ባል ኣሎ
3: ተወደየ ኣበሳ እንደ ነገር እንደ ትለካ ዘሎ እንታይ
4: ኣበሳኻዶ ብኣሞ ዓዲ ባይቶና ገበርት ኣበይ ተሸጉጥካ ነርካ
3: ዋይ ዋይ ደቀይ ልብጎበዛ ኣብ ደረት ኢሎ ሞ እዚ ድዩ ኣነ እዛ ቅርፀ ትመላለሰኒ እኒ ኣንቱም ደቀይ ሓሚም እያ ደክሸነረይ
4: ኣበይ ብሃቦ ገይሩ ግባ ቢልካታ
3: እንታይ ክትረክብ ተቆልዓ
4: ዓዲ ክትዕ ከም ዓበቕለ ጊብከያ ነዛ ዓዲ
3: ኣነ
4: ከምዚ እንትገበል ንድሕሪት ኣቢላ
3: መቸም ትጋገይ ኣለኹም ይብለኩም
4: ኣታ ሰብኣይ ሕደት ዘረባይቱ ከዓ እውን ዓንካር ዓንካሪትካ ከ ይምለኹ
3: እንታ ወደ ኣነ ገዲፈ ኣለኹ ገዲፈ ዮ በቃ ሕትም ገዲፈ ዮ እምም በቃ ገዲፈ እዞም ደቀ ኣይትሕረቕሞ ኣይትርሰኑ ኣባኹም እኳ ኣነ
4: ፀናሕ ጥራይ ከርእከ እንታ ግለት
3: እንታ ወደ ጭብጥ እንተልዩኩም ጭብጥ እንተልኩም እዚ ንገርን እዚ እንደበሉ
4: እንታይ ጭብጥ ደሊና ብዓይና ንሪኦ ዘለና ደይኮን ኣታ ሰብኣይ ሕደ ሕደ ክብለካ ኣለኹ እዚ ምስ ደቂ ዓዲ ክሳድ ክሳድ ምዝራብ ተሓድኮ ብለካ ኣለኹ
3: ኣታ ሕድረይ ኣታ ሕድረይ ኣታ ሽማይ ወደይ ሰብ ክነግረኩም ዝማዕሞ ዝደለዮ ሓሪ ኣይክእልን ድዩ
4: እንታይ ሕርያ እንታይ ሕርያኻ ሳውን
3: ኣልኩን ኣልኩን ኣታ ቆልዓ ሰበባይ ተምፃኣለይ ኣልኩን ኣነ ዝብል ዘለኹ ግን ሰብ ዝደለዮ እንተገበረ ናብ ዝደለዮ እንተኸደሲ እንተኹም ትድንድንኒ እንተኹም ትድንድንኒ ሰብ ዝዓዲ ምልትና ናብ ዝደለዮ እተደይኮን ትከይድ ከምኡ እንተገበረስ እንታይ ሕማቕ ኣለዎ እስኪ ሰብ
4: ረድአካ ኣሎ ፅናሕ ጥራይ
3: ድምዞም ደቀይ ምሳይ እንደይቲ ተሃላለኹ እንድሕሪ ዳ ደፋራት ኢና ንሕና ኣጉባዝ ኢና መንእሰያት ኢና ትብሉ እንተኾንኩም ሲ መዘናኹም እኮ እዚ ሳውን ዝበሃል ኣብዛ በረኻ እንዲ ዘሎ ደፋራት እንተኾንኩም ክንዳኹም እንዲ ዘይትኸድዎ ዞም ደቀ
4: ከድናዮ ስኢናዮ
3: ዋይ
4: ወ
3: ኣብ ሓደ ማእሲ ፀኒሕ ኮይኑ ንስዳ ዓይነብሪ እንዲ ከምዚ ንፋስ እንዲዩ ካብቲ ሓደ ናብቲ ሓደ ናብቲ ሓደ ዝጋራበት
4: ኣታ ሰብይ ዘረባ ግደ ዘረባ ክንቋፃፅር ኣይኮና ልመት ኢ ስማዕ ሀይ ክዘንጋ ግበር ዓጢቕና ክንፅበየካ ኢ
3: እንታ ክትገብሩኒ
4: ጥራሕ ነብሰብ ወቕዒ እምኒ ከይትብል ኣብዚ ክንፅበይካ ኢና ሃይ ክዳንካ ግበ ፈላይ
5: ሽወደ ትወዲ ዘጎ
6: ከም ኣይሉ ኣሎባ ተንዕንቲ ውርሕርሕ ብላ
5: ወደ ንምሾት እሲ ይውፃ እያበል
6: እንደኢኸ የፍራሃካ ተትርኢቱ
5: እዚ በሊ ሰብ ኣሎ ደብቲ ውሽጢ
6: ፋሉን ኣነ የ ፀኒሐ ኣዲ ኣመተ ድማ ሕይ ቅድመይ ወፅ
5: በለ ከይድ ክሪኦ ካኣቱ ቤቱ
6: ሓራይ ኣይተፃውትሉ ዝርጉም ሳውን ዘይሓደ ጎኑ
5: ኣንቲ ናይ ብሓቂ ድዩ ካን ጭክን ኣቢሉ ሓፀናርስን ኣቢሉ ዝትኩስ ቢሉ
6: ረህራ ደልዎ ይመስለካ ብኡድኣ ኣክል በለና
5: ኣነ ንቋዓ ይከቡ ነቲ ሓፂን እናርሶ ንከሎ ዘለሓጢሎ ጥሉም በልኩም ሓቂ እየ ኣነ ከምዘ ምህረት ኣብ ዕድመይ ሙሉእ ክሳብ ሕይ ዝትኮስ ብዕራይ እምበር ዝትኮስ ሰብሪ ኣይፈልጥኒ ይብለኩ ኣለኹ
7: እንታይ ኣብላዕበ
8: ንምሕይ እንዳኣ ክትብል ዘለኹ እዩ
7: ሕርሰይ ቀሪቡ ሕርሰይ ኣኺሉ እንዳተቃረበ መፅ ኣሎ
8: ሕርሲ ዳ ኣንትታ ከዓ እንዳቀረበ የመፅ እምበር እንዳረሓቀደ የመፅ እዕሹ ዝበልክ ድኽ እሞ ኸ
7: ንሳ እውን ከድካሲ ክትመፅእ ደሞ በለለይ
8: ንካየ ድማ
6: ኣነስ ምሳውን ምቕታልዩ ነይሩ ሕልሚ ሎሚ ኩሉ በኒ ውሕቲ ኺኢለ ናብዛሕፅኖተይን ሓዳረይኒ ይኸኣቱ

0: Away. Hijita. Away. Away, Ani.
1: ወይታይ
2: ኣዳ
1: ዓይኖም በደጊማ ናብዚ በረኻና ተመሊሳ
2: ኣምፀያ።
1: እሺ ወይታይ
2: እንደሻ ኣሎ ምኽዋል

0: ኣብዘይ ቅድስቲ ቅድስቲ ኸዓ ይብሎኹ ክትፈልጢ ቅድስቲ ክንዲዝብሎ ኸ ኣንቲ ቀያሓ ንጭዋ ክትፈልጢ ብፍንጫ ይኹን ብካልእ ይኹን ካብ ሕይንን እዮ ሓማት ሳውን ክትኮን ይብል
1: ሓማተይ ብኣም ኸይ ከዓ ሰብኣይክን ሰብኣይ ጓልክን ንኣይ ከጥፉ ናብ ዝበረኻ ወፊሮ የግዳይ ሰለጦምን እግሮ ቶ ጎሚሲ ሰብኣይ ጓል ክፀሮሞ ኸይዶም
0: ኣይ ትምልሰልካ ንያ ኸመይ ድያ እንታይ ኢላ ክትምልሰልካ
1: መርዓ ጓል ክወርሐን ክልተ ሰሙንን ተሪፉዎ ኣሎ
0: ደከ
1: ኣብ መርዓ ጓልኪ ወራድ መርዓ ተመሲለ ሰብኣይ ክን ሰብኣይ ጓል ክን ቀቲለ ጓል ክን ኣብ ዝበረኻ ዝሒዘ እያ ክመጽ እየ
0: እዚኣደት ዓይሽ ከም ወዲ ዓዲኺ ከም ፃዕዳ ከም ቀራቢኺ ምኻድ ተሸክር ንስቲ

دبلانا ما دوكسي سمارنا دبي اديت وفي غلات كافيني دم

ሓደ ካብቶም ንስነ ጥበብ ኤርትራ ከም ትንፋስ ናይ ህይወቶም ርእዮም ንኽዓብይን ክስጉምን ለይትን መዓልትን ፃዕርታት ዝገብሩ ዘለዉ ዕውታት ስነ ጥበበኛታት እዩ። ንስነ ጥበብ ኤርትራ መልክዕን ትሕዝቶና ምሃብ ከምኡ እውን ከም መምህር ስነ ጥበብ ብምዃን ዘርእዮ ተወፋይነትን ኣብ ምውሳእን ምእላይን ዓሚቕን ሰፊሕን ስልጠናታት ብምሃብ ነቶም ሎሚ ኣብ መድረኻትን ስክሪናትን ኤርትራ ደሚቖም ዘለዉ ብርክት ዝበሉ ፍሉጣት ስነ ጥበበኛታት ዘፍረየ ናይ ጥበብ ሓረስታ እዩ። እቲ ዝዘርኡ ፍረታት ከዓ ሎሚ ኣብ ቅድሚ ዒንቱ ክፈርን ክዕንብብን ይዕዘብ። መምህር ኤፍሬም ካሕሳይ ወዲ ኳዳ ከም መቐፀልታ ናይቲ ዘየቋርፅ ናይ ስራሕ ጉዕዝኡ ኣብ ዝሓለፈ ዓርቢ ከተማ ኣስመራ ፍሉይ ናይ ጥበብ መድረኽ ክተእንግዳ ምስያም ኣብ መዘናግዒ ማእከል ዋርሳ ፍሉይን መሳጥን ናይ መመረቕታን መላለይን ፊልም መደብ ተሰሪዑ። ዋርሳ ኣብታ ምሸት እቲኣ ተራ መዘናግዒት ቦታ ይነበረትን። እታ ምሸት ማኣዲ ጥበብ መራኸቢ ወለዶታት መግለፂ ዓወተን ፃዕርን እያ ነይራ። ካብ ነዊሕ እዋን ጀሚሩ ክዳሎ ዝፀንሐ ናይቲ ብዙሕ ዝተደኽመሉ ስራሕ ፍረ ዝረኣየሉ ፍሉይ ኣጋጣሚ እዩ ነይሩ። ንዓመታት ዝተደኽመሉን ዝተፃዕረሉን ፍረ ንምዕጻድ ዝተኣከብሉ ሃዋህው

ሃዋሁታ ምሸት ፍሉይ ወኒ ዝዓሰሎ እዩ ነይሩ። ሰዓ 8 ምሸት ክቐርብ እንከሎ ኣብ ዙርያ ማእከል ዋርሳ ዝነበረ ምንቅስቓስ ይውስኽ ነይሩ። ቀፅሪ ዝመዘናግዒ ማእከል ንኩሎም እቶም ነዚ ስራሕ ክርእዩን ነቲ ፃዕሪ ከኽብርን ዝመፁ ኣጋይሽ ንምቕባል ተዳልዩ። ኣብ ዕዱማ ዝኣትውሉ በሪ ተዘርጊሑ ዝነበረ ቀይሕ ምንጻፍ ንበጻሕቲ ናይ ክብረትን ፍሉይነትን ስምዒት ዘስንቕ ነይሩ። ነብሲ ወከፍ ስጉምቲ ኣብ ልዕሊ እቲ ቀይሕ ምንጻፍ ንስነ ጥበብ ዘለዎም ልዑል ቦታን ክብርን ዘንጸባርቑ እዩ ነይሩ። ኣብ ቅፅሪ ዝነበረ ናይ ቀባብላ ስነ ስርዓት ናይ መግብን መስተን እንግዶትን ናይ ምትእኻብን ግዜ ምስ ተወድአ ዕዱማት ኣጋይሽ ብኽብርን ብፍሽኽታን እናተመርሑ ናብቲ ዝተዳለወ ኣዳራሽ ከም ዝኣትዉ ተገይሩ።

ኣብዚ ኣጋጣሚ ብርክት ዝበሉ ዕዱማት እዮም ተረኺቦም። ዓበይትን ንኣሽቱን ስነ ጥበበኛታት፣ ተኸታተልትን ኣፍቀርትን ስነ ጥበብ፣ ዓበይቲ ሰባትን ሓለፍትን ብዛዕባ ጥበብ ዘለዎም ፍቕርን ሓልዮትን ንምግላጽ ኣብቲ ቦታ ተረኺቦም። እቲ ኩሉ ሰብ ዝጽበዮ ዝነበረ ወግዒ መደብ ጀሚሩ። መራሒ መደብ ናብ መድረኽ ብምውፃእ ንኹሎም ዕዱማት ኣጋይሽ ናይ እንቋዕ ድሓን መጻእኹም ምስጋንኡ ብምቕራብ ነቲ ንፍጻሜታትና ኩሉ ግዜ ክብርን ትርጉምን ዝህብ

ቀዳማይ መደባ ስዒቡ እቲ መደብ ብዝኽሪ ሰማእታት ፈሊሙ ኣብቲ ኣዳራሽ ንሓፂር ደቓይቕ ምሉእ ፀጥታ ሰፊኑ ኩሉ ሰብ ብኣኽብሮት ደው ኢሉ ነቶም ምእንቲ ሃገርን ህዝብን ሂወቶም ዝሃቡ ጀጋኑ ሰማእታት ዘኪሩ

0: ሓሶት ክቕበርካ እንታይ ገዛኻ ዘውዕል ኣለካ ዋላ ካርዲ ህንፃ ክትመፅእ ኣለካ እምበር ሓሶት ቀብሪ ሓሶት ብኸመይ ጥበብ ደና ኣዋህዳ ከመይ ዝዓይነቱ ስራሕ ከመይ እዮም ተላቢሶ ሞ ብዙሕ ነገራ ፊልም ዘይንፈልጦ ከም ዘለና ዝረአ ኩሉ ስራሕ ስለ ዝኾነ ክንደሃለውለው ኢለ ግቡርን ዘይግቡርን ክውንን ዘይክውንን ዘዘይናቱ ኣብ ዘይቦትኡ እቴ ክንዲ ዘዕልለኩም እቶም ብኣካሎም ዝሰርሑን ዝተሳተፉን ኣብዚ ምፅየ ገለ ከዛርበኩም ሞ ገለ ነገር ክትሕዙ ምእንቲ
1: ካብ ዝረዝይን ናይ ዝኽሪ ህሞት ብምቕጻል ናብቲ ኩሉ ሰብ ብሃንቆታ ዝፅበዮ ዝነበረ ናይ ፊልም ትርኢቱ ተሰጊሩ ቀብሪ ሓሶት እትብል ብፍልይ ዝበለ ኣገባብ ዝተዳልወት ብልእስቲ ፊልም ገለ ካብ ትሕዝቶኣ ተቆንጭሉ ንዕድማት ኣጋይሽ ቀሪቡ
2: ኣባዩ ኣይቦም ኣይቅላ መወዳእትኡ ግና እኽሊሉ ይህብዎ ለሚሹ
3: እዚ ቋሕ ክዶም ርእሶ ኣብቶም ሓራጣይ ኮይኑ
4: እዚ ርኳን ኣብ ነፍሲ ክዕወ ክቅስመክሞ ክትከሓሲ
3: ልክዕ ዞባ ንቕጣ ሊል በላዕ ክሓሳ እንዲ ክንትብላኒ የመኽሙኸወ
1: ኣብዚ ናይ መላለዪ ሓፂር ክፋል ጥራይ ኣብቲ ኣዳራሽ ንዝነበረ ተዓዛቢ ኣድንቖት ክፈጠር ክኢሉ እታ ፊልም ካብቲ ልሙድ ኣሰራርሓ ወፅያ ብሓደሽቲ ቴክኒካትን ብሉፅ ኣገባብ ምእላይን ከምኡ ውን ብምሩፅ ኩርናዕ ዝተዳልወት ብምንባራ ካብቲ ዝቐረበ ፅሙቕ ትሕዝቶ ክግንዘብ ተኻኢሉ ኣብ ቀብሪ ሓሶት ዝነበረ ናይ ድምፂ ጥዕና ናይ ስእሊ ፅሬት ከምኡ ውን እቲ ዝተመርፀ ናይ ትርኢት ቦታታት ነቲ ናይ ኤርትራ ፊልምታት ናብ ካልእ ላዕለዋይ ደረጃ ዘሰጋግር ምዃኑ ዘመስክር ነይሩ ኩሉ ተዓዛቢ ብኣተኩሮን ብስምዒትን እዩ ነቲ ትርኢት ተኸታቲልዎ
5: ስቕሻ ጭራ ሒዝካ ዘረባ ፅቡቅ ኣይኩም
6: ኣብ ትምህርቱ ኣዝዩ ንፉዕ ስለ ዝነበረ
5: ብኩሉ ዓውደ ትምህርቲ ፍፁም ልዕጠቕ ዝበለ ውፅኢት እዩ ነይርዎ
7: ኢሽታትኩም ሰባት ዋዕ እንታይ ኢኹም ተርኢና ዘሎ ታሪክ ሂወት ኳ እዩ ዝንበብ ዘሎ
6: ምስ ጎረባብቱ ፍቕርን ሓልዮትን ስሚትን ዝወስድ
3: ርእሶም ወዲ ሕድሩ ምስ ጎረባብቱ ፍቕርን ስኒትን ነይርዎ ኣቱም ሰባት እንታይ እዩ ክዛረበና
8: ስባዕዝን ስብቀም ዋዕል
1: ብድሕሪኡ ናይ ሰብ ሞያ መብርህዩ ስዒቡ ደራስን ዳይረክተርን እዛ ስራሕ ኤፍሬም ካሕሳይ ወዱ ኸዳ ብዛዕባ እዛ ፊልም ሰፍሕ መብሪ ሂቡ እቲ ታሪክ ካብ ኣእምርኡ ተበጊሱ ክሳብ ናይ መወዳእታ ፍርያዊ መልክዕ ዝሕዝ ዝነበረ ሃዋህ እቲ ዝነበረ ፃዕርን ብድሆን ዝተኸፍለ ዋጋን ከመይ ምንባሩ ንዕዱማት ከብርህ ክኢሉ ነቶም ኣብዚ ስራሕ ዓብ ኣበርክቶ ዝገበሩ ኣካላት ድማ ምስጋናን ኣፍልጦን ሂቡ
9: ትርአ ፀኒሓ ናይ ሰዓትን 32 ደቃይቕ እያታ ስራሕ እዚ ንዓኻትኩም ምስ ግዜኹም ነዊሕ ግዜ ክንሪያ ግዜ ስለ ዘየለ ሕፅር ዝበለ ክትርእዋ ንምባል እዩ እዛ ስራሕ እዚኣ ልዕሊ 15 ዓመት ምሳይ ትፀንሐት እያ እንታይ ክገብራ የለ እውን ይሓስብ ነይረ ኮሚሽን ባህልን ስፖርትን ኣብ ልዕሊ እዛ ስራሕ ልዕሊ ምትብባዕ ነይርዎ እዩ ልዕሊ ኩሉ ግን ናብዚ ስራሕ እዚ ንክትበፅሕ ወይ ናብዚ ደረጃ እዚ ንክትበፅሕ ናይ ሞራል ኹን ገንዘባዊ ዳጌፋ እውን ብምግባር ይኹን ልዕል ምትሕግጋዝ ዝገበሩ ምስ ኮሚሽን ባህልን ስፖርትን ዋርሳ ኢንተርፕራይዝ እዮም ደጊፍና እውን ኣይበሉን ንስለምትብባዕ እዮም ኣተባቢዖምኒ ኣነ እውን ዋ እሶም ኣተባቢዖም ስ ምስቶም ዝምልከቶም ናተይ እዛ ስራሕ ሲ ናብኦም ተተፃዓነ ተሓይሽ ድብል እውን ናብ ዋርሳ ኢንተርፕራይዝ ክተኣቱ ከም ዘለዋ ተገይሩ ኣቶ ምሉጌታ ድማ ናይ ባሓቂ ንኤርትራዊ ስነ ጥበብ ኣብ ምድጋፍ ጥራይ ደይኮነ ንኩላህና ኣብ ምትብባዕን ነቲ ስራሕ ኣብ ዝለዓለ ደረጃ ንክበፅሕን ዓብዪ ምትብባዕ ዝገብር ዘለዩ ብሓቂ ሓንሳ ብስመይን ብስምዞም መሳርሕተይን ሞራል ክትህቦ ሓትን
7: ጎረባብት ያደይ ትሙት
3: ዛርበና ኢኻ
7: ነቓሕ ደለ ህይወት ከቢድሃኒ
3: ምሽዶ
7: ኢሽታቶም ሰባት ዋዕ
9: እዛ ስራሕ እዚኣ ንክሰርሓ ዘተባብዓኒ ግን ሓደ ተማሃራይ እዩ ናይ 213 214 15 ተማሃራይ ናይ ኮሚሽን ባህልን ስፖርትን ሽዑ ባህላዊ ጉዳያት ዝበሃል ነበረ እዩ ሜክኣፕ ኣርቲስት ሄር ስታይል ናይ ሰትን ክኢላ እዩ ኬቨን ተወልደ እዩ ዝበሃል ኬቨን ኣደለካ ኣባተስ ኬቨን ኣደ ኣለካ ኬቨን ብደይ ኬቨን ወላ ሓንቲ ክገብራ ይምክኣልኩ እዛ ስራሕ እዚኣ ምክንያቱ ሕበጥ ዘለዎ እዩ ካልኦት ኣርቲስት ካልኦት ተዋሳእቲ እውን ተዋሲኦም ዘይፈልጡ ግን ብሜክኣፕ ከመይ ጌርና ክነዕርጎም ንኽእል ፍልይ ዝበለ ነገር ክነቕርብ ኢልና ተመያየጥና ሳላ ኬቨን ተወልደ ድማ ናብ ስራሕ ደረጃ በፂሕና ንኩሎም መሳርሕተይ ከም ኤዲተር ዝሓረኽዎ ንመድሃኒ በረኸት እዩ መድሃኒ በረኸት ማለት ፈፂንካ ከይተሓለሉ 24 ሰዓት ዝሰርሕን ክኢላን ተውህቦ ዘለዎን ሰብ እዩ ብጣዕሚ ደመዝግኖ ሰብ እዩ
3: በዚ ካራይ ክጉይሓኒ ብካራይ
10: እሞ ብገንዘብ ርእሶም ኢኻ ክፃ ተሓስብ ዘለ
11: ክንደይ ዝገበረ ደይ ተዛረበሲ ርእሶም
1: ቀፂሉ ነቲ ኣብ ድሕሪ መጋረጃ ዝነበረ ዓበ ፃዕርን መስዋእትነትን ዝተዋሃበ ኣፍልጦ እዩ ተኻይዱ እቶም ኣብዚ ዓብ ስራሕ እዚ ዝተሳተፉ ሰብ ሞያታት በብሓደ ናብ መድረኽ ክዕደሙ ጀመሩ እቶም ኣብ ድሕሪ መጋረጃ ኮይኖም ነታ ፊልም ሂወት ዘርኡላ ሰብ ሞያ ሜክኣፕ ኤዲተር ሰኣሊ ቀንዲ ተዋሳእትን ናብ መድረኽ ብምቕራብ ተመክሮኦም ኣካፊሎም
12: መጀመርያ ፊልማ ሃገርና ከምዚ ኢሉ ሰብኣውነት ለቢሱ ክትሪኦ ከለካ ብጣዕሚ ዘሐጉስ እንዲ ካብ መጠን ንላዓል ተሓጒሰ ኣለኹ ኣነ በቀ ብድሆታት ናይ እዛ ስራሕ ድሓንክ ጅምር ዝኾነ ስራሕ ናይ መምህራይ ክሰርሕ ከለኹ ኣነ በታ ንእሽተይ ኣበርክቶይ ዝዓበየ ግን ክመሃር ኢለየ ድመፅእ ማለት እዩ በርከስ 50 ሚእታዊ ስራሐይ እሱ እዩ ዝዓሞ እቶም ካራክተራት ኣነ ይኮንኩ ንፈጥሮም እሱ እዩ ከምዚ ገይሩ ዝህበኒ ማለት እዩ ኣነስ ይሰርሖም ጥራየ እምበር ኣይፈጥሮም ኣብ ናቱ ስራሕ ማለት እዩ ኣብዛ ስራሕ ብድሆታታ ብዙሕ ተዋሳእቲ ነይሮም ኣብ ገለገሊኡ ግዜ ገለመለ ነይሩ ክስታይስ ነይርዎ እዩ ብዶታት መዓት ነይርዎ እዩ
10: እዚ ደብተር ኣሸሓት ሰባት ሓረጣ ተሓሪጦም መንግስ ኣዝዩ ብዙዕ ወለዱ ዝመፅሉ ዝሓዘ ደብተር ንዓኻ ክበል
13: ሓራይ ብመጀመርታ ናብዚ ዘብፅሓና ልዑል ፈጣሪ ክብሪ ምስጋና ንኽኖ ከምዚ ክገልፅዎ ዝፀንሑ ኣብ ስራሕ ብዙሕ ብዶታት እዩ ነይሩ ግን ኩሉ ሰብ ብተሩ ክገልፆ ስለ ዝኾነ ኣነ ቁርብ ጦብላሕታ ናተይ ክቕርብ ከምዚ ቸር ክብሎ ፀንሐ ስክሪፕት ወሲደ ምሰንበብኮ ገለ ናይ ኣሃዱ ውድድራት ነርና ናይ ሓይልታት ምክልኻል ንኣሃዱ ምስ ከድኩ ክሳብቲ ትመፅኦ ግዜ ክፅበየካ ኢሉ ን4ተ ወርሒ ተፀቢኒ ኣብዛ ስራሕ ከዓ ክሰርሕ በቂዐ ማለት እዩ ሳላናቱ ኣበርክቶ ብዓብዩ ኣብቲ ስራሕ ዝምስጠካ ነገር ከምዚ ክትርእዎ ፀናሕኹም ብተምሃሮን ብንኣሽቱ ተዋሳእትን ዝተሰርሐ እዩ ዋላ ዓበይቲ ካራክተራት ሲ ገፀን ሪካ ገለ እዩ ኣብዚ ክላስ ሕጂ ዓበይቲ ገይረ ሜክኣፕ ገይረ ተምሃሮ እንተዘየፍሬ ፅባሕ ንጎ ትርጉም ዘይብሉ ነገር ክኸውን እዩ ብምባል እዩ ንኩሉ ነቲ ተምሃራይ ክንዶ ዓይነት ዕድል ሂቡ ሕጂ እውን ንመምህር ኤፍሬም ካሕሳይ ወዲኻዳ ካብ ልቢ ከተመስጉንለይ ማለት እዩ
10: ዝሓሾ ሰባ በዓላት ተገምሲሱ ዝውዕላ
11: ንዓኸው
14: መጀመርታ ዕድመን ጣዕናን ይሃብካ ፈጣሪ መምህር ኤፍሬም ካሕሳይ ወዲኸዳ ምክንያቱ ንስራሕ ማዕርክ ንደይ መስዋእቲ ከም ዘድልዮ ኣጥዕዩ ዝባሃረናይ ንዓና ጥራሕ ሰለስተ ዋላ ሕጂ ተጠቐሰ ቶም 150 ምሳና ዝነበሩ ወይ መሳርሕትና ኩሉ ተረዲእዎም ሃልኪ ዋላ ቆልቋል ከተምፅእ ብገለ ዓዲ ወሲድን ሰኒ ንፅበቃ ነዛ ስራሕ እዚ ኣይላሕስ እዩ ናይ ብሓቂ ከም ደፀበቃ ከዓ ኣብ ስራሕ ርኢና ልዕሊ ኩሉ ኣነ ንኩሎም ከመስግኖም ንደሊ ንደብዛ ስራሕ እዚኣ ዓቕሊ ናይ ሬገን የማነ ከዓ ብጣዕሚ ከመስግኖ ይደሊ ድምፂ ኣብ ምምላእ ብጣዕሚ ዓቕሊ ገይሩ ሬገን የማነ ብጣዕሚ እዩ ደመስግኖ
15: ኣነ ከምዚ ብዙሕ ጠምላዕታ ለምታ ስራሕ ምስ እኳደካ ብዙሕ ሰርሐ

0: ወይ ኣነ ብላሽ ወይ ኣነ ሕማቅ ወይ ኣነ በጥኪ ሕጊ ዶ ባህለ ክብልስ ኣብ ትሕቲ ፍርሒ ዕቁባ ሓቲተ እንደይ ትሮ ኮይኑ ጉዕሶይ
1: ብራቦ ሓንጣል ሕጂ ሰብኣይ ሰብኣይ ክጨርዩና
0: ቅድሚ ሕጂ ኸ ንኻይ ከም ዝገበረት ደጋር ሰበይቲ ደገል ደገል ድ ዝጨንወካ ነ
1: እታ ሰቕል ንስኻኩም ምስለኻይ ካብ ዝቆምበልካ ሰቢኸ
0: እታ ኣፍካሕ ዘለ ይብለካ ኣለኹ ንዓይ ዘፀናናዓኒ መገዲ ዓወት ዝመርሓኒ እምበር ሕጂ ብኣፍ ዝወራ ዘየለይ እዝኒ ኣይሂቦን እየ እዝኒ ኣይሂቦን እየ እዝኒ
1: ሓራይ ሞ ስምዓኒ ማ ክነግረካ
0: ዝንገር ዝስማዕ ዘረባ ኣለካ
1: ኣንታ ስምዓኒ ሞ ድሓድ ባዕልካ ትፈርድ
0: ኣባህላኻ
1: ኣካይዳኻ ሕማቕ ስለ ዘሎ ኣታነ ገሪመኒ ማርሻ እንዴትረዶ ዝመለስ መሲልኒ እንዳደረብካ ርኢኻ ኣለኻ ከምዚ ሕጂ ዘለኸያ በይንኻ ክኮፍ ምባልከ
0: ንበይነይ ኮፍ ኢሎሞ እንታይ ዋጋ ውፅ
1: ኣንታ መስለብስኻ ምዕላል ማለት ኮ ርኢኻ ኣለኻ ንዕቤትካ ትኸፍሎ ብሩፅ ክፍልት እዩ መጀመርታ ንበይንኻ ክኮፍ ኢልካ ርኢኻ ኣለኻ ነዛ ነብስኻ ኮርማ ጀርካ ደጅል ትበለለኻ
0: ቀፅል ቀፅሊ ቀሊቃሙት
1: ብድሕሪ በዓል ንሕና መፂና ከዓ ንጎዘለካ ንምላኣልካ
0: ኣታ መታዓፍንቲ ዓርከይ
1: መታዓፍንቲ
0: መሳፍንቲ ዝብል ኣፍ ብዘይካኻ ኩሎም እቶም ርኢኻ ለካ ምሳይ ብድሕረይ ዝተበንጎሱ ናይ ካዶ ርኢኻ ለካ ንላዓሊ ተወንጪፎም ኣነ ግና ንድሕሪት ምትራፈይ ቆ ሕምር ቁምትር ቅዝዝ ፍዝዝ
1: ዘሎታ ኣይትሕርቀንስ ስለምንታይ መዕድርካ ዘይተጠቕምካ ጣዕሳ ኳ ካብ ዘይተጠቕምካ ዕድላትካ ዝመፅ
0: ወይ ኣነ በትኪ ወይ ኣነ ብላሽ ወይ ኣነ ዕድል ኣልዎ
1: ኣታ ስኻ ዕድል ኣልዎ ይኮንካ
0: እንታይ ደ
1: ቀልቢ ኣልዎ
0: ኣታ ዓለም እኳ መጀመርቲ ዓይነይ ምሰጠ እምበረት ዕድለይ ኣሕውሊላ ከዓ ብላሽ ገራ ዝመዘ
1: በልክ ትፈልጥካ ኣምላኽ ናትካ ዕድል ይፈጢርኒ
0: ከመይ
1: ሕጂ ከማ ርኢኻ ንኻ ነቲ ናትካ ሽግራት ክቐርብ ርኢኻ ንኻ ኣምላኽ ሙሉእ ለይቲ ብዛዕባኻ ክሕል መናሕድ እዩ
0: ብዛዕባይ እሞ ድማ ስመይ ኣልዒሉ ተዛሪብካ
1: ኣወ ተዛሪብኒ ተዛሪብኒ
0: ሓንጣሊኑስ ኣልዒለኒ እንታይ ናበል
1: እቲ ሓደ ዓይኒ ብዕራይ ብላሽ ይጠፍእ ስለ ዘሎ ደግፎ ሓጉዞ ኣሳልዮ እዩ
0: ሓንታ ዓይኑ ዋ እሞ ንዓይኑ ኳን እንታይ ጭብጥለካ
1: እቲ ግዝዋ ዘንቆረቶን ብዕራየን ኮይ ወሲኽላ
0: ማነ ብዕራይ
1: ብዕራይ ና ይሕረስ ሓሪዱ ካ ስጉ ይብላዕ ኣታ ንስኻኮ
0: እሞ እንታይ ኢ ክገብር ዘለኒ ሕጂ እስከ ነገረኒ ፅያ
1: እንታይ ኣብ ዝደረቕ ጣውላ ክነግረካ ንዓና ኣብዚ ቤተ መስተሞ ሓደሓደ በለና ሙረና ክሕተልና
0: ኣነ መስተ ሓንጎል ከመርት እምበር ክኸፍት ኣይረኣቡ ግን ድሓን ድሓን ካልኣይትበለኒ እምበር ሓደሓደ ሓደሓደ ይኮነ ኣሰር ትብለካ

0: ፅኑዕ ስለ ዝኾኑ እዮም ከምኡ ኢሎም ኣውፅኹ
1: ገለ ዝውሰድ ግን ኣይወልፊ
0: ዎ በዚኣ ትበሃል ቡንሓረሮ ዶ እውይ ብጀካ ናይዛ ቡንሓረሮ ከዓ ካል ወልፊ ዝበሃል የብለ
1: ናይ ዘረባ ወልፊኻ
0: ኣትበርሲ ጓል ንሱ ደኣ ደይ ሃተምተም ክብል ሰዓት ኣኺሉ ኒኢለ ቡንካ ሰትኩ ስለ ዝመፃኽ እዩ ኣጀውጀውጀውጀው ደብለኒ ደሎ እምበር ንስተ ብል ከዓ ዕቶ ደይ ኮይኑ እዚ ትብልዮ ዘለኹ ኣይፈልጦ እኳ ወሪዱኒ
2: ዘይ ምሕረት ዓይነትካ የውፃኪ ምጭውትኺ ምቅርትኺ ትረፈና ሕራይ

0: ሕጂ መቋራጭ ኢኻ ክትህትም ደሊኻ ወይ ኮይኑ ሌላ ወይ መቋራጭ ክትብል ከለካ ኣብ ውሽጢ ክንደይ ግዜ ማለት እዩ?
1: ካን ወላ ኣብ ውሽጢ 2-3 ወርሒ
0: ኣብ ውሽጢ 2-3 ወርሒ ሲ ሕጂ ሚሊዮነር ዲኻ ትኮን ዘለኻ ዘለካ ወላ ቢሊዮነር
1: እታ ወላ ከምሻሙ ሚሊዮነር ድሓን ያክል
0: ኣታ ርአ ኸበል ወላ ነቲ ገንዘብ ዘይክፈሎ ምትም ናይ ሴብራቀ ኣታ ቢሊዮነር ከዘይትብል ምትም ናይ ኮ ዝኽልክለካ የለን እታ ድንብር ማዓንጣ ለካ እዩ
1: ማዓንጣ ዳ እሞ ስማዕ ስከንዓታ ካብ ቁርኩርካ ክሳብ ርእስኻ መጠምጠመካን እዮም
0: እታ ማዓንጣ ክበሃል ከሉ ኣብ ውሽጢ ሓሞት ክህልዎ ኣለዎ ማዓንጣ ንበይኑ ኮሶ ኢልካ መተሓላለፉ ቀልቀል ጥራይ
1: እንተ ናይ ቢዝነስ ክኢላ ጥራይ ዘይኮንኳስ ኮላይ ናይ ባዮሎጂ ፅባእኻ
0: ታባሎጂስትካ ሕጂ ኣብ ነገር ተተተምነኻ እንታይ ትኸውን
1: እንታይ ምክንገብር ኢልካ ንኣኻቲ ናይ ወለድና ምስላኻ ስኢሉ ለካ ኺምና
0: ከመይ ከመይ ናይ ወለድና ምስላ
1: እዋ ጥሩ ኣቕማ ብብርዒ ስገም ትሕጎም ክበልዕ ዝበለ ገደል ኣፉ ንሓምሊ ብዓቕሊ ተኢሉ ለካ ኺምና በቃሎ ዘይበሃል ምስላ መፅሓፍ ምሉእ
0: ታሰቆል በጃካ ኢ ባዕልካ ክሓምሊ በጃካ ትብዕበል ሕጂ ኣብ ውሽጢ 3 ወርሒ ዲኻ ሚሊዮነር ክትከውን ትደል ዘለካ
1: ወ ታዊኸ ኩዕ ዘለኹ ሚሊዮነር ትኸው
0: በልሓስ እዛ ዓብ ምስጢር ስለ ዝኾነ ብጥንቃቕካ ትሕዞ ኣለካ እዛ ትካልካ ብቕድሚት ከምዛ ዘላታ ቤት ቁርሱ ከላ እተ ናብ ውሽጢ ዘለዋ 3 ንእሽቶ ክፍልታት ግን ሹሻ እንዳሸጥካ ብምስጢር ክሰርሓለን ትኽእል ሎ
1: ዋይ ዋይ ካብ ጨባ ዘይተረኸበስካ ማይ ጨባ እተኸብትክስ እንታይ ረብዓ ክርከብ ይበል እንታ ስዳ ንመንእስያ ትህኪትን ወልፍን ይዘትሕዝ ተባሂሉ ኣይተኸልኪሉ እንዲግ
0: እንታ ዝብለካ ዘለና ጥራይ ሕራ ይበል እምበሪ ኣብቲ ሹሻን እኮ ካልእ ተወሳኺ ቀመማት ስለ ዘሎ ንሱ ምስ ገበርካ ኣሎም ስለ ዝሰቕሩ ንስኻ ካብቲ ውሽጢ ብምስጢር መስተይ ብክቡር ክሸይጥ ኢኻ
1: ጣዕልያ ሰበብ ይብል ዑስማን ኣነ ገበን ዘይብላ ብጥዕና ኣኸብትም ደል ዓመት ዘይብላ 10 ዓመት ዝእስር ኣየድልየነን እዩ ከ ይብላ
0: እዚ ያ ዘና በዛ ክትርትም ደሊ በዛ ከ ሪስክ ትፍርሕ ኣብ ናይ ዝኾነ ይኹን ሃብቲ ድሕር ባይታ ሓደ ገበን ኣለዎ ዝባሃል ምስላ ኣይትፈልጥን
1: ምፍላጥ ዳፈልታ ግን ኣነ ዘይፈትዋ
0: በልሕራይ ሓንቲ ሻሓን ፉል ክልተ ፋታ ሓንቲ ፓኒኖ ሓንቲ ሻሂ ኢልካ ሕድመ ተተረኺበ ንሪኤካ
1: እማ እንታይ ትቆጣ ዓባ እንታይ ቁጥ ኣርዳኣን ዶ ኣንቅሰኒ ኣትሕዘኒ
0: ስማዕ ንዶ ክነግረካ ከምዚ ዘይተገምጠለ ቅጫ ዝሓርር ዘይተዓፃፀፍ በዓል ትካል ድማ ኒሃልካ ይደጊ ተዓፃፀፍ ሰኢልካ ኣብ ሓደ ጋማ ናይ ትበል ትካልካ ናብ ካልእ ምቕያር ወይ ከዓ ምክራይ ስለ ዘይሰለጠና ርኢኻ ተዓፃፂፍና ካልእ ሜራ ምፍጣር ማለት እዩ
1: እሞ እዛ ምትዕፅፃፍ ዳሓር ምስ ተተሓዝና ከይተዓፃፅፈና ከምቲ ርኢ ከለካ ኣይበልዐ ሰተየ ጎንደር ከይዱ ሞተ ዝበሃል እማ ከምተደርፈት ንዓና ከዓ ከይትድረና
0: ክረዳእካ ዶ
1: ሕራ ክሳብ ተታሒዝካ ኢሎም ዘርድኡና ኣረዳእኒ
2: ሜርሲ ሽኮር ሜርሲ ዓሰል ወልካ
3: ኣብ ዝብላ ዘለኹ
2: ቤት ኩርሲ ዲኸ መፅ
3: ወ እዛ ካብ ደሃ ሂለኒያ ዘላ ግን ክበልዕ ኢሎም ስመተኸ ሸውዓተ ዕፅዋ ይብለን
2: እ ትኾንኪ ዝእዘዘንስ እዩ ነጥራሕ ቤት
3: ኣቲ ተኣረግ ጨርቂ ከላ ድሃን ክምፅዋዕ ሰበይት እምበር ንጉህ ምድሪ ትን ይበንን ሜርሲ ግን ፈልጥኒ ኸ ቅንዕት እንደ ተቃንዕና ይርኢለይ እንዳሓመየትኒ ኢል ከፈልጂ ሒዛ
2: ንዓኺ ዋ ንዓኺ ዳ ሞንታ ክተውፀልኪ መላዓልተን ኮ ዘይኮንኪ
3: ይገድመኪ ዩ ክንዳኻ ዘይኣኽላስ ብኣኻ ውዕላ
2: ዋት ሜርሴ ሽኮር መዓስ ንሰም ትራይ ኩላቶም ተፀፍልኦም ሓንቲ ሰብ ተዝስርሑ ክንዲ ፍርቂ ኸማና ይመፁ
3: እንጀራ ዝግብዕ ምሓዛዝ እዚ መመንፈጦ ብጀካ ተላጢኻን መታዓቢትኻ
2: ራይ እንታይ ከይነናኺ
3: ዋ ፅንዕካ ነግረኪ እንታ ገብርአን ግን ናፍቲ ቤት ቅርሲ ዝመፀ ፅዕ እዚአንሲ ካብታ ቤትናምዮን ዝኾነ ሸቃሲ መሊሕለኸ ኢልዎ
2: ዘይሰምዓ ብለይቱ ስራሐ ንወዲኡ ናብ ቤት ቁርሲ መፅን ይሕግዝ ኣለኹ እናበለ ከውራይ እየን ዝደልዮ
3: ዋ ኣትዚአና ትሕግዛ ዋ ነበር ስራሕ ኸኢኻ ስዕና ክንረኪ እዚ ዓደውሎ ዘብለን ዘሎ ወይ ናይ ኤርጋኒ ወይ

0: ንከምዚ ተፀራጣሪ ከምዝኸመካ ፈፂማ ኣይትመፆምን እ ወይ ንስኻ ካ ስእልካ ከምዚኣት ዓይነት ኣተሓሳብ ሰላንጋለንጋ ሓንዳ ሓሰብካ ከይሓለፈልካ ብኣዲካ ዕዘር ክትብል ኢኻ እንታይ ሞ ክገብር ኢልካ ኒኢኻ ርኢኻ ኣለካ ፈራህን ተጠራጣርን ገይሩ ፈጢርኒ ቶምሳይ ዝነበሩ ዲኻ ብድፍረት ንብለካ ኣለ ወሰንቲ ቆረፅትን ኮይኖም ክህብቱም ከለዉ ኣነ ኣይ ሃብታ ማይ ድኻ ኮይነ ንብልካ ዚኣ ከምታ ዝበልካ እታ ዝቀኒል እዩ ከምቲ ኣንበሳ ሪኢኻ ኣንኳይ ዶሞ እርጋን ከማና ኣሎ ዝበሎ ሪኢኻ ኣለካ ከይሓለፈልካ ጨርቀም ከምዛልካ ጋሕ ክትብል ኢካ ብለካ ኣለኹ ሓቂኻ ወይ ግን ስማዕ ኣባ ሚሊዮነር ክኸውን ኣብዛ ሃገር ሪኢካ ኣለ ልዕልሞት ዝፍራሕ ሓሽሽ ኣከፋፍል ዝበልካ ነዚ ቢሊዮነር ክኸውን እተዝብለካ ድኣ እንታይ ምገበርካ ኣቲ ዓቕማካ ዘይተሓስብ ነዛ ዘይጠቅም ናይ ሚሊዮነር ቢዝነስ እኳ ከምዝቐጥቀጥ እናበልካ ብዛዕባ ቢሊዮነር ተሓተን ኣለካ ንገረኒ ድኣ ንሳ ዝኽእላተ ኮይነ ንሳ ሓንጣን ካብ ሚሊዮነር እኮ ቢሊዮነር ይህብትን እፈልጥ ትፈልጥ ኢኻ እወ በል ቢሊዮነር ክትከውን እንተደሊኻ ነዞም ኣብዚ ቢዝነስ ንነጥፍ ዘለና ዝሃዱና ዘለዉ ከም በዓል ፖሊስን ካልኦትን ማሳሊ ምቕንፃል እዚኣ ናብ መንገዲ ቢሊዮነር ትወስደ
1: እዚኣ ትቀልልእዚኣ ትሓሸኒ እዚኣ ክትገብራ
0: ነዶ ሓንጣ ትዛርቡ ዘለካ ናይ ጥዕና ኣይኮነን ካብ ሓሽሽ ምክፍባል ሰምቕታል ይቀልል
1: ሳወት ሓሽ ኣነ ቃል ኣይዓፅፍኒ
0: ከመይ ኣቦኻን ዝቀተለልካ ኣይትቕተሎ ጠላዕላ ሙዶን ድዩ ዝበሃል
1: ሕጅታይ ኮይኑ ኣሎ
0: ኣቦኻን ዝቀተለልካ ኣይትቕተሎ ሓሽሽ ኣላ ሙዶ እዩ ተቐይሩ ዘሎ ሓሽሽ ዝልዕል ሞት እዩ ትብለን ኣለካ
1: እወ ኣነቲ ሞይ ተኳ ሓደ ሰብ እዩ ዝጎድ
0: ከምዝተሓስብ ትኮንካ ሰብ ዘይኮንካ ዶ ፍርቂ ሰብ ኢካ
1: በክትፈልጥ ሪኢካ ኣለካ ኣነ ተመይተ ይብለካ ኣለኹ ኣነ ንድዕር ሓሽሽ ኣከፋፊለ ወይ ሸይ ሓሽሽ ተሒዘ ንስድራይ ኣማዓሙቆ እትየ ሪኢካ ለካ ኣብ ዓዘቕቲ እትየ እያበለኒ ኣብ ስድራይ ከ ትፈልጥ ኢኻ ክንደይ ሊቀ ሊቃውንቲ ዝኾኑ ሰባት ኣለዉ
0: እዛ ርእስካ ስኣ ትሓስብ ህወት ሰብ ምሕላፍሲ ቀሊል ጌርከ
1: እታ ወ ካብ ሓሽሽ ናብ ህዝቢ ኣከፋፊለ ንህዝቢ ኣብ ማዓሙቁ ዘእትዎ ንስኻ ዘለካ ዩ ሓዊሽ የብለካ ኣለኹ ንሒደት ሰባት ታይ
0: ሓንጣ ደይ ተስራሓኒ ትላገፅ ኣለካ ምሽ ኣነ ኮ እዚ ምሳኻ ዘጥፎ ዘለኩ ግዜ ርኢኻ ናብ ካልኦት ሰባት ወዳድ ይበልኮ ዝኸውን ማእልያ ዘይብል ገንዘብ ዝረከብኩ ክድከድ ስኻ ተሳክት
1: እንታይ ሞ ክገብር ኢኻ ተጠራጣራይ ፍራህ ገይሩ ኮ ይፈጢርኒ
0: ድማ ደልዘይደልቲ ኮንካ
1: ዓበጃ ካይለካ ክኽፈል በል ሕራይ ንገረኒ ሞ እቲ ትብሎ ዘለካ ኣምፃ እዩ ይፎክናቶ
2: የውለ ሎም እንታይ ኮይንካ ኣለኻ ድሓን ዲኻ
3: እየ እንታይ ዶ ኮይነ ምሽ እዘ ዝፀኒሐ
4: እዚ ዝገብሮ ዘለኻስ ምስ ምእዛዝ ድዩ ዝፅብፀብ
5: ሓቂ ክህል ኣለ ፀባ ንዝኣዘዘካ ቦን ሻያ ንዝኣዘዘካ ማኪያቶ ክትብል ፀኒሕካስ እዘዝ ኣለኩ ካ ትብል ኣለካ
3: እዚ ዳ ሞ እንታይ ኖርሚ ኢለ እንታይ ኣብ ስራሕ ዝፍጠር ጌጋ ዩ
4: ብኬር ርግኦ ክትብል ኩባያ ንጣጥ እያ ክልተ ግሪንቲ እንተተባሃልካ ድማ እንተልካ ክእልተ ኩባያ ኣባዕኸ ኢልካ ኣብ ዝገዛስ እንጣጥዕና ባዕኽና ኣሎ
5: ዋይ ጉዕ ብሂወቱ ክብል ዘይሞተ ጉዕ ፓሪኖ ዓርታ ክብል ከዓ ፓሪኖ ሳልሳ ዝበለ
2: ንኽእልኣኻዶኹን ዓለካ ኣለካ ንዓይ ከዓ እንታይ ክብለ ንውዒ ዶስከ ፉል ግላባ ክብልሲ ፉል መረሮ ክብል ከ ውጥያር እንታይ ካተጋኒ
3: ስኽኸ ኣለኩ ኣብ ዓመት ምሉ ደይ ሎም ተጋገስ ክንዱእ ትደሃሃሊ ስኸ መን እዮም ድብሉ ከዓ ሰፋሽ እዛ ንእሸይ ጌጋስ ክንዱእ ተጋፍሕ እያ ታወንኩማታ ምሽ ሽዋ ያ ከንዳ ሓወስቲ ግጥሙን እዮም
0: በላ እታ ፍራሕ ትሓቂ ክነግረካ እዚ ጉጉይ ውሳኔካ ፅባሕ ክጣዓሰካ እዩ ወ
6: ኣይትጋገ መስፍ ቁኑዕ ውሳነ እኮ ካብ ጉጉይ ውሳነ እዩ ዝርከብ ሓንጣን ሰብ ምስ ሰብ ክበኣስ ንቡር እዩ ምስ ባህሪ ምስ ተፈጥሮ ምስቲ ኩሉ ዝኽእል ፈጣሪ ክበኣስ ግና ነውሪ ነውሪ
0: ፅቡቅ ጌርካ ንገሮ እንካ ገንዘብ ተባሂሉ እኮ እዩ ዝኣብ ዘሎ
6: ሕቁ ካብ ዘብላዓካ ገንዘብ እኮ ዘብላዓካ ሓሳብ ክትሕዝ ይግርም
0: ላስቆል እዚ ኣብ ኮንቱ ሕልሚ እዩ ዝነብር ብለካ ኣለኩ ዓላሚ እዩ
6: ክሓልም ንዝኽኣሎሞ ኸተግብር እንታይ እዩ ዝእግሞ
1: እንታ ተስ ኣንፈተይ ኮ ይጠፊእኒ ዘሎ
6: በልክ ትፈልጥ ትጓዓዘሉ ኣንፈት ካብ ትጓዓዘሉ ፍጥነት ብዝበለፀ ዝጠቅም ምዃኑ ንድሕር ዳኣ ዘይፈሊጥካ መሳርሒ ናይቶም ሕማቓ ሰባት ኢኻ ክትከውን
1: ንሱ ቆይ እምሮይ ሰላም ክልዩ ዝርብሸኒ ዘሎ
6: ሓንጣን ተጠራጣሪት ኹን
0: ኤኮ ከምኣ ዶ ክብለካ ፀኒሐ ኣታ እዚ ሕሙም ክምህረካ እዚ ጎዘሎ ፍጥረት እዚ ክበልፀካታ
1: መስፍን ኣፍካ ልጓም ክበረሉ
6: ድሃንግደፎ ንሓደ ሰብ ክትፈልጦ እንድሕር ዳኣ ኹንካ ሰባት ብዛዕብኡ ንዝበሉካ ዘይኮነ ንሱ ብዛ

0: ዓባ ካልኦት ንዝበለካ ክተሰውዕለሉ እዩ ዝግባእ።
1: ሓቃዊ ኣነ ምባል በዚዮ።
0: ንስኻ ድማ እቲ ዝበለፀ ሰላም ንዝሃበካ ሰብ እቲ ዝበለፀ ግዜኻ ሃቦ ሓንጣል።
1: ስማዕ ኣባ፣ ስለምንታይ ኢኻ ሽጋራ ትብዝሕ ዘለ?
0: እዚ ኣይትዕግበኒን እየ። ኣብ ሆላንድ ከለኹ እቶም ብትምህርቲ ክወዳደሩኒ ዘይከኣሉ ፀዓዱ ኣቡን ሓሽሽ እናገበሩ ጉዙእ ናይ ትወልፎ ከም ዝኸውን ገይሮምኒ። ግዜ እንዳነውሐ ምስ ከደ ድማ ውሉፍ ኮይነ መጀመርታ ካብቲ ዝፈትዎን ዘፍቅሮን ዝነበርኩ ትምህርተይ ዳሓር ድማ ካብ ሂወተይ ከም ዝወፅእ ገይሮምኒ። ሕጂ ድማ ብከም በዓል መስፍን ዝኣመሰሉ ሰባ የለት ሕሙም የለት ስሑ የለ ባትጎደሎ እናተባሃልኩ ከም ፅዋዕ ኮይነ
1: ወይ ኣነ ወደይ እምበኣር ብኻሓሸሽ ካብ ከምዚ ደረጃ ወዲእካ ዋይ እንታታይ ከመይ ናይ ኢዶማይ ሰኣን ወደይ እታ ክንደይ ሓስሙታ
0: ሓንጣል ብኣይ ዘይኮንካ ብኣታቶም ክትሓዝን እዩ ዝግባአካ።
1: ከመይ ንሳቶም ዕላምኦ መውቂዖም እንዲ
0: ኣይምሰልካ። ንሳቶም ንናተይ ህወት ጥራዮም ኣባላሽ እቲ ብላዕሊ ኮይኑ ንታሕቲ ዝርእን ዝሰምዕን ዝፈርድን ፈጣሪ ግና ንመላዕ ዓለይቶም ይመስጣ ይከውርደሎም
2: እንታልካ ደብ ተስፎም
1: ኣብ ከምዚ ግናይ ተግባራት ዝተዋፈረ ሰብሲ ዓሌየት ሙሉእ ዝጠፍእ
0: ኣይትጠራጠር። ንዓኣ ዝነግድን ዝሸይጥን ሰብ መጀመርታ ብሂወቱ ዳሓር ብደቁ ብደቁ ደቁን መላእ ዓሌይቱ ንፃወት ከም ዘሎ ክፈልጥ እዩ ዝግብኦ። ከይደታ ማዓ ሰላማ ልቢ ግበሪ ነብሲ ልቢ ግበሪ ነብሲ ዳሓር ከይትጣዓሲ
1: ዝለመዶ ከዓ ዘይበለ መባዕለይኩም ላ ኣሉ እዋይ እዋይ ሓጢኣት እዋይ ስኤሉ እዋይ ስኤሉ እቲ ሓቂ ባይ ዝሲ ብዝለዓለ ደረጃ ኣብዛ ሃገር ክሕትትን ክእስር ናታ
2: እንታ ሰቆል በጃ ካኢለካ ዝሕሙ ተዛሪብልካ ሰቆልካ ይትዛርብ ዋ ሕጂ እንታይ ክብለካ ፀኒ ብሓሽሻ ከምዝኮይኑ ክብለካ ፀኒ ንሒዶ ከዓኒ ንህልካ ተፈዊሸ እየ ክብለካ እዩ እንታ ኣነ ባዕለይ ዘይነግረካ እዚ ናይ ሄረዲ ፀገም እዩ ዘለዎ እንታይ ኢዳ
1: ከምኡ በለኒ ኣነ ኮ ምስትና ሓስቦ ዘለና ኣብ ፀገም ከየእትወኒ ኳ ይፈርሐ ፀኒ
2: እምበርከ ስኻሶ ከመይ ጌርካ ንስኻ ዝበደልካ ይበደል ንዓሌትካ ምሉእ ዝልክብ ኣብ ምድራዊ ሕጊ እኳ ከምኡ ዘይተገብረ እዚ ሓጢኣትካ ናብ ደቅኻ ዝሓልፍ ዝብል ናይ ቀደም ምስላ ከዓኒ ቀደም ተሪፍ
1: እሞ ናይ ሎሚ ሓጢኣት ኢድ ብኢድያ ኮይና ዘለ
2: ሓጢኣት ተገርካ ዶ
1: እንታይ
2: ኢ ዘለካ እዚ ግእዚ ዝበሎ ግን ከመይ ዝኸውን
1: ሓቂኻ ከምዚ ንተስፎ ዝገበርዎ ተሓቢኢካ ይትግበር እምበር እንድሕር መፅኦም ሽጠልና ተይሎም ካብ ምሻጥ ዳእሞ ሓላል ንዲ
2: ወረፅን ከ ዋ
1: ኣናይ ኣናይ ኣምፃይን ዋዕለት ትውዕል
2: ጥዕምለኒ
3: ሰተ ሽጠራኻ ደውር እዚ ዝበልካ ይኩሉ ሓሶት እዩ
4: እወ ገነስ ኣላ እዛ ናይ ሎም መዓልቲ ገይግኻ ከምቲ ልሙድ ናይ ስማት ምቅያር ባህርያት ካ ኣይኮነትን ሰተ
5: እሞተሓቂ ውፃ እያ ሓባ ቁስሉስ ሓባ ፈውሲ እዩ
6: ያ ከዚ ዝተዕባህ ንዋሕት እንታይ ከይኸውን ፈሪህ ክንኦ ኣለኽን
7: ሓንቲ ይኸውንን እዩ
8: ግደፍ ግደፍ ኣብ ዓፋ ሕጂ ኣብ ጀመል ተበልካ ንዓካ ፅቡቅ
6: ማሺ በል ኣነ ከዓኒ ኣብ ሕማር ብለካ
4: ታታ ዘረባሉ ተጠፋፍእዋ ሰተ እንታይ ኸኾንካ
8: እዚ መስፍን ድበሃል ሰብ ከሎ ኮ ቕሳነ ድበሃል የ
4: ኣታ ንዓንዶ ዘረባይ ጣዊ እቲ ዝኾንካ ብቕኑዕ ተዛረብ እምበር መስፍን ስልጎምስ ንዓኻቢ ክረኽበካ ኽእል
3: ድሓ ንድክዳ ኣዙ ሎሚ ድኣ ሞሳላ ቴክኖሎጂ ሰባቢ ክረኽበካ ዶ ባሃል ኣትገሊኦምኩ ለይቲ ምድሪ ደው ኢሎም ንዓኻ ቕሳነት ድቃስ ኣስኢኖም ንባዕሎም ግን በጢኖም ድሓር ንኽዝሓድርኮ መሊኦም እዮም
5: እሞቲ ቕሳነት ዝኽልኦ ዘሎም ገረና ሞ መፍትሒ ክልዎ
8: ይ መፍትሒ እዚኣ መፍትሒ ድበሃል ኣይርከባን ምሽ መፍትሒ እዚኣ መእሰሪ መሰጀሊ ጥራ እዩ ዝርከባ
5: ኣታግደ
8: እሞ እዚኣ ተራ ሽግር ስለዘይኮነት ይትረፍከ ተተግብራ ዋላ እንተሰሚዕካ እውን ዳቦይታ ዓገስ እያ ተዳኽለካ
6: ከምዚ ለማንም ዝበለ ትካ እዩ ካብ ክልተ መንኩብ ዓሰርተ መናኽቢ ሒሻ ስለዚ ሽግርካ ኣራግፎ ክነሻኽመካ
8: ወሉ ስምዑ ጀማል ኣነኮ ይትረፍኩም ኢለኩም ነረ እዚኣ ኣሽንኳይ ደስኹም ክትሰምዑዋ ኣነ ምስበዐዩ የጣዓሰኒ ኢደሉ እዛ ዝሓተተ ንሕቶ ከዓ ተመሊሰ ንዑ ክደርበየሉ ወዲ እየ ዘለኹ
4: ሰተ እንታይ ድልካ
8: እታ እንታይኹም ወዲ እንታይ ኹም ትጎፃጉፁና
4: ዋእታ ክንደይ ክትካብሪኻ እትዝኾንካዮ ዶ ተዛርብ
8: በሉ ክነግረኩም ንጎ ወጋሕታ እዩ ናብዚ እንዳመፃ ከለኹ ኣብ መገዲ ረኺቡ መስፍን ከምዛ ዋዛዋዛኳ እዩ ሰተ ንዓቦ ሰተ እስኻሲ ንጎ ንጎ ከም ዓንድረቦ ካብቲ ትስእን ኣብቲ እንዳዝማም ከም ዕንዝራ ንህቢ ኮልቅ ክትብል ካብቲ ውዕል ብሓፃር መገዲ ሚለነር ትኾነላ ስራሓልና ምስ በለኒ ንመዓልቲ ኳ ባኣ ክሓስብ ውዕለ
4: ከመይ ማለት እዩ
5: እሞ ናይ ብሓቂ ከምዛ ዝበላ ዝተህትም እያ
8: تهمت ترى بشو

0: ክትካ ትክኣንበር ተህብትመካ
1: እሞ ንኩላትና ነገርና ሞ ከምኡ ንገብር
0: እዚኣ ኡኖ ዳድወያ
1: ከመይ ማለት እዩ
0: እዚኣ ብሾርትካት ምሽ ተህብትመካ ግና ሃብትኻ ከይተጠቀምካሉ ከይተተንከፍካዮ ኣብ ሾርት ቤት ማሕረእትያ እዚ ኩሉ ሰለማዊ ናብራኻ ካብ ትገብሮ ስለዚ ኣሽንኳይ ክነግረኩም ኣነ ደው ኢለ ክጠንቁ
2: ይህ ከዚ ከላም ፋርቕ ዛረባሎ ሳክት እያ ክተስራሕና ንስራሕ ጀማዕ ትርገር
0: ሓንጣል ኣነን ጤልካ ኣለኹ ንትኻኸተን ገንዘብ ኣዳሊኻየን ዶ
3: ግድን እምበር ከምዝሓበርካ እዚአን ብሓምሳ ሽሕ ገዜ ብ150 ሽሕ እኳ ይክሸጣ
0: ልቀ ርኢኻ ኣብቶምን 100 ሽሕ እንድሕር ከዚብካ ኣብ ወርሒ 400 ሽሕ ይኸውን ኣሉ ማለት እዩ ኣብ ዓመት ከዓ ክንደ ይኸውን በዕልካ በዛሕ እዩ
3: ኣታስግደፎ ዶ እዚ ምሻጥ ዘይኮነሰ ገንዘብ ምሕጣን ይበሎ
0: ድላይካ ስምሃቦ ግን ተጠንቀቁ እንተተታሒዝካ ቆርማዩ
3: መስፍን ኣነ ዘይኮንኩ ንስኻ ከክትሓዝ
0: ተመልካ
3: ኣነ ሓንጣል ብቐሊል ዘይታለል ከእትወለይ ንዝሓሰበ ጎል ተቐዳዲመ የ ዘፅድፎ ናብ ሃው ዝበነገረን ፖሊስ
0: ሓንጣል ኣነ ንድሕነትካ ንስኻ ግን ንጥፋእ ተይተዓቲካ ኣቲ ኣነ ሽመይ ምሩር ኮይኑ እምበር ኣነ ብዛዕባካ ክሓልልካ ከለኹ ንስኻ ግን ጎሪሕካ ኣሽሽለ ጀለየለ
4: ሕጂስ መስፍን ካብ ዝገበን ናፃይ ማለት እዩ
5: ናይ ባሓቂ ለካ ኩሉ ኤርትራዊ ናይ ሃገሩ ፖሊስ
4: እቲ ዘሐጉስ መስፍን ከምዚ ክሓስብ ካብ ጀመረ ኣብዚ ሃገር በዚ ገበን እዚ ዝጥርጠርን በዚ ጉዳይ እዚ ዘሰክፍ ነገር የለን ክበሃል ይከኣል
5: እዚ ዝበልካዮ ቁኑዕ እኳ እንተኾነ ግን ፖሊስ ማለት ጥንቃቐ ማለት ስለ ዝኾነ ኣይንዛነን ኢና
4: እፈልጥ ኣሽንካይ ደሎ ካልኦት ሰባት እዛ ጉዳይ እዚኣ እውን ገለ ሽምሑ ክህልዋ ንፍታሽ ክድየና እዩ
5: ብልካ እሞ ንኽዶ
3: እሞ ሻሃ ገለ ከይሰተኹም
0: ሓንጣል ተዓዲ በቃ እቲ ትርሕቆት ብተ ዘይገብሮ ተግባር ጌርከ
3: ከመይ
0: ካብ ዓበይቲ ንዓኻ ካብ ንኣሽትኻ ንሰተ ኣይፈቲኖኩም ሰተ ግን ዘይከማኻ ንዓይ ደው ኢሉ ኣየድልየንን እዩ እቲ ስኻ ትሓስቦ ዘለካው እተ ዘይቋልቀ ከትሕዘካ ኢልን እምበር ከምዚ ናትካ ጅብ ኣይገበረለይ
3: መስፍን ኣነ ኳ ከምቲ ናይ ቀደም ዘለካ ይመሲልኒ እምበር ከም ትቀየርካ ርኣ ዘይፈለጥኩ
0: ሕታ ኣብ ወንቃዊ ጉዳይ እምበር ኣብ ሃገር ላግፅ ከምዘይፈለጥ ኣይትፈለጥን
3: ሕጂ ድኣ ፈለጠስ ኣሚነልካ ኳ
0: ስለዚ ሕጂ ንሕና እንታይ ንበሃል
3: ክልተ ጎራሓት ሓመቑሽ ትስንቆም

0: መደብ ስነ ፍልጠት።
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሩ ናብራን ዕቃበ ከባብን። መደብ ስነ ፍልጠት
2: ኣብ ርሑቕን ቀረባን ብምዃን ንመደብኩም መደብ ስነ ፍልጠት ኣብ ኤሪ ቲቪ ኣብ ምክትታል ትርከቡ ፍትዋት ተኸታተልቲ መደብና ከመይ ቀኒኹም? ንሎሚ ክነተኩረሉ ሓሪና ዘለና ርእስቲ ኣካላዊ ፅሬት ዝብል ኮይኑ ዝናልኩም ቀሪብና ዘለና ንኡስ ኣርእስቲ ከዓ ክፍልታት ኣካላት ዝብል ይኸውን። ቅድሚ ናብቲ ምሉእ መደብ ምስጋርና ግን እስከ ገለ ካብ ክፍልታት ኣካላትና ክንጠቅስ ንፈትን። ሕራይ እምበኣር ክቡራትን ፍትዋትን ተኸታተልቲ መደብና ድሕሪ ዝሓፃር መሰሃገሪት ሙዚቃ ክንምለሰኩም ኢና፣ ኣይተርሕቑ። ክፍልታት ኣካላትና፣ ደጋውያን ክፍልታት ኣካላትና እዞም ዝስዕቡ እዮም። ኣብ ትሕቲ ግንባርና ዝርከብ ዓይኒ፣ ኣብ ትሕቲ ኣዒንትና ዝርከብ ኣፍንጫ፣ ኣብ ትሕቲ ኣፍንጫና ዝመደበሩ ኣፍ፣ ብኽልተ ሸነኽ ርእስና ዘለዋ ጽምዲ ኣእዛን፣ ንመላእ ኣካልና ከም ኮቦርታ ጠቕሊሉ ዝርከብ ቆርበት፣ ካብ መንኮምና ዝብገስ መሓውር ወይ ኣእዳው፣ ካብ ጎሎና ዝብገስ መሓውር ወይ ከዓ ኣእጋር፣ ከምኡ ውን ኣብ ጫፍ ክፋል ኣእዳውናን ኣእጋርናን ዝርከቡ ኣጻብዕ። ከም ዝፍለጥ ርእስና ኣብ ላዕለዋይ ክፋል ኣካልና ዝርከብ ኣዝዩ ኣገዳሲ ክፍሊ ኣካልና እዩ። ርእስና ንኣገደስቲ ክፍሊ ኣካልና ዝኾኑ ከም ዓይኒ፣ እዝኒ፣ ኣፍንጫ፣ ኣፍን ሓንጎልን ሓቒፉ ዝርከብ እዩ። ንሕና ሰባት በቲ ብሽክና ርእስና ተሸፊኑ ዘሎ ሓንጎልና ኢና ንሓስብን ንመዛዝንን። ሓንጎልና ዳርጋ ንኹሎም ክፍሊ ኣካልና መልእኽቲ እናሃበ መደብ ስራሕ ዝህብ ንጉስ ክፍሊ ኣካላት እዩ። ካብ ኩሎም ክፍሊ ኣካላት ንዝመጾ ሓበሬታ ከዚኑን መምዩን ውሳነ ዝህብ ክፋል እውን እዩ። ስለዚ ንሓንጎልና ብዝያዳ ክንጥንቀቐሉን ክንሕልዎን ይግባአና። ቁጽሪ 1 ዓይኒ። ኣዒንትና ኣብ መሳኽቲ ሽክና ርእሲ ዘለዋ ተነቀፍቲ ጽምዲ ክፍሊ ኣካላትና እየን። ንኣሰራርሐአን ዝምልከት ኣዒንትና ልክዕ ከም ሰኣሊት ካሜራ ኮይነን ይዓያ። ኣብ ከባቢና ንዝፍጸም ንጥፈታት ስኢለን ናብቲ ንጉስ ክፍሊ ኣካልና ዝኾነ ሓንጎል ህጹጽ መልእኽቲ ምስዳድ ከኣዩ ስረሐን። ስለዚ ኸዓ ነገራት ንምርኣይን ቅርጹን ሕብሩን ንምፍላይን ኣዝየን ይሕግዛና።

ኣዒንትና ብጭዋዳታት ዝተተሓሓዛ ብምዃነን ናብ ዝተፈላለየ ኣንፈት ክንቀሳቐሳ ወይ ቀባሕባሕ ክብላ ይኽእላ። ንኣብነት ብስያፍ ንምጥማት ይሕግዛና። ኣብ ርእሲ እዚ ሕብርታት ፈላሊና ንኽንፈልጥን ነገራት ካብ ማዕዶ ክነለልን እውን ይሕግዛና እየን። ኣብ ላዕሊ ከም እተገልጸ ኣዒንትና ኣዝየን ተነቀፍቲ እየን። ወላ እኳ ብኸቦር ዓይኒ ዝሽፈናን መጠናዊ ምክልኻል ዝረኽባን እንተኾና ኣብ ኣዒንትና ጉድኣት እንተበጺሑ ግን ክሳብ ዑረት ክበጽሕ ዝኽእል ሳዕቤን ኣለዎ። ቁጽሪ 2 እዝኒ። ኣእዛና ብኽልቲኡ ጫፍ ናይ ርእስና ዝተቐመጣ ንምስማዕ ዝሕግዛና ኣገደስቲ ክፍሊ ኣካልና እየን። ኣእዛና እውን ልክዕ ከም ድሽ እየን። ከምቲ ድሽ ዝተፈላለየ ሳተላይታት ዝስሕብ፣ ኣእዛና ኸዓ ካብ ዝተፈላለየ ኣንፈት ማዕበላት ድምፂ ስሒበን ናብ ሓንጎል ብምልኣኽ ድምፅታት ክነለሊ ይሕግዛና። ሞባይልና እንተተደዊላ ብእዝንና ንሰምዓ። ኛውታ ናይ ድሙና እውን ብእዝንና ኢና ንሰምዖ። ኮታ ኩሉ ዓይነት ድምፂ ንኽንሰምዕን ግብረ መልሲ ንኽንህብን ኣእዛና ዓብ ተራ ይጻወታ። ውሽጣዊ ኽፋል እዝንና ግን ኣዝዩ ተነቃፊ እዩ። ብፍላይ እቲ ኸበሮ እዝኒ ዝበሃል ረቂቕ ሽፋን ብበላሕቲ ነገራት ወይ ዓው ዝበለ ድምፂ እንተተቐዲዱ ንሓዋሩ ክንጸምም ወይ እውን ምስማዕ ክንስእን ንኽእል። ቁጽሪ 3 ኣፍንጫ። ኣፍንጫና ኣብ ማእከላይ ክፋል ገጽና ትርከብ ክልተ መሳኹቲ እትውንን ክፍሊ ኣካልና እያ። ኣፍንጫና ኣብ ከባቢና ንዘሎ ዝኾነ ዓይነት ሽታ ወይ ጨና ብምስናድ ናብቲ ንጉስ ክፍሊ ኣካልና ዝኾነ ሓንጎል ትልእኮሞ ዓይነት እቲ ሽታ ንምፍላይ ትሕግዘና። ንኣብነት ዝተባላሸወ ዓሳ ብጨንኡ ካብቲ ጥዑይ ክንፈልዮ ንኽእል። ዝረስሐ ካልስን ዝተሓፅበ ካልስን እውን ብዓይንና ከይረኣና ብሓገዝ ኣፍንጫና ሸቲትና ጥራይ ክነለልዮ ትኽእለና። ካብዚ ብተወሳኺ ኣፍንጫና ንኽነተንፍስ እውን ልዑል ተራ ትጻወት። ከም ዝፍለጥ ዝኾነ ህይወታዊ ከየስተንፈሰ ክነብር ዝከኣል ኣይኮነን። ኣፍንጫና ግን ካብ ደገ ኣየር ስሒብና ናብ ሳምቡኡና ክንሰድድን ረሳሕ ኣየር ክንጉሕፍን ኣዝዩ ልዑል ሓገዝ ትህበና። ነቲ ነተንፍሶ ኣየር ዘጻሪ ደቀቕቲ ጸጉሪ ኣብ መሳዅቲ ኣፍንጫና ይርከብ። እዚ ጸጉሪ ከም ዶሮና ዝኣመሰለ ናብ ሳምቡኡና ክኣቱ ዘይብሉ ርስሓት ንምዕጋትን ምክልኻልን ቀሊል ዘይበሃል ወሳኒ ተራ ይጻወት። ቁጽሪ 4 ኣፍ። ኣፍና ኣብ ትሕቲ ኣፍንጫና ዝርከብ ክፍሊ ኣካል ኮይኑ ብላዕልን ብታሕትን ክልተ ከናፍር ሒዙ ዝርከብ ኣብ ገጽና ዝርከብ ቀዳድ እዩ። ኣፍና ኣብ ውሽጡ ከም ኣስናንን መልሓስን ዝኣመሰሉ ውሽጣውያን ክፍልታት ዝሓቖፈ እዩ። ኣፍና ክንዛረበሉ፣ መግቢ ክንበልዓሉ፣ ከምኡ እውን መስተ ክንሰትየሉ ይኽእለና። ብፍላይ ከዓ መግቢ ንምሕቃቕ ኣገዳሲ እዩ። መልሓስና መቐረት ናይቲ እንበልዖ መግቢ ንምልላይ ትሕግዘና። ኣስናና እውን ንዝኾለስናዮም መግቢ ኣብ ምሕያኽን ምድቓቕን የድልየና። ኣፍና ምስ ጎሮሮ ዝተራኸበ ብምዃኑ ኸዓ ተሓይኹ ንዝተዳቐቐን ብምራቕ ንዝተርከሰን መግቢ ንጎሮሮና ሰንጢቑ ናብ ከስዐ ንኽወርድ ዓቢ ደገፍ ተበርክት። ቁጽሪ 5 ኢድ። ኣእዳውና ኣብ ክልቲኡ ሸነኽ ናይ መንኮብና ብመላጉቦ ስርዓት ዓስከር

0: ዒንስ ተንጠልጠለ ሓደ ኻብቶም ክልተ መሓውራትና እዩ። ኣእዳውና ብዝተፈላለየ ዝተላጋገቡ ኣዕፅምቲ ዝቖመ ክፍሊ ኣካል እዩ። ዳርጋ ኩሎም ኣብ ዕለታዊ ህይወትና እነካይዶም ንጥፈታት ብዘይተሳትፎ ኣእዳውና ክነካይዶም ዝከኣል ኣይኮነን። እዚ እምበኣር ንኣገዳስነት ኣእዳውና ዘንጸባርቕ እዩ። ዝተፈላለየ ዓይነት ምንቅስቓስ ክነካይድ እውን ይኽእላና። ብተወሳኺ ከቢድ ይኹን ፎኪስ ሸኸም ክንጸውር ይጠቕመና። ኣብ መወዳእታ ክፋል ኣእዳውና ነገራት ንምጭባጥ፣ ንምጽሓፍ፣ ንምጥቓዕን ካልእ ዝሕግዙ ኣጻብዕ ኣለውና። ኣብ ጫፍ ኣጻብዕትና እውን ጽፍሪ ኣለና። ቁጽሪ 6 እግሪ። ኣእጋርና ካብ ምሕኩልትና ወይ ካብ ጎሎና ብመላግቦ ተንጠልጢሉ ዝርከብ ብዝተፈላለዩ ዝተጻመዱ ኣዕፅምቲ ዝቖመ ሓደ ካብ ኣገደስቲ መሓውራትና እዩ። ኣእጋርና ዝዕጸፈሉ ቦታ ብርኪ ኢልና ንጽውዖ። ብዘይህላወ ኣእጋርና ከም ሰባት ክንቀውም፣ ደው ክንብልን ክንንቀሳቐስን ኣይንኽእልን ኢና። እዚ ኸዓ ንኣገዳስነት ኣእጋርና የጉልሕ። ካብ ቦታ ናብ ቦታ ክንንቀሳቐስ ስፖርታዊ ንጥፈታት ከም ጉያ፣ ቅድድም ብሽክለታ፣ ጸወታ ኩዕሶ እግርን ካልእ ንጥፈታትን ክነካይድ ከም መኪና ክንዝውር፣ ክንስዕስዕን ወዘተ ኣእጋርና ኣዝዩ ልዑል ሓገዝ የበርክታልና። ልክዕ ከም ኣእዳው ኣብ ኣእጋርና እውን ኣጻብዕ ኣለውና። ኣብ መወዳእታ ኽፋል ናይቶም ናይ ኣእጋርና ኣጻብዕ እውን ኣጽፋር ኣለዉ።
1: መን እያ ንግስቲ? ኣነ መስትያት ናይዚ ደጋዊ ዓለም፣ ኣነ መስኮት ነፍሲ ብዘይቀለ ዓለም። ኣነ እንተ ዘይሃለየ ኩሉ ኸውን ጸልማት፣ እቲ ብርሃን ትርኢት ይትካእ ብደልሃመት። ዓይኒ ኸኣብሉኒ ንግሥቲ ኣካላት፣ ዘረባይ ዘይኣምን ይፋቐር ምስዑረት። ኣነ እምበር ንግሥቲ ብዘይክትዕ ብዘይጐንፂ፣ ኣነ እንዴ በዓልቲ መስኮት ጐይታ ድምፂ። ኣነ እንተ ዘይሃለየ ኩሉ ኽንታይ ገበርቲ፣ ኣነ እንዴ ዋና ወረ ናይ ሕሹኽታ ምኽባዕቲ። እዝኒ ኸኣብሃል ንግሥቲ እዛ ነብሲ፣ ኣነ እንተጐዲለ ጸማም ያዛ ነብሲ። ኣነ ባ ንግሥቲ ብፍታው ብዘይ ኣቤቱታ፣ ኣነ እንዴ መልክዕ ጐይታ ምኡዝ ሽታ። ኣነ እንተ ዘይሃለየ መን ብሕይወት ክሰርር፣ ኣነ እንተጐዲለ ፍጡር ይኸውን ነብሲ ሄር። ኣፍንጫ ኸኣብሃል ንግሥቲ እዛ ነብሲ፣ ኣነ እንዴ መሸተቲ ኣነወ መተንፈሲ። ኣነ ባ ንግሥቲ እንተደለኹ ንሰባት የጋጩ፣ እንተደለኹ ጥዑም ቃላት የመንጩ። ኣነ እንተ ዘይሃለየ መን ከስተማቕር፣ ተደልየ ይሕይኽ ተደልየ ይምድር። ኣነ ንግሥቲ እዛ ነብሲ ኣፍ ከኣብሉኒ ካብ በዓል ጣፍ ዝብልጽግ ኩሉ ዝብህገኒ። መንጋስ መንጋሱስ ኣነ ባ ንግሥቲ፣ ኣነ መተግበሪት ኣነ መጣቕዒት፣ ኣነ እንዴ ጥበበኛ ኣነ መዳመቒት፣ ኣነ ተባእሲት ኣነ ሰላማዊት። ኣነ እንተ ዘይሃለየ ኩሉ ኸውን ክእለት ኣልቦ፣ ኣነ እንተ ጐዲለ ሰብ ስእን ማዕልቦ። ኢድ ከኣብሃል ንግሥቲ እዛ ነብሲ፣ መተካእታ ዘይብለይ ናይ ኩሉ ፈውሲ። ኮንቱ መደረዩ ንግሥነሲ ንዓይ ባሃቡኒ፣ ኣነ ተጓዓዚ ብዘይድኻም ውስወኒ፣ ኣነ ጐያይት ንቕልቁለት ምስ ዓቐብ። ኣነ እንተ ዘይሃለየ ብየና ኣቢሉ ኣሳልጦ ኽርከብ፣ ንግሥቲ እዛ ነብሲ እግሪ ኸኣብሃል ኣነ እንተ ዘይሃለየ ኣይፍት።
0: ኣፍንጫ ንምሽታትን ምስትንፋስን ትሕግዘና። ቁጽሪ 4 ኣፍ። ኣፍ ኣብ ትሕቲ ኣፍንጫና ትርከብ። ከናፍር መልሓስን ኣስናንን ኣለውዋ። ንምስትምቓርን ምብላዕን ከዓ ትጠቕመና። ቁፅሪ ሓሙሽተ ኢድ ካብ መንኮብና ዝብገስ መሓውር እዩ። ኣእዳው ኣብ ጫፉ ኣጻብዕ ኣለዎ። ኣእዳው ክንጽሕፍ፣ ክንሰርሕ፣ ነገራት ክንጭብጥን ክነጣቕዕን ይኽእለና። ቁፅሪ ሽዱሽተ እግሪ ካብ ምሕኩልትና ዝብገስ መሓውር እዩ። ኣእጋርና ዝዕጸፈሉ ቦታ ብርኪ ኢልና ንጽውዖ። ኣእጋርና እውን ኣጻብዕ ይውንኑ። ኣእጋርና ክንከይድ፣ ክንጎይ፣ ክንጻወትን ኩዕሶ ክንቀልዕን ይኽእለና።

0: እምበኣር ዕድመና ኸቢርካ ናብዚ መደብ ስለ ዝመፅኻ ክቡር ስነ ጥበብና ሰሎሙ ፀሃየ ብስመይን ብስም ሚኒስትሪ ትምህርትን ነመስግነካ። መጀመርታ ሕቶና ኣብ መፃፃ ታሪክን ሃገራዊ መዝሙርን እንታይ ይመስል?
1: መጀመርያ ብዛዕባ ሃገራዊ መዝሙር መብርህ ክህብ ወይ መግለፂ ክህብ ዝተገብረለ ዕድሜ ኣዝየ የመስግን። ብዛዕባ ኣብ መፃፃኣን ታሪክን ሃገራዊ መዝሙር ኤርትራ ብዝምልከት ሽሕ እኳ ሃገራዊ መዝሙር ኤርትራ ዝኾነት ዳሓር ኣብ 93 ክንመፆ ኢና እንተኾነት እቲ ናብኣ ዘምርሐ ናብዚ ሃገራዊ መዝሙር ኤርትራ ኮይና ዘላ መዝሙር ዘምርሐ ታሪክ ቁርብ ንድሕሪት ተመሊስና ክንሪኦ ክንፍትን ከድልየና እዩ። ንሱ ከዓ እንታይ እዩ? መጀመርያ መዝሙር ኤርትራ እያ ነራ። መዝሙር ኤርትራ ኤርትራ ኣብ ግዜ ቃልሲ ንሓርነት ኣብ ትቃለሰሉ ኣብ ትጋደለሉ ዝነበረት እዋን ብዛዕባ ምህላው ሃገራዊ መዝሙር ክትዛረብ ኣይትኽእልን እያ። ናፃ ሃገር ስለ ዘይኮነት ሃገራዊ መዝሙር ክህልዋ ዝኽእል ከዓ ናፃ ሃገር ምስ ትኸውን እዩ። ስለዚ ኣብ ቃልሲ ዝነበረት ኤርትራ እዛ መዝሙር እዛ መዝሙር ኤርትራ ንብላ ዘለና ካብ 86 ኣትሒዛ እንድያ ከም ዝኾነት ሓርበኛዊት መዝሙር ትሰርሕ ትዝመር ዝነበረት ቅድሚኡ ግን ናብኣ ዘምርሐ ኣብ መወዳእታ 84 ናብቲ ታሪክ ክንመፅእ ኣብ መወዳእታ 84 ኣነ ኣብ ማእከላይ ጭንፈር ባህሊ እንዳሰራሕ ክከለኹ ኣዶንተኪኤ እውን መሳርሕተ እዩ ናይ ዜማ ክኢላ ደራሲ ናይ ዜማ እዩ ጊታር ዝፃወት ብዙሕ ካልእ መዛምር እውን ብሓባር ውፅኢና ነርና። ሕጂ ሓደ ሓሳብ ይመፀኒ ከም ኩሉ ካልእ ናይ ግዜ ቃልሲ ደርፍታትና ይኹን መዛሙርና ማለት እዩ ካብኡ ብዘይፍለ ግን ኤርትራ ብዝብላ ርእስቲ ነቲ ኤርትራ ተሓልፎ ዝነበረት መከራ ናደራዓን እትገልፅ እሞ ከዓ ብኩሉ እቲ መከራ ናደራዓን ሓሊፋ ተዓዋቲት ክትከውን ምኳና ዝገልፅ ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ይብሎ ሓርበኛዊ ዝኾነ ዜማ ዘለዓዕል ዜማ ከምኡ ኢና እውን ነውፅእ ዝነበርናቸው እቲ ደርፍታት ኹን እቲ መዛሙር ኹን ሲ ነቲ ጉዕዞቲ ነቲ መድረኽቲ ዝገልፅ እዩ ነይሩ። ስለዚ ከምኡ ዓይነት ዜማ ሓይሊ ዘለዋ ተናህር ተለዓዕል ዜማ ሲ ኣውፅእ ሕሰብ ኣነ ክገጥመላ ብዝበልኩ ካርእስቲ ብሎ ሞ መወዳእታ 84 እዩ ሕራይ ክሓስበላ የብለኒ። ድሕሪኡ ኣብ 85 ሙሉእ ብምሉእ ብሓደ ይነበርና ንዑደት ከይዶም በዓል ኣሮም እቲ ሙሉእ ጉጅለ ናይ ማእከላይ ጨንፈር ባህሊ እቲ ናይ ሙዚቃ እቲ ናይ ድራማ ብሓደ ዝንቀሳቀስ እቲ ናይ ዑደት ማለት እዩ። ኣነ ብቲ ማእከላይ ቦታ እየ ተሪፈ ብሓደ እውን ብኣካላይ ይነበርና ይሓስበላህሉ ትብልኻ ክሳብ ትራኸብ ብዝኾነ 85 ብከምኡ ሓሊፉ 86 ኣብ ከባቢ ወርሒ 78 ብዝነበረ እዋን ኣሮን እቲ ሓደ ግዜ ኢልካ ንዝነበርካ ዜማ ንዓ ማለት ሲ ብቕዕቲ ነታ ርእስቲ እቲኣ ትበቅዕ ዜማ ተረኺባ ኣላ እሞ ንሳ ሰሚዐያ ኣነ ፅብቕቲ ኮይና ረኺበያ ኣለኹ ስማዓያ እሞ ግጥሚ ክትፅሕፈላ ይብለኒ የምፅእ ኣለይ ከዓ ነታ ዜማ እዛ ዜማ እዚኣ ከመይ ኢለ ያ መፅያ ከዓ

ኣገዳሲ እዩ ኣብዚ ታሪክ ናይዚ ሃገራዊ መዝሙር። እዛ ዜማ እዚኣ ኣብ ሱዳን ዝነብር ዝነበረ መምህር ይስሓቅ ኣብርሃም ዝበሃል ተጋዳላይ ናይ ተጋድሎ ሓርነት ኤርትራ እዩ ነይሩ። በቲ ዝሰዓበ ኩነታት ናይ ተጋድሎ ሓርነት ኤርትራ ኣብ ሱዳን እዩ ነይሩ ሽዑ። ኣብ ሱዳን ኮይኑ ግን ቅርራብ ምስ ትሰውራ ማለት እዩ ምስ ተጋደልቲ ህዝባዊ ግንባር ነይርዎ። ቀያሕቲ ዕምባባ ንዑደትኒ ቀያሕቲ ዕምባባ ማለት ናይ ቤት ትምህርቲ ሰውራ ጉጅለ ባህሊ ማለት እዩ። ንዑደት ንሱዳን ምስ ከዱ ይረኽቦም እሞ እዛ መዝሙር እዚኣ ክትጠቕመኩም ትኽእል እንተኮይና ሲ ተጠቐሙላ ኣነ ዘውፃኹዋ ኢሉ ታዜማ ይህቦ ቃላት እውን ነይርዋ ብዛዕባ ተጋደላይ ዝገልፅ ብዝኾነ እዚኣ ሂበኩም ኣለኹ ኢሉ የበርክተሎ። ቤት ትምህርቲ ሰውራ ነዛ ዜማ እዚኣ ሒዞማ ንሜዳ ይኣትዉ። ንሜዳ ምስ ኣተዉ ገለ ካብኦም ከዓ በዓል ነፀረ ኣብ ወዲ ሻውል ማለት እዩ ነፀረ ኣብ ገሬሱስ ሙዚቀኛ ዘለውዎም ብርክት ዝበሊኦም እየ ናብ ማእከላይ ጨንፈር ባህሊ ይመፁ ተመዲቦም ማለት እዩ። ናብ ማእከላይ ጨንፈር ባህሊ ሒዞማ ምስ መፁ ኣሮን ይሰምዓ ሙዚቀኛታት ስለ ዝኾኑ ከምዚኣ ዝኣመሰለት ዜማ ከዓ መምህር ይስሓቅ ኣብርሃም ኣብ ሱዳን ኣበርኪቱልና ይብልዎ ይሰምዓ ኣሮን። መምህር ይስሓቅ ኣብርሃም ዋላ እኳ ኣብ ሱዳን ከሎ ይሃቦም እምበር ድሓር ናብ ሜዳ ኣትዩ ኣብ ሜዳ ኣትዩ ህዝባዊ ግንባር ኣባል ህዝባዊ ግንባር ኮይኑ ኣትዩ ተሰሊፉ ማለት እዩ። ኣብ ቤት ትምህርቲ ሰውራ መምህር ናይ ሙዚቃ ኮይኑ እዩ። ሕጂ ኣሮን እምበኣር ነታ ዜማ ከምፅኣለይ ከሎ ብከምዚ ኣታ ዜማ መፅያ ናብ ማእከላይ ጨንፈር ባህሊ እዚ ግዜ እዚ ድሮ ናይ ብሩራዊ እዮቤል እዩ ናይ ሰውራ ኤርትራ እዩ ብሩራዊ እዮቤል እዩ ከዓ መበል 25 ዓመት ናይ ብረታዊ ቃልሲ ኤርትራ ማለት እዩ 86 ሓደ መስከረም ድሮ እዩ ዝኾኑ ዘሎ። ስለዚ ንኡ ምድላው ንገብር ስለዝነበረና ማእከላይ ጨንፈር ባህሊ እዚኣ ከዓ መዝሙር ኣብኡ ብቲ መደብ ተኣቱ መዝሙር ክትከውን ቃላት ክፅሕፈላ ነይሩኒ ኣነ እውን ተቐቢለዮ። ኣሮን ከዓ ናይ ዜማ ክኢላ ስለ ዝኾነ ዓይነ ይሓሶኹን ኣነ ንኣይ እውን ደስ ኢላትኒ። ሕጂ ኣጋጣሚ ኣብዚ ሰነደይ ኣብዛ ሳሕል ትብል መፅሓፈይ እዛ ኣገፅ 82 ዘላ ሽዑ ዝፅሓፍክዋ እያ ነታ ዜማ ሙሉእ ብምሉእ ናይ መምህር ይስሓቅ ኣብርሃም ዘላ ዜማ ዝፅሓፍክዋ እያ እቲ 14 ወርሒ 8 1986 ንብሩራዊ እዮቤል ንክትቀርብ ከም መዝሙር መዝሙር ኤርትራ ማለት እዩ ዝፅሓፍክዋ ያብ ዘላ ብዝኾነ እታ መዝሙር ኣብታ ዝነበረት ዜማ ዝግጥሚ ፅሒፈዮ መኽፈቲ መደብ ናይቲ ብሩራዊ እዮቤል እዩ ትኸውን ማለት እዩ። ብደረጃ ናይ ማእከላይ ጨንፈር ባህሊ ማእከላይ ጨንፈር ባህሊ ከዓ ከፊትዎ ነቲ መደብ ብምርኢት ናይ መድረኽ ዓብዪ በዓል እዩ ነይሩ። ብሩራዊ እዮቤል እዩ ናይ ሰውራ ኤርትራ ምርኢት ናይ ወታደራዊ ምርኢት ዝነበሮ ሰልፊ ዝነበሮ ብዙሕ ነገራት ዝነበሮ እቲ ፕሮግራም ድሓር ግን እቲ መደብ ምስ ቀረበ እሞ ኣብ ዝስዕብ ዝነበረ መዓልታት ኣብ ድምፂ ሓፋሽ ክትፍኖ ከላታ መዝሙር ንሰምዓ ብፍላይ ካ ኣሮን እቲ ትሕዝቶኣ ከምቲ ንደልዮ ከም ዘይኮነ ተረዲእዎ እቲ ግጥሚ ዘይኮነስ እቲ ዜማ ብፍላይ ካ እታ ካልኣይቲ ክፋል ናይቲ ዜማ ዝሒላላ ንሳ ነቲ ንደልዮ ዝነበርና ምላዓዓል ወኒ ዘበጋግስ ግንባር ንኸፍርስ እቲ ሰራዊት ዘለዓዕል ከምኡ ኣይኮነትልናን ስለዚ ለውጢ ክንገብረላ ኣለና ዝብል ሓሳብ የምፅእ ዝሕሊ ናይቲ ካልኣይቲ ዜማ። ሕጂ እንታይ እዩ ተቐዳመይቲ ዜማ ናይ መምህር ይስሓቅ ፅቡቕ ኣላ ሽዑ ማለት እዩ እቲ ግዜቲ ኤርትራ ኤርትራ ኤርትራ በዓል ደማ እናልቀሰ ንክለቃ ሂወትና ንሕልፈላ ኣለና ደቃ እዩ ነይሩ። ሽዑ ሂወትና ኢና ንሕልፍ ነርና እቲ ቃልሲ ቅፃሊ እዩ ነይሩ ክንዕወት ምኳንና ኢና ንፈልጥ እምበር መዓስ ከም ንዕወት እወ ንመፃ እያ ተፃሒፋ ሰውራ ኤርትራ ክዕወት ምኳኑ እምበር መዓስ ከም ዝዕወት ትዕለቱ ክትፈልጡ እዩ ትኽእል ኒኻ ስለዚ ንመፃኢ እዩ ነይሩ እቲ ቓላታ ኤርትራ ኤርትራ ኣብ ዓለም ክውሃባ ጉቡእ ክብራ ንመፃኢ እዩ ነይሩ እቲ ስታይ። ስለዚ
እንታይ ይገብር ኣሮን ማለት እዩ

እሳ ዳመይቲ ዜማ ከም ዘላታ ይገድፋ ፅቡቕ ኣላ ኢሉ እዛ ኤርትራ ኤርትራ ኣብ ዓለም ክውሃባ ግቡእ ክብራ ትብል እውን ናይ መምህር ይስሓቅ ኣብርሃም እያ ከም ዘላታ ይገድፋ። ሸሞንተ መስመር ተዘምር ግን ናይ መምህር ይስሓቅ ኣብርሃም ኣብቲ ቀዳማይ ኣርባዕተ መስመር ኣብቲ ዳሕርዋይ ክትድገም ከላ ከዓ እታ ዜማ ከዓ ኣርባዕተ ሓደሽቲ መሳምር ዝዝመራላ ከዓ እዚአን ክቕየር ኣለዎ ኢሉ ምስአን ኣወሃሂዱ ኣጋጢሙ ይቕይረን። እዛ ድሓር መዝሙር ኤርትራ ዝኾነት ሕጂ እውን ኣብ ሃገራዊ መዝሙር ዘላ ዜማ ብከምኣ ዝመፀት እያ። ሕጂ ክልቲኦም ኮፍ ኢሎም እውን ኣይኮኑን ነቲ ዜማ ኣወሃሂዶም። ክልቲኦም ደረስቲ ናይቲ ዜማ እያ ክንብል ከለና ኣሮን እዩ ነዚ መስርሕ እዚ መጀመርያ መምህር ይስሓቅ ንዓ ምስ ሰደዳ ድሕሪኡ ኣበይ ኣትያ እንታይ ኮይና ይፈልጥን እዩ ጥራይ ቀያሕቲ ዕምባባ ከም ዝሃቦም እዩ ዝፈልጥ። ኣሮን ግን ነዚ ዝበልኩኩም መስርሕ ብምሉኡ ወዲኡ ናቱ እውን ኣእትዩ ነታ መዝሙር ዳግማ ይሰሪዕዋ። እዚ ዝኾን ዘሎ ማእሲ ኣብ ታሕሳስ 1986 ድሕሪቲ ዝበልናዮ ሩራዊ እዩብል ቀሪባስ ገምጋም ተገይሩላ ለውጢ ክገብረላ ሓሲቡ ሓሲቡ ኣብ ታሕሳስ ለውጢ ገብረላ። ኣነ ከዓ ለውጢ ክገብር ይነብረኒ ኣብቲ ግጥሚ ምክንያቱ ሓዲስ ዜማ ስለ ዝኾነ ዜማ ኩሉ ሳዕ ክልወጥ ከሎ ብመጠን ናይቲ ባህሪ ናይቲ ዜማ ተቓላት ከዓ ክቅየር ኣለዎ። እቲ ቴማ ዳ ኣሉ ንሱ ዝኾኑ እምበር ተቓላት ክቅየር ግድን እዩ። ነዚ ኣነ ከዓ ነቲ ቓላት ቀይረዮ ማለት እዩ ነቲ ሸሞንተ መስመር። ንመጀመርታ ግዜ ኣብ 87 ወርሒ 3 ኣብ ካልኣይን ሓድነታውን ጉባኤ እያ ትቐርብ። ሕጂ ካልእ ኣጋጣሚ ካልእ ዓብ ኣጋጣሚ ከዓ ማለት እዩ ኣብኡ ከዓ መክፈቲ ኮይና ትቐርብ። ኣብቲ ቀዳማይ ብራዊ እዮ በል እዩ ነይሩ ዝገለፅ ክዎ ለውጥታት ትገይሩሎ ሓደ ካልእ ዓብዪ ኣጋጣሚ ከዓ ካልኣይ ጉባኤ ካልኣይን ሓድነታውን ጉባኤ ዝበሃል ናይ ህዝባዊ ግንባር ኣብኡ ከዓ ትቐርብ መክፈቲ ኮይና። ሕጂ ከመይ ክትከውን እያ ይትሕቶ በዚ ኣሮን ዝገበሮ ለውጢ ምስ ተዘመረት ናይ ዜማ ቃላት ከዓ ምስኡ ከም ዝተለወጠ ገሊፅ ኣለኹ ፅቡቕ ትኸውን ኣብ እዝኒ ኣብ ድምፂ ሓፋሽ ተደጋጊማ ትዝመር ሰብ እውን ይሕዛ ኣብ ዝተፈላለየ ኣጋጣሚታት ከዓ ፀኒሑ ማለት እዩ ኣኼባ ክግበር ከሎውን ትዝመር እቲ ቃላታት ተጋዳላይ ከፅንዖ ህዝቢ እውን ከፅንዖ ከዓ ኣብ መፅሄታት ኣብ ሓርበኛ ኣብ ሳግም ይወፅእ ማለት እዩ ትግጥሚ ሰብ ምእንቲ ከፅንዖ ከምኡ እናበለት ክሳብ 91 ትዝመር ማለት እዩ ክሳብ ናፅነት ንረክብ ናፅነትና መንዚዕና ማለት ኤርትራ ናፃ ክሳዕ ትኸውን ወ 91 ትዝመር እዛ መዝሙር። ሕጂ እቲ ቓላታ ግድን እዩ ይኣርግ ኣሎ ሓሊፉ እዩ ኤርትራ ኤርትራ ኤርትራ በዓል ደማ እናልቀሰ ንክለቃ ሂወትና ንሕልፈላ ኣለና ደቃ ክትብል ኣይትኽእልን ኢኻ። ኤርትራ ኤርትራ ብዓለም ክውሃባ ግቡእ ክብራ ትክውሃባ ግቡእ ክብራ ስኳ ክሳብ ወግዓዊ ብዓለም ትፍለጥ ብሕቡራት ሃገራት ክትፀንሕ ትኽእል። እቲ ግን እቲ ተኸፍሎ ሂወት ሓሊፉ ኣሎ ኣብ ናፅነትካ በፂሕካ ዘለኻ እዚ ናይ ሕርክርክ ብለኒ ነይሩ ከም ገጣመ ናይታ መዝሙር ሕርክር ክብለኒ ነይሩ። ምስ ግዜ ኣብ 92 መወዳእታ 93 ኣቢለ ቀዚ ኢለ ክልወጥ ኣለዎ ኢለ ስለ ዝሓሰብኩ ባዕለይ ፅሒፈ ፅሒፈ ሒዘ የቐሚጥ እዮ ነይሩ። ሓደ መዓልትስ ቀይርና ክንመልእ ኣለና ዝብል ሓሳብ ስለ ዝነበረኒ ድሓር ግን ሪፈረንደም ተገይሩ ኣብ መያዝያ 93 ሪፈረንደም ተገይሩ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ክንሰግር ኣብ ዝነበረ ግዜ ኣብ ግንቦት ማእከላይ ሽማግለ ወይቲ ባይቶ ኤርትራ ትእምርትታት ክህልዋ ስለ ዘለዎ ሃገራዊ ትእምርትታት ባንዴራ ክህልዋ ኣለዎ፣ ኣርማ ክህልዋ ኣለዎ፣ ሃገራዊ መዝሙር ክህልዋ ኣለዎ። ኤርትራ ናፃ ኤርትራ ክትእወጅ ተኮይና ማለት እዩ። ስለዚ ባንዴራ ንፈልጦ እዛ ባንዴራ ኤርትራ ተወሃሂዳ እዚኣ ባንዴራ ኤርትራ ተባሂለ ኣርማ ንፈልጦ ገመል ምስቲ ምልክታት ዝህብ ኣብ ዙርያ እቲ ገመል ዘሎ እዚ ኣርማ ኤርትራ ተባሂሉ ሃገራዊ መዝሙር ኤርትራ ከንታይ ትኹን?

0: ዝብል ሕቶ ምስ ቀረበ ሃገራዊ መዝሙር ኤርትራ መዝሙር ኤርትራ ትኹን። እቲ ቃላታ ግን ናብዚ ተኣትዩ ዘሎ መድረክ ናይ ናፅነት እቲ ንመጻኢ ዝገልፅ ዝነበረ ህልውን ሕሉፉን ኮይኑ እቲ ቃላታ ብኡ ይገለፅ እዚ ይኹን። ስለዚ ብከምዚ መንገዲ ምቅያራት ተገይሩላ ተቕረብ ተባሂሉ ተወሲኑ ማለት እዩ። ኣጋጣሚ በቲ ዝጠቀስክዎ ምክንያት ኣነ ንባዕለ ሕርክርክ ትብለኒ ስለዝነበረት ብከምኡ ትዝመር ስለዝነበረት ኣብ ኣብያተ ትምህርቲ ድሮ ነቲ ቃላታ ቀይረ የ ነረ። ከምኡ ምስ ተባሃለ ከዓ ኣነ እሞ ብከምዚ መንገዲ ቃላታ ተቀይሩ ስለ ዘሎ ይረአ ተባሂሉ ዜማ ይቅየረኒ ቃላት እዩ ክቅየር ዝኽእል ተራእዩቲ ቃላት ፅቡቅ ኣሎ ነቲ ተኣትዩ ዘሎ መድረክ ናይ ናፅነት ዝግልፅ ስለ ዝኾነ ተወሃሂዳ ተመሊኣ ትቕረብ ተባሂሉ ተመሊኣ ቀሪባ ንመጀመርያ ግዜ ኣብ 23 ግንቦት ናብ 24 ናብ ዘወግሐ ለይቲ ናፃ ኤርትራ ቅድሚ መላእ ዓለም ክትእወጅ ከላ ተወግዓዊ ምእዋጅ ሃገራዊ መዝሙር ኤርትራ ከዓ ንመጀመርታ ግዜ ተዘሚራ። ስለዚ ሕፅር ብዝበለ ታሪኻ እዚኡ ዝተረፈ እንተሎ ክሕተ ትከኣል እዩ ታሪኻ መፃፅኣ ግን እዚ እዩ። በዚ ምክንያት እዚ ኢና ከዓ ክልቲኦም ተሳተፍዋ ስለ ዝኾኑ ኣብ ዜማኣ ዋላ እኳ ክልቲኦም ብሓደ ኮይኖም ሰሪሖም እንተዘየምፅዎ በዚ ዝበልክዎ መስርሕ ዝመፀት ስለ ዝኾነት እቶም ደረስቲ ናይቲ ዜማ መምህር ይስሓቅ ኣብርሃም ሕጂ ብሂወት የለን ኣሮን ትኪእ ከዓ እዚኦም ክልቲኦም ምኾኖም ደረስቲ ናይ ዜማ ዝግለፅ እቲ ግጥሚ ከዓ ከም ዝበልናዮ
1: ሕራይ እምበር ኣቶ ሰሎሞን ካልእ እውን እታ ሃገራዊ መዝሙር እታ መጀመርታ ንድፊ 86 ከምዚ ዚ ስእሊ ንሪኦ ዕለት 14 ወርሒ 8 1986 እታ መጀመርታ ዝተደርሰታ ማለት እዩ። ስለዚ ኣብዚ ሕጂ ግዜ ሃገራዊ መዝሙር ናይ 40 ዓመት ግዜ ከይዳ ኣላ ክትሰምዓ ከለካ እንታይ ዓይነት ስምዒት ትፈጥረልካ?
0: መቸም ብዛዕባ እቲ ትሕዝቶ እቲ ዝበልክዎን ድዩ ብምሉኡ እቲ ናብቲ ዝተኣተወ መድረኽ ዝተሰጋገረ ኮይኑ ካብቲ መንፈስ ከይወፀ እዩ። ንኣብነት ኤርትራ ኤርትራ ኤርትራ በዓል ድማ እናልቀሰ ንክለቃ ሂወትና ንሕልፈላ ኣለና ደቃ ተባሂሉ እዚ ንመፃእ ዝገልፅ ኮይኑ እቲ መድረኽ ምስ ተኣትወ ሃገራዊ መዝሙር ምስ ኮነት ከዓ ኤርትራ ኤርትራ ኤርትራ በዓል ድማ እናልቀሰ ተደምሲሱ መስዋእታ ብሓርነት ተደቢሱ ተዛዚሙ ማለት እዩ። እቲ ኩሉ ጉዕዞ ናይ ምድላይ ናፅነት ተዛዚሙ ምኳኑ ብዝገልፅ መንገዲ ኤርትራ ኤርትራ ኣብ ዓለም ክውሃባ ግቡእ ክብራ ዝነበረ ከዓ ኤርትራ ኤርትራ ኣብ ዓለም ጨቢጣቶ ግቡእ ክብራ ሒዛቶ እያ ክውን ኮይኑ ማለት እዩ። እዚ እቲ መንፈስ ሕጂ እንታይ ስማዓካ ንዝብል ኣነ ነዚ ኣነ ይኹን እቶም ኣብዛ መዝሙር እዚኣ ዘበርከቱ ክልተ ብፆተይ መምህር ይስሓቅ ኣብርሃም ኣሮን ተኪኤ ተሳተፍቲ ናይዚ ሃገራዊ መዝሙር ኤርትራ ክንከውን ከለና ህዝቢ ኤርትራ ስለ ዝተሰውአ ህዝቢ ኤርትራ ስለ ዋጋ ዝኸፈለ ህዝቢ ኤርትራ ኩሉ ዋጋታት ከፊሉ ስለ ዝተዓወተ እያ እዛ መዝሙር ኤርትራ ክውንቲ ክትከውን ክኢላ ናቱ እዩ። ክብሪ ናይ ህዝቢ ኤርትራ ክብሪ ናይ ህዝቢ ኤርትራ ናይ ቃልሲ ጉዕዞ መግለፂ እያ እዛ መዝሙር እዚኣ ናቱ ታሪክ ነፀብራቕ እያ። ንሕና ንዓኣ ንምግላፅ ወይ ንዓኣ ንምቕራብ ብምስታፍና ፍሉይ ሓበን ይስምዓና ኣካል ማለትሲ ካባና ካብ ናትና ፈጠራ ካብ ናትና እምሮ ካብ ናትና ናይ ጥበብ ኣካል ስለ ዝኾነት ብመሰረቱ ግን ናይ ህዝቢ ኤርትራ እዩ። ህዝቢ ኤርትራ እዚ ታሪክ እዚ እንተዘይፍፅም እዛ መዝሙር እዚኣ ክትነብር ኣይምክኣለት ዋጋ እንተዘይከፍል እንተዘይስዋእ እቲ ኩሉ ዝገበሮ ነገር ዘበርከቶ ነገር እንተዘይገብር ናፅነቱ ናይ ምተረክበትን እዚኣ ከዓ ክትነብር ኣይምክኣለትን። ስለዚ ዋንነታ ናይ ህዝቢ ኤርትራ እዩ እዛ መዝሙር እዚኣ። ንሕና ግን ብፍሉይነት ተኻፈልቲ ኣብ ምፍጣራ ናብ ምምፃእን ስለ ዝኮና ከም ፍሉይ ሓለፋ ይስምዓና ሓበን ከዓ ይስምዓና ዝያዳ ቁሩብ ሓለፋ ኮን ዝበለ ሓበን ይስምዓና እምበር እዚ እቲ ብዛዕባ እዛ መዝሙር እዚኣ ዝስማዓኒ

0: ክብርን ህዝቢ ኤርትራ ነቲ ዝኸፈሉ ዋጋን
1: ራይ እምበር ኣብቲ ሃገራዊ መዝሙር ኣብቲ ዕንቆቱ ወይ ከዓ ኣብቲ ሕጥበ ፅሑፍ ክንኣቱ ከለና ከዓ ብዙሕ መግለፅን ረዚን ቋንቋን ኣሎ። ስለዚ እተን ሃገራዊ መዝሙር ሲ ማይ ቤት ማይ ቤት ክትገልፀልና።
0: እዘን ማይ ቤታት ናይ ሃገራዊ መዝሙር ሰለስተ እየን፣ ሰለስተ ሕጥበ ግጥሚ ኢና ንብሎ ሰለስተ እየን። እታ ቀዳመይቲ ቀዳመይቲ ሕጥበ ግጥሚ በዚ ብዚ ስፊርዮ ዘለኹ ድሓን ክንዛረብ ኣብዛ መፅሓፈይ ሳሕል ሰፊሩ ዘሎ እቲ ንኤርትራ በዓል ደማ ፀላኢኣ ማለት እዩ በዓል ደማ ክንብል ከለና ዝነበረ ኣንጻር ድሌታን ምርጫን ብሓይልን ንዕቀትን ኣብ ትሕትኡ ረጊፁ ክምብራ ዝፀዓረ መግዛእቲ ኢትዮጵያ ልኡላውነታ ንምርካብ ብዘካየደቶ ነዊሕን እምብዛ መሪርን ቃልሲ እናልቀሰ ተደምሲሱ ፍጹም ከም ተሳዕረ። ስለዚ ከዓ እቲ ብህወትን ንብረትን ዝኸፈለቶ ኣዝዩ ከቢድ መስዋእቲ ዝግብኦ ዓስቢ ብምርካብ ተኻሒሱ ባሕርነት ከም ዝተደበሰ እያ ትገልፅ። ብሕፅር ዝበለ እዚ እቲ እቲ መግለፂ እያ ተቐዳመይቲ ሕጡበ ግጥሚ። ተኸለይቲ ሕጡበ ግጥሚ ኤርትራ ማዕረ 50 ዓመታት ዝምንውሑ ግዜ እቲ መዋእል እንዲ ዝብል ንወይና 50 ዓመታት መዋእል ስ ነዊሕ ግዜ ንምባል እዩ እቲ 50 ዓመታት ዘብሎ ዘሎ ንስ እዩ። ማዕረ 50 ዓመታት ዝምንውሑ ግዜ ናይ ናፅነት ዕላማኣት ሪራ ብምሓዝ ብሰላማዊ ፖለቲካዊ ኣገባብን ብዕጥቂ ብረትን ከይተሓለለት ብምግዳላ ስማ ትእምርቲ ወይ ምልክት ፅንዓት ዝብል ትርጉም ከም ዝተዋሃቦ ስም ኤርትራ ዝብል ስምሲ ምልክት ወይ መግለፂ ፅንዓት እዩ ዝኸውን ዘሎ። ኤርትራ ክበሃል ከሎስ ፅንዓት ይስምዖም ሰባት፣ ፅንዓት ይረኣዮም፣ ንፅንዓት ትገልፅ ማለት እዩ ኤርትራ። ምክንያቱ ፀኒዓ እያ መወዳእታ ኣብ ዓወት ክትበፅሕ ክኢላ። ስለዚ ስማ ትምህርቲ ወይ ምልክት ፅንዓት ዝብል ትርጉም ከም ዝተዋህቦ ሓቂ ዝሓዘ ውዒሉ ሓዲሩ ከም ዝዕወት ስለ ዘመስከረትን ዘረጋገፀትን ድማ ካብ ጭቆና ክናገፉ ንዝቃለሱ ውፅዓት ክንዕወት ኢና ዝብል ተስፋ ተስንቕ መወከሲት ከም ዝኾነት መወከሲት እያ። ኩሎም ካልኦት ሓቂ ዝሓዙ ፀኒዖም ተዓዊቶም እንዲዮም፣ ንሕና ከዓ እንተፀኒዕና ክንዕወት ኢና ኢላ ንካልኦት ጭቁናት ህዝብታት ካብ ፍናን ትህብ ኣብነት ትኸውን ሞራል ተስንቕ ከም ዝኾነት ኤርትራ ዝገልፅ እዚ ኩሉ ተቃሊሳ ብዕላማኣ ክትበፅሕ ብምክኣላ ከዓ ምስ ኩለን ናፃ ሃገራት ተማዓራርያ ኣብ ዓለም ዝግባኣ ክብሪ ክትረክብ ከም ዝኽኣለት ክጭብጥ ከም ዝኽኣለት ከዓ ትገልፅ ተኸላይቲ ሕጡበ ግጥሚ። ዋላ ናይታ ሳልሰይቲ እውን እዛ መወዳእታ ዝበልክዋ ምስ ኩለን ናፃ ሃገራት ዓለም ተማዓራርያ ብዓለም ክብራ ከምዝጨበጠት ከዓ ኣላ ከዓ ብኣ ንሳውን ኣብኣ ትቐርብ እያ። ግን እቲ ትሕዝቶዋ እንታይ እዩ? ሳልሳይ ሕጡበ ግጥሚ እቲ ናፅነት ዘምፀአ ልዑል ደረጃ ዝነበሮ ኒሕ ናፅነት ምምፃእ ጥራይ ናይ መወዳእታ ዓላማ ኣይኮነን። ናፅነት ኣምፂኢኻ ሃገር ሃኒፅካ ራህዋ ዘለዋ ቅስንቲ ስልጥንቲ ህዝባ ተሓጒሱ ተፈሲሁ ብሰላም ዝነበረላ ሃገር ምህናፅ እውን ስለዝኾነ ሕቶ ናይ ምህናፅ ከዓ ስለ ዘሎ ባንዴራ ምትካልን ናፅነት ምምፃእን ጥራይ ዘይኮነ ወይ መግዛእቲ እቲ ወታደራዊ ሓይሊ ናይ መግዛእቲ ምስዓር ጥራይ ዘይኮነ ንመግዛእቲ ብኩሉ መልክዓቱ ንኩሉ እቲ ግዳም ክመፅእ ዝኽእል ዝዕብልል ብቁጠባ ብካልእ ብካልእ ኣብ ትሕትኡ ክገብረካ ዝፍትን ዘበለ ብምሉኡ ኣሰኒፍካን ስዒርካን ምዕብልቲ ሓራ ናፃ ዝኾነት ሃገር ምህናፅ እውን ስለዝኾነ ነዚ ዝገልፅ ይተሳልሳይ ሕጡበ ግጥሚ እቲ ናፅነት ዘምፀአ ልዑል ደረጃ ዝነበሮ ኒሕ ፍናንን ናይ ምቅላስ ወንን ህዝቢ ኤርትራ ሎሚ ናፅነት ምስ ተረኽበ እውን ቀፂሉ ናብ ዕማም ህንፀትን ልምዓትን ሃገር ክሰግር ከም ዝግብኦ ድሕሪ ምግላፅ ኣብ መዛዘም ቃላቱ ንሕና ዜጋታት ኤርትራ ብኩሉ መዳያት ከቢራን ርህዋን ምእንቲ ክትነብር ዘድለያ ዘበለ ማሊእና ስልጣነን ግርማን ከነጓናፅፋ ተሰከምቲ ሕድሪ ምዃንና ዘረጋግፅ መልእኽቲ ሃገራዊ መብፅዓ የመሓላለፍ። ስለዚ ንሕና ኢና መግዛእቲ

0: ብዒርና ናፃ ኤርትራ ምፅና ዘለና ብልፅግቲ ዝረሃዋ ሃብታም ፀጋ ዝመልኣ ኤርትራ ሰላም ዝመልኣ ኤርትራ ክነምፅእ ከዓ ንኽእል ከዓ ንሕና ኢና ኣብ ህንፀታ። ስለዚ ነዚ እውን ሃገራዊ መብፅዓ እንገብረላ መብፅዓና እንገልፀላ ክፋል እያ ከዓ እዛ ሳልሰይቲ ኣብ መወዳእታ ኣብዚኣ ንመብፅሒት ኩሉ ቃልሲ ማለት እዩ። ስለዚ እቲ ትሕዝቶኣ በዚ ክብሎ ዝፀናሕኩ ዝግለፅ እዩ። ዝሰለስተ ሕጥበየ ግጥሚ ሓንቲ ከዘኻኽራ ዝደሊ ነገር እንታይ እያ፣ ናፅነት ዘምፀየሉ ዕልኒሕ ንህንፃ ንልምዓት ክሰርሕ ክኸውን ዝግብኦ ክንሰርሕ ኢሎም ዝዝምሩ ሰባት ኣለዉ። እቲ ናፅነት ዘምፀየሉ ዕልኒሕ እዩ ሕጂ ንሱ እዩ እቲ ገባሪ እቲ በዓል ቤት ዝኾን ዘሎ፣ ከምኡ እውን ንህንፃ ንልምዓት ክሰርሕ ንሱ መጀመርያ ናፅነት ኣምፂ እዩ። እዚ ክንብሎ ፀናሕና እዩ። እንደገና ከዓ ኪኖዊ ሓሊፉ ከዓ ሃብታም ብልፅግቲ ሰላም ዝመልኣ ህዝባ ብሰላም ዝነብረላ ብፀጋ ዝነብረላ ስልጥንቲ ሃገር ምዕብልቲ ሃገር ንምህናፅ ከዓ ሓላፍነት ከምስግ ከምእት ንሕቲ ትልዑል ንሕቲ ንናፅነት ምምፃእ ባንዴራ ንምትካል ጥራይ ከም ዘይኮነ እቲ ናቱ ስራሕ ተወሳኺ ስራሕ ከም ዘለዎ ስለዚ ነዚ ከዓ እዩ እቲ መብፅዓ ትገልፅ ምኳና ዝተባሃለ ሞ እታ ክንሰርሕ ተባሂላ ብጌጋ ትዝመር ክሰርሕ ተባሂላ ክትዝመር እላበዎ በዚ ኣጋጣሚ እዚ
1: ኣራይ እምበር ኣቶ ሰሎምን ኣብ መወዳእተዎ ክተሕልፎ ትደሊ ልቦዋ ንኣብያት ትምህርቲ ንተምሃሮ ብዓብዪ እውን ንኩሉ ዜጋ ብዛዕባ ሃገራዊ መዝሙር እንታይ ዓይነት ክብረት እንታይ ዓይነት ፍናን ክህልዎ ከም ዝደሊ ክተመሓላልፎ ትደሊ?
0: ሃገራዊ መዝሙር ከምቲ ቀዲመ ዝበልኮ ህዝቢ ኤርትራ መስዋእት እንተዘይከፍል ኩሉ ዓይነት መስዋእት እንተዘይከፍል ኤርትራ ናፃ ኤርትራ ክትመፅእ ኣይምኽኣለትን። እዛ መዝሙር ከዓ ናይዚ ዝኸፈሎ መስዋእቲ ናይዚ ዝተጓዕዞ ጉዕዞ እዚ ኩሉ ከፊሉ ከዓ ኣብ ዓወትን ኣብ ፍረን ኣብ ውፅኢትን ክበፅሕ ምኽኣሉ እትገልፅ እያ። ስለዚ ነዚ እትገልፅ ስለ ዝኾነት ናይ ታሪክና መርኣያ ብምኳና ንብምሉእ እቲ ታሪክና ኩልና ብሓባር ኩሉ ሰብ ብሓባር ተኣኪቡ ብዙሕ ዘረባ ክዛረባ ኣይክእልን እዩ። ብዙሕ መደረ ክገብር ኣይክእልን እዩ። ሓፂር ንኩሉ ዝጠምር መግለፂ ናይ ታሪኩን መንነቱን ዝኾነ የድልዮ። እዚ ከዓ ሃገራዊ መዝሙር ኩለን ሃገራት ሲ ነዚ ናይ ሓባር ታሪክን ወይ መፃኢ ዕድለን መፃኢ ራእየን ሓሳበን ዝገልፃሉ መርኣያ እዩ ሃገራዊ መዝሙረን። ከምኡ ስለ ዝኾነ ንኤርትራውያን ከዓ ሃገራዊ መዝሙርና እያ። ነዚ ንዝተወሰነ ሰከንድታት ወይ ምናልባት ውሑድ ደቃይቅ ብሓባር ደው ኢልና ነዚ ራእይ እዚ ነዚ ሓሳብ እዚ ነዚ ሓባራውነትና ነዚ ሓባራዊ መግለፂና ክንገልፀላ ንኽእል መዝሙር እዚኣ እያ። ስለዚ ነዚኣ ምዝማር ማለት ብዛዕባ ነብስኻ ብዛዕባ መንነትካ ምግላፅ ማለት እዩ። ነፍሲ ወከፍ ሰብ ነቶም ኣብዚ ዘብፅሑና ስዋኣት እናዘከረ ንሳቶም ነዚ ዋጋ እዚ እንተዘይከፍሉ ኣብዚ ኣይምሃሎናን ከምዚ ኣይምኾናን ኢሉ እናሓሰበ እዩ ክዝምራ ዘለዎ። ናቶም መርኣያ እያ፣ ናቶም ሓድጊ እያ፣ ናቶም መግለፂ እያ ምሳና ውን ማለት እዩ። በዚ መንፅር እዚ እዩ ነፍሲ ወከፍ ዜጋ ክዝምራ ዝግባእ። ክዝምራ ከሎ ከመይ ትዘመር ንዝብል ኣነ ዘለኒ ርእቶ ሕጂ ሞ ከዓ 30 ክንደይ 33 ዓመት ጌርና ኣለና ሃገራዊ መዝሙር ኤርትራ ድሕሪ ወግዓዊ ምእዋጅ ናፅነት ኤርትራ ካብ ትወፅእ 33 ዓመት ጌርና ኣለና። ኣብ 33 ዓመት ሕጂ እውን ብካሴት እናገበርካ ብካሴት ተሰኒኻ ክትዝመር ፍፁም እዚ ክትርፍ እዩ ዘለዎ ክሕሰብ እውን የብሉን ክሕሰብ እውን የብሉን። እዚኣ ካብ መዋእለ ህፃናት ኣትሒዞም እዮም ደቅና ዝመሃርዋ ካብኡ ትሒዞም ኣብ ኣብያተ ትምህርቲ እናዘመርዋ እዮም ዝዓብዩ ኣብ ደሞምን ስገኦምን ዝኣተወ ዝተፀንበረት እዩ ኣብ ነፍሲ ወከፍ ዜጋ። ስለዚ ብካሴት ተሰኒኻ ምዝማር ክተርፍ ኣለዎ። ተምሃሮ እንተኮይኖም ኣብ ቤት ትምህርቲ ፊስካ ንኣብነት ታ ባንዴራ ክትስቀል ከላ ፊስካ ኣላ መስለኒ ትስማዕ ምስኣ ንሳ ከተልዕሎም ኣለዋ ባንዴራ ክትስቀልን መሳኻ ምስካ ፊስካ ከዓ ኤርትራ ኤርትራ ክብሉ ክጅምሩ ኣለዎም ካሴት ክህሉ ይብሉ።

0: እንድሕር ከምኡ ፊስካ ዘይሃልዩካ ሓደ ክልተ ሰለስተ እውን ክበሃል ይከኣል እዩ መዋሃዲ። ስለዚ ብካሴት ተሰኒኻ ምዝማር ዝበሃል ብመሰረቱ ክተርፍ ኣለዎ። ምናልባት ካሴት ኣበይ ከድልዮም ይኽእል ኣመዋድ ህፃናት ክጅምሩ ከሎ ኣብ ዝተወሰነ እዋን ኣብ ዝኾነ ካልእ ኣኼባ ካልእ ርክባትና ግን ሃገራዊ መዝሙር ብካሴት ክስነ ይብሉን። ሓደ ክልተ ሰለስተ ኢልካ ወይ ንተምሃሮ ካ ፊስካ ጌርካ ክኸውን ኣለዎ። ምናልባት ኣብ በዓል ናፅነት ንምሕባር ዝኣክል ኣብ ስታድየም ኣካል ዓብ ብዙሕ ሰባ ሸዓት ህዝቢ ዘለዎ ካሴት ከሰኒ ይኽእል ይኸውን። ኣብ ካልእ ግን ብከምኡ ክኾን የብሉን። እቲ መንፈስ ከዓ እዚ ዝበልክዎ እዩ። ነብሲ ወከፍ ዜጋ ንነብሱ ንመንነቱ ንመፈጠሩ እዩ ዝዝምራ ዘሎ። ካብዚ መንፈስ እዚ ተበጊሱ ከፅንዓ ክዝምራ ክፈልጣ ኣለዎ። መግለፂ ታሪኹ እያ መንነቱ እያ ከም ዝበልናዮ። ስለዚ በዚ መንፈስ እዚ እዩ ክረአ ዝግባእ። እቲ ለበዋይ ከዓ እዚ እዩ። ተስፋ ገብር ከዓ ተምሃሮ መምህራን ብዝቐልጠፈ ነዚ ሓሳብ እዚ ወይ ነዚ ርእቶ እዚ ኣብ ግብሪ ከውዕልዎ ቶም ዘይወዕልዎ ዘለዉ ማለት እየ ቶም ብኡ ዘይከዱ ዘለዉ በዚ መንፅሪ ዝክኸዱ ግን ተምሃሮን መምህራን ዝምልከት ጥራይ ዘይኮነ ንመላእ ሕብረተሰብ ኣብ ዝተፈላለየ በዓላት ኣለዉ ርክባት ኣሎ ሃገራውን ካልእ ናይ ዝተፈላለየ ማሕበራትን በዓላት ሃገራዊ መዝሙር ክንዝምር ኢና ክበሃል ከሎስ በዚ መንገዲ እዚ ዳኣ ክኸይድ ኣለዎ እምበር ብካሴት ክስነ የብሉን ባህላ እየ።
1: ሃራይ ክቡር ኣቶ ሰሎሞን ፀሃየ በዚ ዝሃብኩምና ምኽርን በቲ ዝሃብኩምና ሓሳባት ናይ ሃገራዊ መዝሙርን ተስፋ ንገብር ኩሉ ሰብ ክዓግብን ኩሉ ሰብ ሓሳባት ክቕስምን ኣብ ዝተረፈ መደባት ከዓ ብካል ኣርእስቲ ንረኽብ ንኾን ይቐኒየልና። ብስመይን ብስም ትምህርት ሚኒስትር ትምህርትን ኣዝየ የመስግን
0: ይቐኒየለይ ከዓ ንዓይ

0: ዘለኻ?
1: ይህ
0: ሎማ ኣንቲ ጎይቲ ቆፅራና
1: ኣይናይ ቆፅራ እዩ ዛ
0: ናይ ኤች ኣይቪ ምርመራ ክንገብር
1: ረሲዐ ኢኸ ኣባ ስምዕስከ እቲ ቦክስ እንታይ እዩ ዝብል ዘሎ?
0: ተመርመሩ ኢሉ
1: ተመርመሩ ዝብል ስለ ዝጥርጥረኒ ድ ተመርመሩ ዝብል
0: ዋ ተመርመሩ ምባል ምንታይ ሓጢያት ኣለዎ? ድሓር ከ ኣውራይ ክቆፅርቲ ኮይኖም ክነብስና ክንፈልጥ ኣለና ቅድም
1: ድምርመር ተኮይኑ ንርእሱ ሞ ደይ ምርመር
0: ዋ
1: ሌባ
0: እቲ ቦይ
1: ብሕምበር መንዳ ደሊኽ
0: ዋይ ጉረኺቡ
1: ሰራቂ ክገብሮ ዝውዕል ዘሎ በዓልና ኒና ንሪኦ ዘለና ፈቐዶ እንዳስዋ
0: ዋ ሓደ ጉርጉርጓ ዝኣቶ ሰባይ ስታይ ግበር ትብሎ ኣለኻ
1: ሞይ ገደፈን ብለክ ኣለኹ ላኽባ
0: ፍሪሕኻ ዲኻ
1: ታይ ደፍራሕ ኣለኒ
0: እሞንተና እዚ ኩሉ ጀረቕሮ
1: ሃዮ ንዕና ይተበገሲ
0: ንዓና ሕራይ ኣነ ተዳልየ እንደ መፅ
1: ሂድ ንዕና
0: ንዓናሓን
1: ተመርሚርና ከዓ ነፃ ተባሂልና ሞ ድሓን ብሰላም ንመለስ ዝገብሮስ በዕለይ ኣለኒ ተሳራሲ ተመሪዓደ ሰሚዐ
2: ዓመታ እንደጌረ ካብትምሮ ኮ ሓደ ቆልዓ ወሊዳ
1: ተመርሚራሲ ነፃ ተባሂላ ተመስገን ናይ ታልጋነሽ ከድሃይ ደለኪ
2: ኣይፈለጥካ ዲኻ
1: ዘይፈለጥኩ
2: ድሕሪ ሰሙን እንዲሕፀ ተቆፂሩ ዘሎ ኣስመራ ቀኒ የምልካስ ናፃ ተባሂሎ
1: ክልተ ተመስገን በዓል ትዕበ በዓል ትፍለጥ በዓል ራሃል ገለ ከድሃዮ ንደለኪ
2: ንሓንካ ዲኻ ዞም ኩሉና ዋል ከጠይቀለን
1: ደቂ ዓደይነ እንደ ጠየቅ ኩለ እንዳመን ከጠየቀለን
2: ዶ
1: ወ ቋዕ ጥራሕ 3 4 ተመስገን ረኸብና ንበር

0: ራይ ለመጀመርታ እንጓዕ ብድሓን መጻኹም።
1: እንጓዕ
0: ፀናሕከ። ሰመረ ባሃል ኣነ ከዓ ስባት ባሃል።
2: ፅቡቅ
1: ሓጎሳ ባሃል።
0: ራይ እንታይ መምፂኹም?
1: ክንምርመር
2: ክንምርመር።
0: ንምንታይኹም ቸክ ትገብሩልኩም መፂኹም ዘለኹም?
1: ኣብ ዝቐረባ እዋናት መርዓ ሓሲብና ሞ
2: ኣብ ዝቐረባ እዋን መርዓ ሓሲብና
1: ቀዲምና ነብስና ክንፈልጥ ደሊና
2: ቀዲምና ነብስና ክንፈልጥ ደሊና
0: ሕራይ እንታይ ዘጠራጥራለኩም እዩ ማለት ብዚ ኣፍልጦ ብዛዕባ ኤች ኣይ ብለኩም ዶ
1: ውለና
0: ኤች ኣይ ቪ ምንታይ መሓላለፍ
1: ብፍኑ ፆታዊ ርክብ ካብ ኣደ ናብ ዕሸል ብዘይምኾኑ በላሕቲ ነገራት ከዓ
0: ስባት ብምንታይ መሓላለፈ ኤች ኣይ ቪ
2: ምሽ ነገራት ከ
0: ክፈልጥ ስለ ዝዘሎ ኸ
2: ድ ድ እንድሕር ምንጋር ዳእሞ እንታይ ክደግመልካ ደለይ ከንታ ዶክተር ከም ዝበለትካ ፆታዊ ርክብ ምስ ዕሸል ካብ ዕሸል ናብ ኣደ ብዘይምኾኑ መሳርሒታት ዕሸል ብዕሸላውነት ባህሪ ብዘለዎ ነገራት ብኡ ዝተኣሳሰር ሓያሎ ነገራት ብኡ መንፅር ብዕሸል ከዓ
1: እንተታይ ወረድካ ናድብላቕ ቀቢልካዮ ጣዕሚ ካደኩም ካ ነትሒዝካኒ
2: እሞ ሕጂ ኮ ሓደ ፀቕጥ ኣሎ ካልኣይ ከዓ ናይዚ ኩነታት ኣየር ካ ብግምት ባእት
0: ካብ ዕሸል ፀወታ ርክብ ዘይኮነሲ ካብ ኣደ ናብ ዕሸል እዩ ዝበሃል
2: ምያው እንዲ ሞስኳይ ኩላ ሓደ ኳይ
0: ብሩብ ዝተረበሽ ክኮይኑ ስማዓኒ ኣሎ ራይ ብምንታይ ካ ክንከላኸሉ ንኽእል
1: እቲ ቀዳማይ መከላኸል እኳ ምሕራም
2: እቲ ቀዳማይ መከላኸል እኮ ምሕራም እዩ
1: እቲ ካልኣይ ከዓኒ ሓደ ምስ ሓንቲ ምፅናዕ
2: ካልኣይ ከዓ ሓደ ምስ ሓንቲ
1: ኣይተኸኣለን ከዓ ኮንዶም ምጥቃም
2: ተዘይተኻኢሉ ከዓ ኮንዶም ምጥቃም ማለት እዩ
0: እስኪ ድጎሞ እስኪ ሰባቱ
2: እንታይ ኮንካ ኢካ ድጎሞ ድጎሞ ትብለኒ ዶክተር ኢላቶምሽ ምስኣደ ይኮንኩን ክብል ፀኒሐ ፈሱንስደ ይኮንኩን ምስ ክብለልካ ፀኒሐ
0: ብምንታይ ክንከላኸሉ ንኽእል
2: ፆታዊ ርክብ ምስ ዕሸል ኢላትካ ካብ ዕሸል ናበደ ኢለካ ብዘይምኾኑ መሳርሒ ዕሸል ምስኡ ዝተኣሳሰር ናይ ኣቦነትን ናይ ኣደነትን ሕውነት ዝተኣሳሰር ብኡ መንፅር እቲ ዕሸላዊ ባህሪ ኣብ ደ ምሰረፀ ዕሸል
0: ኣብ ሂወትካ ትፍርሖ ነገር ኣሎ
2: ኣብ ሂወተ መዲ እዩ
0: እንታይ ዘፍርሕ ኣለካ
2: ኣብ ሂወት ዶይ ፍራሕካ ዳ ቤ ክትፈርሕ እንታ ዶክተር ኣብ ሂወት ደኣ ውሑድ መፂ ለኪምካ ከይከይ ትፈርሕ ኣብ ደለኸየ ገዛ ከይፀቕጠካ ትፈርሕ መኪና መፅያ ከይትላግዓካ ትፈርሕ
1: እንተተኮንካ
2: ኣብ ሂወት ዳኣ እንታይ ደይ ትፈርሕ እንደፍርሕ ስለ ደለና ዘይኮና ትፈርሕ ደለን
0: ሕራይ ምናልባሽ ምርመራ ምስ ኣካየና ወይ ንስኺ ወይ ንስኻ ኣለኩም ድሕሪ ኢለኩም ሲ ክትቕበልዎ ትኽእሉ ዶ
2: ኣይቅበሎን
0: ስለምንታይ
2: ሜትካ እንዳበልካኒ ዓሬብካ እንዳበልካኒ ጠፊእኻ እንዳበልካኒ ኣ ከመይ ገይረ ክቕበሎ እንታ ዶክተር ሳንዱቕ ሬሳ ግዛእ እንዳበልካኒ እንታ ዶክተር ሳንዱቕ ሬሳ ተቐሪቡሎ እንዳበልካኒ ኣ ሞ ከመይ ገይረ ክቕበሎ መሊሰ ምበርነታ ሞ ትውስኸላ ላምባኸ እስኪ ሰቃፀ ገመት ሰቂላ ከዓ ሸቃቅብል ትኺለፍቲ ዲጋ ዓድና ከይዳ ከዓ ስኽት ትብል
1: እንታይ ወሪድካ
2: እንታ ክወርደኒ ዳ ሜትካ እንዳበለኒ
0: ምም ይኮነን ስባቱ እዚ ሕማም ኖርማል እዩ ክትቕበሎ ጥራይ ዘለካ መድሃኒት እናወሰድካ ከዓ ነዊሕ ግዜ ክትነብር ትኽእል ኢኻ እዚ ብዙሕ ደጨንቐካ ነገር ኣይኮነን ማሃራይ ምርምራና ክነካይድና ይ ስባቱ እንታኹም ከላ
2: ድሓነ
0: ኣጁኻ ኣይትፍራሕ መፃኹ
2: ሓጎሳ ተረብሽ ኣሎ እዚ ዶክተር
1: ተመፂዎ
2: ብለክ እንዲ ዘለኹ ልቢ ጠፊእዎ
1: ልብካ ጥፋእ ተስስኸባ
2: ሰበደ ከዘራርቡ እዩ
1: እንታይካ ተዘራርቡ
2: ተባውዐ እዩ ትረበሽ
1: ተኸፈ መፀናዩ ንተኸፍ ላዕለ ቤኻ
2: ስከኽኒ

0: እንታይ ትገብር መፅኢኻ? ኣብ ባፅናሕ
1: ዶክተር ካዚ መሻሓ
0: እንታይ እዚ እንታይ ትገብር ኣላ?
1: መሻሓኻ እታ
0: እንተኾነኒ
1: ዶክተር ዝሓት ስምዓኒ ዝነካ ኣለኹ እቲ ውፅኢት ርአያታ ደማ ይርአያ ግን ኣይትንገረ በጃ ከይትንገረ ንወፅ
0: ኣለ ንዓቲ ደምኮ እንታይ ኮነኒ
2: ሓላብ ዝጣዕመኒ መፅሒ ሽኽ ክበለኒ ክብለካ እንዴ
0: እቲ ህዝቢ ሓላፍ ዝሰከመኒኸ
2: እሞ ናይ ሻሓኻ ኮይ ብለካ ደለኹ ንዘለዓለም ሓዘን ከንደማ ይትንገረ ንብለካ ኣለኹ
0: ፍረይኹም ዝገበርካ ዘሎ ምሽ
2: መን ደ ኣይደሕነ ኣይደሕኒ ክትነግረኒ ደሕነ
0: ዘጋደካ ሰብካ ኢሎም ክትገርፎ ትኽእል ኢኻ
2: መን ብለካ ኣለኹ
0: ደፎዚ
2: ጌራት
0: መዓልቲ ቀይርካ ምፃእ

0: ሓጎሳ ሕፁይ ከ ከይተመርመረ ከይዱ ኣሎ
1: ናባ ከይዱ
0: ተረቢሽ እዩ ከይዱ ኣሎ
1: ናባ ከምኢሉ ዶ ይኮነ ንወፅእ
0: ሞ ከይዱ
1: ረኺበ

0: ተመስገን ተመስገን
1: ተመስገን
0: ተመስገን
1: ረኺበት
0: ታንክስ ጋት
1: ለምን ታቆይ ፎቅስ ካና ተራዙ ሁሉ ምስጋና
0: አትከመይ ደኔረ አትከመይ ደኔረ
1: ከመይ ደኸኔርካ
0: ከከመይ ወከመይ አይነ ጥንቁቅ ደኔረ
1: ዋ
0: ከመይ አይነ ጥንቁቅ ደኔረ ሐጎሰ
1: ጥንቁቅ ሰብዳ ፈረህዲ
0: ዋጻማይ ሂብኒ ጻማይ እንዳሪብ እንዳ ሐጎሰን ብርቶ ታይዙ ኹንኩም ይማታ ረብሽኩም ላኳ ታኹም ታኹንካ ታይ ታኹንካ ንክሳይ ድግል
2: ኣብዚኣ መርመራ ናይ ኤች ኣይ ቪ ክንገብር ፀኒሕናስ ሕጂ ነፃ ኢሎምናስ ተሓጒስና ኣብዚኣ ከ ዓሪፍና ኣጋጣሚ
0: ማዓስያ ትመሪቡ
2: ሕጂ ቀድማ ቢለ ቀድሚ ቆረብ ሰዓታት
0: ወይ እዝና መሆን ኣይተን ውሽጢ ሰለስተ ወርሒ እንዲኦም ንገሮምካ ብሕጂ ሰለስተ ወርሒ ኣብዘን ውሽጢ ሰለስተ ወርሒ ገለ ነገር እንተገርካ ብሕጂ ሰለስተ ወርሒ ዝንፅር
2: ተይደሎ
0: ብሕጂ ሰለስተ ወርሒ ንፅር
2: ተይደሎ
1: ሓቁሎ
2: ዕድዩ
1: ድሕሪ ሰለስተ ወርሒ ዝንፅር
0: ሽዑ ትሕጎስ
1: ሓቁሎ
0: እንታ ቤነ ድዩ ከመፂ
1: ንዳኣኸ
0: ሰለስተ ወርሒ
1: ስባቱ ሓቁ እንዲ ኣነ ከማ ድሕሪ ሰለስተ ወርሒ ንራኸብ

0: ዝጥቀመሉ ሕግታት እውን ኣሎ። ስለዚ ድማ እዩ ሙዚቃ ኣድማሳዊ ቋንቋ ዝበሃል። ኦርኬስትራ እውን ሓደ ካብቲ ኣብ ዓለም ሙሉእ ዝግበር ዓይነታት ፀወታ ሙዚቃ ኮይኑ ዝተፈላለያ መሳርሒታት ብዓብ ቁፅሪ ብምውሃድ ዝቐርብ ስራሕ እዩ። ኦርኬስትራ ኣብ 15 ክፍለ ዘመን ዝጀመረ ንጥፈት እኳ እንትኾነ ብዝበለፀ መልክዑ ፀፊፉ ዝቐረበሉን ነዚ ሕጂ ዘለዎ ኣቃውማ ዝሓዘሉን ግን ኣብ 17 ክፍለ ዘመን እዩ።
1: ኦርኬስትራ ዝበሃል ሓደ ጉጅለ ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓጠቁ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ ንሓደ ድርሰት ናይ ሙዚቃ ደርፊ ተወሃሂዶም ከቕርቡ ከሎ ኦርኬስትራ ኢልና ክንፅውዖ ንኽእል።

0: ዝተፈላለዩ ዓይነታት ምርኢት ኦርኬስትራ ኣለዉ። እዞም ዓይነታት ኣብ ብዝሒ መሳርሒታት ሙዚቃ ዝሳተፉ ሙዚቀኛታት ብቐንዱ ድማ ኣብቲ ዓይነት ዝፅወት ዘሎ ቅዲ ሙዚቃ ተመርኪሶም ዝፈላለዩ እዮም።
1: ኦርኬስትራ ዝተፈላለዩ ዓይነት ቅዲ ወይ ኣቀራርባ ክቐርብ ክእል እዩ። ዓብዪ ሰፊሕ ኦርኬስትራ ሲምፎኒ፣ ናይ ሲምፎኒ ኦርኬስትራ ንብሎ ኣሎ ክሳብ 150-120 ሰባት ዝጥርንፍ ካብኡ ውሕድ ዝበለ ኣብ ፍሉይ ከባቢ ዝግበር ቻምበር ኦርኬስትራ ዝበሃል ኣለዉ። 40-30 ክኸውን ይኽእል። ብሓፈሹ ከዓ ኣብ ልቢ ሰብ ዘሎ ደርፍታት ብናይ ኦርኬስትራ ኣቀራርባ ጌርካ ከዓ ተቕርቦ ኢኻ። እቲ ቁፅሪ ዳርጋ ካብ 20 ክሳብ 100 ይብል ክበዝሐ ይኽእል። ቁርብካ ክንክ ክእል ብከምዚ ክንገልፆ ንኽእል። እቲ ፍሉጥ ዓበይቲ ስራሓት ዝግበረሉ እዚ ናይ ሲምፎኒ ኦርኬስትራ ንብሎ ኣብ ዓለም ህቡብ እዩ። ኣብ ዝተፈላለየ ከተማታት ናይ ሲምፎኒ ኦርኬስትራ ወይ ፊልሃርሞኒክ ሲምፎኒ ኦርኬስትራ ዝበሃል ዝውትር ኣሉ። ኣብዘን ዓበይቲ ከተማታት ከም በዓል ኒውዮርክ፣ ፓሪስ፣ ለንደን፣ ሲድኒ እዚኦም ቀፃሊ ዓመት ሙሉእ ኣብ ውሽጢ ዓመት ክሳብ 200 ኮንሰርትታት ዘካይድሉ ግን
0: ከምቲ ኣብ መእተው ዝተባህለ ብኦርኬስትራ ዝቐርብ ሙዚቃዊ ስራሓት ካብ 20 ክሳብ 150 ዝበፅሑ ሙዚቀኛታት ብምስታፍ መሳርሒ ሙዚቃ ከከም ኣገዳስነቱ ኣብ ዝተደለየሉ ክፋላት ይኣቱ። መሳርሒ ሙዚቃታት በብደረጅኡ ማለት ኣቦቱ ንኽኣቱ ብጉጅለ ተመቓቂሉ ተደልዩ ዘሎ ጣዕሚ ዜማ ብውህደት ይፍጠር። ኣብ ኦርኬስትራ ዝቐርብ መሳርሒ ሙዚቃታት ካብቲ ልሙድ ማለት ደርፊ ንምስራሕ ዝጥቀምሉ መሳርሒ ሙዚቃታት ብቁፅርን ብዓይነትን ዝዓብዩ
1: ግሩፕ ወይ ከዓ ብፋሚሊ ክንገልፆ ንኽእል ኢና። ስትሪንግ ፋሚሊ ዝበሃል ኣሎ። ንቫዮሊን፣ ቫዮላ፣ ሸሎ፣ ደብል ቤዝ ዝሓዘ ንባዕለን እተን ቫዮሊን ኣብ ቀዳማይን ካልኣይን ዘፃወታ ማለት እዩ። ፈርስት ፓርት ኤን ሰከንድ ፓርት 8 ክኾና ክእላ 12 ክኾና ክእላ ናተን ተራ ከዓ ኣለዎን። ቫዮላ ከምኡ እዚአን ናይ ሸሎ ደብል ቤዝ እዚ ምስ ስትሪንግ ዝወሃሃድ እዩ። ድሕራይ ብራስ ንብሎም ኣለዉ። እዚ ከዓ ሓደ ፋሚሊ እዩ። ከም በዓል ትራምፔት፣ ትሮምቦን፣ ቱባ፣ ፍሬንች ሆርን እዚ ከዓ በብቁፅሩ ነናቶም ስራሕ ኣለዎ። ብራስ ፋሚሊ ክንብሎ ንኽእል። ካልኦት ከም ውድ ዊንድ ኢንስትሩመንትስ ዝበሃላ ከዓ ኣለዋ። ከም በዓል ክላርነት፣ ፍሎት፣ ባሶን ከምኡ ዝኣመሰለ ንፔርካሽን ከዓ ምስ ድራም፣ ዛይሎፎን ካልእ ካልእ ምስ ከበሮታት ዓጠቐ ከዓ ሓደ ግሩፕ ኣለና። ሕጂ ነዚ ብምሉኡ ኣጣሚሩ እዩ ክስታይ ዝገብር ኦርኬስትራ። ሕጂ እዚ ዓብዪ እዩ ከም ዝበልኩ ከ ካብ 80 ክኸውን 90 ክኸውን ይኽእል 100 ልዕሊ 100 እውን ክኸውን ይኽእል። ካብኡ ከዓ ውሕድ ዝበሉ ንውሕድ ፋሚሊ ብስትሪንግስ ጥራሕ ዝቆመ ክህሉ ይኽእል ወይ ገለ ዊንድ ኢንስትሩመንትስ ዝሓወሰ ኣብ ፍሉይ ቦታ ነቲ ፅብብ ዝበለ ቦታ ዝካየደሉ ዝቅድውን ፍሉይ ዝበለ ካልእ ኣገባብ ኣቀራርባ እዩ። ካልእ ከዓ ፖፕ ዓይነት

0: ኣብቲ በዓል ሲምፎኒ ብዙሕ ዝውትሩ ዘይኮነ ከም በዓል ጊታር፣ ሳክሶፎን፣ ኪቦርድ፣ ፒያኖ ኣለካ ኣብቲ ዓብዪ ሲምፎኒ ፒያኖ እውን ተኣተውያ። እዞም ምስ ኤሌክትሪክ ዝተዋሃደ ወይ ብኤሌክትሪክ ገይሮም ዝሰርሑ ጠሚሩ ዋላ ካልእ ናይቲ ዓዲ ያታውያን መሳርሕታት ሓዊሱ ሓዊስካ እውን ዝቐርብ ከምዚ ንሕና ንገብሩ ዓይነት ከዓ ኣሎ እንጂ ዝተፈላለዩ ዓይነት ኣቀራርባ ኣብ ዝተፈላለዩ ዓይነት ቅዲ ዝተመርኪስካ ክተቕሙ ትኽእል ማለት እዩ።
1: ኣብ ኦርኬስትራ ዝትግበር ምውሃድ ሙዚቃ ካብቲ ኣብ ደርፊ ማለት ሶንግ ራይቲንግ ዝበሃል ኣሰራርሓ ፍልይ ዝበለ እዩ። ምክንያቱ ከምቲ ክበሃል ዝፀንሐ ብዓይነትን ቁፅርን ብዕፅፍታት ዝበዝሕ መሳርሒ ኣወሃሂድካ ዝግበር መስርሕ ስለ ዝኾነ ኣብዚ ኣዋሃዲ ሙዚቃ ነፍሲ ወከፍ ታራ መሳርሒ ሙዚቃ ማለት ኣበይ እንታይ ዓይነት መሳርሒ ሙዚቃ ትፃወት ብመልክዕ ናይ ሙዚቃ ፅሑፍ ወይ ድማ ኖታ የቕርቦም። ስሩሑ ድማ መሳርሒ ሙዚቃታት ብልክዕ ፈሊጡ እቶም ኣገደስቲ ብሎካት ምውሃድ ሙዚቃ ማለት ዜማ፣ ስኒት ወይ ሃርሞኒ፣ ህርመት፣ ኣቃውማ፣ ቅርፂ፣ ኮራስ፣ ጥቕሲ ወዘተን ካልእን ብዝግባእ ፈሊጡ ይሰርሕ።
0: ሕጂ እቲ ምውሃድ ተራ ናይቶም መሳርሕታት ምስቲ ፍሉይ ቅርፆም ስራሓቶም ብሓፂን ዝተሰርሑ ክኾኑ ይኽእሉ፣ ብዕንጨይቲ ዝተሰርሑ ክኾኑ ይኽእሉ፣ ብስትሪንግ ዘለዎም ክኾኑ ይኽእሉ፣ ተነፋሕቲ ክኾኑ ይኽእሉ። እዚኦም ነናቶም ሕብሪ ነናቶም ባህሪ ዘለዎም እዮም። ነዚኦም ኣዋሃሂድካ ኢኻ ትገብር። ኩሉ ግዜ ግን ሓደ ዝጠምረካ ነገር ኣሎ። ንሕና ከም ኮርድ ፕሮግሬሽን ወይ ካልእ ካልእ ንብል፣ ኣብዚ ተመርኪስካ ጠማሪ ነቲ ሃርሞኒ ነቲ ሕብሪ ክጥምረልካ ዝኽእል ሓደ ኮርድ ፕሮግሬሽን ተኸታታሊ ኮርድ ግን ዝሰማማዕ ነታ ሜሎዲ ከዓ ሓቂፉ ዝሕዝ ብምግባር ነቶም መሳርሕታት ከከምቲ ናቶም ፍሪኩንሲ እቲ ታሕቲ ረጉድ ፍሪኩንሲ ዝሕዙ ኣለዉ፣ ማእከላይ ፍሪኩንሲ ዝሕዙ ኣለዉ፣ ላዕለዋይ ነቲ ሜሎዲ ጥራሕ ሒዞም ዝኸዱ ኣለዉ። ነቲ ሜሎዲ ጥራሕ ሒዞም ዝኸዱ ኣለዉ ንዕኡ ከዓ መህብተሚ ሕብሪ ዝውስኹ፣ ሃርሞኒ ዝውስኹ፣ ዕምቀት ዝውስኹ ከዓ መሳርሕታት ኣለዉ። ነቲ ግዜ ዓቂቦም ሬትም ዓቂቦም ዝኸዱ ከወረታት ከዓ ኣለዉ። ሙዚቃ ፅብ ክትፈለጥ ክትክእል ኣለካ፣ ቴዎሪ ናይ ሙዚቃ ክትፈለጥ ክትክእል ኣለካ፣ ናይ መሳርሕታት ሙዚቃ ኣትሊስት ሓንቲ ክልተ ትፃወት ክትከውን ክትክእል ኣለካ። ካብኡን ላዕሊ ትፃወት ንሕር ኮንካ ባህሪ ናይትን መሳርሕታት ንምፍላጥ ማለት እዩ። ብንባብ መብዛሕትኡ ብኣንቢብካ ስለ ዝፅወትካ ንዕኡ ብፅቡቅ ጌርካ ክትፈልጦ ኣለካ። ልዕሊ ኩሉ ግን ነታ ደርፊ ወይ ነታ ስራሕ ኣብ ኩሉ ነገር ማለት እዩ፣ ኣብ ኣቃውማ፣ ኣብ ጠባይ ናይታ ደርፊ ወይ መንፈስ ወይ ዕማም ናይታ ደርፊ ከመይ ይመስል ልዕሊ ኩሎም ስኻ ኢካ ትፈልጥ እንጂ እቲ ኣዋሃዲ ነዚ ብግምት ምእታው ተራ ናይ ነብሲ ወከፍ መሳርሕታት ከዓ ፅቡቅ ገይሩ ክፈልጦ ክኽእል ኣለ። ኣብ ምንታይ እንታይ ተኣቱ እንታይ ኣበርክቶ ኣለዋ ኣብቲ ብምሉእ እቲ ናይቲ ቅርፂ ናይቲ ሜሎዲ ማለት እዩ፣ ቅርፂ ናይቲ ደርፊ ወይ ናይቲ ድርሰት ማለት እዩ። ነዚ ብዝግባእ ክፈልጦ ክኽእል ኣለ። ከጉብእን ከዓ ተተርአን ከዓ ከምዝፃወታ ሽዑኡ ሓፈ ሽዑ ከዓ ተወሃሂዱ ከዓ ሓደ ምኡስ ዝተማዓራረ ዝተሰርዐ ሙዚቃ ኣብ እዝኒ ሰብ ከም ዝበፅሕ ክገብር ክኽእል ኣለ።
1: ኣብ ኦርኬስትራ ዝቐርቡ ሙዚቀኛታት እውን ነቲ ብኣወሃሃደ ዝተዋህቦም ስራሕ ብፅሑፍ እናንበቡ ምስ ከምኡ ሙዚቀኛታት ብምስና ይሰርሑ።
0: እታ ፒስ እታ ደርፊ ብኖትስ እያ ትፅሓፍ፣ ብኖትታ ትፅሓፍ። ናይ ነብሲ ወከፍ መሳርሒ ሙዚቃ ተራ ከዓ ብሽት በዚ ብኤፎ ተፃሒፉ ናይ ሙዚቃ ኖቴሽን ተፃሒፉ ይወሃቦ። ብኣ መሰረት ከዓ ኣብ ዝግባእ ቦታ ኣብዚ ተፃሓፈሉ ክስታይ በቲ ዝተፃሓፈሉ ገባ ይፃወት ማለት እዩ። ሕጂ እቶም ሓደ ካብቲ ቀንዲ ከምዚ ዓይነት ብዝሒ ዘለዎ ሙዚቀኛታት ክትቅርብ ከለካ ኣፍልጦ ናይ ሙዚቃ ዘለዎም ከንብቡ ዝኽእሉ ቴዎሪ ናይ ሙዚቃ ዝፈልጡ በታ መሳርሒኦም ከንብቡ ዝኽእሉ ምስ ጉጅለ ኮይኖም ክፃወቱ ዝኽእሉ ገለ ተመክሮ ዘሎ ክኾኑ ይኽእሉ ኣለዎ። ሕጂ እንታይ እቲ ዝጠምሮም

ትንባብ እዩ ማለት እዩ ቶኖቴሽን ኣብ ምንታይ ቦታ ኣብ ምንታይ ባርድ ብባህርስ ብገለ ኢና ንሕና ንሰርዖ ኣብኡ ናይ ነብሲ ወከፍ ሰብ ኦ ናይ ነብሲ ወከፍ ኢንስትሩመንት እንታይ ክትገብር ኣለዋ ብኣ ተኸቲሎም እንዳንበቡ ይኸዱ ማለት እዩ ሕጂ እቶም ኣብኡ ዝፃወቱ ብዙሕ ነገር ከማልኡ ኣለዎ ሓደ ምልከት ናይታ መሳርሒ ሙዚቃ ዕሙቕ ዝበለ ምልከት ክህልዎም ክኽእል ኣለዎ ናይ ክልስ ሓሳብ ናይ ሙዚቃ ኣፍልጦ ክህልዎም ኣለዎ ተመክሮ ብጉጅለ ኮንካ ናይ ምፅዋት ተመክሮ ክህልዎም ኣለዎ ንነዊሕ ሰዓታት እዮም ካኸብ ዝብሉ ዓቕሊ ክህልዎም ኣለዎ ኩሉ ነገር ማለት እዩ ተዋሂድካ ኢካ ትገብሮ ተዋሂድካ ኢካ ሓደ ምኡስ ስሩዕ ሙዚቃ ናብ ህዝቢ ናብ እዝኒ ህዝቢ ተቕርቦ እንጂ ነዚ ኩሉ ዘማልኡ ክኾኑ ተመራፂ እዩ።

0: ኣብ ኦርኬስትራ ዝፃወት ሙዚቀኛ ዘማልኦም ወይ ድማ ክፈልጦም ዘለዩ ሃገራት ዓብ ኣቓልቦ ተዋሂቦ ዝቐርብ ሙዚቃዊ ስራሕት እዩ። ብዙሓት ኣፍቀርቲ ድማ ኣለውዎም። ካብቲ ካልእ ዓይነት ኣቀራርባ ሙዚቃ ድማ ብኩሉ ነገሩ ፍልይ ዝበለ ስለ ዝኾነ ዝቐርቡ ምርኢታት እውን ብዋጋ ክብር ዝበሉን ንንውሕ ዝበለ ግዜ ዝሓቱን እዮም። ኣብ ሃገርና እውን እዚ ናይ ኦርኬስትራ ናይ ምርኢት መደባት ተጀሚሩ ክስርሓሉ ፀኒሕሎ።
1: በዓል ናፅነትና ኣብ ስታድዮም ዝቐርብዎ ብከምኡ ዓይነት ከነቐርብ ጀሚርና ማለት እዩ። ኣብዚ ሕጂ ክልቲኡ ሓደና ፍስና ኢና ንገብር። ዘመናውያን መሳርሕታት ሙዚቃ ኣለዋና፣ ናይ ዓድና ያታውያን መሳርሕታት ሙዚቃ ኣለዋና። ነዚ ዝሓቆፈ ዓይነት ናይ ኦርኬስትራ ክሳያና ንዎ። ኩሉ ግዜ ኦርኬስትራ ብህያዊ ዝቐርብ ብህያዊ ኣጋፍ ኮንሰርት ንብሎ ከም ቅቡል ኣብ ኩሉ ዓለም ተቀቢሉ ከም ቃል ማለት እዩ ኮንሰርት ኢና። እዚ ኮንሰርት እዚ ከዓ ህያው ናይ ሙዚቃ ኣቀራርባ ማለት እዩ። ብላይፍ እዩ ዝሓልፍ ኦርኬስትራ ብላይፍ እዩ ዝሓልፍ። ዋላብቲ መጀመርያ ምናባሻ ይጠቀስናዮ ንኸውን ህያው ይቀርብ። ብዙሓት ሃገራት ብናይ ኦርኬስትራ ኣገባብ ነቲ ናቶም ደርፊ ናትክ ናካ ትራዲሽን ነቲ ዓዲዓድካ ዘሎ ኣብ ልቢ ሰብ ዘሎ ደርፍታት ናትካ ብናይ ኦርኬስትራ ኣቀራርባ ጌርካ ከተቕርቦ ከዓ ተኻኢሉ ማለት እዩ። ሓደ ካብኡ እዝናና ናይ ሜይ 24 ንበረ ናይ

0: ኣብ ኦርኬስትራ ዝግበር ምርኢታት ኣብ ቅድሚቶም ዝተፈላለዩ መሳርሒ ሙዚቃታት ዝዓጠቑ ሙዚቀኛታት ቆይሙ ብየእዳዉ ምልክት ናይ ገጹ ምውዝዋዝ ኣካላት ኮታስ ምስቲ ሙዚቃ ዝኸይድ ዝተፈላለዩ ምንቅስቓሳት ቀንዲ ድማ ምውዝዋዝ የእዳው ምስ ዝፅወት ቅልጣፈ ድምፂ ብዝኸይድ ኣገባብ ዝመርሕ ሰብ ኣሎ። እዚ ሰብ እዚ ኮንዳክተር ይበሃል።
1: እዋ ሕጂ ኣብ ቅድሚ መብዛሕትኡ ኦርኬስትራ ብሕልፊቲ ዓበይቲ ኦርኬስትራታት ብዘይ ናይ ኮንዳክተር ዝበሃል ትልሙ ዳጋ ኣፀዋዓ ብዘይ ናይ ኮንዳክተር ህልውና ኣይከይድን እዩ። ክንደኦም ዝኣክል ሰብ ኣብ ሓደ ጠሜርካ ነቲ ሙዚቃ ዝመርሕ ነቲ ሪትም ዝሕሉ ይኸውን ዘለዎ ወኢድ ይኸውን ዘለዎ ዓውዲ ክብል ዘለዎ ክትሕዲ ዘለዎ ናይ መንተራእዩ ሕጂ ናይ መንተራእዩ ዳሕራይ ኩሉ ዝሕብር ብምልኦም ቶም ሚእቲ ዝኾኑ ሙዚቀኛታት ዓይኖም ናው እዮም። ንሱ ከዓ ነታ ነቲ ድርሰት ብዝድላእ ኣገባብ በቲ ክትኮኖ ዘለዎ ኣገባብ በቲ መልእኽቲ እቲ ደራሳይ ዝተገበሩ ደራሳይ ክኸውን ይኽእል እቲ ኮንዳክተር። መብዛሕትኡ ግዜ ግን ኣብ ሕልፍቲ ናይ ቀደም ደረስቲ ይኮኑን ነቲ ዝተደርሰሎም ነዊሕ ዓመታት ዝፀንሐ ስራሓት ናይ ኦርኬስትራ እዮም በቲ ኣዋ

0: ማለት በቲ ዝግባእ ሰሪዖም የቕርብዎ ማለት እዩ። እጂ እቲ ኮንዳክተር ንብሎ ደራሳይ ክኸውን ይኽእል እዩ፣ ከይከውን ከማ ንኽእል እዩ። ብዘይ ብኡ ብሕልፍ ብሕልፊ ዝዓበይቲ ኦርኬስትራ ብዘይ ብኡ ክግበር ዳርጋ ይከኣለን እዩ። ዓሚቕ ኣፍልጦ ክህልዎ ኣለዎ። ብልቡ እቲ ኣድርሰት ፅቡጌይሩ ክፈልጦ ክእል ኣለዎ። ነብ ዝወከፍ ሙዚቀኛ መብዛሕቱ ናቱ ተራ እዩ ሳይ ዝገብር፣ ኦቨርኦል ከዓ ጀነራል ኣፍልጦ ክህልዎ። እሱ ግን ንነብ ዝወከፍ ኣካይዳን ጣዕምን መንፈስን ናይታ ስራሕ ክርኢ ኣለዎ። ካብታ መጀመርያ ምብጋስ በዕሉ የበግሶ ነቲ ኣካይዳ ናይቲ ህርመት ናይታ ደርፊ በዕሉ እዩ ዝዕቁባ። ውዒቲ ኮላ ክዝሕላ ይክእልኒ፣ ክስሕልቲ ኮላ ክዕያ ኣይክእልኒ። ንዑ እዮም ዝኽተሉ፣ ተርኦም የዘኻኽሮም፣ ዓብ ክብሉ ቀስ ክብሉ ዋላ ብመንጎ እውን ደው ከብሎም ክእል እዩ። ዋላ ፅሑፍ ከለዎ ማለት እዩ ደው ክብሉ ክብሎም ክእል እዩ። ሕጂ ሲ ከም ዓይኒ ከም ቀንዲ ብሌን ኮይኑ እዩ እሱ ነተ ስራሕ ዘወሃዶ ዘኺዶ ማለት እዩ። ራድዩ እዋ ሳይን ላንጅ ናብኡ ገፁ ዝኸደ እዩ።
1: ብዓለም ደረጃ ዝፍለጡ ዝዝውተሩን ዝተፈላለዩ ቅድታት ኣፀዋውታ ሙዚቃ ኣለዉ። እዞም ቅድታት ዋላ እኳ ኣቀራርቦኦም ዝተፈላለዩ ይኹን፣ ዕላሞኦም ግን ጣዕሚ ዜማ ንምፍጣር እዩ። እዞም ቅድታት ነናቶም ታሪክ ኣማፃፃ ትርጉምን ፅባቐን ዘለዎም እዮም። ኦርኬስትራ እውን ከምኡ።
0: ካብቲ ካልእ ናይ ጉጅለ ባንድ ንብሎ ካልእ ጉጅለ ባህሊ ኣባን ኣሎ ልሙድ ማለት እዩ ካልቸራ ግሩፕ ንብሎ ካብኡ ዝፈልዮ እንታይ እዩ፣ መብዛሕትኡ እቲ ናይ ኦርኬስትራ ስራሕ ብጥሙር ዝካየድ ስፍሕ ዝበለ እዩ። ትርጉም ኣለዎ። ጥምረት ናይታ ዓዲ፣ ሓደ ናይታ ዓዲ፣ ልቢ ናይታ ዓዲ ዝገልፅ እዩ። ቀሊል ኣይኮነ። ሕጂ ብባንድ ደረጃ 4-5 ኮንካ ክትገብሮን ብኦርኬስትራ ደረጃ ሞኻ ኣብ ዓበይቲ ፅምብላት ኣብ ዓበይቲ ቬኑ መርኣይ ቦታታት ከምኡ ገይሩ ክቀርብ ከሎ ናይታ ሃገር ምስሊ እዩ። ናይታ ሃገር ሓድነት ዝገለፅ እዩ። ናይታ ሃገር በፂሓቶ ዘላ ኣገባብ ናይ ሙዚቃ ቁርብ ዝሕብር እዩ እንጂ ብብዙሕ ነገር ክትፈልዮ ትኽእል ኢኻ ካብዚ ናይ ኣሹ ናይ ጉጅለ እወ ሰፊሕ እዩ፣ ከቢድ እዩ፣ ርዝነት ኣለዎ፣ ዕንቆት ኣለዎ። ንዝፈልጡ ከዓ ንዝፈልጦ ልዕሊ ኩሉ ዝለመደ ከዓ ብኣገባብ ክርድኦ ክእል እዩ። ዋላ ርኢ ከተበሎ ከሎ ከዓ ኮናቱ ምስሊ ኣለዎ። ካብ ሓሙሽተ መሳርሕታት ዝሓዙ ሙዚቀኛታት ስፍሓቶም ርኢኻ ዝተፈላለዩ ዓይነት መሳርሕታት ብሓንሳ ተጠሚረን ክፃወታ ከለዋ ውህደት ፈጢረን ምኡዝ ዝኾነ ሙዚቃ ክቅርባ ከለዋ ናቱ መልእኽቲ ኣለዎ።
1: ኣብ መወዳእታ ከምቲ ዝተባህለ ኣብ ሃገርና እውን እዚ ናይ ኦርኬስትራ ምርኢታት ኣብ ዝሓለፈ ቀረባ ዓመታት ተጀሚሩስ ኣተባባዕ ዝኾነ ተቐባልነት እውን ረኺቡ እዩ። ካብዚ ዘለዎ ንኽዓብን ብዙሓት ሰዓብቲ ዘለዎ ልክዕ ከም ናይ ደርፊ ንጥፈታት ፍትውን ልሙድን ንክኸውን ብምትስፋው መደብና ንዛዝም
0: ዳምነት እቲ ተበግሶ ናይ ገደን ክብፃሕ ዘለዎ ዘይተርፍ እዩ። እቲ ተበግሶ ብጣዕሚ ክምንጎስ ዘለዎ ተበግሶ እዩ። ቀሲ ኢልካ ኢኻ ከዓ ትጅምሮምን ሓደ ነገር ቀሲ ኢልካ ከዓ ደረጅኡ እንዳዕበኻዮ ትኸይድ። ክቕፅል ኣለዎ ዶ? ናይ ግድን ክቕፅል እዩ ማለት ፈቲና ፀሊእና ከማ ከነቆፅለ ኢና። ብዓብኡ ግን ጀሚርናያ ስለ ዘለና ካብ ሓንቲ ናይ ኮንሰርት ናይ ኦርኬስትራ ኮንሰርት ተኻልኣይቲ እንዳተምሃርካ ታሳልሲቲ እንዳተምሃርካ እንታይ ትገብር እንታይ ከመ ጌርካ ተዕምቆ ከመ ጌርካ ተስፍሖ ከዓ ትምህርቲ እንዳወሰድናሉ ኢና ንኸይድ ዘለና።

ላታት ንረድ ምክልኻልን ሩስያ ዕላማ ዝገበረ ኮይኑ ፕሬዚደንት ትራምፕ ክተምምሳ ንበረሉ ኣብ ግብሪ ከም ዝውዕል ተገሊጹሎም። ብዘይካዚ እቲ ውጥን ፕሬዚደንት ቭላድሚር ፑቲን ንዝገበርዎ ዝርከቦም 28 ብርክ ዝበላ ኩባንያታት ሩስያን ዝነጻጸረ ምዃኑ ተፈሊጡሎም። እቲ እማመ ብተወሳኺ ብቐጥታ ናብ ኣሜሪካ ንዝለኣኽ ፍርያት ሩስያ ክሳብ 500 ሚታዊት ቀረፅ ክግበረሉ ዝወጠነ ምዃኑ እዩ ዝንገር ዘሎም። ኣሜሪካ ኣብ 225 ኣስታት 4 ቢልዮን ዶላር ዝግመት ፍርያት ሩስያ ብቐጥታ ከም ዝዓደገት ጸብጻባት ይጠቕሶም። እዚ ከምዚ ኢሉ እንከሎ እቲ እገዳ ምዝትግበር ካብ ሩስያ ብብዝሒ ነዳዲ ንዝሽምታ ቻይናን ህንድን ብኣሉታ ክፅርወን ከም ዝኽእል ብኣሉታ ብኣግኡ ይእመት ኣሎም። ሩስያን ቻይናን ድረት እማመን ብምቅዋም ንግዳማዊ ረብሓታት ምምውካስ ኣድላይ ስጉምትታት ከም ዝወስዳ ኣጠንቂቐን ኣለዋም። እቲ እገዳ ብደረጃ ዓለም ተፈጢሩ ንዘሎ ሕፅረት ነዳዲ ብኣሉታ ክፀልዎ ከም ዝኽእል እውን ይግለጽ ኣሎም። ሃገራት ምዕራብ ኪናት ዩክሬን ኣብ መሳሚሰን ኣብ ልዕሊ ሩስያ ከዝድቆ ዝፅናሓ ተደጋጋሚ እገዳታት ፍታሕ ከመፅእ ከም ዘይከኣለ ዝፍለጥ እዮም። ፕሬዚደንት ቻይና ሺ ጂንፒንግ ዝመፅእ ሰሙን ኣብ ኣሜሪካ ምብፃሕ ብምፍፃም ምስ ፕሬዚደንት ዶናልድ ትራምፕ ክዘራረብ ምዃኑ ተገሊጾም። እዚ ዝመፅእ 24 መስከረም ክካየድ ተወጢኑ ዘሎ ዝርርብ ኣብ መንጎ ኣሜሪካን ቻይናን ተፈጢሩ ዘሎ ፍልልያት ንብምፅባብ ዲፕሎማስያውን ቀጠባውን ዝምድንአ ንምምዕባል ዝዓለመ ምዃኑ እዩ ዝሕበር ዘሎም። ከም ኣካል እቲ መደብ ሚኒስትራት ጉዳያት ወፃኢ ዋንግዮን ማርክ ርብዮን ትማሊ 17 መስከረም ናይ ቴሌፎን ዝርርብ ከም ዘካየዱ ክፍለጥ ተኻኢድሎም። ፕሬዚደንት ሺ ጂንፒንግን ፕሬዚደንት ዶናልድ ትራምፕን ኣብ ዝሓለፈ ወርሒ ግንቦት ኣብ ከተማ ቤጂንግ ቻይና ተራኺቦም ከም ዝተዘራረቡ ዝዝከር እዮም። ኢጣልያን ኖርዌይን ፀጥታ ምክልኻልን ፀዓትን ኣብ ዝርከብዎም ሓያሉ መድያት ክተሓጋገዛ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዕ ቀዳሞት ሚኒስትራት ክልቲን ሃገራት ትማሊ 17 መስከረም ኣብ ከተማ ኦስሎ ኖርዌይ ኣብ ዘካየድዎ ዝርርብ ተበፂሖም። ክልቲን ሃገራት ኣብ ምምዕባል ብርቂ ማዕድናት ቴክኖሎጂን ፅላት ጠፈርን ብሓባር ክሰርሓ እውን ኣብ ትርክብ ኣፍሊጠን ኣለዋ። ቀዳመይቲ ሚኒስተር ኢጣልያ ጆርጂያ ሜሎኒ ኣብቲ ኣጋጣሚ ኣብ ዝሃበቶ መግለፂ ተበፂሑ ዘሎ ፀጥታዊ ስምምዕ ንክልቲን ሃገራት ጥራይ ዘይኮነ ብደረጃ ኤውሮጳውን እወንታዊ ተራ ከም ዝህልዎ ኣሚት ኣላ። ፀጥታውን ቅጥባውን መድያት ኤውሮጳ ንምምዕባል ኣባላት ሃገራት ብሓባር ክሰርሓ ቀዳሞት ሚኒስትራት ኢጣልያን ኖርዌይን ፀዊዖም ኣለዎም። ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባል ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክሰርዓ ተሰማሚዐን። እቲ ክልተኣዊ ስምምዕ ምምስራሕቶም ክቡራት ማዕድናት ከም ዘጠቓልል እውን ሰመዝ ናይተን ሃገራት ገሊፆም ኣለዎም። እቲ ስምምዕ ኣካል ናይቲ ቅጠብአን ንምምዕባል ኣቐዲመን ዝኸተምኦ ውዕላት ምዃኑ ብምጥቃስ ንትግባርኡ ከም ዝሰርሑ ኣረድኦም ኣለዎም። ሩስያን ህንድን ብዕቑር ፀጋታት ብርቂ ማዕድናት ምስ 5 ቀዳሞት ሃገራት ዓለምና ከም ዝስርዓ ፀብጻባት ይጠቕሶም። ኣብ 225 መጠን ዘካየድኦ ንግዳዊ ምልውዋጥ ኣስታት 70 ቢልዮን ዶላር ምንባሩ ዝገለጻ እተን ክልቲአን ሃገራት ኣብ ዝመፅእ 3 ዓመታት ብዕፅፊ ንምዕባዩ ይሰርሓ ምህላወን ሓቢረን ኣለዋ። ኣሜሪካ ምስ ኤውሮጳዊ ሕብረት ንዝፀንሓ ንግዳዊ ዝምድና ክትበትኮ ከመ ትኽእል ፕሬዚደንት ዶናልድ ትራምፕ ኣጠንቂቖም። ፕሬዚደንት ትራምፕ ነዚ መጠንቀቕታት እቲ ዝዝሃበ እቲ ሕብረት ንካናዳ ከም ተሓባባሪት ኣባል ክቕበላ ከም ዝኽእል ድሕሪ ምእማት እዮም። ኤውሮጳዊ ሕብረት ናይ ተሓባባሪ ኣባልነት ጥራይ ዘይኮነ ምስ ካናዳ ኣብ ምክልኻል ፀዓት ቴክኖሎጂ ክቡራት ማዕድናትን ካልእ መድያትን ክተሓጋገዝ ምዃኑ እዩ ሓቢሩ ዘሎም። ምስ ካናዳ ኣብ ንግዳዊ ኪናት ኣትዩ ዘሎ ፕሬዚደንት ዶናልድ ትራምፕ ውጥን ኤውሮጳዊ ሕብረት ምዝትግበር ካብ ዝለዓለ መጠን ቀረፅ ክሳብ ምብታሕ ንግዳዊ ዝምድና ዝበፅሕ ቀጥታዊ ስጉምቲ ክውሰድ ከም ዝኽእል እዩ ገሊፆም። ኣብ ልዕሊ ዝተወሰነ እታው ካናዳ ናይ 50 ሚታዊት ወሰኺ ቀረፅ ኣፅዲቑ ዘሎ ፕሬዚደንት ትራምፕ ኣሜሪካ ካብ ካናዳ ክትእትዎ ንዝንሐት ኣልኮላዊ መስተ ንዝርከቦም ሓያሎ ፍርያት ከም እተቋርፆ እውን ኣነፂሮም። እዚ ንምእታው ሞተር ብሽክሌታን ፍርያት ፀባን ስጋን ዘጠቓልል እገዳ ካብ መወዳእታ ናይ ዝወርሒ እዚ ኣብ ግብሪ ከም ዝውዕል ዝገለፀ ፕሬዚደንት ዶናልድ ትራምፕ ዘቤታዊ ፍርያት ሃገሩን ንምዕባይ ከም ዝሕግዝ ኣረዲኡ ኣሎም። ኣብ ልዕሊኣ ዝተመገብረ ወሳኺ ቀረፅ ተመጣጣኒ ምላሽ ዝሃበት ካናዳ ንግዳዊ ክሳራታት ንምቅላል ጠመትኣ ናብ ኤውሮጳዊ ሕብረት ከም ዝገበረት እዩ ዝቀላሕ ዘሎም። መንግስቲ ዒራቅ ኣብ ሃገሩ ተዋፊሩ ዝፀንሐ ሰራዊት ኣሜሪካ ክሳብ መወዳእታ ናይ ዝወርሒ እዚ ተቕሊሉ ከም ዝወፅእ ኣፍሊጦም። ኣሜሪካን ዒራቅን ኣብ ወርሒ መስከረም 224 ዝበፅሖ ስምምዕ ፍርቂ ናይቲ ሰራዊት ኣብ መስከረም 225 ዝተረፈ ድማ ኣብ መወዳእታ 226 ክወፅእ ዝብል ነጥብታ ዝርከቦ እዮም።
መውፃእ ሰራዊት ኣሜሪካ ዕጥቋት ተቃውምቲ ጉጅለታት ብረቶም ከውርዱ ባይታ ከም ዘጣጥሑ መንግስቲ ኢራቅ

ምዘሎም ሰላም ንምስፋንን ድልድል ወተሃደራዊ ኣቕሚ ንምህናፅን ኣፅዋር ኣብ ትሕቲኡ ንኽመሓደር ምዃኑ እቲ መንግስቲ ክሕብር ጸኒሕ እዩ። በዚ መሰረት ዕጡቓት ጉጅለታት ኣብ ሃገራዊ ሰራዊትን ፀጥታን ክፅምበሩ ወይ እውን ዕጥቆም ብምውራድ ኣብ ሰላማዊ ፖለቲካዊ ንጥፈታት ክዋፈሩ መደብ ኣሎም። በቲ ጉዳይ ኣብ መንጎ ፖለቲካውያን ሰልፍታት ዒራቅ ኣብ ስምምዕ ከም እተበፅሐ ዝተቐሰ መንግስቲ ዒራቅ ትግባሩ ንምቅልጣፍ ይስራሕ ከም ዘሎ ኣነፂሮም። ኣብ ግሪንላንድን ኣንታርክቲካን ብሰንኪ ክሊማዊ ነብፂ ካብ 1979 ልዕሊ 12 ትሪልዮን ቶን ዝምዘን ኩምራታት በረድ ከም ዝመኸኸ መፅናዕታዊ ፀብጻባት ገሊፆም። ዝበዝሐ ካብቲ ዝመኸኸ ኩምራታት በረድ ናብ ውቅያኖሳት ከም እተፀንበረ ዝተቐስቶም ፀብጻባት ንመጠን ካልኦ ምልኣት ናይቶም መያዊ ኣካላት ብልዕሊ 3 ሰንቲሜተር ከባቢልዎ ክኸውን ከም ዝኽእል ኣሚቶም። ጠንቂ ናይ ዝወሰኽ ዝመፅእ ዘሎ መጠን መምካኽ ኩምራታት በረድ ኩትር መጠን ዋዒ ድሩቕ መሬትን ማያዊ ኣካላትን ምዃኒኦም ክኢላታት ኣከባቢ ዝተቕሶም። ብመሰረት ግምታቶም ክኢላታት ምልኣት ውቅያኖሳትን ባሕርታትን ብ1 ሰንቲሜተር ምዝውስኽ ብገምጋም ክሳብ 3 ሚልዮን ሰባት ንሓደጋ ዕለቕለቕ ክቃልዑ እዮም። ሳዕቢናት ክሊማዊ ነውፂ ብደረጃ ዓለም ዓመታዊ እናገረደ ይመፅእ ከም ዘሎ ፀብጻባት ሜትሮሎጂ የነፅሮም። ዜና ንምዝዛም ቀንዲ ነጥብታቱ ክንደግመልኩም፣ ኣብ ዞባ ጋሽ ባርካ መረባ ዝኽሪ ወርቃዊ እየቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ እትኾል ተኸፊቶም። ኣብ ዞባ ማእከል ብምኽንያት ዝኽሪ ወርቃዊ እየቤልዩ ምምስራት ቤት ትምህርቲ ሰውራ ክካየድ ዝቐነየ ስፖርታዊ ውድድራት ተዛዚሞም። ኣብ ዞባ ማእከል ኣፍልጡ ሕብረተሰብ ኣብ ምክልኻል ገበን ንምብራኽ ሰሚናር ተኻይዶም። ኮንግረስ ኣሜሪካ ፕሬዚደንት ትራምፕ ኣብ ልዕሊ ሩስያ ሓድሽ እገዳ ክጽድቕ ንዘቕረቦ እማም ኣሕሊፎም። መራሕቲ ኣሜሪካን ቻይናን ዝመጽእ ሰሙን ኣብ ኣሜሪካ ተራኺቦም ክዘራረቡ ምዃኖም ተገሊጾም። ኢጣልያን ኖርዌይን ኣብ ሓያሎ መድያት ክተሓጋገዛ ዝኽእለን ስምምዕ ተፈራሪመን። ዜና ተዛዚምሎ ብሩኽ መዓልቲ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸት ንምክታልኩም ብኽብሪ ዕድም።
1: ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ካብ 1 ክሳብ 15 መስከረም ብምምሕዳር ዞባ ማእከል ተወዲቡ ንዝኽሪ 50 ዓመት ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ መንጎ 5 ፌደሬሽናት ዞባ ማእከል ክካየድ ዝቐነየ ስፖርታዊ ንጥፈታት ትማሊ 17 መስከረም ኣብ ስታድዮም ኣስመራ ብኽብ ዝበለ ስነ ስርዓት ተዛዚሞም። ኣብቲ ዝተፈላለዩ ዕድማት ኣጋይሽን ሓለፍትን ዝተረኸብሉ ኣጋጣሚ ብሰልፊ ስፖርታውያን ምርኢት ኣክሮባት ስነ ጥበባዊ ትሕዝቶን ከምኡ ውን ኣብ ቤት ትምህርቲ ሰውራ ዝፅወት ዝነበረ ስፖርታዊ ፀወታትን ንምርኢት ቀሪቡ ነቲ ናይ መዛዝም ስነ ስርዓት ድምቀት ሂብዎ ኢሎም። ኣብ ናይ መዛዝም ዕለት እምበኣር ናይ ፍጻሜ ፀወታት ኩዕሶ እግሪ ተሰሪዑ ነይሮም። ኣቐዲሙ ፍርቂ መዓልቲ ካብ ዝቐረበ ፀወታ ናይ ደቂ ኣንስትዮ ኮይኑ ኣብ መንጎ ሓወልዕ ደንደን ኣንጻር ግለ ኩባንያ ህንፃ ሰገን ገጢመን። ናይቲ ግጥም ኣብ ላሊ ዝነበረት ሓወልዕ ደንደን ኣብ መበል 41 ድቕ ካብ ሄርሜላ እዮ ብፀወታ ሸቶ ብምዝጋብ ንፀወታ እኳ ክትቕልሶ እንተተረኣየት ድሕሪ 2 ደቓይቕ ግን ግልዕ ሰገን ካብ ትዕግስቲ ኣብርሃለይ ብፀወታ ሸቶ ብምርከባ ንውፅኢት ሓደ ብሓደ ማዕር ክትገብሮ ክኢላ ያ። ፀወታ ቅድሚ ዕረፍቲ ምእካሉ ሓወልዕ ደንደን ካብ ሄርሞን እዮ መሊሳ ካልኦት ሸቶ መዝጊባ ንዕረፍቲ 2 ብሓደ መሪሓ ዓሪፋ። ድሕሪ ዕረፍቲ ሓወልዕ ደንደን ኣብ መበል 66 ድቕ ካብ ኢልሃም ዓብደልቃድር መበል 88 ድቕ ካብ ሄርሜላ ቴድሮስ ኣብ ወዱእ ግዜ 93 ደቕ ድማ ካብ ሄርሞን እዮብ ንዓሳልሴቲ ሃትሪክ ንክለባ ሓወልዕ ደንደን ድማ 5 ሸቶ መዝጊባ ፀወታ ብዓወት ሓወልዕ ደንደን 5-1 ተዓፅዮም። ብልፅ ተፃወቲ ድማ 3 ሸቶታት ዘመዝገበት ሄርሞን እዮብ ተሰይማም። ብድሕሪ እዚ ፀወታ ናይ ደቂ ተባዕትዮ ይቀፂሎም። ኣብ መንጎ ቀብሪ ውእት ኣዶሊስ ኣንጻር ዓራግ ቀይሕ ባሕሪ ዘረኸበ ግጥም ነይሮም። ኣብ ናይ ቀዳማይ እብሪ ቀዳሞት 5 ደቓይቕ ብወገን 2 ጋንታት ጽቡቕ ምንቅስቓስን ጸቕጥን ዝፈለመት ፀወታ ኣብ ዝቐጸለ 10 ደቓይቕ ግን ቁፅፅርን ዕምብለላን ኣራግ ቀይሕ ባሕሪ እዩ ነይሮም። ኣብ መበል 15 ደቕ ናይ ሓፂር ግዜ ዝክረ ሰማእታት ድሕሪ ምክያድ ድማ ፀወታ ቐፂሉ ኣራግ ቀይሕ ባሕሪ ንፀወታ ኣብ ትሕቲ ቁፅፅሮም ይእትዮም። ቀብሪ ውእት ኣዶሊስ ሓሊፎም ይፍትኑ ቀዳማይ እብሪ ብዘይሸቶ ተዓፅዮም። ናይ ካልኣይ እብረ ፀወታ እውን እንተኾነ ከም ናይ ቀዳማይ እብረ ኮይኑ ቀሪቦም። ኣራግ ቀይሕ ባሕሪ ንዝተቋፀርዎ ፀወታ ሓሊፎም ዝፈጥርዎ ዝነበሩ ዕድላት ክጥቀምሉ ይከኣሉን። ቅብሪ ውእት ኣዶሊስ እውን ኣብ መልሲ መጥቃዕቲ በዳህቲ ኣይነበሩን። ቀዳማይን ካልኣይን እብረ ብዘይ ዝጥቀስ ፈተነ ኣብ ማእከል ተዓብሊሉ ተሪፉ ባዶ ባዶ ተዛዚሞም። ናብ ፍጹም ቅላዕ ኣብ ዘምርሓሉ ድማ ኣብ ቀዳሞት 5 ቅላዓት 2-4 ሸቶታት ኣመዝጊበን ሓሓንቲ ስሒተን። ናብ ተወሳኺ 2 ቅላዕ ኣምሪሐን ዓራግ 2 ኣመዝጊባ፣ ቅብሪ ውእት ግን ሓንቲ ኣመዝጊባ ፀወታ ብዓወት ዓራግ ቀይሕ ባሕሪ 6-5 ተዓፅዮም። ብሉፅ ተፃወታይ ካብ ጋንቲ ዓራግ ቀይሕ ባሕሪ ቤንሁር እስቲፋኖስ ተሰይሙ ሽልማቱ ድማ ንሓላ ወልዳት ወዲ ጋንቲኡ ኣበርኪትሎም። ብሓፈሻ ኣብ መወዳእታ ካብ ዝተዓደለ ሽልማት ምስ እንሰግር ኣብ ቅድም ብሽክለታ ኣቐዲሙ ዝተሰርዐ ውድድር ቀዳሞት 3 ዝዛዘሙ ተቀዳደምቲ ተሸሊሞም። ካብ ናይ ዓበይቲ ደቂ ተባዕትዮ ቀዳማይ ናኦድ በረኸት ወርቂ መዳልያን ዋንጫን 3,000 ነቕፋን ክሽለም ከሎ፣ ካልኣይ ኑፍታሌም ኤፍሬም ብሩር መዳልያን 2,000 ነቕፋን ተሸሊሞም። ሳልሳይ ድማ ሄርሞን ኢሳቅ 1,000 ነቕፋን ንሓስ መዳልያን ተሸሊሞም። ከም ናይ ደቂ ኣንስትዮ ብሓፈሻ ካብ ዝተኻየደ ውድድር ድማ ቀዳመይቲ ሮምና ጉዑሽ ወርቂ መዳልያን ዋንጫን 3,000 ነቕፋን ክትሽለም ከላ፣ ካልኣይቲ ብርክቲ ፍሳሐየ ብሩር መዳልያን 2,000 ነቕፋን ተሸሊማም። ሳልሴይቲ ድማ ሃና ኣየሌ ንሓስ መዳልያን 1,000 ነቕፋን ተሸሊማም። ካብ ናይ ኮተቴ ደቂ ተባዕትዮ ዕድሜ 15-16 ንሽልማት ካብ ዝቐረቡ ቀዳማይ ተመዝገን ብርሃነ ወርቂ መዳልያን ዋንጫን 2,000 ነቕፋን ክሽለም ከሎ፣ ካልኣይ ሙሴ ሚካኤል ብሩር መዳልያን 1,500 ነቕፋን ተሸሊሞም። ሳልሳይ ኤስሮም ክብርኣብ ንሓስ መዳልያን 1,000 ነቕፋን ተሸሊሞም። ብምቕጻል ኣብ ውድድራት ኩዕሶ ሰኪዔት ምስ እንምልከት ድማ ካብ ናይ ደቂ ተባዕትዮ ቀዳመይቲ ሓወልዕ፣ ካልኤቲ ቅብሪ ውእት፣ ሳልሴይቲ ድማ ዊና ተዓዊተን። ካብ ናይ ደቂ ኣንስትዮ ድማ ቀዳመይቲ ግልዕ፣ ካልኤቲ ጻብራ፣ ሳልሴይቲ ግህተብ ኮይነን ንሽልማት ቀሪበን። ካብ ውድድራት ኣትሌቲክስ 12 ኪሎ ሜትር ደቂ ተባዕትዮ ቀዳማይ ኢዮሱም ኣድም ካብ 0 ወይ ሰገን ወርቂ መዳልያን ዋንጫን 3,000 ነቕፋን ክሽለም ከሎ፣ ካልኣይ ኮይኑ ዝተዓወተ ዳብራ ናስር ካብ 0 ወይ ሰገን ብሩር መዳልያን 1,500 ነቕፋን ተሸሊሞም። ሳልሳይ ድማ ንሆም ተስፋይ ካብ ሳትረብ ወይ ፍረ ጻዕሪ ንሓስ መዳልያን 1,000 ነቕፋን ተሸሊሞም። ኣብ ተማሳሊ ውድድር ኣትለቲክስ 8 ኪሎ ሜትር ናይ ደቂ ኣንስትዮ ምስ እንምልከት ድማ ቀዳሜቲ ፋጥማ ኣሕመድ ካብ ሳትረብ ወይ ፍረፃዕሪ ወርቂ መዳልያን ዋንጫን 3,000 ኣፋን ክትሽለም ከላ ካልኣይቲ ኣርያም ሓድሽ ካብ 0 ወይ ሰገን ብሩር መዳልያን 1,500 ኣፋን ተሸሊማ። ሳልሴይቲ ድማ ፎርቱና ማእከል ካብ ሓወልዕ ወይ ጎዳይፍ ናሓስ መዳልያን 1,000 ኣፋን ተሸሊማ። ኣብ ውድድራት ኩዕሶ መርበብ ደቂ ተባዕትዮን ደቂ ኣንስትዮን ምስ እንምልከት ድማ ካብ ናይ ደቂ ኣንስትዮ ቀዳሚት ኮይና ዝወፀት ጋንታ ሳሊና ወይ 4 ስምራ ኣባይ ዋንጫን ወርቂ መዳልያን ክትሽለም ከላ ካልኣይቲ ጋንታ ዓላ ወይ ጋላ ነፍሒ ብሩር መዳልያ ተሸሊማ። ሳልሰይቲ ድማ ጋንታ 0 ወይ ዕዳጋ ሓሙስ ናሓስ መዳልያ ተሸሊማ። ኣብ ተመሳሳሊ ውድድር ካብ ናይ ደቂ ተባዕትዮ ምስ እንምልከት ድማ ቀዳሚቲ ጋንታ ዓራርብ ወይ ገዛ ባንዳ ኣባይ ዋንጫን ወርቂ መዳልያን ክትሽለም ከላ ካልኣይቲ ጋንታ ገንፈሎም ወይ ዕዳጋ ሓሙስ ብሩር መዳልያ ሳልሴይቲ ድማ ጋንታ ደንደን ወይ ጉዳይፍ ንሓስ መዳልያ ተሸሊማ። ኣብ መወዳእታ ድማ ካብ ውድድራት ኩዕሶ እግሪ ናይ ደቂ ኣንስትዮን ደቂ ተባዕትዮን ምስ እንምልከት እውን ካብ ናይ ደቂ ኣንስትዮ ሳልሴይቲ ጋንታ ገዳይም ወይ ኢንሹራንስ ንሓስ መዳልያ ክትሽለም ከላ ካልኣይቲ ጋንታ ግልዕ ወይ ኩባንያ ህንፃ ሰገን ብሩር መዳልያ ተሸሊማ። ቀዳመይቲ ድማ ጋንታ ሓወልዕ ወይ ደንደን ኣባይ ዋንጫን ወርቂ መዳልያን ተሸሊማ። ኣብ ናይ ደቂ ተባዕትዮ ምስ እንሰግር እውን ሳልሴይቲ ጋንታ ጀልሃንቲ ወይ ኣስመራ ቢራ ንሓስ መዳልያ፣ ካልኣይቲ ቅብሩውእት ወይ ኣሮሊስ ብሩር መዳልያ፣ ቀዳሚት ድማ ጋንታ ዓራግ ወይ ቀይሕ ባሕሪ ኣባይ ዋንጫን ወርቂ መዳልያን ተሸሊማ።
0: ባርከስ ክቡራትን ክቡራንን ንሎም ዘዳለ ናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሐኩም ነይሩ። ምስ ተርፊ መደባትና ንግርፈኩም ብወገነ ሰላም።

0: ንምስራት ቤት ምርስ ሰውራ ምስቲ ሽዑ ዝነበረ ኩነታት ኣዛሚድካ ዝጥመጥ ጥራይ ዘይኮነስ ዝቦ ሓይልታት ዝተምሃረ ምዕቡል ሕብረተሰብ ምህናፅ ንዓውስ ሰውራ ኣዝዩ ኣገዳሲ ረቑሒ ምዃኑ ኣሚኑ ስለ ዝተበገሰ ገና ሰውራ ብዕሸሉ እንከሎዩ ዓቲቡ ክሰርሐሉ ጀሚሩ። ማዕረ ማዕረ እዚ ኣብ መወዳእታ ስሳታት መጀመርያ ሰባዕታት ጸላኢ ኣብ ልዕሊ ሓፋሽ ህዝቢ ኤርትራ ሰፊሕ ህልቂት የውርድ ስለ ዝነበረ ኩኖቲ ናብ ስደት ዘምርሐ ህዝቢ ብኣሽሓ ዝቝጸራ ስድራ ቤታት ኣብ ትሕቲ ዕቑባ ህዝባዊ ሓይልታት ደብዓታ ብዝተባሃለ ቦታ ተዓቒበን ስለ ዝነበራ ቤት ምርስ ሰውራ ንኽምስረት ካብ ዝደረኹ ረቑሒታት እዩ ነይሩ። ህዝባዊ ሓይልታት ድሮ ኣብ መፋርቅ 1975 ዓ ም ኣብ ትሕቲ ዜና ንምነቐቕሕን ክፍሊ ትምህርቲ ኣቑሙ ክዳለወሉ ጀሚሩ ስለ ዝነበረ ነቲ ድሒሩ ዝመፀ ምዕባሌታት ቀዲሙ ተዳልዩሉ ይጸኒሑ። እቲ ውድብ ኣዝዩ ህቡብ እናኾነ ምስ መፀ ሓያሉ ትሕቲ ዕድመ ቈልዑ ብተጋደልቲ እናተመሰጡ ናብ ሜዳ ይውሕዙ ስለ ዝነበሩ ነዚኦምን ካልኦት ደቂ ስዋኣትን ኣካል ናይቲ መደብ ኮይኖም ናብ ትምህርቲ ከም ዝሳተፉ ተገብረ። በዚ መሰረት ቤት ትምህርቲ ሰውራ ኣብ መወዳእታ 1976 ዓ ም ብ350 ተምሃሮ ኣብ ዜሮ ዝተባሃለ ቦታ ጀሚራ። ብድሕርዚ ሓያሉ ካብቶም ናብ ሱዳን ተሰዲዶም ዝነበሩ ቈልዑ ክፅምበርዋ ስለ ዝጀመሩ ቁፅሪ ተምሃሮ ቀልጢፉ ክዓቢ ተረአየ።
1: 75 ሓደ ናይ ትምህርቲ ኣካል ሰንፈር ትምህርቲ ኣቑሙ ኣብ ትሕቲ ክፍሊ ዜናን ፕሮፓጋንዳን ዝበሃል ዝነበረ ሽዑ። ስለዚ ብከምዚ እዩ እቲ ናይ ትምህርቲ ስራሕ ተጀሚሩ። ንሱ ክጅመር ከሎ ሽዑ ንቆልዑ ዝኸውን መደብ ኣዳሉ ቤት ትምህርቲ ናይ ቆልዑ ክኽፈት እዩ ዝብል መምርሒ ተዋሂቡ። ብዓይነት ሰብ ክትሪኦ ከለካ ሓደ ክልተ ናይ ማስተርስ ወይከዓ ናይ ካልኣይ ዲግሪ ደረጃ ትምህርቲ ዝበፅሑ እውን ነይሮም ናዮም ካልኦት ዲግሪ ዝነበሮም ገለ ነይሮም። እቶም ዝበዝሓና እኳ ተምሃሮ ናይ ዩኒቨርሲቲ ወይ ናይ ኮሌጃት ዝነበርና ኢና። ገለ ከዓ ካብ ትካል ምስልጣን መምሃራን ዝመፁ ወይ ከዓኒ ኣብኡ ሰልጢኖም ንገለ ቁርብ ግዜ ዝመሃሩ ነይሮም።
2: እቶም ውሑዳት መምሃራን ተባሂሎም ግን ኣዝዮም ዓብ ተራ ነይርዎም። ኣብ ምድላዊ መፅሕፍቲ ይኹን ኣብቲ ሰብ ምእላይ ይኹን ኣብ ተምሃሮ ምእላይ ይኹን እቶም ተምሃሮ እውን ደረጃኦም ይፈላለዩ። ገሊኦም መረናእሽቱ፣ ገሊኦም ማእከሎት፣ ገሊኦም ዓበይቲ ብጋንታታት ተማቃቂሎም እዩ ዝስራሕ ነይሩ። በዓል እንዳ ራህዋ፣ እንዳ ትርሓ ሰብቲ፣ እንዳ ናስራ፣ እንዳ ኸይርያ ዝበሃል
1: ምናልባት መጀመርታ 350 ኣቢሉ ጀሚሩ ምሽልና ነዊሕ ከይፀና ሕጂ ካብቶም ትምህርቲ ተጀሚሩ ምስ ተባሃለ ኣብ ሱዳን ዝነበረ ህዝቢ ዎም ወደቅና ከዓ ክንሰዶም ኣብኡ ክምሃሩ ኢሉ ተሳሚዑ ጎስጓስ ተገይሩሉ ማለት እዩ። ደቅኹም ከነምህረልኩም ተባሂሎም ሕራ ኢሎም ተሳሚዖምሉ ካብኡ ሕጂ

0: መፁ ጀሚሮም እዚ ሓደ ካብቲ ነቲ ቤት ትምህርቲ ቁፅሩ እውን ክዓቢ ዝደረኸ ረቑሒ እዩ።
1: ከምቲ ፕሬዚደንት እስያስ ኣፈወርቂ ኣብ ብሩራዊ ኢዮቤልዩ ምምስራት ቤት ትምህርቲ ሳውራ ኣብ መጽሔት ፊታውራሪ ዝበሎ ታሪክ ቤት ትምህርቲ ሳውራ ሓደ ኽፋል ናይቲ ኣብ እዋን ሓርነታዊ ቓልሲ ዝነበረ ናብ ቈልዑን ዓበይቲ ዜጋታትን ዝቐንዐ ሰፊሕ ትምህርታዊ መደባት እዩ ነይሩ። ታሪክ ቤት ትምህርቲ ሳውራ ፍሉይን ዝያዳ ኣገዳስን ዝገብሮ ነገር እንተሃልዩ ኸዓ እቲ ቤት ትምህርቲ ማእከልን ኣማእዛንን ናይ ኵሉ ኣብ ህዝብን ሰራዊትን ዝካየድ ዝነበረ ትምህርታዊ መደባት እንተላይ ምጥፋእ ማሃይምነት ዘመተ ዘጠቓለል ምንባር እዩ።
0: ቀደም ኣብ እዋን ፌደሬሽን ትምህርቲ ብትግርኛን ብዓረብን ውሃብ ስለ ዝነበረ እቲ ንሕና ንምሃሮ ዝነበርና ንዕኡ እናዘከርና ገሊ ከዓ ምስተሓፈሻዊ ዝነበረና ፍልጠታዊ ትምህርቲ ቆልዓስ እንታይ ተምሃርና መሓይሽ ተባሂሉ ብምይይጥ እዩ ከይድ ነይሩ። እዚ ሓደ ሓሙሽተ ዝኾነ ኮሚቴታት ብዓይነታት ትምህርቲ ናይ ቁፅሪ፣ ናይ ስነ ፍልጠት፣ ናይ ጂኦግራፍ፣ ናይ ታሪክ፣ ናይ ትግርኛ ተባሂለን ቆይመን ኣብኡ ተኸፋፊልና እዞም 30 ንኹም ሰባት እናተማየጥና እናተኻታዕና እዘን ተምሃርናዮም በዚ ተጀመርና ዘዳሕራይ ተወሰኽናሉ እናተባህለ ክሳብ ሳልሳይ ክፍሊ ከስርሕ ክእል ዝብል ሓደ ሓፈሻዊ ሓሳብ ኣምፅኢና ዳርጋ ዝሰባሚዕናሉ ማለት እዩ። ብድሕሪኡ ነዚ እምበኣር ስጋነልብሶ ተባሂሉ መፅሓፍቲ መፅሓፍ ተጀሚሩ ማለት እዩ ንቆልዑ ኹም ዝኽእሉ
2: ልክ ኣብታ ክላስ ትጅመረላ ግዜ ሽዑ መፅ ለ ኣጂ 13 መምህራን ፀኒሖምኒ ኣነ ምስ መፅሁ ከዓ 14 ኮይና ማለት እዩ 9 ደቂ ተባዕትዮ ነይሮም 5 ከዓ ደቂ ኣንስትዮ ነይረን። እጂ በዚ እቲ ትምህርቲ ተጀሚሩ ማለት እዩ። እተን ዝነበሩ ተምሃሮ ካብ ቀዳማይ ክሳዕ ሳልሳይ ክፍሊ እዩ ቀዳማይ ካልኣይ ሳልሳይ ክፍሊ ኢና ጀሚርና። ሕጂ እቶም ክዕሎም ኢሎም ዝመፁ ቅርብተይ ተማሂሮም ዝመፁ እሳቶም ገሊኦም ሻርሻይ ሻብዓይ ገለ ዝበፅሑ ነይሮም፣ ግን ብኣምሓርኛ ዝተምሃሩ ስለ ዝኾኑ ንኩሎም ናብ ሳልሳይ ክፍሊ መሊስና ኣብ ሓደ ክፍሊ ኢና ኣኪብናዮም ማለት እዩ። እቶም ዝጅምሩ ዝነበሩ ከዓኒ ኣብ ቀዳማይ ክፍሊ ደቂ 7 ዓመት ዝኾኑ ብክልቲኡ ቋንቋ
0: ዝባ ዓይነታት ግን መምርሒ ሂቡ ነይሩ ሽዑ ትምህርቲ ብቋንቋ ደ ክኸውን ኣለዎ። ኣብ መጀመርታ ከዓ ብትግርኛን ብትግረን ንምህር ከም ዘለና ነዞም ቆልዑ ዝብል መምርሒ ተባሂቡ ነይሩ ብከምዚ ጀሚሩ እቲ ምድላዋት
3: መምህር ክትኮኑ ኢኺ ምስ ተባሃልኩ እታ መምህር እታ ቀዳመይቲ እንታይ ማለት እዩ ኣነ ከመይ ደ ሓደ ክትጋደል መፅኢኻ መምህር ካሊእ ኣነ መምህር ክኸውን ይኽእል ድ ኣይክእልን እየ። ብተወሳኺ ካብኣ ዝዓበት መምህር ናይ ትግሪ ኢኺ ኢሎምኒ ወዲ መሓመድ ዝበሃል ስውኡ ነይሩ ኣቦታት ካብዞም ኣቦታት እዩ መምህር እዩ ከዓ ኣብ ኩሉ ይሳተፍ ነይሩ። መምህር ናይ ትግሬ ክትምህር ኢኺ ምስ በለኒ ኣነ ሰንቢድ ጥራይ ዘይኮንኩስ እቲኣ መምህር ገሪማትኒ ነይራ ካብኣ ዝኸበደት መፅኣትኒ ማለት እዩ።
1: 1977-78 ዓ ም ዝበዝሐ ክፋል መሬት ኤርትራ ሓረ ኣብ ዝኾነሉ ዝነበረ እዋን ህዝባዊ ግንባር ናቱ ስርዓተ ትምህርቲ መስሪቱ ስለ ዝፀንሐ ኣብተን ሓራ ዝወፃ ከተማታትን ገጠራትን ብኡ ንብኡ ንጥፈታት ትምህርቲ ጀሚሩ ጥራይ ዘይኮነስ ብኣላይነት ቤት ትምህርቲ ሳውራ ተማእዝዩን እዩ ዝካየድ ነይሩ። ካብ ሽዑ ጀሚሩ መንግስታዊ ቅርፅን ስርዓተ ትምህርትን ሒዙ ክሰርሓሉ ስለ ዝጀመረ ከዓ ዝተፈጥረ ሃጓፍ ኣይነበረን።
0: ብዙሕ ቦታታት እናሰዓረ ብዙሕ ቦታታት ሓራ ምስ ገበረ እንተላይ ከተማታት ክሳብ በዓል ክበረም ደቀ መሓረ ዝነበርኦ ኣብኡ ዝነበሩ ቆልዑ ማለት ከም መንግስቲ ኮይኑ ክሰርሕ ዝድርኽ ኩነታት ተፈጢሩ ማለት እዩ። ሓደ ካብቲ ክገብሮ ዝነበሩ ከዓ ቆልዑ ነይሮም ኣብኡ ትምህርቶም ማሃሩ ዘለዎም ወይ ዝመሃሩ ዝነበሩ ሞ ተቋረፆም ሽዑ ሓያት ዓቕሚ ናይ ህዝባዊ ግንባር እውን ምስ ቀደም ዝነበረ ሰቢቕቶም መሓይሹ ዓፃፂፉ ስለ ዝነበረ ኣብ መብዛሕትኡ ካብቲ ሓራ ወፂኡ ዝነበረ ቦታታት ትምህርቲ ከምዝጅመር ተገይሩ
2: ዝነበረ ናይ ዓድታት ምንዳብቲ ገሊኦም ናርኣይዎም ስድሮኦም ሓዊ ዝነደዱ እዮም ሸቕሎት ናይ ኣቦኻ ምስኣን ኣዴኻ ምስኣን እወ ዝኽትምና ተሰሚዕዎም ዝመፁ ቆልዑ እዮም ነይሮም።
4: ኣብ ወርሒ 7-78 ምዝላቕ ምስተገብረ ንሕና ቶም ቀያሕቲ ዕምባባ ነበርና ምስ ህዝባዊ ግንባር ኣዝ

ሰሪሕና ማለት እዩ። ሳሕል ሳሕል ሳሕል ገለ ክበሃል ከሎ ሲ ከምዚ ሙሉእ ሓደ ርእሱ ዝኽእለ ከተማ ገለ ከምኡ ኮይኑ እዩ ዝስማዓካ። ብዝኾነ ግን እቲ ምዝላቕ ሽዑ ምስ ጀመርና ኣብ መገዲ ከለና እዩ ጀሚርና ትሕሰብ ማለት እዩ ትጥሜት ገለ ገለ ሲ ኣብ መገዲ ከለና እዩ።

0: ድሕሪኡ ግን ነቲ ህላወ ናይቲ ክሳይ ንምፃር ገዳይን ዝበሃል ቦታ ነይሩ ኣብኡ ኮይድና ሓወልዕ እውን ዝበሃል ካልእ ኣግራብ ቆሪፅና መፅለሊና ሽዑ እቲ ክላሳት ዝኸውን እቲ መመገቢ ዝኸውን እቲ መውዓሊ ዝኸውን ፅላላት ኣብኡ ይጅመር ማለት እዩ። ሽዑ እዚ እናገበርና ከዓ ኣጋጣማኒ እቲ ኩሉ ግዜ ዛጭርሖ ናይ ህዝባ ጉንባር ኩሉ ሰብሲ ክምሃር በብዓቕሙስ ክምሃር እዩ ዘለዎ። ኣነ ሕጂ ከምርጫ ሕጂ እቲ ሽዑ ምስ መፃኹ ካብ ሓምሻይ ክፍሊ ምስቶም ኣብኡ ዘለዉ ተምሃሮ በቲ ሓደ ወገን ከማቦ በቲ ሓደ ወገን ከዓ ከምኦም ምርጫይስ ኣብ ክንቲ ምስቶም ተጋደልቲ ብፍላይ ምስቶም ኣባላት ምስም እውን ክምሃር ስለ ዝመረፅኩ ትምህርቲ ብኣ ጀሚረ
1: ብደረጃ ትምህርቲ ስለ ዝተባሃለት ናብታ ሳትረብ ከናቶም ሳልሳይ ክፍሊ ጥራይ ንበሃል ሳትረብ ሕጂ ኣዝያ ፅቡቕቲ ቦታ ምልክዕቲ ቦታ ኣኻውሕ ድበዝሓ ማይ ብብዝሒ ዝነበራ ቦታ ንነፈርቲ እውን ኣዝያ ድሓን ዝኾነት ደጀን ዝኾነት ቦታ ንዕንጨይቲ እውን ፅቡቕ ክሳይ ክትረክበላ ትኽእል ቦታ ኮይና ትስማዓኒ ኣይናውሐን እምበር ፅቡቕ ግዜ ከዓ ኣብ ሳትረብ ሓሊፈ ማለት እዩ። ካብታ ዜሮስ ናብታ ሳትረብ ከይደ ኣብታ ሳትረብ ከዓ ዝጠዓመ ኣለይትና ንዓና ክሕጉሳ ኢለን ዘይገብርኦ ነገር ኣይነበረንን። ምክንያቱ እንጀራ ባኒ ገለ ቅጫ ገለ መለ ዝነበረ ኣብኡ ሽዑ እንጀራ ክስንክታ ገለ ነገር ለውጥታት ክገብራልና ኢለን ጀሚረን ፅቡቕ ቦታ ሓሊፍና ኣጋጣሚ ምዝላቕ ስለ ዝነበረ ካብኣ ከዓ ኣዝሊቕና ማለት እዩ።
2: ኣዜሮ ሲ ከመይ ገይራ ስድራ ቤት ትኸውን ኩሉ ሰብ ሎ ነቲ ቆልዓሲ ሓዉ ከም ዘለዎ ሓፍቶ ከም ዘላቶ ኣቦ ከም ዘለዎ ኣደ ከም ዘላቶ ኮይኑ ተሰሚዕዎ ከም ዝነብር ንምግባር ተፃዕሪ ነይሩ። እዚ ለውጡ እዚ ከዓኒ ኣብ ሓፂር ግዜ ሲ ክንሪኦ ክኢልና ኢ ናብቲ ቀዳማይ ካልኣይ ዓመታት ርኢናዮ ማለት እዩ። ከባቢ 2,000 በፂሖም ኣዝዩ ትቁፅር እ ኣዝዩ ወሲኩ ማለት እዩ። ብኡ መጠን ከዓ ንዕኦም ዝምግባን ንዕኦም ዝምህሩን ቁፅሪ እውን ክትውስኽ ኣለካ። ሕዚ ካብ ክፍሊ ተዕሊም ብብዙሕ መፅአን ዘን ኣለይቲ ዝኾና ማለት እዩ። ዋላ መምህራኑን ካብ ክፍሊ ተዕሊም ካብ ኣብ ኩናት ተወጊኦም ግን ገለ ደረጃ ትምህርቲ ዝነበሮም መምህራን ክኾኑ ዝኽእሉ ንሰንከሉ እዚ ሕጂ ተኣኻኺቡ ኣብ ሓፂር ግዜ ሲ እዝዩ እዩ ዓብይዎ።
3: ተጋዳላይ ኣብ ተመደቦ ስለዘድምዕ ኣብ ዝመለፀ ዘይኮነ ኣብ ተመደቦ ስለዘድምዕ ከም ውድባዊ ዕማም ተቐቢሎሞ ድሎ ንድሎ ተላቢሶሞ እቶም ይበር ዘብሉ መምህራንን ኣለይትን እዮም ነይሮም።
4: ህዝባዊ ግንባር ሓርነት ኤርትራ ኣብ ዝቆፃፀሩ ቦታታት ኣብ ቆልዑ ዘናፃፀረ ጥራይ ዘይኮነስ ኣብ ልዕሊ ዕድመ ዜጋታቱን ኣብ ተጋደልትን ማሃይምነት ናይ ምጥፋእ ሓያል ዘመተ እውን የካየድ ነይሩ እዩ። በዚ መንፅር ቤት ትምህርቲ ሰውራ ኣብ ውሱን ቦታ ዝተሓፀረ ጥራይ ዘይኮነስ ንሃንቀውታን ድሌትን ህዝብን ተጋደልትን ንምምላእ ኣብ ሓራን ሓውሲ ሓራን ቦታታት እውን ኣድማ እስራሕ ዓሚመ እያ።
0: ማሃይምነት ምጥፋእ እውን ሓደ ካብቲ ዝዓበየ ጎስጋሲ ነይሩ። ስለዚ ማሃይምነት ምጥፋእ ኣብ ትሕቲ ኣብ ድሕሪ መስመር ፀላኢ እቲ ቅድሙ ኣብዚ ናይ በዓል ከባቢ ነቕፋ እዚ ከባቢ በዓል ዘራ ዘሎ ገለ ናይ ትግራይ ኣብያተ ትምህርቲ ተኸፊቱ ነይሩ። ድሕሪ ግን መፅናዕቲ ተገይሩ ኣብ ኩሉ እቲ ፀላኢ ድሕሪ ፀላኢ ድሕሪ ግንባር ዘሎ ንኣብነት ኣብ ምዕራብ፣ ኣብ ምብራቅ፣ ኣብ ደቡብ፣ ኣብ ሰሜን እዚ ጂ ሰሜናዊ በዚ በዓል ሽዕብ ከባቢ ኣብ ዘሎ ኢና ወፊርና
3: ክሳብ ግንቦት ኩሉና ፋሕ ኢና ንምህል ሰነት ኣኻኺብና ንዓላልብ ንምለስ ናይ ክልተ ወርሒ ሳሙኤል ኮሎስ ወሲድና መስከረም ከኣኒ ናናብ ቦታና ንኸይድ ብከምዚ በቲ ሓደ ነፍስና እናማዕበግና በቲ ሓደ ከዓ እቲ ውድብ ዝሃበና ዕማም ናይ ምጥፋእ መሃይምነት ኣብ ኩሉ ከባቢታት ኣብ ምስራሕ ኣቲና።
5: ኩሉ እቲ ንሓደ ቆልዓ ክግበረሉ ዘድሊ ክንክንን ናቤትን ከዓ ኣገብራሎም ነረ መምህራን እውን ከምኡ ተወፍዮም እዞም ቆልዑ እዚኦም እታ ዘላ ንዓቕሚ ፅዑ ጌርና ክንምህሮም ኣለና ዝብል ኒሕ ስለ ዝነበረ ዋላ እቲ ትምህርቲ ከተካየድ ዘድሊ ሓደሓደ ነገራት እንተዘይተረኽበ ተወፋይነት ናይቶም መምህራን ስለ ዝነበረ ግን ኣጠቃላለ ክትሪኦ ከለካ እቲ ዓይነት ናይቲ ትምህርቲ ዝነበሮም ብሉፅ እዩ ነይሩ እዩ ኣነ ዝብል
6: ሓደ ንቕሓቶም ልዑል ዝነበረ ኮይኑ እስምዓኒ እምበር ሕጂ ንሕና ንኣብነት ዘይ ትበሃል ነራ ደይርስዓ ሓኪም ኣብ በዓል ቀብርወት ኣነ ምስቶም ዓበቕሊ ሓሚሙ ነበሩ ዓበቕሊ ሓይመ ነረ ሽዑ ዓበቕካ ኩሉ ነብስ ካይ ድወፀካ በ ዳውካ ይትበል ዋላ ኩሉ በ መቐመጫ ከይትበል ገለመለ ኩሉ ዳሕራይ ጋንታ ክትፍለ ምስቶም ዓበቓ ትኸውን ሕጂ ተራቢላ ክዳውንትካ ውፅያ ገለመለ በኒየሎ ትመስል ገና ለክያ ገለመለ ብቲ ፀሓይ ኮፈሉ ዝብለካ ድሓር ኮፍ ምስልካ

0: እንደገና ሓፍክ ትብል ከለኻ ትቑስልኻ መሽለጥለጥ እዩ ዝብል መሊሱ ጥራሕ ማዕኮርካ ስለ ዘለኻ ማለት እዩ። ሕጂ እቶም ሽዑ ዝነበሩ ኣለይቲ እገርመኒ ዋላ ምግብናኻ ዋላ ገለ ዋላ ትፅሬትካ ገለ ብዓቕሞም እካያተሉካ ብጣዕሚ ብዘይመጠን። ምክንያቱ ርእዎ ኣለዎ ንሕና ከማ እናጓቡ ዝንበሃል ማለት እዩ በቲ ግዜ እቲ ክንደይ ንኣሽቱ ህፃናት ነይሮም በቃ ኣብ መደቀሲኦም ድሸኑ ገለ ነዚ ኩሉ ሲ ዋላ ሕጂ ትሪአኒ ዲኻ ኣብዚ ክንደይ ውርዝያት ደቂ ኣንስትዮ ኣለዋ ክንደይ እዚ ውርዝያት ሰብ ሓዳር ኣለዋ ነዘን 4-5 ቆልዑ ከኣለ ደ ክእላ ስድራ ቤታት ትርኢኻ ማለት እ እቲ ኣብቲ ግዜ እቲ ግን ሲ ንኣማይት ቆልዑ ከም ጌርካ ክትኣልዮም ቀሊል ኣይኮነን ሪጋ ጌርካ ክትሓፅቦም ከም ደቅኻ ክዳውንቶም ሓፂብካ ሓፂብካ ክተቐምጦም ፅሬቶም ክትከባተሎም ፅፍሮም ክትሰደሎም ዝብለካ ዘለኹ ሕማማት ከም ደቅኻ ርኢኻ ኣብዛ ሰዓ እዚኣ ኮንካ ቀላል ነገር ኣይኮነት።
1: ዜሮ ብጣዕሚ ፅቡቅ ቦታ ንተምሃሮ ክኸውን ዝኽእል ቦታ ዓበይቲ ግራብ ዘለዎ ቦታ ሻሕ ዝበለ ሕፅው ፅቡቅ ቦታ ንተምሃራይ ክኸውን ዝኽእል ቦታ ኮይኑ ይስማዓኒ። ስንጭረታት ዝበዝሖ ጎላጉል ኣብቲ ማእከል ዝበዝሖ ከምኡ እዩ ፀኒሕኒ። ዓሶ ከዓ ቀልጢፋ ስለ ዝተቀበለትኒ ዛይድሲ ኣዝያ ኣልያትኒ ይብል ኣብ ሓንጎለይቲ ክርስቶስ ዘይክእል ስንብራት ኣንቢራትለይ። ምክንያቱ ሓደ ንኣሽቲ እዩ ብዝተፈላለየ ዓይነት ቦታ ዝመፀ እዩ ብመትሓት ዝመፀ ብከበሳ ዝመፀ ኩሉ ዓይነት ቋንቋ ዝዛረብ ኣብ ሓደ ጠርኒፋ ንኩልና ሓደ ዓይነት ኣር ትርኤና ስለ ዝነበረት ፍቅሪ ትህበና ስለ ዝነበረት ንዝሓመመ ትበፅሕ ትርኢ ንዝናፈቀ ተተባብዕ ስለ ዝነበረት ኣነ ብጣዕሚ ፅቡቅ እየ ተቐቢለ ዮ። ኩለን መምሃራናን ኩለን ኣለይትናን ሲ ለይቲ ተሲእካ ሰዓት 5 ከይድካ ኢኻ ትሕፀብ ክትሕፀብ ክትከይድ ከለካ ዛይድ ምሳኻላ ተን ኣለይቲ እንዳ ሓፅባኻ ተን ኣለይቲ ዝለዓለ ተራ ዝነበረን ኣለይትና እየነ
2: ኣብቲ ዋጋእ ስራዊት ዝነበሩ ሰንኪሎም ናብቲ ቤት ትምህርቲ ዝመፅኦም እቶም መብዛሕትኦም መምሃራና ነበሩ ሽዑ ዋላ ንትምህርቲ ንክምህሩ እውን ዝወሰዶ ኮርሳት ኣይነበረን። ብሓፈሻ ግንቲ ኣመሃህሮኦም ኣዝዩ ብሉእ ዝኾነ ልክዕ ከምዚ ኖርማል ኣብ ሕጂ ዘለዉ ደቅና ተማሂሮም ዝመፁ ዘይኮነ ከም ኣመሃራንካን ከም ወለድኻን እዮም ሳቶም ፍሉይነት ኣለዎም ኣብ ኩሉ ነገራትካ ዮም ኣብ ትምህርትካ ጥራይ ኮኑ ዝከባተልካ ኣብ ጥዕናኻ ኣብ ፅልኤትካ ኣብመጋግባኻ ኣብ ሓፈሻዊ ኣብ ኩሉ ሂወትናትካ ከመይ ጌርካ ቀሲንካ ክትምሃር ከም ዘለካ እዮም ዳሓሱ እምበር ብዛዓታ ተዋሂባቶም ዘላ ኣርእስቲ ሚሮም ካ ጥራይ ኮኑ ንኸዱ ዳሓሩን ከምዚ ሕጂ ንሕና ንደቅና ገንዘብ ከፊልና ካልኣይ ሳልሳይ ግዜ ትምህርቲ ነምህሮም እሳቶም ካብ ታሕቲ ካብዚ ታሕቲ ዜሮ ካብቲ ምውዓሊ እዮም ናብቲ ቦታና መፅኦም እዮም ነቲ ዝደኸመ ተምሃራይ ኣብኡ መፅኦም በዕሎም እዮም ብወለንቶኦም እዮም ዘረድኦ ምክንያቱ ምስቶም ካልኦት ተምሃሮ ከክበሉ ዝኽእል መገድታት እዮም ዝፈጥሩ ነይሮም። ሕጂ ምስ ኩሉ ኩነታቶም ክትሪኢ ከለካ ኣዝዮም ንዓና ሓለይቲ ሓልዮት ኣለዎም ድንጋፅ ኣለዎም ምስቲ ዕድሜናን ካልን እ ብጣዕሚ ሳቶም ሓያላት መምሃራን እዮም ቶም መምሃራና
0: ማለት እቶም ቅድሜና ዝነበሩ ዕብዕብ ዝበሉ ሰባት እቲ ምዝላቅ እንዳረሓቀ እንዳረሓቀ ምስከደሲ ንሱዳን ገፅና እንዳቀረብና ምስከድና ኣብ በዓል ሃወልዕ ምስ በፃሕናስ እቲኣ ሰጊርካ ሱዳን እያ ግለ ተባሂሉ ሕጂ ቶም ዓበይቲ ንሕና እንታይ ክንገብር ኢና ሱዳን ክንከይድ ከም ሰብና ክንዋጋ ኢና ኢሎም ዳርጋ ዕድማ ኮይኑ ማለት እዩ ከይዶም ንዓራክ
3: እየ ቤት ምርሲ ሰውራ ኣብ ውሽጢ 5 ዓመት ኣድማዕ ውፅኢት ክሕፈሶ ስለ ዝኽኣለ እቶም ኣብ ሰውራ ዝተምሃሩ ተምሃሮ ኣብ 1983 ዓመተ ምህረት ኣብ ሓራን ሓውስ ሓራን ቦታታት እንዳተንቀሳቐሱ ሰፊሕ ዘመተ ምጥፋእ ማሃይምነት ከካይዱ ክኢሎም እዮም። እዚ ኩነቲ ኣብ ህዝቦም ዘስረፅዎ ፍልጠት እቲ ውድብ ጠፊኡ ኣብ ዝበሃለሉ ዝነበረ እዋን ሓያል ፅርዋ ክትሕድር በቂዐ እያ።
4: ጌና ኣብቲ ቃልቲ ከለና ዝፈረዩ ናብቲ ሓራ ቦታታት ከይዶም ህዝቦም ክምህሩ ጀሚሮም ኣብ 83 ከዓ እቲ ሰፊሕ ናይ ምጥፋእ ማሃይምነት ዘመተ ኣብ ድሕር መስመር ኣብ ኩሉ ከባቢታት ከዓ ብሰፊሑ እቲ ዘመተ ከዓ ተምሃሮ ቤት ትምህርቲ ሰውራ ዝነበሩ እሳቶም እዮም ከይዶም ዘሚቶም ማለት እዩ።
5: እቲ ብዝተፈላለየ ምክንያት ካብ ስድራ ዝተፈለየ ህፃን ከምዘየስተማስል እቲ ናይ ስድራ ሓልት ከምዘይጎድሎ እዚ ዓይነቱ ኣተኣላለያ ፅቡቅ ስለነበረ ክሳብ ክንድኡ ናይ ፅምዋ ካብ ስድራ ናይ ምፍላይ ባህልያትን ሕማማትን ኣብ ተምሃሮ ቤት ምሰውራ ኣይነበረን። ብፍላይ ኣብቲ መጀመርታ ከዓ ቁፅርና ውሑድ ብምንባሩ ከዓ እቲ ናብላ ዋላ ሙሉእ ሙሉእ ጥጣሓይ እምበር ብተዛማዲ ድሓን ነይሩ።
1: እዚ ኣቦታት ካብቶም መምሃራን ፍልይ ድበሉ እዮም ኣብ ቤት ትምህርቲ ዝረኽቡካ መምሃራንካ እዮም ኣብቲ ጋንታታትካ ዝረኽቡካ ከዓ

0: ኣቦታት እዮም ዝበሃሉ ነይሮም። ንኣብነት ሕጂ ንሳትረብ ዝኸደ ወዲ ሃይለ ስዩም ሃይለ እዩ ነይሩ። ብጣዕሚ ኢና ኣነ ስጋብ ሕጂ ወላ ኩሉ ነገራት ሲ ናይ ብሓቂ ኣቦ ናይ ብሓቂ ኩሉ ኢና ረኺብና ዓብና እያ ዝብል ኣነ። ምክንያቱ ሓደ ቆልዓሲ ኩሉ ነገር እዩ ዘድልዮ፣ ፍቕሪ የድልዮ፣ ምሕብሓብ የድልዮ፣ ኩሉ ነገር ምፅራይ የድልዮ፣ ምእላይ የድልዮ፣ ምምካር የድልዮ፣ ኣደ ተድልዮ። ኣዴታትና እተን ኣባላት እየን፣ ኣቦታትና ከኣሶም ከዓ ዝኾነ ነገር ንዓኣቶም ነጊርካዮምሲ ኣብ ሓደ ስድራ ቤት ኮንካ ከማ ስትበኣ ስትጋራጮ እዛ ንፈልጣ ዘለና ሕጂ እያ። ኣብኡ ግን ብጣዕሚ ትተኣላልያናስ ዝኾነ ነገር ሲ ኬድካ ንዓኣቶም ክትነግሮም ከለካስ በቃ ይቕበሉካ እሞ እቲ ትደልዮ ከዓስ ይኾኑልካ። ብሳይንሳዊ ኣገባብሲ ሓደ ህፃን ወይ ሓደ ቆልዓ ሓደ ንእሽተይ ክረኽቦ ዝኽእል ሲ ንረኽቦ ነይሩ ኮይኑ እዩ ዝስማዓኒ። መምሃራንካ ኣብ ትምህርቲ እንተሓሚቕካ መፂኦም እንታይ ከም ምዃንካ ምስቦታትካ ይዛረቡ። ምስቦካ እንድሕር ዛረብ ኮይኑስ ብናፍቆ ድዩ ብካልእ ዲኻ እንታይ ኮንካ ተሓምቕ ዘለካ እንድሕር መምህርካ ዝዛረበልካ ኮይኑ ጥራስካ እንታይ ኮንካ ሎሚ ኢሉ ድሓተልካ እንድሕር ኮይኑ ሲ ከምዛ ሕጂ ንሕና ደለና እያ ማለት እዩ። ሕጂ ሲ ኣነ ክሪኦ ከለኹስ እቲ ሓደ ቆልዓ ክረኽቦ ዝግብኦስ ረኺብና እየ ድብል ብደቤይ ትምህርቲ መምህራና በቲ ጋንታታት ኣቦታትና በቲ ከዓ ኣለይትና
1: ድሕሪኡን ሕማማት ነይሩ ታይፎይድ ነይሩ ዓሶ ነይሩ ታይፎይድ ሕጂ ታይፎይድ ሓየመ ነረ ርእሰይ ምልጥ ኢሉ ፀጉሪ ይብልካ ገለ ይብልካ ትተርፍ ሃተፍተፍ ትብል ማይ ገይሮም ክሳይ ገብርካ ፈውስረስ ንገለ ቁርሲ ዳሊኻ ለይቲ ድቃስ እውን የለን ክስንክታይ ሓድራ ንጎ ቁርስካ ገብራልካ ኣቁርስን ኣምስሕን ኣድሪረን እዚ ኩሉ ዝብለካ ዘለኹ ፀገማት ንክፈት ሓሰይ ቀሊል ኣይኮነን ብፍላይ ቤተን ደቂ ኣንስትዮ ዝነበራ ማለት እዩ። እቶም ካልኦት ኣቦታት ዝበሃሉ ከዓኒ ምሳኻ ዕንጨት ወፍሩ ሒዞም ከዓ ንዓኻ ኣብነት ክኾኑ ገለ ገረብ ቆሪፆም ዕንጨት እዚ በቃ ከምዚ ህርኩታት ስድራ ቤታት ጌርካ ክትሓስቦም ትኽእል ኢኻ ልዕሊ እዩ ከማን
2: ብዝተፈላለየ ኩርና እዩ ኣዝሊቑ ማለት እዩ። ምዝላቕ ኣዝዩ ከቢድ ግዜ ናይ ቤት ምሰውራ እዩ ነይሩ። ግን እዚ ክብለካ ከለኹ ሕጂ ካብ ናብ ቀብርአት ሃወልዕ ናብ ግልዕ ዓየት ኩሉ ግህተብ ጀልሃንቲ ኩሉ እዚ በፂሕናዮ ማለት እዩ። ኣብ ገሊኡ ክልተ ወርሒ ኣብ ገሊኡ ሰለስተ ወርሒ ገለ እናተቐመጥና ማለት እዩ።
3: ፍልቂ 78 ክሳብ ፍልቂ 80 ቤት ምሰውራ ኣብ ላዕልን ታሕትን ያሕሊፈት። ካብዚ እዋን እዚ ትምህርቲ ተቐረፅን ኣብቶም ኮፍ ንብለለን ሰለስተ ወርሒ ድአን ኣርባዕተ ወርሒ ተምሃራይ ይምሃል መምህር ይምህል እቲ ሕልና ብተምሃራይ ልዑ ነይሩ ብመምህራን ከዓ ኣዝዩ ፅቡቅ ነይሩ። ናይ ሽዑ ነበረ ምድላዋቶም ካበዮም ፅቦ ነይሮም ተዓቕሚ ካበይ ረኪቦሞ እቲ ተመክሮ ምናልባት ውሑዳት ኣብ መንጎኦም ናይ ከምኡ ልምዲ ዝፀንሖም ኣብ ምእላዮም ታላ ነይርዎም ክኾኑ ይኽእል እዮም። ብዓብኡ ግን ለውጢ ክስዝፃለኒ ዝብል እምነት ስለነበሮም እቶም ናይ ሽዑ መምህራና ነቲ ሞያ ተላቢሶም እቲ ናይ ብሓቂ ክሃንፅዎ ዝግባእ ሰብ ሃኒፆም
1: ዝገርመካ ከማ እቲ ንብረት ብጉልበት እዩ ንመንሽሙ መፅኡ ንዓራርብ ናይ ቤት ምሰውራ ጉልበት ንብረት ብምሉኡ ገዳይም ዝበሃል ቦታ ኣሎ። ሓንቲ መኪና ነራ ካብ ጀልሃንቲ ንገዳይም ተምፆ ካብታ ገዳይም ከዓ እቶም ኣጓበዝ ጉልበት ዘለዎም ዝበሃሉ ንዝባ ነውፅዎ ካብኡ እንደገና እቶም ማእቶት ዝነበርና ከዓ ብፀልማት ኢካ ከዓ ዝሰርሑ ዝኩሉ ካብኡ ከዓ እንደገና ንመንሽሙ ተምፆ ናብቲ ቤት ትምህርቲ ናይ ዓራርብ በቃ ድሕሪኡ ሓድሽ ቤት ትምህርቲ ክስራሕ ጀሚሩ ማለት እዩ። ኣንደርግራውና ተሰሪሑ ክላሳት ተሰሪሑ ኣብኡ ውን ምሳና ተሓዊሶም ምሩኻ ተሰርሑ ነይሮም። ከምዚ ነይሩት ሂወት ብድሕሪኡ ዝበልኩካ ናይ ምድላው ናይ ሻድሻ ኣብራር መፅያ ኣብ 81 መወዳእታ ወራ 10 ተቢሉ ምስቶም ከባቢ 500 ንኸውን ናብ ሰራዊት ተመደብና ምስኦም ከዓ ናብ ሰራዊት ተመዲበ
4: ተምሃሮ ቤት ትምህርቲ ሳውራ ደቂ ዓባይ ድስቲ እንዳተባሃሉ ዝፅውዑ ኣባላት ደቂ ሓንቲ ስድራ እዮም ነይሮም። ስድራ ቤቶም መምህራኖምን ኣለይቶምን ክኾኑ ከለዉ ተምሃሮ ከዓ ኣሕዋት ኮይኖም እዮም ሓሊፎሞ። እቲ ሓልዩ ዝመልኦ ኣተኣላለያ ብሓባር ምንባር ጥዑምን ፅንኩርን እዋን ብሓባር ምስጋሮም ኣብ መንጎኦም ዝፈጠሮም ምትእስሳር ኣዝዩ ፅኑዑን ምቁርን እዩ። ከምኡ ስለ ዝኾነ ከዓ ኣብ ሕድሕዶም ሰሪፁ ዝነበረ ፍቕርን ሓድነትን ኣብ ሎሚ ኮይኖም እንክዝክርዎ መግለፂ እዮም ዝስእንሉ።
5: እ ዝኾነ ሰብ መታ ዓብይ ገለ እዩ ዝብለና ቤቶም ሰብ መታ ዓብይ ዶም ብለና መታ ዓብይ ይኮነና ግን ንሕና ኣሕዋት ኢና። ምክንያቱ መታ ዓብይ ዝበሃል ዋላ ኣብ ሓደ ገዛውቲ ዝነብር ክኾን ይኽእል ሽዑ ክትፃወት ውዒል ካብ ገዛውትኻ ገዛኻ ኢኻ ትኸይድ ምስ መስየካ ንሕና ግን ገዛ ንኸዶ ይብልናን ብሓንሳ ኢና ኣብ ሓንቲ ማኣዲ ኣለና

0: ኣብ ሓንቲ ኮቦርታ ኢና ንድቅስ፣ ኣብ ሓንቲ ቤት ትምህርቲ ኢና ንምሃር። ሙሉእ ህይወትና ሲ ንፈላለየሉ ነገር የለን። ኣብ መደቀሲ ንፈላለየ፣ ኣብ ትምህርቲ ንፈላለ፣ ወይ ኣብ ምውዓላይ ንፈላለየና። ብሓንሳ ስለ ዝኾና ሓንቲ ስድራ ቤትና ነርና። ሕጂ እቲ ስድራ ቤት ምዃና ኸ ኣዝዩ ምቁር ዝኾነ ህይወትና ኸንሕልፍ ታሽሚ ጌርና ያገዲድና። እታ ደስ ዘይተብለና ነገራት እንተ ሃለ ሓንቲ እያ ነራ። እዚኻ ንኩላና ትጸሉ ማለት እዩ፣ ነቶም ዓበይቲ፣ ነቶም ናእሽቲ፣ ዋላቶም ካባና ዝናሱ። ምክንያቱ ኣብኡ ምንባርና ጥራይ ዘይኮነ ሲ እቲ ክንጋዘል ዘይምኻድና ኣብ ውግእ ዘይምእታውና ከምቲ ዝኾነ ተጋዳላይ ዕጥቃ ዓጢቕና ከላሽና ሰኪምና ዘይምኻድና ተደየ ኮይኑ ካልእቲ ህይወትና ንስከፈሉ ወይ ከዓኒ ሕማቕ ህይወት ነርና ኢልና ክንዛረበሉ ንኽእል የለን። ከምኡ ስለ ዝኾነ ኢና ስጋዕ ዝሰዓ ዚ ሕጂ ብዛዕባ ስድራ ቤትና ይኮነ ናሓት ብዛዕባ እቲ ኣብኣ ብሓንሳ ዝዓብየ ምሳይ ኣብ ቤት ምሶራ ብዛዕባኡ ካሓትት ያ ንዓይታ ትቐለኒ ካብ ሓወይ መሰድካ በደይ ተወልደ ወይከቦይ ተወልደ ገዲፈ ዚ ዝያዳ ዝሓተሉ ኣነ ዋላ ስጋዕ እዚ ሕጂ እዚ እቶም ብሓንሳ ኣብ ሓንቲ ኣባይ ድስ ዝዓበና ሰባት ኢና።
1: ልዕሊ ኩሉ ኣካዳሚ ይኮነን ሃኒፀሞን ብ ተምሃላይ ቤተሰቡና ሃገራውነት፣ ፍቕሪ ስራሕ፣ ምክብባል፣ ሓድነት ተምሃላይ ቤተሰቡና ብጀካቲ መለለይ ሽሙን ወይ ሳጉኡን ኣባሓጉኡ ዶ ዓዲ ዶ ዓለይቲ ዶ ቀቢልኡ ዶ ሃይማኖቱ ዶ ኣይፋለጥኒ። እዚ ሓደ ካብቲ ቤት ምሰውላ ዝሃነፀቶ ክብርታት እዩ። ፍቕሪ ስራሕ ማእቶት ዘይኮትኩል እዩ ዝበኣስ ተምሃላይ ቤት ምሰውላ ሓይልታት ዘይኮትኩል እዩ ዝበኣስ ኩቱል ሓሊፉ ንሱዳን እንተኸይደ ባዕሎም ክመውስኒ እዮም ስለ ዝብል ሱዳን ከይዱ ናብቲ ቤት ፅሕፈታትና ኢዱ ሂቡ ኣነ ክጋደግ ትመውስኒ ትኹንኩም እየ ዝምለስ ተባሂሉ ፍለ ተዕሊም ዝምለስ ቤት ምስ ሰውራ ውሑድ ኣይነበለን።
2: ቤት ምስ ሰውራ ኣብ እዋን ቃልሲ ተካእት ወለዶ ኣብ ምምልማል ዝተፃወተቶ ተራ ዓብዪ ነይሩ። ብዙሓት ካብቶም ኣብ ማእኸላይ ቤት ምስ ሰውራ ዝተማሃሩን ኣብተን ብቤት ምህርቲ ሰውራ ዝምእዛና ኣብ ክፍላት ሰራዊት ዝነበረ ኣብያተ ትምህርቲ ዝተምሃሩ እውን ሕድሪ ቀዳሞት ተጋደልቲ ተሰኪሞም ምእንቲ ነፃነት ኤርትራ ህይወቶም በጀም እዮም። በዚ መንፅር ውልዶ ሓይሊ ባሕሪ ኤርትራ እንክዝክር ቤት ትምህርቲ ሰውራ ይዝክር። ድሕሪ ነፃነት ዝቆመ ሓይሊ ኣየር ኤርትራ እውን እንትኾነ ዝበዝሑ ካብ መስረቱ ተምሃሮ ቤት ትምህርቲ ሰውራ እዮም ነይሮም። ሎሚ ኣብ ዝተፈላለየ ትካላት መንግስቲ ካብ ዝተሓተ ክሳብ ዝለዓለ ፅፍሒ ተመዲቦም ንሃገሮምን ህዝቦምን ብተወፋይነት ኣብ ምግልጋል ዝርከቡ ኣባላት ቤት ትምህርቲ ሰውራ ኣዝዮም ብዙሓት እዮም። ቤት ትምህርቲ ሰውራ እምበኣር መልማሊትን ተረካቢትን ሕድሪ ኮይና ምእንቲ ክትቅፅል ታሪኻ ናብ ወለዶታት ክትሰጋግር ሃገር ኣብ ምህናፅ እውን ከቢድ ሓላፍነት ይፅበያ ኣሎ።
1: ፅዒራ እያ ብብዙሕ ፅንኩር መስርሓት ሓሊፋ እያ ማዕለት እቲ ፅቢታ ኣፍልያ እያ ውፅኢቱ ከዓ እዚ ኣብ ተፈላለየ ባይታ ንሪኦ ዘለና ተለፊ ሕጂ ሕዶ ናቱ መልኣያ እዩ። ትምህርቲ ኣብ ኤርትራ ናፃ እዩ ኣብ ኩሉ ደረጃታት ንሕናስ ምስ ድኽነትና ዝኸይድ ኣይኮነን እዚ ውሳነ እዚ ግን እንተ ተማሂሉ ፅባሕ ዘሎሚ ዝኽሰር ዘሎ ክምለስ እዩ ክወሓስ እዩ ተሃገር ዝብል ሓያል ፖለቲካዊ መልገፂ ስለ ዘለዎ እቲ መንግስቲ ዝወሰደ እዩ። ውፅኢቱ ከዓ ንሪኦ ኣለና ንኩሉ ብመዕለ ናይ ምምሃል ዕድል ፈጢርና ኣለና። ምናልባት ኣብ ላዕለዋይ ደረጃ ብገንዘብካ ነርተ ዝኸውን ክናይ ኣካል ካብዚ ሕብረተሰብና ክምሃል ምክኣለወይን ካልእ ሕተይ
3: ኣብ ቤት ምሶራ ምዕባየ ኣብ ቤት ምሶራ ምእታወይሲ ዝያዳስ ውሽጣዊ ምልእነት ምልእቲ ኮይነ ጥራይ እየ ዝብል ብትምህርቲ መራኸሲበ እየ ከምዚ እየ ክብል ኣይክእልን ኣነ ምክንያቱ ከምዛ ዝብለካ ዘለኹ ብኩሉ ነገር ግን ፍቅሪ ሃገር ዘለዋ ፍቅሪ ሰብ ዘለዋ ሃገራውነት ዘጥቃዓ ናይ ስራሕ እነት ዘለዋ እቲ ሓደ ፃዕራም ሰብ ክኾነ ዝግብኦስ ኮይነ ዓብየ እየ ዝብል ውሽጣዊ ምልእቲ ገይሩስ ዓብየኒ እየ ዝብል
0: ኣነብቲ ዝነበርኮ መራከቢታት ስታፍ ቦጠሎን ነረ ካብ ስታፍ ቦጠሎን ስታፍ ብርጌድ ካብ ስታፍ ብርጌድ ስታፍ ክፍለ ሰራዊት ነረ ካብኡ ከዓኒ ብደረጃ ማእክልነት ቦጠሎን ተመዲበ ክሰርሕ ማለት እዩ። ድሕሪኡ ኣብ መራሕ ቦጠሎን ከዓ ናብ ደረጃ መራሕ ብርጌድ ደይበ ሕጂ ከዓ ሰዓት እዚ ከዓኒ ከም ሓለቓ ስታፍ ክፍለ ሰራዊት ናይ 23 ኮይኑ ከዓ ኣብኡ ተመዲበ ሰርሕ ኣለኹ ማለት እዩ። ስለዚ ዋላ ብቲ ተዋጋእ ሰራዊት ልካ ከምዚ ኣነ በፂሐ ዘለኹ ደረጃ ድበፅሑ ብዙሓት ኣለውና ትሕተይና ዘሎ ፅፍሒ ኹን ናብዚ ንሕና ዘለናዮ ፅፍሒ ብዙሓት ኣሎ ማለት እዩ። ኣብዚ ውትድርና ተርኢና ውን
4: ደቅና ቤት ትምህርቲ ሰውራ ተውራሪ እቶም ዝለዓለ ተራ ተማሂሮም ኣብ ዝለዓለ ደረጃ በፂሖም ዓብ ኣበርክቶ ኣብ ግዜ ገድሊ ገይሮም ሕጂ ምህናፅ ሃገር ዓብ ተራ ገይሮም ከምዚ ዝበልናዮ ቴክኒሽያናት መምሃራን ዝበዝሑ መምሃራን ከም ሓለፍቲ ድዮም ከም ተራ ኩሎም ሓለፍቲ እዮም ናይ ትምህርቲ እዚኦም ዓብ ተራ ዝተፃወቱ

0: እዮም ፍተውራሪ ኩሎም
1: ሓደ እቶም ሽዑ ዋላ ብዕድመ ክትሪኦ ከለካ ሲ እቶም ሽዑ ዝነበሩ ሓለፍቲ ናይ ትውድብ ሲ ዕድሚኦም ደቂ ክንደይ ነይሮም ኮኑ ኢልካ እንዳል ሓሲብካስ ሓደ ብልሑም ሞከ ኣብ ስንጭሮ ናይ ሳሓል ኮንካ ከምኡ ሓሲብካስ ነቲ ከቢድ ነቲ ዓብይ ዝበሃል ፀላእ ናይ ደርጊ ኣውዲእካስ ሃገር መፅያስ እዞም ሰባት እዚኦም ከም ዝክኾን እዮም ኢልካ ክትሓስብ ምክኣል ንባዕሉ ሲ ቀሊል ታይሽሙ ይኮነን ስለዚ ቀለልቲ ሰባት ኣይነበሩን ብሓፂሩ ሲ ሓያላት ሰባት ከም ዝነበሩ እዩ ኣነ ዝርዳእኒ
2: ከም ውፅኢቱ ከዓ እዚ ድሒሩ ዝመፀና ኣብነት እዚ ናይ ዘመተ ንበሎ ኣብ ክፍልታት ውድብ ክሳብ ሕጂ ክሳብ ኣምባሳደራት ኣዘዝቲ ክፍለ ሰራዊታት መራሕቲ ትምህርቲ ኮይኖም ዘለዉ ውፅኢት ቤት ትምህርቲ ሰብራ እዩ ዋላ ኣነ ንዓይን ኣብነት ከም ኢብራሂም ሲ እዛ ሕጂ ኣነ በፅሐያ ዘለኹ ደረጃ በፂሐ ንክቕፅል ሸይብ ዝገበረትኒ ቤት ትምህርቲ ሰብራ እዩ ኣነ ከምዝበልኩ ከዓ ክጋደል ከለኹስ ወዲ 14 ዓመት እየ ንሜዳ ወፅአ ድሕሪኡ ተወጊአ ኣብ ኣጋጣሚ ምስቲ ዕድመይ እውን እቲ ምቹእ ኩነታት ተፈጢሩ ኣብኡ መፅአ ማለት ዕድለይ ኮይኑ ትምህርቲ ግን ካብ ሓምሻ ሄለ ጀሚረ ክሳብ ዘመተ ከይድና ድሕሪ እቲ ኣብ ዝተፈላለየ ናይ ውድብ ንጥፈታት እናኸድና ናፅነት ምስ መፀው ናብ ዝቐፂልና ትምህርቲ መንግስቲ እውን ኣስኮላርሽፕ ሂቡኒ ንዓመትን ገለን ዓዲ እንግሊዝ ከይደ ነይረ ድሕሪ ብፖስት ግራጅዌት ተመሪቐ መፅ እቲ ኣነ ሒዘ ዘለኹ ቅርፂ እዚ ሕጂ ኢብራሂም ተባሂለ ኮታስ ሒዘ ዘለኹ ሲ ውፅኢት ቤት ትምህርቲ ሰውራ እዩ ከማይ ከዓ ብዙሓት ፈርዮም እዮም ከማይ ሲ ብሓቂ እቲ ራይ ናይቲ ውድብ ዝነበረ ሎሚ እውን መንግስቲ ምስ ኮነ ነቲ መንግስታዊ ዕማማት ዘማእዝኑ እዞም ብምሉኦም ኣብ ዝተፈላለዩ ትካላት ኣብነታት ተልካ ንገልፀልካ ክእል እየ ውፅኢት ቤት ትምህርቲ ሰውራ እዩ
3: ብጅግንነት ዝሓለፈ ብዙሕ ምናልባት ዝሕጂ ኣለው ንብሎ ዘለና ተምሃራይ ቤት ምሰውራ ብቅፅሪ ክንሪኦ ከለና ኣዝዩ ውሕጅ ምስ ቤት ምሰውራ ዘፍለየቶ ዝበዝሐ ኣብ መስርሕ ገድሊ ግቡኡ እናፈፀመ ተሰብኡ እዩ ስለዚ እቲ ሞያን ኣበርክቶ ንቤት ምሰውራ ኦልሬዲ ተራእዩ ነይሩ እዩ ውድብ ኣብ ዝተፈላለዩ ኣካላት ናይ ውድብ ኣብ ሰራዊት ግቡኡ ርኢ ድሓር ግን ካብዚ 83 ከምዝብለ ካብቲ ናይ ስራሕ መምሃር ልክዕ እቲ ናይ መምህራኑ ፀባይ ተራቢሱ እቲ ተመክሮ ኣጥርዩ ናብ ሞክሮን መምህር ዝበፅሓሉ እዋን እዩ ማዕሪ ማዕሪኡ ኣብ ሓይሊ ባሕሪ እዚ ናይ በዓል 88-90 ድሓር ተገብረ ናይ ፈጣናት ስራሕ ከም ግራውንድ ቴክኒሽናት ከም ፓይሎት ናይተን መራኸብ ኮይኖም ዝሰርሑ እቶም ዝበዝሑ ቤት ምሰውራ እዮም ስለዚ ኦልሬዲ ናፅነት ቅድሚ ምምፅኡ እቲ ፍለ ናይ ቤት ምሰውራ ተራእዩ ይፀኒሕ እዩ
2: ረኣይ ናይ ህዝባ ጉንባር ሲ ሓንቲ ዓባይ ራይ ህዝባ ጉንባር ንኣብነት ጥራይ ንትምህርቲ ንገለ ዘይኮነስ ኩሉ እንትናዊ ምዕባለ ንሓዋሩ ንኤርትራ ንምምፃእ እዩ ተጋዲሉ መፂኡ ከዓ ብፍላይ ግን ኣብ ትምህርታዊ መዳይ ምናልባት ንኣብነት ዚ ናይ ትጫዕትየን ብሄራት ኣብ ውሱናት ብሄራት እተዘይኮይኑ ስርዓተ ትምህርቲ ስርዓተ ፅሕፈት ኣይነበረን ነዚ ስርዓተ ፅሕፈት ተኣታቲስ ንኣብነት ሳሆ ንበሎ ሕጂ ኣነ መጀመርያ ናይ ሳሆ ፓነል ዝሰርሕ ነይረ ካብ ባዶ ተበጊሰ እቲ ስርዓተ ፅሕፈት እዚ ብምሉእ እዚ ክሳብ ሕጂ ሻሙናይ ክፍሊ ንፅሕፈሉ ዘለና መፃሕፍትን እዞም ዜጋታትን ብምዑሪ ማሕበራዊ ፍትሒ ነብሶ ከፍ ቋንቋ ሲ ፔዳጎጂካሊ ክትሪኢ ከለካ በቲ ዝርዶ ቋንቋ በቲ ዝመልኮ ቋንቋ እንድሕር ተማሂሩ እንዲቲ ትምህርቲ ብግቡእ ዝሕዝ እዚ እውን ረኣይ ኮይኑ ረኣይ ዝነበረስ ግብራዊ ኮይኑ ሲ እዚ ምዕሩይ ትምህርትታት ኣብ ኤርትራ ተዘርጊሑ ዘለውን ፍረ ናይ ቤት ትምህርቲ ሰውራ እዩ

0: ሰላም ከመይ ፀኒሖም ዝኾርኩም ተኸታተልቲ፣ እዚ መደብ እዚ ምክንያት መበል 50 ዓመት ዝኽሪ ምስራት ቤት ትምህርቲ ሶራ ንካይዶ ዘለና ቃለ ምሕተት እዩ። ዕድማት ኣጋይሽ ኣለውና። ዕድማት ኣጋይሽና ድማ መምህር ኢብራሂም መሓመድ ከምኡውን መምህር ስቶም ሰይድ እዮም። እንኳዕ ደሓ መፃኹም። ብመምህር ስቶም ክጅምር፣ ናብ ቤት ትምህርቲ ሶራ መዓስ ኢኸ ተፀምቢርኪ? ቤት ትምህርቲ ሶራ ክብ ከመይ ኩነታት ነይሩ ሽዕብቲ እዋነቲ?
1: ኣነ ብሽሕን 978 ምዝላቕ ዝነበረሉ ግዜ ኣጋ ሽዑየ ካብ ባህሊ ውድብ ናብ ቤት ትምህርቲ ሶራ

0: መምህር ትግሪ ሽዑ ቤት መሰውረ ዜሮ ነይሩ ሽዑ ኣብኡ ኸይድ ብኣጋጣሚ ድሕሪ ቅሩብ ግዜ ከይበላዕኩ ምዝላቕ መፅኡ ሕጂ ምስቶም ኣሃዱ ኣዝሊቐ ማለት እዩ ቀልዑት ሒዝና በብሸነኽካ እዩ ነይሩ እቲ ምዝላቕ ገሌ ብካሊእ መንገዲ ኸይድ ገሌ ብካሊእ ንሕና ግን ዝሓዝናዮም ቀልዑትን ንሕናን ብሃወላዕ ጌርና ዓይተርባ ዝበሃል ናይ ሱዳን መሬት ረጊፅና መወዳእታን ጀልሃንቲ ኢና እቲና ክነኽፅሮ ሕጂ ኣብ ጀልሃንቲ ከም መምህር ሓፂር ግዜ እየ ሰሪሕ ሽዑቲ ሓፂር ግዜ ዝሰራሕ ኩሉ ድሕሪኡ እንታይ ይበሃል ኣካዳሚ ይጅመር ትምህርቲ ሽዑ ኣነ ባዕለየ ሻትሻይ ወዲአ ሸውዓይ ከይተንከፍኮ ጀነራል ምስ ሓረፍክ ኣብ ሰውራ ዝወፃእኩ ማለት እዩ ሕጂ እንታይ ደረጃ ሻትሻይ ክፍሊ ብምንታይ እያ በቲ ዝነበረ ስርዓት ንርእሱ እቲ ቋንቋ ብዙሕ ኣይትግደሰሉ ኢኻ ይትፅገም ኢኻ ትግርኛ ከዓ እዩ እቲ ቀንዲ ዝነበረ ዝፀንሐና ንሕና ንመን ግን ነተን ኣለይቲ እምበር ቋንቋ ኣዲ ኣብ ቤት ትምህርቲ ሰውራ ብጣዕሚ ዓብይ ኣድህቦ እዩ ነይርዎ ብፍላይ ትግርን ትግርኛን ሽዑ ምሃሩ ነይሮም ቶም ቃልኦት መፅሕፍቲ ነይረን ከማን ብትግሪ ሕጂ እንታይ ይገብሩ እዚ ኣነ ኣካዳሚ ክምሃር ምስ ብፆተይ ማለት እዩ ምስተን ከማይ ክምሃረ ዝግባን ኣለይቲ ነይረን ኣነ ነይረ ዋላ እውን ኣብቲ ሕክምና ገለገለ ኣባላት እምበር ገሊአን ከማ ንዳሓን ነይረን ከም ትምህርቲ ሕጂ ትምህርቲ ጀሚርና ማለት እዩ ራብዓይ ክፍሊ ትምህርቲ ጀሚረ መምሃራኒ እውን ዘለዉ ኣለዉ ክሳብ ሕጂ በዓል ትካብኣይሙት በዓል ኣብርሃም ተኽለ ከበደ ነይሩ ስቡእ ኣድሚሂም ብዙሓት ነይሩ ኣብኡ ዝምህሩና እዩ ክምድል እዩ ካብኡ ካብተ ራብዓይ ንሓምሻይ ምስ ሓለፍኩ ሕክምና ነይራ ማዕሬታም ኣባላት ኣለይቲ ነይረን ኣቦታት ነይሮም ተመሃሮ ብኣማትዩ ካሊእ መምሃራን ነይሮም ምስኦም ውን ሕክምና ነይራ ሓላፊት ናይታት ሕክምና ከዓ ዶክተር ኣወጣሽ ነራ ክሳብ ሕጅላ ዶክተር ኣወጣሽ ዓብይ ተራ ዝነበራ ኣብ ቤት ትምህርቲ ሰውራ መጀመርያ ዝመፀቶን ብሕክምናዊ መዳይ ቀልዑት ተኣሊ ዝነበረት በዕላ ብዓብኡ ትገልፆ ነይራ ወላ ሕጂ ክትገልፆ ፅቡእ እዩ ምክንያቱ ህወት ምድሓን እዩ ሕክምና ስለዚ ናታ ክዛረብ ድሓን ንዓኣ ይገድፎ ነተን ሕክምና እውን ምሳይ ዝነበራ በቢ ደረጃኡ ንዓኣ ንገድፈለን ናተ ጥራሕ ክዛረብ ሕጃ ዝነበርኩሉ ሽዑኡ ኣነ ከም ሓምሻይ ሓሊፈ ስለ ዝኾንኩ ድሓን እያ ተባሂለ ድየ ትሰራሕ ኣለዋ ተባሂለ ካብቶም ቋንቋ ናይ ትግሬ ዝነበርክዎ መምህር ንሕክምና ምደብ ኣብ ሰውራ ከዓ ዝመፀ ምፃእካ ፍለጦ ኣይትፍለጦ ኣብዚ ግዜ እንታይ ምበልካ ህወት ሰብ ከመይ ገይረ እየ ኣነ ራብዓይ ክፍለ ኸይነ መርፊ ክወግእ ኣይክእል ሕሙምቲ ሓማማኒ ክኣልዩ ኣይክእል ተመውቶ እንኽ ብዙሕ ኢኻ ተሓስብ ማለት እየ ኣብቲ ግዜ ግን ምሕሳብ የለን ኣብቲ ግዜት ዝመፀካ ኩሉ ኣሚን ኢልካ ተቐቢልካ ትገብራ ሓንቲ ከ የጋጥመካን ምክንያቱ ንዓይ ገምቱ ንሕጂ ብራብዓይ ክፍሉ እቲ እንታይ ይገብሩ ኣወጣሽ ንዓይ ከማይ ዝኣመሰላ ኣጋር ሓኪም ትምህረና ምስኡ ግን ስቡእ ዶክተር ናርኣዮ መፂኡ ከዓ ምህረና ነይሩ እዚኣ ሕዝና ወዲኢ ግን ተባሂና ንውዕ ተመሂርና ከም መምሃር ምስ ተምሃርና ሕጂ ዳይረክት ኢና ባንቺ እውን ኣቱ ኣብ ምልምማቱ ኣብ ስራሕ ከዓ ቁስሊ ትሕክም መርፊኡ ትወጊእ ረስኒ ትዕቅን ምስቶም ቀልዑት ትሓድር ረስኒ ተለዎ ትሕብር ወይ ድማ ንድሕሪ በርትዕዎ እቲ ልዕሊኻ ዘሎ ድሓን ዝኾነን ወይኒ እታ ዶክተር ኣወጣሽ ዝብሎ ዘለኹ ንዓኣ ትሕብራ በዚ ደረጃ ትሰርሕ ሕጂ ሓንቲ ፅቡቕቲ ናይ ዶክተር ኣወጣሽ ዝነበረት ንሕና ክንምዕብል ስለ ትደሊ ንሕና ብቋንቋ ግሊሽ ድኹማት ነይረ ኣነ ወር ባዕለ ከማን ከማይ ዝኣመሰላ ሓደ ክልተ ከዓ ነይረ ሕጂ እንታይ ትገብረና ነቲ ዓይነት መድሃኒት ኩሉ ግዜ እንግሊዝ ዝፅሓፍቲ መድሃኒት ግን ቋንቋ ትግርኛ ትፅሕፈሉ ኣቐንዶስ ትፅሕፈሉ ትምጥኹምኒ ረስኒ እታ ተርሞሜትር ተርእየካ ከመይ ከም ትዓቀም። ስለዚ እዚኣ ሕዝካ ኢኻ ትብገፍስ ከም ስርዓት ከምዞም እንደ ነርስ ንብሎም ንኸውን ኣብዚ ግዜ እዚ ከምኦም ዓይነት ንሰርሓሉ ነርና ዝስራሕ እዚ ግን እንታይ ኢኻ ተመስግን ኣብቲ ግዜ እቲ ወላ ተሓላፊኢኻ ወላ ብልዕልኻ ዘሎ ንክትምሃር ጥራሕ እዩ ዕላሙ ንክትምሃር ንስኻ ተማሂርካ ከዓ ነቲ ሰብ ዘሎ ክተድሕኖ ብትምህርትን ይበሎ ብምእላይት ይበሎ ብሕክምና እዚ ኩሉ ተበጊስካ ንዕኡ ስለ ዝሰርሕ ኣይስማዓካን። ስለዚ በዚኣ ገይረ ከም ሓኪም ኮይነ ኣብቲ ዝነበረ ናይ ሕክምና ናይ ቤት ትምህርቲ ሰውራ ዝበሃል ኣብኡ ተመዲበ ማለት እዩ። ብኡ ገይረ እውን ሩብ ማዕቢለ ሓንቲ ባዶ ሓደ ባዶ ክልተ እናበሉ ይፈላለ ነይሩ እቲ ናይ ወላ ሕክምና ምስኦም እዩ ዝፅጋዕ ምክንያቱ ሓንቲ ባዶ እንድሕርላ ኮይና እታ ባዶ ሓደ ህፃናት በቢ ደረጃኦም እዮም ዝፍለይቶም ቆልዑት ኣብቲ ኣወዳድባ ናይቲ ኣነባብሮኦም ንበሉ ኣተኣላለዮኦም ንበሉ ኩነታቶም ንበሉ ህፃናት በይኖም ማእከሎት በይኖም ንኣሽቲ ከምኡ እናገበርካ ሕክምናው ብከምኡ ባዶ ሓደ ትኸድ ኣለዋ ባዶ ክልተ ኣነ ሕጂ ኣልማዝ ክዳኒ ሽማ ወላ ሕጂ ምን ኣላ ኣልማዝ ካባይ ቁርብ ዝበለፀ ምንችሙ ነይሩዋ ኣንፈት ናይ ትምህርትን ናይ ክእለት ናይ ሕክምና ምስ ኣልማዝ ኮይነ ክልተና ባዶ ሓደ ንሕሱ ሕጂ እዚታት የብላሓካ እቲ ዝነበረ ሃዋኹ ማለት እዩ። ግን እንታይ ይልዕሉ ኩሉ ነቲ ዘይትፈልጦ ነገር ዘፍልጠካ ዝብገስ ስለ ዝነበረ ዘይትፈልጦ ነገር ቅድሚኻ ዘሎ ሰብ ይፈልጥ ስለ ዝኾነ ኣምር ናይቲ ነገር ስለ ዘለዎ ከምኡ ክትኸውን ኣይበቀልካን
1: ብኡስቶ ናብ መምህር ኢብራሂም መሓመድ ክንከይድ ማዓሲኻ ተሰሊፍካ ናብ ቤት ትምህርቲ ሰውራ ማዓሲኻ ተፀንቢርካ ከምንታይ ከ ትሰርሕ ነርካ?
2: ኣራይ መጀመርያ እዚ ሓበሬታ ምናልባት ንኽእሎ ከነዘንቱ ኣብዚኣ ምዕዳንኩም ሚኒስትሪ ዜና ክመስግነኩም ፈቱ ካብኡ ቀፂለ ኣነ ምናልባት መጀመርያ ኣነ ብ1970 71 ወርሒ ኣብ ትሓኢ ከይደ ነይረ ካብኣ ግን ቀታ ናብ ህዝባዊ ግንባር 77 መፅ 77 ከዓ ኣብ ብሊቓት ተዓሊመ ካብ ብሊቓት ንብርጌት 70 ተወዚዐ ሰራዊት እየ ነይረ ማለት እዩ። ድሕሪ ምንስሓብ ግን ተወጊአ እንዳ ስንኩላን ኣትየ ካብ እንዳ ስንኩላን ከዓ ተወዚዐ ምስ ኮነ ናብ ቤት ትምህርቲ ሰውራ ውዛዕ ወርሒ 79 መወዳእታ ኣቢሉ ኮታ ስታ ዓመት ከይተወደአት ጀልሃንቲሲ ሓደስቲ ይፀንሑ ነዛ ከምዛ መምር ትብሎ ፀንሐት ቅድመይቲ ናይ ገለ ዋርሒ ፀኒሖምኒ ከም ኣቦ ምስቶም ኣብኡ ዝነበራ ባድታት ባዲ 4 በፅሓኒ። ስለዚ መጀመርያ ትመፃፃይሲ ካብ እንዳ ስንኩላን የቤት ትምህርቲ ሰውራ ዝመፅእ ማለት እዩ እ ምናልባት ኣብቲ ኣቦታት ምስ ተወዛዕና ሕጂ እቲ ዕድሞም ገሊኦም ከማና እዮም ብሓቂ ዳርጋ መዛኑና ትረክብ ኢና ኣጋጣሚ ክብቶም ኣቦታት ዝነበርና መብዛሕትኢና ብሰራዊት ኣቢሉ ዝመፁ ስንኩላን እዮም እግሩ ስንኩል ወይ ኢዱ ስንኩል እታነ ዝነበርኩ ኣጋጣሚታት ተወዛዕ ኮ ባዶ 4 ናይታ ብምልእታ ናይታ ባዶ ሚካኤል ሕድሩ ዝበሃል ነይሩ ስን ብሰራዊት ዝመፀ እዩ ሚካኤል ደጀን ሚካኤል ኮበዶሚና ንብሎ እሱ እውን ኣሎ ኣጋጣሚ ወዲ ባሻይ መስፍን ተክለ እዩ ተሰዊኡ እዩ ኣጋጣሚ ካብታ ባዶ 4 ዝነበርና ቦታት ኣነን ሚካኤል ደጀን ኣለና ማለት እዩ ጂታ ስራሕ ናይ ኣቦታት እንታይ ምናልባት ድሓርቲ ሕተት ዘይኮነ ቅፅላ ጅብኣ ምስ ተመደብካ እታ ቤት ትምህርቲ ሰውራ ብዓባያ ደርጋ 4 ቆምቲ ክፍልታት ማለት ትካላት እዩ ነይርዋ ሓደ ፊተወራሪኦም ኣለይቲእን ኣቦታት ሓልዋ ጋንታ ሕክምና ሕጂ ኣብቲ ምእላይ ማለት ታረኣ እውን ቀንዲ ትካል እዩ መምሃራን ከዓ ጅጋጣሚ ንሕና ብ ከምዛ ዝብለካ ኣብታ ኣቦታት ኮይነ ኣብኣ ተመዲበ ማለት እዩ።
1: ሕራይ ናብ ስቶም ክንከይድ እስኪ ተረኣ ኣለይቲ ከመይ ትገልፅ እዮ መምህር ነርኪ ዳሕራይ እውን ሓኪም ኮንኪ ማለት እዩ ተሓጋጋዚት ነርሲ ወላ ክንብሎ ንኽእል ከመይ ነይሩ እቲ ተራ ኣለይቲ ኣብ ቤት ትምህርቲ ሰውራ ከመይ መገለፅክ እዮ
0: ኣነኳ እንታይ ክብል ደል